0: ተቀዳዳማይ ምልክያስ ማእከለ ናይ መወዳእታ ደወል ይድወለሉሎ ተቀዳዳማይ ምልክያስ ማእከለ ናይ መወዳእታ ደወል ይድወለሉሎ ተቀዳዳማይ ማእከለ ናይ
1: መወዳእታ ደወል ኣርዮም ብሎም

0: ኣራይ ክቡራት ዓዘብትና ተመሊስናኩም ኣለና ፀወታ ንክዛዘም ሓደ ዙርያ 12 ኪሎ ሜትር ተሪፉዎ ኣሎ ኣብ መንጎ ሚልክያስ ማእከለን ካልኦት ጉጅለን ዘሎ ጋግ ድማ ኣዝዩ ዝተጋነነ ኮይኑ ይስማዓኒ ሞ ሚልክያስ ወሲድዋ ድዩ ከመይ እዩ
1: ወሲድዋ እዩ ካብ ኪሎ ሜትር ናብ ኪሎ ሜትር እናገፍዐ እዮ ክየዶ ኣሎ ኣብ መንጎ ካልኣይ ንሳሳይን ዝግበር ርብርብ ጥራይና ክንርኢ ስለዚ እቲ ተፈጢሩሉ ዘሎ ጋብ በዚ ዝክድዎ ዘሎ ኣካይዳ ናይ ምርካብ ተኽእሎ ዳርጋ ተዛዚሙ እዩ ዘሎ እሱ እዩ ሚልክያስ ዳርጋ 99 ሜትራ ተወዲእዎ እዩ ሓደ ደቂቕን 45 ካልኢትን እዩ ስለዚ ኣዝዩ ገፊሕ እዩ ኣዝዩ ገፊሕ እዩ ስለዚ ሚልክያስ ማእኸለ እንኳ ሓጎሰካ
0: ምናልባት ኣበይናይ ህሞት እያ እዛ ፀወታ ተዓዋት እያ ንፂራ
1: ካብ ፎርቶ ምስ ደሂቡ እዩ መጥቃዕቲ ዝገብራ ኮይኑ ዝስምዐካ እታ ስክሪን ስለ ዘይረኣና እያ በዛ ኣጋጣሚ ከዓ ኣብ ናይ ክልቲኦም ይክዶ ይክዶ ብዝብል ኣጋጣሚ ነቲ ጋብ ተፈጢሩካ ፅቡቅ ገይሩካ ከምሓድጎሎም ፈቲኑ ማለት እዩ በዚ ንሪኦ ዘለና ከዓ ናይ ዓመት ዓወታይ ንሆም ዘርኣዩ ማለት እዮም መጥቃዕቲ ገይሩ ናብ ሄኖግን ናብ ናትናኤል ተስፋ ፂንን ናብ ምፅጋዕ ይኸይድ ኣለዎ ዓባይ ግሩፖ እውን እናቀረበት ትመፅእ ኣላ ስለዚ እቲ ውድድር ካብ መጀመርትኡ ናሃር ዝተሓወዞ ምትእልላኽ ዘሎ መጥቃዕቲ መልሰ መጥቃዕቲ ፅቡቅ ዝኾነ ስሕበትን ፍጥነትን እናተረኣየ መፅ እዩ በዚ ኣጋጣሚ ድማ ናይ ኩሉ ውህሉል ድምር ሚልክያስ ብየነ ከዓ ዓብላሉ ኮይኑ ነዚ ቻምፒዮን ዘውዱ ማእኸል ወሲድዎ ኣሎ
0: ነዛ ናይ ሎም ዓንቲ ውድድር እቲ ዝሓየለ ተቀቀለመይ ወሲድዋ ወላስ እቲ ዝበልሐ ይወሲድዋ
1: እቲ ዝበልሐ ይወሲድዋ
0: ምናልባት ሚልክያስ ነ ፀወታ ብከመይ ብዝግባእ ኣንቢብዎ
1: ኣብ ዝርኡ ዘለዉ ተኣዳደምቲ ኣይሰለዶምን ማለት እቶም ነቲ ፀወታ ከመቁሩ ዝኽእሉ ብኣግ ኣለልዎም ከምታ መጀመርታ ዝበልና ንፀወታ ናይ ዞባ ናይ ሻምፒዮን ሄኖግ ምሉ ብርሃን ናትናኤል ተስፋፅን መርሃብ ቅዱስ ሓደ ካብቶም ዞማእዙን እዮም ሕጂ ነዚ ስለተገንዘበየካ ኣብ ዝርኦም ኮይኑ ነዚ ነገር እዚ ተገንዚቡ ካብ ድሕሪኦም ከይተፈልዮም ማለት እዩ ቅድሚኦም ቅድሚ ናትናኤልን ተስፋፅን ኣታ ገይሩ ይኸይዱ ድሓርዮም መፅኦም መሶም እሶም ምስ መፁ ከዓ ናብቲ ቅድሚት ኣብ ሰጎሩ ከዓ በዕሊ እዩ ሰጊሩ ስለዚ እዚኦም ከም ደስጉኡ ብዝኸዱ ከዓ ክኸዱ ስለዝኽእሉ ስለዝፈለጠ እዩ ድማ ነዚ ኣብ መሓዲሩ ኣብ መቃሪሕ እዩ ነዚ ንሪኦ ዘለና ዓወት ክበቅዕ ክኢሉ
0: ምናልባት ኣብዛ ፀወታ ንዓኻ ከም ሰመረ ዝያዳ ዝመሰጠካ ተቃዳማይ ትፅቢት ዘይገበርካሉ ግን ካብ ትፅቢትካ ወፃኢ ብሉፅ ብቕዓት ዘይረኣየካ ተቃዳማይ መን ነይሩ
1: ኬቨን ተክለማርያም ባዕሉ ተዓዋት ናይዚ ውድድር ዝኸውን ዝቀረብ ዘሎ ሚልክያስ ማእኸለ
0: ምናልባት ኣብዛ ናይ ኬቨን ምናልባት ንተቐዳሚቲ ጉጅለ ታ ጉጅለ ኣብ ገለ እዋናት ክስሕባ ርእናዮ ኢና ምናልባት ብበቕዓት ይኹም ብዓቕሚ ደረጅኦም ኣይኮነን ሕጂ ዝዓቢ ዘሎ ተቃዳማ እዩ ኣብ ቀፃሊ እናቶም ቦታ ክትከኣልና ትፅቢት ንገብረሉ ተቃዳማ እዩ ሞ ምናልባት እታ ክስሕባ ዝፈተነ ክመዶ ምናልባት ዋጋ ክፊላ ትኾነብል ንኽእል ካብ ብፅቱ
1: እታ ናይ ምስሓብ ደይኮነ ናይ ዓቕሚ ጉዳይ እዩ እዚ ዓቕሚ ናይ በዓል ኬቨን ናይ ሚልክያስ ናትናኤለን ሄኖግን ምስኦም ዝዳረግ ነገር ኣይኮነን ትሕቲ 23 ዓመት እዩ ትሕቲ 23 ዓመት ምዃኑ እቲ ሰዋዳደሮ ውድድርን እሶም ሰዋዳደሮ ውድድርን ከ ኣዝዩ ይገባ ኣለዎ ኣብ መጥቃዕቲ ከዓ ብትኽክል ከዓ ክቋፅሮም ዝኽእል ከዓ ተቐዳማ ኣይኮነ ግን ንሰናዊሒ ኪሎ ሜትር ከምዚ ኢሎም ምስም ክጓዓዝ ክትሪኦ ከለ ከዓ ናይ ብሓቂ ዝድነቐ ተቐዳዳማ እዩ
0: ምናልባት ነዛ ናይ ሎም ዓንቲ ፀወታ ነዛ ናይ ሎም ዓንቲ ውድድር ብሓንቲ መስመር ግለፃ እንተዝብሉካ ነይሮምሲ

0: እንታይ ኢልካ መገለፅካያ ካዛ ፀወታ ነሮ ማለት እዩ?
1: ካብ ትፅቢት ወፃኢ እያ ንዓይ ማለት ትፅቢተይ ዝነበረ ማለት እዩ በቲ ዝረኣናዮ ብቕዓት ዘመዝግቦ ውፅኢት ሄኖክ ሙሉ ብርሃን ናትናኤል ተስፋፅን ኣማኒኤል ገብረ እግዚኣብሔር ከምኡ በዓል መዋእል ግርማይ ካልኦት ተቃዳደምቲ ከምቲ ዝሓሰብናዮ ኣይኮነን። እቶም ክልተ ግን ብርግፅ እቲ ገሚትና ዝነበርና ክሳብ ዘናይ መጨረሻ ዝቃለስልዋ ዘለዉ ትፅቢት ርኢና ኢና ማለት እዩ። ስለዚ ካብ ትፅቢት ወፃኢ ንዓይ እዚ ዓወት እዚ ማለት እዩ ምስ ናቶም ዓቕምን ብቕዓትን ኣጋናዚብካ ማለት እዩ ምስ ዝረኣናዮ ድሕረ ባይትኦም ውፅኢቶምን ዓቕሞምን
0: ሚልክያስ ማእከለ ምናልባት ዳርጋ ተዓወት መሃብ ጥርያ ተሪፋቶ ዝብል ግምት ኣለኒ። ኣብ ዝሓለፉ ዓመታት ምናልባት ኣብ መገብቲ ጋንታታት ዝነበሩ ተቃረምትና ከምቲ ዝድለ ናብ ቀዳሜት ጋንታ ክኣትዩ ኣይረኣናዮምን። ናይ ቀረባ ኣብነት ተሪና መዋእል ግርማይ ኣብታ ዋንቴሪዝ ቴክኖር ትብል ናይ ኢንተርማርሽ መጋቢት ጋንታ ነዊሕ ግዜ ተፃዊቱ ግን ኣብ ናይ ኣንደር 23 ኣብ ቲ 23 ዓመት ዝኣመስሉ ውርድራት እዩ ዝሳተፍ ነይሩ ናብ ቀዳሜት ጋንታ ኣይ ዓበየን እሞ ምናልባት እዚ ዓወት እዚ ምናልባት ሚልክያስ ዳርጋ ተዓወት ሂኖያልና ከምትሕዝ ንገበሮ ሞ ምናልባት ናብ ቀዳሜት ጋንታ ኢኒዮስ ናይ ምስጋር ዕድላት ኣብ ምኽፋት እዚ ዓወት እዚ እንታይ ተራክህልዎ እዩ?
1: ናት ማለት ተስፋፂ እውን ካብ ከም ዝተበጊሽ እዩ ነቲ ናብታ ዝለዓለት ጋንታ ዝኣተወ ኣብ መጋቢት ናይ ሳውዝ ኣፍሪካ ጋንታ ዝነበረት ነቲ ዓወት ናይ ሳሳይ መድረክ ቀዳማይ ደይኮ ናይ ሳሳይ መድረክ ምስ ተዓወተ ነታ ናይ ትሕቲ 23 ዓመት ምሰምፀ እዩ ናብ ላዕሊ ክሰግር ክኢሉ ማለት እዩ። ብዎ መፀር ካ ብውዓቱ ካብ ግዜ ናብ ግዜ ንዓብዪ ኣብ ዝኸለሉ ግዜ ካልኦት ናይ ኤሮጳ ጋንታታት ከም ባርድያን ዝኣመሰላ ክሓፍኦ ክኢሎም ካብኡ ከ ኣይሓመቐን ነዚ ሕጂ በፂሖ ዘሎ ክበፅሐ ክኢሉ ከምኡ ውን ሚልክያስ ድሕረ ባይቱ ርኢ እንተቢልናዮ ኣብ ዞባ ማእከል ክንብሎ ፀኒሕና ክንጠቕሶ ፀኒሕና ክንደጋግሞ ብፅቡቕ ብቕዓትን ብርክት ዝበለ ዓወታትን ተጓናፂፉ ናብ ባይክድ ክኸይድ ክኢሉ ማለት እዩ። ዋላ ነቲ ናይቲ ማሕበር ቅድም ብሽክለታት መምሃሪ ንብሎ ማለት እዩ ናብ ካልእ ጋንታ እዩ ክመርፅ ክኢሉ። ስለዚ ካብኡ ድማ ካብ ባይክኤድ ኣብ ባይክኤድ ኮይኑ ፅቡቅ ውፅኢት ኣርእና ምስ ቀዳሞ ሰለስተስ ኣብ ገለ ውድድራት ኣብ ኤሽያ ዝተገብረ ርኢና ኢና ምስ ቀዳሞ ሰለስተ ብዎ መንፅር ከዓ እታ ጋንታ ኢኖስ ማለት እዩ ካብቶም ንብሽክለታ ዓለምና ብተፃወቲ ብባጀት ብኩሉ እንትና ነገር ድሓ እንደኾነ ተቀዳዳማይ ከዓ ክትሓርዮም ክትመርፀን ክኢላ እዛ ቻምፒዮን ኣብዚ ደፍአላ ወሲድዋ እዩ። ስለዚ ደረጅኡ ሓፊ ዝብል ኮይኑ ይስምዐኒ ማለት እዩ።
0: ምናልባት ዓቕሚ ናይ ሚልክያስ ማእከለ ኣብ ዝሓለፉ እዋናት ከም ናይ ሽኳ ተቃዳማይ ኢና ክንገልፆ ፅኒሕና ብሓፈሻ እውን ኣብ ስመራ ዝነበረሉ እዋናት ኣብ ቅፅበታ ውርድር ዝነበረ ፍሉይ ብቕዓት ተራእዩ ምናልባት ንቢንያም ግርማይ ክትክእ ዝኽእል ተቃዳማይ ኢና እንዳበልና ኢና ንዕለሉን ዜና ስራሓሉ ነርና እሞ ግን ካብቲ ፍሉይነቱ ሚልክያስ ማእከለ ናይ ክላሲክ ተቃዳማይ ዓይነት ባህሪ ዝሓዘ ዶ ኮይኑ ስማዓካ? እስኪ ብዛዕባ ሓደ ናይ ክላሲክ ተቃዳማይ ከ እንታይ እንታይ ዘማልእ ንሚልክያስ ከም ኣብነት ኣምፂኢኻ?
1: ሚልክያስ ማእከለ ናይ ክላሲክ ተቀዳዳማይ ዝኾነሉ ወይ ክኾነሉ ዝኽእል እንደገና በቲ ዝበልካዮ ሚልክያስ ኣብዚ እዋን እዚ ናይ ሽኳ ተቃዳዳማይ ወላ ክሮሜተር ታይም ትራል ይስዕር ነይሩ እዩ ንሕና ኣይለለናዮን በቲ ዘርእየና ዝነበረ ውፅኢት ስፕሪንተር ወይ ከዓ ናይ ሽኳ ተቃዳማይ ኢልና ንድምድሞ ነርና ዳኣ እምበር እቲ ናብቲ ዳታ ርኢና ሕጂ ካልእ ተቀዳዳማይ ወይ ከዓ ካልእ ዓይነት ዓቕሚ ዘለዎ ክኸውን ይኽእል እዩ ፓንቸር ክኸውን ይኽእል እዩ ወላ ሓደ ካብቶም ከም ናይ በዓል ናትናኤል ተስፋፅን ዝኣመሰሉ ተቀዳማይ ክኸውን ይኽእል እዩ። ግን ብዝበዝሕ ኣብዚ ብንኡ ዝርዮ ነበርና ነቲ ናይቲ ስፕሪንት ዝግበር ብሩኢ ዕብለላይ ክዕወተሉ ዝርአ ነይሩ ካብ ከምኡ ተበገሰ ናይ ሽኳ ተቀዳማይ ንብሎ ክሽኪንኡ ግን ኣብ ገለ ውድድራት ናይ ዞባ ማእከል ኣብ ዝግበር ዝነበረ ኣብ ዓቐብ እውን ደይቡ ምስ ቀዳሞት ሰለስተ ዝረአናሉ ጋጣሙን ኣሎ።

0: ስለዚ እቲ ህሉ
1: ክቡራት ተከታተልትና ከምዚ ንዕዘቦ ዘለና
0: የብለና ነይሩ ኸውን ኣብዚ እዋን እዚ ክሪኦ ከለኹ ናይ ክላሲክ ተቀዳዳማይ ከም ምዃን ሓሊፉስ ከም ፓንቸር ኮይኑ ይስምዐን ክሳብቲ ናቱ ዳታ

0: ንሪኦሉ ግዜ መዓስ ኸውን?
1: ኣይክነውሕኒ ማለት ኣብዚ ዝሓለፈ ውድድር ብዝረኣናዮ እዚኣ ከዓ ቀላላ ኣይኮነት ማለት እዮም። እናቱ ኣሰልጠንቲ ኣለዉ፣ እናቲ ኣካየቲ ጋንታ ኣለዉ። ንዕኡ ብዕቱብ ሰሪሖም ፀሪቦም ናብ ካልእ ደረጃ ንክዕትዎ ንሽሞምን ኢሎም ብርቱዕ ፃዕሪ ዝፅዕረሉ ኮይኑ እዩ ዝስምዐካ። ስለዚ ሳብቲ ዝለዕለ መድረኻት ናይ ውድድራት ናይ ዓለምና ንሪኤሉ ርሑቕ ኣይክኸውኒ
0: ራይ ሰመረ ፀወታ ናብ ምዝዛም ገፂኡ ዝተወሰነ ሜትሮታት የተሪፎ ዘሎ። ካብዚ ቀፂልና ድማ ካብ ባሕቲ መስከረም ካብ ዝርከብ ግዜያዊ ስትድዮና ንሓፈሻዊ ናይ ፀወታ ኩነታት ብዝምልከት ናብኡ ክነዝገረኩም ኢና። ንሳና ፅንሑ ሰላም ክብፀኒሕኩም ክቡራት ተዓዘብቲ ከምዚ ክንዕዝቦ ዝፀንሕና

0: ዋልጋንታ ኢኒዮስ ሬሲንግ ኣካዳሚ ሚልካስ ማእከለ ዞሪ ሻምፒዮን ኤርትራ 2026 ደፊኡ ኣሎ መበል 12 ተቃዳማይ ዞሪ ሻምፒዮን
1: ودملي يقبرلي

0: ጠቐመ ኢና እዚኦም ኩረዮም ዝግዛ ክኸድሉ
1: ክኸዱ ኣለዎ ታይ ኮይና ኣለ ስራዕ እግዚኣብ መፅንሓ
2: ተቐዳደምቲ ናትናኤል ከምኡውን ሄኖክ ናይ መወዳእታ ቅፅበታዊ ትርኢ ካይድ ኣለዉ ጣቕዒት
1: ሂቦ ሂቦ እምበር ኣይደልየን ተሰብ ሂቦ

0: ዝኸበርኩም ተዓዘብቲ ሻምፒዮን ቅድም ብሽክለታ ኤርትራ 2026 ኣቐዲሙ ዝተኻየደ ፀወታ ዳርጋ ተዛዚሙ ኣሎ። ዋላ ኳ መብዛሕትዮም ተቃደምቲ ብሕጂ ዝኣትዉ እንትኾኑ ተዓዋቲኡ ግን ኣነፂር እዩ። ኣባል ጋንታ ኢኒዮስ ሬሲንግ ኣካዳሚ ሚልክያስ ማእከለ ዘወዲ ሻምፒዮን ኤርትራ 2026 ደፊኡ ኣሎ። መበል 12 ተቃዳማይ ንሻምፒዮን ኤርትራ ክዕወተሉ ዝኽኣለ ተቃዳማይ ኮይኑ ኣሎ። መብዛሕትኦም እቶም ቅድሚ ሕጂ ዝተዓወቱ ተቃደምቲ ገሊኦም 2-3 ተዓወት እዩ ትቁፅሪ ናብ 12 ኮይኑ ኣሎ ማለት እዩ። ንምዝኻር ዝኣክል ኣብ 2008 ዳንኤል ተክለ ሃይማኖት ካብ ዞባ ደቡብ ሻምፒዮን ኤርትራ ኮይኑ፣ ኣብ 2011 ፍረ ቃልሲ ደበሳይ ካብ ጋንታ ሰንበል፣ ኣብ 2012 ዳንኤል ተክለ ሃይማኖት ካብ ግሪን ኤጅ፣ ኣብ 2013 ሜሮን ተሸመ ካብ ኣስቤኮ፣ ኣብ 2014 ኣማኒኤል ገብረ እግዚኣብሄር ካብ ኣስቤኮ፣ ኣብ 2015 ናትናኤል ብርሃነ ካብ ዳይመንሽን ዳታ፣ ኣብ 2016 ዳንኤል ተክለ ሃይማኖት ካብ ዳይመንሽን ዳታ፣ ኣብ 2017 ሜሮን ኣብርሃም ካብ ኤሪቴል፣ ኣብ 2018 ምርሃው ቅዱስ ካብ ዳይመንሽን ዳታ፣ ኣብ 2019 ናትናኤል ብርሃነ ካብ ጋንታ ኮፊድስ፣ ኣብ 2021 ዳዊት የማነ ካብ ኣስቤኮ፣ ኣብ 2022 ምርሃው ቅዱስ ካብ ኢኤፍ ኤዲኬሽን፣ ኣብ 2023 ዓወት ኣማን ካብ ናይ ዩሲኣይ ጋንታ፣ ኣብ 2024 ናትናኤል ተስፋ ጽዮን ካብ ሞቪስታር፣ 2025 ናሆም ዘራይ ዓዲ ሙሳ ካብ ጃፓናዊት ጋንታ ጄሲኤል ኡኪዮ፣ ሕጂ ድማ ሚልክያስ ማእከለ ካብ ጋንታ ኢኒዮስ ሓድሽ ዕውት ሻምፒዮን ኤርትራ ኮይኑ ኣሎ። ሄኖክ ሙሉ ብርሃን ካልኣይ ተርታ ብምሓዝ ኣብ ሻምፒዮን ኤርትራ ተዝበለፀ ደረጅኡ ኣመዝጊብ ኣሎ። ናትናኤል ተስፋ ጽዮን ወትሩ ዓመት ዓመት ካብ ፖዲዮም ዘይንስኑ ተቀዳማይ ድማ ሳልሳይ ተርታ ብምሓዝ ተሸላሚ ንሓስ መዳልያ ምዃኑ ኣረጋጊጽ ኣሎ ማለት እዩ። ሚልክያ ሰመረ ፀወታ ብሓፈሻ ከመይ ተዋዒሉ ፀወታ?
1: ፀወታ ካብ ጅምር ክሳብ መጠረሻ ማለት እዩ ናይ ሓቂ ብርሱን ዝኾነ ብመጥቃዕቲ መልሰ መጥቃዕቲ ብኣዝዩ ፍጥነት ዝመልኦ እዩ ነቲ ውድድር ክዛዘም ክኢሉ ኣብ መጠረሻ ከዓ ካብቶም ኣርባዕተ ሚልክያስ ማእኸል ኣባል ኢኒዮስ ብዝገበሮ በርቃዊ ዝኾነ መጥቃዕቲ ነዚ ውድድር ክዕወትሉ ክኢሉ ኣሎ ማለት እዩ። ስለዚ ተዓዛባይ ካብቲ ዝሓለፈ ዝነበረ ብፍልይ ድበለ መልክዕ ዝረኣየሉ ኣጋጣሚ ዝተኸሱ ኮይኑ ስምዐኒ ከም ኣፍቃሪ ወይ ከዓ ተንታ ንቅድም ሽለታ ንዓይ እውን ሓደ ካብቲ ደይቲ ፅቤተይ ከምቲ ንዓይ ደስ ዝብለኒ ካብ ሽኳ ተረባሪብካ እትውድኦ ፀወታ እዩ ንዓይ ዝማረኸኒ ማለት እዩ። ብከምዚ ኣጋጣሚ ክዛዘም ከሎ ፅቡቅ ኮይኑ ይስምዐኒ ማለት እዩ። ስለዚ ሚልክያስ ማእኸለ በዚ ዘውዲ ዘፊእዎ ዘሎ ሻምፒዮንነት ከምቲ ዝሓለፈ ዝረኣናዮ ከም ናይ በዓል ናትናኤል ተስፋ ጽዮን ካልኦት ተቀዳደምትን ናብ ዝለዓለ ደረጃ ሓኺሩ ነቲ ንሕና ንደልዮ ነቲ ስሙስሙ ሃጉርን ኣህጉርን ዘፀውዐሉ ኣጋጣሚ ዝተፈጥረ ኮይኑ ይስምዐኒ እሞ በዚ ኣጋጣሚ ሚልክያስ ብሄነ ሓጎሳ

0: ምናልባት ኣብዛ መድረኽ ወይ ኣብዛ ውድድር ብዘይምዕዋቱ ዋጋ ዝኸፍለ ተቃዳማይ
1: ሄኖክ ሙሉ ብርሃን ብርግፅ ነቲ ውድድር ካብቶም ክዕወትሉ ግምት ሂብናዮም ዝነበርና ኣብ መጀመርታ ማለት እዩ ናትናኤል ተስፋፅን ሄኖክ ሙሉ ብርሃን ማለት እዩ። ስለዚ ነቲ ዓወት እቲ ርኢዱስ ኣኖ ከም ናይ ዝሓለፈ ዓመት እውን ሕጂ ሄኖክ ሙሉ ብርሃን እዩ ማለት እዩ። ስለዚ እቲ ፀወታ መልክዑ ካብ ዙርያ ናብ ዙርያ ካብ ዙርያ ናብ ዙርያ እናቀየረ ብዝኸደሉ ነቲ ኣጋጣሚታት ተጠቂሞ ከዓ ሚልክያስ ብኤነ ክዕወት ኣለኹ ኢሉ። ስለዚ እቲ ዝያዳ ዝኸሰረ ኮይኑ ዝስምዐኒ ዝስምዐኒ ደይኮነ ብርግፅ ከዓ ሄኖክ ሙሉ ብርሃን ዓመት መፀ ዓመት መፀ ዓመት መፀ እታ ዝበለፅ ውፅኢቱ እዚኣ ናይ ካልኣይ ደረጃ ኣብ ቻምፒዮን ኤርትራ ሳሳይ 4ይ ሓምሻይ ኣይትፅእኖን ኢኻ። ስለዚ እዚኣ ቀረባ ዝነበረት እያ ካብ ኣርባዕተ ተቀዳደምቲ ሓደ ሱ ዝነበረ እዩ። ስለዚ ነቲ ውድድር ንክዕወት ዝቀረበ ዝነበረ ግን ከዓ ተኸሰረ ሄኖክ ሙሉ ብርሃን።
0: ንሚልክያስ ማእከለ ከም ተቀዳዳማይ ሕፅር ኣቢካ ገለፀለይ
1: ሚልክያስ ማእከለ ሓደ ካብቶም ኣዝዩ ጉልቡት ናይ ሽኳዕ ዓቕሚ ዘለዎ ኪኖት ናይ ሽኳዕ ከዓ ኣብ ተወሰነ ምንቀዕራር ዘለዎ ናይ 3-4 ዲግሪ ማለት እዩ ፅቡቕ ደይቡ ጎልጎል ክዝውረልካ ቁልቁል ክኸለልካ ዝኽእል ተቀዳዳማይ ከም ምዃኑ መጠን በዚ ኣጋጣሚ እዚ በዚ ክገልፀ ይፈቱ። ሚልክያስ ማእከለ ሓደ ካብቶም ፅባሕን እኮ ናይ ክላሲክ ተቀዳዳማይ ኣብቲ ዝዓበየ ውድድራት ንከምኡ ዝኣመሰለ ጉብዝና ወይ ነፍሲ ዘለዎ ከም ፍላንደር ፓሩሩቨ ኣብኡ ብዝያዳ ክሪኦ ይብህጋና ማለት እዩ። ብፍላይ ብፍላይ ኣብ ፓሪ ሩቨ ማለት ሰንበት ኣብ ግሃ ነብሳት ተባሂሉ ዝግለፀ ፀወታ ኣሎ። ከም ናይ ሚልክያስ ማእኸለ ዝውንኑ ቁመናን ነፍስን ዝወዳደርዎን ዝዕወትሉን እዮም። ስለዚ ኣብኡ ክሪኦ ይብህግ ካብቲ ናይቲ ካልእ ናይ ዓለምና ውድድራት ኪኖት ትሪፍራኖ ጅሮ ኢታልያ ቮልታ እስጳኛ ኣብቲ ናይ ሓደ መዓልቲ ዝግበር እሞከዓ ምስ ዘለዎ ቁመናን ጉብዝናን ናብኡ ክሪኦ ይብህግ ኣነ።
0: ምናልባት እዚ ኣመዝጊቦ ዘሎ ዓወት ንጋንቲኡ ኢኒዮስ ናበናይ መድረኽ ክደፍኣ ይኽእል ኣብ ውሳነኣ ሚልክያስ ማእከለ ዘተኮረ ማለት እዩ።
1: ከምቲ ኣቐዲምና ዝበልናያ እቲ ተልእኹኡ ፈፂሞ ኣሎ ክሰድካ ከለዉ እንተዎ ሓደ ክተምፅእ ኣለካ እዮም ድብሉ ወይ ኣንደር 23 ወይ ከዓ ብዓባያካ ተማልያ ማለት እዩ። ሕዚ ካብ ክልቲኡ ሓደ ዩ ወሲድዎ ኣሎ ኣብቲ ናይ ኣንደር 23 ካ ክልቲኡ ጠቃልለዎላ ማለት እዩ። ስለዚ እታ ጋንታ ዝሃቦቲ ሓላፍነት ብትኽክል ዝተገበሮ ኮይኑ ስምዐኒ ሞ ብኡ በንፀር ከዓ ከመይ ገይሮም ኣማእዚኖም ናብቲ ዝለዓለ ውድድርን ዝለዓለ ብቕዓትን ከዓ ናብኦም እዩ ክምርኮስ እሱ ከዓ ነቲ ዝተረኽበ ዓወት ከዓ ናብ ካልእ ነገር ፃዕርን ካልእ ዓበይቲ ኣሕዋቱ ኣብነታውያን ከም በዓል ቢናም ግርማይ ሄነጉን ብርሃን ናትናኤል ተስፋፅን ኣማንኤል ገብረ እግዚኣብሄር ዝኣመሰሉ ዘለዎ ደረጃ ናይ ምሕኳር እዛ ሎማይ ዝወሰዳ ዘውድ ቻምፒዮን እተነቃቅሕ መድረኽ ተፈጢራትሉ ኣላ።
0: ምናልባት ሚልክያስ ማእከለ ኣብ ቀፃሊ ሙሉእ ተቃዳማይ ንምዃን ከማልኦም ዘለዎም ባህርያት ናይ ተቃዳማይ ተልኣለ ኮይኖም በዚ ኣጋጣሚ እዚ ገለ ክትለና
1: ከም ተቃዳዳማይ ምቕሉልን ተዋዛይኒ ኣብ ብሽክለታ እቲ ስኻ ክትበፅሖ ዝግበአካ ነገር ናብቲ ጥርዘን ክትበፅሕ ኩሉ ሰብ ዝፈልጦ ማለት እዩ። ትሕት ምባል ስነ ምግባር ምውናን ዝተዋሃበካ ብግቡእ ምዕያይ ማለት እዩ። ኣብ ብሽክለታ ሓደ ከካብኣቶም ኣብቲ ዝነውሐ ናይ ፕሮፌሽን ዕድመ ዝፅንሐ ኣማኑኤል ገብረ እግዚኣብሔር ኣብቲ ጋንታ እታ ጋንታ እትደልዮ ብትኽክል ሙሉእ ሙሉእ 100 ከ 100 ዘተግብር ተቃዳዳማይ እሞ ድማ ናብ ዓወዲ ትሪዮ ኣብ ስራሕ ጥራይ ማለት እዩ። ስለዚ እቲ ትሕት ኢልካ ወይ ከዓ እቲ ናትካ ስነ ምግባር ናብቲ ዝለዓለ ደረጃ ሓደካ ካብቲ ዘብፅሐካ እዩ። እቲ ብቕዓትካ እቲ ናትካ ዓቕሚ ርኢኻ ንእሽተይ ግብዝ ክትብና ኣብትፍትን ግዜ ብኡ መንፀር እውን ናብ ታሕቲ ናይ ምውዳቕ ባህሪ ይርአ። ስለዚ እዞም ክንብሎም ፅንሓና ምስ ዝገብ

0: ብር ኪኖቲ ዝገብሮ ካልእ ነገራትን ናብ ዝዓበየ ናይቲ ብሽለት ዓለም እንብሎ ዘይንሪኦሉ መገዲ የለን።
1: ምናልባት ሓደ ተቃዳማይ ክማልኦ ዘለዎ ዲስፕሊን ኢካ ክትነገረን ፀኒሕካ እሞ ምናልባት ንሚልክያስ ኣብ ናይ ክሮኖሜተር ደም ስታፉ ብዙሓት ዝወቕስዎ ተንተንቲ ቅድም ምሽክለታ ኣለዉ እሞ ምናልባት ሚልክያስ ኣብ ክሮኖሜተር እንታይ ዓይነት ስራሕ ክስርሕ ዘለዎ ንቐፃሊ
0: እቲ ናቱ ኣቃወማ ናይ ቅርፂ ኣካላት ወይ ከዓ ባዮሎጂካል ዝወስኖ ኣብኡ ተሳቲፉ ሃልክ ጥራይ ክኾን ይኽእል እዩ። ክሮኖሜተር ኩሉ ግዜ ንእሽተይ ዓቕምን ብቕዓት እንተደይብልካ ስቅያት እዩ፣ ዓቕሙካ ይፈልጥ እዩ ማለት እዩ። ስለዚ ተሳቲፍካ ነቲ ውፅኢትካ ማለት እዩ ካብቲ ናይቲ ቀዳማይ ንኣማኒኤል ዝጋብሄር ብ4 ብ5 ደቂቕ ንድሕር ትፍሊ ኮንካ ስታይ ዘገብር ኣለካ ዓቕሙ ኣበየ ናይ መድረኽ ኣበየ ናይ ውድድር የድምዕ ብትኽክል ፈልጥ እዩ። ሕጂ እቶም ከምኡ ቅሬታ ዘለዎም ካብ ፅቡቅ ድሌት ወይ ከዓ ናይ ምርኣይ ባህጊ ዘለዎም ክኾኑ ይኽእል እዮም። ግን ባዕሉ እታ ትኽክል ማለት እዩ ኣብቲ ዝያዳ ዝድምዐሉን ዝሰርሐሉን ዘተክረሉን ውድድር እዩ ክሳይ ክገብር ዝፈት ብኹን ምክንያት ከ መንፀር ከ ንሪኦ ኣለና ነቲ ናቱ ታርጌት ሒዝዎ ድመፀ ክዕወተሉ በቂዕ ኣሎ።
1: ምናልባት ካብቲ ኣሰካፊ ኮይኑ ዝስማዓኒ ንዓይ ራይ ሰመረ የቕሬታ ክቡራት ተኸታተልቲ ንሓፈሻዊ ናይ ስነ ስርዓት ምዕዳል ሽልማት ብዝምልከት ናብ ግዜያዊ ስትሪና ባሕቲ መስከረም ክነስገረኩም ኢና ሰናይ ምክትታል።

0: ሰለማ ሚልኪያስ እንኳ ሓጎሰካ ከመይ ፀኒሑ ፀወታ ከመይ ኣማሓዲርካዮ?
1: ብመጀመርታ ቴንኪዩ ነዚ ዕድል ዝመሃብኩም ቀፂለ ኩርሶ ኣዝ ይበድሃ
2: ነይሩ።
1: ኣብዚ ዓዲ ንመጀመርታ ግዜ 183 ኪሎ ሜትር ገይረ ማለት ይወደደ ብሓፈሽ ፅቡቕ ነይርዎ። ኣቦት ሒዘ ምውፀኢ ድማ በዚ ገጣሚ እዚ ልዑል ፈጣሪ ከመስግኖ ፈቱ፣ ቀፂለ ድማ ስድራይ ከመስግኖም ፈቱ። በዚ ጋጣሚ እዚ ዝዓወዝ ዝፍሉ እዩ ንዓይ። ስለዚ ካብኡ ቀፂለ ድማ ኣብ ኮርሶ ከም ሓወይ ኣለይ መለይ ድብለኒ ናትና የ ተስፋ ፅን ኣሕዋት ኢና። ስለዚ ሽሕ ግዜ ንፃርጋ እንታ ዋላ ተኾና እንታ ክገብር ከም ዘለኒ ይነግረኒ እዩ። ቅዲ ፀዋወታነ ናትና ኣለና ፍሉይ ነገር ኣይኮነን፣ ግን ዝገብረለይ ነገራት ስሎ ንዓይ ዓብ ነገር እዩ። ንካልእ ሰብ ቀሊል ክኾኑ ክእል እዩ። ስለዚ እዚ ጋጣሚ እዚ ናቱ ከም ሓወይ ከመስግኖ ፈቱ ድሕሪ ስድራይን ልዑል ፈጣርን ማለት እዩ።
0: ፅቡቕ ሚልኪያስ ፀወታ እናተካየደ ኮሎ መብዛሕትኡ ዝትንትን ነበረ ወይ ሓሳቡ ዝህብ ነበረ ሰብ ሚልኪያስ ስፕሪንተር እዩ ወይ ናይ ሽኳ እዩ። እቲኦም ግን መንገዲ ክረግፁ ይኽእሉ እዮም። ስለዚ ኣብ መወዳእታ ምናባት ኣብ ዓቐብ እናዜና እውን ኣጥቂዖም ንዕኡ ግዳይ ክገብሮ ይኽእሉ እዮም ዝብል ነይሩ። ካብቲ ፅኢት ወፃኢ ብፍላይ በዚ ምስተቐልቀልካ ነበረ ስምዒት ማራ ውዕውዕ እዩ ፈሊኻዮ ምስ መፀኻ እታ ህሞት ከመይ ነራ ማዕረ ክንደይ ርእሰ ተኣማንነት ነርካ ንዓበት ሂካዮም ክትወፅእ?
1: ሓቂ ሓይሽ እታ እስካቶ ብናት ናይ ተስፋ ፀና ተገይራ ኣብ ከባቢ ፍወርቶ ካብ ታሕቲ ጀሚሮ ክሳብ ላዓሊ ድማ ኣብ ሊሚቴ ነይረ ማለት እዩ። ብድሕሪ እዩ ንዓይኒ ሄነኩን መጥቃዓት ገርና ት ይኸምውን ኬቨን ተክረ ማርያም ንፍዑዕ ውሎ ተቃዳዳማይ ኦ ድሕሪኡ ኬቨን ካባና ተርፍ ኢሉ ማለት እዩ ቁርብተይ ድሕሪ ሰለስተና ከለና ኣብ ከባቢ እንዳ ትራፊክ እስካቶ ገይረ ገይረ ድማ ቀፂለ ማለት እዩ ንፃዓወት እዚ ክለቃዕ ክኢለ
0: ሎም ዓመት ምስ ዩነስ ምስቲ ንበረካ መጉዳእቲ ብፍላይ ካብዚ ዝሓለፈ መጉዳእቲ ኣብ ጅሮ ናይ ጥልያን ዝገበርከ ናይ ናእሱ ናትኩም ዕድመ ብሉፅ በቕዓት ኢካ ንፀባሪካ እዛ ዓመት እዚኣ ፍሉይ ነገር ኣብ በቕዓትካ ደሪባ ትልካ ክንብል ንኽእል ኢና።
1: ሓቂ ሓይሽ ፍሉይ ብቕዓት ሒዘ መፀኢለ ወላ እውን ሓሳብ ኣይነበረንን። ምክንያቱ ቅድሚ ጀሮ ምስጣፊ ኣብ ሓደጋ ኣብ መውደቕቲ ኣጋጢምንስ ቁርብ ካብ ሳይክል ወሪደ ነይረ ነበሩ ማለት እዩ። ከባቢ ክልተ ሰሙን ገይረ ትሬኒ ናብ ጀሮ ኢታልያ ገይረ ኣንደርቴስሪ ወቲ ኮርሶ ብልክዕ ብድሃ ውድድር እዩ ነይሩ፣ ግን እቲ ኮርሶ ቻምፒዮን ኤርትራ ጠቂምኒ። ስለዚ ተዓዋቲ ክኸውን ክኢለ ቁርብቲ ትንፋስ ተሸጊረ ነይረ መጀመርታ፣ ግን ኣምላኽናት ከየተ ኢልዋ
0: ፅቡቕ ሚልኪያስ እንታይ እያ ከምኡ ኢለካ ሳ ካብዞም ኣእከል ተበጊስካ ናብ ባይከ ናብ ዩኒስ መፅኢካ ኣለካ። ኣብዞም ኣእከል ትፈልጦም ተቃደምቲ ነሮም ክኾኑ ክእል ብሓፈሻት ናይዞም ኣእከል ከኸመይ ኣሎ ንምባል 183 ኪሎ ሜትር ንዕም ክብዶም ክእል ይኽእሉ ይስማዓኒ። ንስኻ ተማሒስካ መፅኢካ ተዓወትካ ኣለካ መቶም ናይዞም ኣእከል ከመይ ተዓዚብካ ዮም ሎሚ?
1: ሓቂ ሓይሽ ፍሉይ ብቕዓት ርእየሎ ማለት እዩ። ነዊሕ ኪሎ ሜትር እንከሎ ደፊሮም ምሳና ባራርዩ እዮም ነይሮም ኩሉ ነገሮም ፅቡቕ ዛውራፍቲ ዝነበርኮ ግሩፕ ምስኦም ወላ ሓንቲ ኣይበቆን እዮም ነይሮም። ስለዚ ፍሉይ ዝኾነ ዓቕሚ ኣለዎ ማለት እዩ። ማዕርና ኸ ንሕና ቁርብተይ ኣነ ብፍሉይ ተዘይኮንኩ፣ ግን ካብኦም ቁርብተይ ፍልይ ይብለ ምስ ዘለኒ ዕድላት ኣብ ናይ ደገ ማለት እዩ። ግን ዕድል እቲ ተረኺቦም ከምዝናትና ከዓ እርግፀኛ ኣብ ዝብፃሖም ዝበፅሑ።
0: ፅቡቕ ሚልኪያስ እሞ ናይ መወዳእታ ሕቶይ ሻምፒዮን ዓድኻ ኮንካ ኣለኻ ናይ ኤርትራ ባንዴራ ዘለዋ ጌርካ ኢኻ ዝመፅእ ዓመት ስጋብታ ኣሎ ዓመት ንዓመታ ማለት እዩ ከምዚ ዓይነት ውድድር ክተካይድ ኣብ ዝተፈላለዩ ውድራት እሞ ቅድሚ ሕጂ ከምኡ ዓይነት ማልያ ገይሮም ዝወዳደሩ ነሮ ካብ ናት ናይ ልትቕራ ዝሕግዘካ ከምኡ ካ ትከታተሎም ርካ ኢኻ ሻምፒዮን ዓዶም ዝኾነ ሞ ስሚዒት እዚ ከመይ እዩ?
1: ሓቂ ሓይሽ ፍሉይ ክእመን ደይክእል ስሚዒት እዩ ነይሩ ኣባይ። ምክንያቱ ኣብ መጀመርታ ምስ ድሽገሮ ነበርኩ ትንፋስ ስቂለ ሓሊፈ ንክፀኒሒ ኢ ድበራረ ይሃድም ነረ ማለት እዩ። ቁርብቲ ሓሊፈ ንክፀንሐ ኢለ ግን ድሓን ኮይኑ ፍቲ መወዳእታ ማለት እዩ ዳተመሓየሽ ክመፅእ ድሕሪኡ ግን ከባቢ 2-3 ዙርያ ክተርፋ ርጉፅ እንዳኾነ መፂ ማለት እዩ ትጋብ ስለ ትገፍሕ ነበረ ፍሉይ ዓወት ንዓይ ዝገጣም ሕጉስ ብጣዕሚ እየ ሕጉስ።
0: ፅቡቕ ሚልኪያስ ማእከለ ኣዝየ መስግነካ እንኳ ሓጎሰካ ደጊመ ኩብራት ተዓዘብትና ምስ ዕውት ሻምፒዮን ናይ ክልቲዩ ፍላይ ትሕተ 23 እውን ሚልኪያስ እዩ ኮይኑ ዘሎ ናይ ክልቲዩ ሻምፒዮን ኮይኑ ኣሎ ንዑ በዚ ጋጣሚ እንኳ ሓጎሰካ እናበልናዮ ናይ ሎም ትሕሶና ኻ ኣብዚ ንዛዝም ይቐኒልና።

0: اكاد رجع حز التقاضى
1: من
0: مكتب
1: عندي
0: استنا
1: اتعجل
0: هناك
1: اسال
0: مبرهان
1: هناك
0: حجي مساي
1: المبرهان
0: مسمر حي زي الله هناك في الامان كو حق سكا
2: ثانك يو مالت تبغ تواتا ويلو عم جمرتا اجريسيف زونه تواتا نيرو بلاس تبغ كولابريشن نيرنا مجمرتا بلاس كم تعمت عمد دبلو مالتي انا قرب ابغله غله تتاوتي فير بلاي تواتا ايلن مالتي تشامبيون ايرترا كلش بروفيشنال سعد غنا ني بروفيشنال تواتا خنصات علينا زبل قمت علني مالتي كولابريشن كسع مو داتا كون نيرو امونغو مونغو ماليا زي غورتا عارمتي ناي كم زعمت عمد تريوز جبر ደጋንታ ይኾኑ ማለት እዩ ሶ እቲ ዕውት ምልክያስ ማእገለ ብጣዕሚ ብሓጎሶ ማለት እዩ ግን ንመፃኢ ቁሩብ እቲ ቻምፒ ኤርትራ ሰብ ንማሊ እዩ ተፃወት ቁሩብ ኣነ ኣዊታት ቅሬታ ኣለኒ ብሓፈሻ እኳ ተፀወታ ፅቡቕ ነይሩ ብወገነ ማለት እዩ ኣነ ኣብ ሙሉእ ጥዕና የለኹን ፕላስ ከምዚ ኢለ ክውድእ ዋላ ኣይተፅብቆ ነይረ ግን ኣምላኽ ሓጊዝ ንክሳዕ መወዳእታ ፅቡቕ ዝኾነ ኮንዲሽን ሒዘ ነይረ ሶ ኣብ ላስት ከዓ ካልኣይ ምውፀኢ ንዓይ ዕጉብነት ኣይኮነን ማለተይ ቻምፒ ኤርትራ ኩልሻ ዓይነ ቀዳማ እዩ ግን ከምቲ ዓመት ዓመት ድብሎ ኣብ ቻምፒ ኤርትራ ሰብ ንውልቁ ተፃወተ ብጣዕሚ እዚኣ ቅሬታ ኣላትኒ
0: ኣነ ፅቡቕ ኮይኖ ከም ዝተዓዘብና ኢሎም ብዓንቲ ኣርባዕ ተቃደምቲ ምኳ ናይ ደገ ይኹም ብዓንሳብ ውዒልኩም ነርኩም ሃንደበት ግን ሚልክያስ ማእከለን ታጉጅለ ሃዲሙ ዳዕወት ወቕዓ ክኢሉሎ ሞ ስከ ታመት ከዓቲ ከመያ ራ እታ ኩነታት ከመያ ነራ
2: ዎ ብሙሉእ ማለት እዩ ኣነ ሙሉእ ብቕዓት ነርኒ ፕላስ ከም ዝበልኩ ከዓ ኣብ ገለገለ ተቃደምቲ ዘሕጉስ ነገራት ይርኢ ነይረ ፕላስ ኣብ መወዳእታ ኣነ ዝከኣለኒ ንውልቀይ ንማል ኣይተፃዊተ ካልኣይ ምእታወይ ብጣዕሚ ሕጉስ ማለተይ እቲ ዝገበርክዎ ፃዕሪ ክሳዕ መወዳእታ ንውልቀይ ንማል ኣይተፃዊተ ካልኣይ ምእታወይ ማለተይ ኩሉ ሻዕ ቀዳማይ ካኣቱ ትምኒተይ ግን ኩሉ ሻዕ ቀዳማይ ሓደ ዩ ዝዕወት ሶ ምልክያስ ከዓ እንኳ ሓጎሶ ማለት እዩ
0: ሒዝካ ለካ ደረጃ እውን ቀልል ኣይኮነን ከምተዓዘብኩ ኣብ ናይ ኮሮና ተወድርን ቁርብ ናይ ጥዕና ፀገም ርኢልካ ነይረ ሞ እስከ ጥዕናኻ ከመይ ኢኻ ዘለኻ
2: ዎ ሰለስተ ሰሙን ሓሚመ ቀኒ ኤች ፓዶሪ ክሳብ ሕጂ ዋላ ሓሚመ የ ዘለኹ ከምዚ ኢለ ክውድእ ማለት ኣይ ሓሰብኮ ነራ ካ መጀመርታ ከቋርፆ ይሓሲበ ነይረ ፕላስ ዋላ ሎማ ዓንቲ ኣብ ቁርብ ኣብ መንጎ ናይ ተምላስ ነይረኒ ግን ብኣምላኽ ተሓጊዘ ክሳዕ መወዳእታ ወዲዮስ ካልኣ ይኣተ እቲ ኩሉ ሻዕ ኮመንት ዘለኒ ማለት እዩ ሰብ ናይ ውልቂ ክፃወት ኣለዎ እዚኢታት እንተዘይተማሒሹ ከዓ ቻምፒ ኤርትራ ኩሉ ሻዕ ዓመት ዓመት ኣብ ውዱእ ዝኾነ ቁርሶ ኣይንርእኒ ኢና ማለት እዩ
0: ራይ ተዛዓብየ ጥዕናኻ ምውዳእ እዩ እንኳዕ ንዝ ኣብ ከዓካብለካ የቐኒልና ሄኖክ
2: ታንክ ዩ ፊደለይ

0: ቀፂልና ዋና ኣካየድ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢ ተወልደ ብርሃን ብክብሪ ኣብ ቦታ ክፈል። ቀፂልና ናይ ዓበይቲ ሽልማት ክንዕድል ኢና።
1: ሸሊም ምምፃእ ሸሊም ጋ ምፃእ ሸሊም ጋ ምፃእ ሸሊም ጋ ምፃእ

ናይ ዓበይቲ ሽልማት ዘለና ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽለ ብክብሪ ኣብ መድረኽ ንዕድም።

ሳልሳይ ኮይኑ ድሽለም ደሎ ተቀዳዳማይ ጋንታ ሙቪስታር ናትናኤል ተስፋጽን እቋፍ ዕምባባ ኣርባዕተ ሽሕ ናቕፋ ከምኡ ውን ናሃስ መዳልያ ካልኣይ ኮይኑ ትሽለም ደሎ ተቀዳዳማይ ሄኖክ ሙሉብርሃን ጋንታ ኣስታና እቋፍ ዕምባባ ብሩር መዳልያ ከምኡ ውን 6,000 ናቕፋ ቀዳማይ ዕውድ ሻምፒዮን ኤርትራ 2026 ተቀዳዳማይ ሚልክያስ ማእከለ ካብ ጋንታ ኢኖስ ወርቂ መዳልያ እቋፍ ዕምባባ 10,000 ናቕፋ ከምኡ ውን ዓመት ሙሉእ ኣብ ዝባሉ ዝመልሳ ብባንዴራ ኤርትራ ዝወቀበት ማልያ ንዕውታት ድምቕ ድበለ ታቕዒት

0: ጣልያን እዮም ድሽሎም ፀኒዖም ዝመቕድበሎ ጣቂት ንግበረሎም
1: ዘርእስና ይታደሰ ይርሓስና ዘርኢ ወለዶ መፅዕ ብሩህ ተስፋ
0: መደብና ብሃገራዊ መዝሙር ስጋ ብዛዘም ኣብ ዘለናዮ ደው ንበል ሃንሳብ ራይ ኩላትና ንሃገራዊ መዝሙር ንዳሎ

0: ደ ልበሲ ሕወድ ከልእክ ብልግወክ ልባስ ልበሲ ምን
1: ሰምሒኒ ማ እዩ ንምዕላና ምስልኪ ምናሃለ እዮም ትልወይትከሬና ጠሎምኮኪ ማየ ሰምሒኒ

ሰላም ሰላም ዝኸበርኩም ተኸታተልቲ መደባት ሞዛይክ ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕመ ዜማታት ከምኡ ውን ተኸታታሊት ፊልም ገፅታን ኢና ሕዝናልኩም ቀሪብና ዘሎና ክሳብ ፍፃመ ድምና ምሳና ሓቢርኩም ክፀንሑ ብኽብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ኸነእፍል ሞ ብሓባር ናብ ስትድዮ

ኢራንበሳ ኢራንበሳ ሀብታም ተዛረባ ኩላ ንሳ ዓለመይ ትሕልፋ ቁልቁል ኣፋ ንእሰለኹም ሸዊት ሃርካ ስካርባይ ጎማ ከዳ ማይ

ትረኸብ ፀሓዮ ኣራርቦ ወድነ ዘይብሉ ይግበር ዓቕሊ መሓዛ ዘይብሉ መፀርፀሪ ዓለም ግደፍባ ዓለም ድሪ ወዲ ሰብ ጌርክዮ ምስተማፀሉ

ተሓንእቱ ብላታይ ገደፈት ወይንእሽቱ ስከርባይ ጎማ ክዳነይካኪ

0: አሁን ብቻ ለ ኮፊ ላይ እንደዘለ ነው ሜካፕ ገላ ማራ ነው ወበሩ ዋው ኢብራሂም ቦዲ ማሳጅ ኦኬ አቢ ምግዳሮ ጋር ገረ ማለው ማለት ዲዳ
1: ያ ሜካፕን ቀሽን ተተማየ ከማን ጽፍር ብና ጻብላለሁ
0: ዋ እንታይ ትብሊ
1: አይ ወሐቂ ንብረት ከማን ካውሚ
0: ኦኬ ዋው ሞዝ ዘገረም ይቀጥፍና ንመዝገብ
1: ንመዝገብ
2: ሩህስ በዓል ንኹልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንኹልኽን ወይ ዘራዝር ዘገርምን ዘዘንቕን ግርማ ዘጎናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣምሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናጽፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕበር መዓስ ጥራይ ኣዝዩ ኣገራምን ኣደናቕን ዝኾነ ብምንቃሽን ሜክኣፕን ዝመሃራ ናይ ጽፍሪ ብጥራዩን ብናፃን ካልእ ብስራትን ኣለና ኣብ ገጽናን ዝፍጠርን ዘሎን ጸጉሪ ብፈትሊ ከም ነልግስ ነበስር
3: ኣድራሻና ኣብ ባሕቲ መስከረም ድሕሪ ሂምቦል ትካል ሸርፊ
2: ኣድላይ ሓበሬታ ንምርካብ ናይ ቤት ጽሕፈት ብ11-82-88 ብሞባይል ድማ ባ7-14-18-8 ተወከሰና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
4: ንመኽፈቲ መደብና ዘዳለናያ ደርፊኹም ክትከታተሉ ጸኒሕኩም ሕጂ ድማ ናብዛ ስዒባት ትቐርብ ትሕዝቶ መደብና ኢና ክንሰግር ናብ መደብ ቆላሕታ ናይ ሎሚ ትሕዝቶ መደብ ቆላሕታ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ከስግረኩም

0: ነጠብጣብ ዝናብ ኣብ ምድሪ ዓሊቡ ነቲ ባዲሙ ዝነበረ መሬት ሕብሩ መሊሱ። መሬት ቀጠልያ ሕብሪ ምስ ለበሰ ጥሪት ኣብ ማእከሉ ኣትየን ይምገባ እሞ ንጉስነት ናብ መሮር ዝወፈር ቆልዑ ጠለት ጥሪቶም ንምኳን ጠለበጊዖም ከብኪቦም ንሮባገፆም ይወርዱ። ዕባራ ክትወድቐ እዚ ክገጥማዩ ኣብ ዘይብሉሉ እዋን ኩልነት ፀጊበን ኣሕምባሕ ከም ዝበላ ምስ ረጋገፁ ጥሪቶም ስዲ ሰዲዶም ካብ ከባቢአን ከይረሓቑ ብዝለመድዎ ፀወታ ክዛነዩ ኣብ ሓደ ይእከቡ። ብፍላይ ኣብ ግዜ ክረማት በርቀ ኖግራን እናሰማቕርካ ዝሕለፍ ናብራ ጉስነት ዝናብ ኣብ ዝባንካ እናዓለበ ምስዓር ከምዘና ተኣኪብካ ዝካየድ ፀወታ ፍሉይን ተዘካርን እዩ። ኣብ ግዜ ቆዑ እውን እንተኾነ ዕምባባ ሸዊትን ሕሾኻ እናበላዓካ ምኽዳን ምህርትን ኣብ ግዜ ጥሪ ፀወታ ጓይላን ዝላን ኣብ ግዜ ሓጋይ ፀወታ ቐርሳ ሻውኪ ያህለለ መልጢ ትኽሎ በትሪ ኣሰባር ቁቓሕ መወዳእታ ዘይብሎም ባህላውያን ፀወታታት ይካየዱ። ኣብቲ ብመንእስያት ህፃናት ጎራዙ ዝመልአ እናምርዑ እውን እንተኾነ ፀወታ ኣዳራራስ፣ ፀወታ ሸተቶ ኣቀራቓር፣ መንሰብኣይኪ፣ ፀወታ ዒምን ካልእን ይዝውተሩ። ኣብ ዝተፈላለዩ እዋንን ግዜን ዝፅወቱ ከም ተካላ፣ ሕንቆ፣ ቅልስ፣ ቡቻ፣ ኣስቲ፣ ቅጫ፣ ርጓጉድ ዝኣመሰሉን ካልኦትን ባህላውያን ፀወታታት ኣብዚ ግዜ እዚ ዝውታርኦም እናጎደለ እዩ ዝመፅእ ዘሎ። ነዚ ተገንዚብና ናብ ንኡዞባማዮም ነብስራ ሓብ ዝተንቀሳቐስናሉ ንገለ ባህላውያን ፀወታታት ክንስነድክኢልና እዞም ፀወታታት ዝውታርኦም እናጎደለ ይመፅእ ብምህላው ንሌላ ክኾኑና ገለ ካብቲ ፀወታታት ክነላለየኩም ኢናም ሻውኪ መብዛሕትኡ ግዜ ኣብ ግዜ ሓጋይ ዝፅወት ፀወታ ኮይኑ ጓሶት ሩባ ወሪዶም ኣብ መጥለጥ ጥሪቶም ምስ ገበሩ ኣብ ደበንገረ ኣእዋም ዝዓለበ ቦታታት ኮፍ ይብሉ እሞ ዝተኣከቡ መንእስያት ፀወታ ንፃወት ይባሃሉ። ክልተ መንእስያት ወፂኦም ድማ ፀወታ ይመርሑ። እቶም ዝተረፉ ድማ ስም ተሰይሞም ብምምፃእ ተመሓራርዮም መምድቦም ብምፍላይ ንፀወታ ድልዋት ይኾኑ።
1: ሕሪኡ ክልተ ኣንፃር ጋንታ እን ዝኾና ክልተ ኣንፃር ጋንታ ክትከውን ከላ ሕጂ ኣብቲ ፀወታ ልክዕ ታኩዕሶ ከዓ ኣይተጀመረትን ክጅመር ከላ ኩዕሶ ሕጂ ማይካ ዳ ሓጋይካ ትብል ማይካ ዳ ሓጋይካ ኢልካ ሓንቲ ንእሽቶ እምኒ ፅፍሕ ዝበለት ጡፍጣፍ ድዩ ወይ ማይ ትገብረላ እሞ ናብ ሕፃ ተልክፋ ኣብ ሕፃ ምስለኸበት ሕጂ እታ

ኣብ ጥፍጣፍ ኣብ ሕፃ ዘለኸፈት ማይ ማለት እዩ። እታ ናፃ ዘለኻ ሓጋይ ማለት እዩ። ማይ ካር ሓጋይ ካኢልካ ብማዕረ ንላዕሊ ሰዲድካ ሓር በታ እምዝዓለበታ ዕሶ ነቶም ማይ እንተ ዝበሉ ተኮይኖም ናብ ማይ እንተ ላዕልቲ ኮይናታ ማይ እቶም ማይ ዝበሉ ክዕሶ ይሕዝዋ። ታጋንታ ፀወታ ትጅምር። ኣብዚ ፀወታ እዚ ክጅምር ከሎ ሕጂ ምልክዕ ኩሉ ግዜ ኣብ ፀወታ ኣብ ስምዒት ኢኻ ተኣቱ በብናትካ ኸ እዩ ስምዒት ዝፈጥረልካ። ስለዚ ሓደ ዘቕልዕ እቶም ካልኣትካ ሸቀልት ኣሎ ሕጂ ንዋሓቱ ብዘየገድስ ካብ ናብ እንዳኖ ዝበሃል ኣሎ ዝቆልዕሉ ቦታን እቲ ዝበፅሕሉ ቦታ በፂሖም ዝምለሱሉን ርሕቐቱ ዋላ ብውሕዱ ንበሎ ናይ 30 ሜትሮ ክኸውን ይኽእል እዩ። ኣብዚ ሕጂ እቶም ዝቆልዑ ዘለዉ ኩዕሶ ትቅላዕን ከላ እቲ ዘቕልዕ ንኸይሃርምዋ ይህርገሎም፣ እቶም ዝቆልዑ ኸ ንኽጣዕዕመሎም ኣብ ሕጂ ይሰሓቦ ኣጥዕመለይ ኣይተሃርጎለይ ይበሃሃሉ። ኩዕሶ ተቐሊዓ ምስ ከደት ኣብ ኒኦም ዝሓለፈት እቶም ዝሽቅሉ ዘለዉ የምፅዋ። ሕጂ ምስ ሓዝናዮ ይብሉ ተሃሪሙ ዝኸደ ናብ እታ ላዕላይ እንዳኖ ምስ ሓዝናያ ኩዕሶ ምስ ሓዝናያ ምስ ሓዝዋ ጥልል ይምለስ። ኩነታት ርሕቐት ኣብ እዩ ክምለስ ዝኽእል እተኮይኑ ምለስ ዘይምለስ ተ ኮይኑ ከዓ ኣብኣ ኣብታ እንዳኖ ኣትዩ ዝቕበል። ድሕሪ ኩዕሶ ክትድርበ ከላ እቲ ሓላዊ ወይ ከዓ ወፊሩ ዘሎ ክትድርብያ ከሎ ሂለን ክንዲ ኩለን ካ ብሎ ነቲ ዘይቀልዐ ዘሎ ሪጋ ሕጂ ዘሎ እንድሕር ወስ ተ ኢልዋ ሓንቲ ዓይኒ ቆሊዑ ነይሩ ሞ ሓንቲ ተተሪፋቶ ሓንቲ ዓይኒ ካብትንታ እነ ማለት እዩ ክንዲ ኩለን ትብል ቃል እንታይ እያ ክልተ እዩ ዝቐልዕ ነተን ክልተ ተጠቃለል ስለዝኾነት እዚ ይመስል ናይ ዕሶ ሻኩ ማለት እዩ ሰብ ኳ ይከኣል።

ተወሰጥ እዚ ዓይነት ፀወታ ብተመሳሳሊ ኣብ ግዜ ሓጋይ ፀወት ኮይኑ ብፍላይ መርዓውቲ ጥሪ ተመርዒም ኣብ ግዜ ሕፅኖቶም ኣብ ኣጋምሸት ፀሓይ ጠለስ ምስ በለት ክሳብ ፀሓይ ዕራባብ ዘሎ ግዜያት ዝፅወት ፀወታ እዩ።

እታ ሜዳ መጀመርያ ኣብ 3 ያ ትዕቀን ናብነት 14 ሜትሮ እንተዳ ኢልናያ እዛ ሜዳ እዚኣ ኣብ ማእኸላ ሓንቲ ጨርሒ ላታ እቶም ተፃወቱ ድሕሪኦም መሊሶም ክፃወቱ ከለዉ ክተሃራርሙ ከለዉ እቲ ወዲ ጋንታ ናይቲ ድሕሪኡ መሊሱ ዘሎ ተሃራማይካ ኩዕሶ ከይተሓልፎ ብጥቂ ብኣኽራርነት ከምዚ ገይሩ ቆሊቡ ይሕዛሞ ኣብታ ፍርቂ ሜዳ ኸይዱ ነቲም ፃርጎ ጋንቱ ይሃርሞ እዚ ምስ ሃሮም ሕጂ ተስሒትዎ ውን ተመሳሳሊ ማለት እዩ እንተዘይ ሃሪምዎ እሞ ተንፃር ጋንታ ዘሎ ተቆሊቡ ከዓ ኣብታ ማእኸል ንሱ ኣብታ ድርብያ ፀንሐ ኣብኣ ኮይኑ ተሸኪሉ ንሱ ይህረብ ኣብዚ ሕጂ ሕግታት ኣለዎ ቁራዕ ርእሲ እተዳ ተተሃሪማ ቁራዕ እንተዳ ኢልካ ኣይትኸውን እንድሕር ቁራዕ ተዘይልካ ግን ዋላ ርእሲ ህረም ኣብ ዝኾነ ነብሲ ሃሪምካ ዋላ ሓንቲ መጀመርያ ግን ከም ሕጊ ዘውፅኦ ሕጂ ናብቲ ቅዲ ወይ ከዓ ፋሽን መፃወት እዩ ትሕቲ ማዓጥቕ የለን ሰለፈ ይሕሰብኒ ርእስኻ ይሕሰብኒ እዚ ኻ ብሕጊ እውን ይቐውም እዩ መብዛሕትኡ ግዜ ግን እታ ዓይነት ፀወታ እንታይ እዩ እታ ቁራዕ ትብል ከም ሓንቲ ዝውትርቲ እያ ርእስኻ እንተሃሪምካ ርእሲ እንተዳሃሪምካ ከምዘይሃርምካ ቁራዕ ዝብል ቃል ኣቐዲሙ እንተዳ ቐዲምካ ማለት እዩ

ተወሰድ እታ ጋንታ ተሳዒራ ሓንቲ ጋንታ እታ ሰዓረት ጋንታ ትሰርር ሰሪራ ሕጂ ካብ ናብ ምስ ወዲ ጋንታ ኩዕሶ ትቋላለፍ እታ ኩዕሶ እንተ ዘይወዲቓ ክሳብ ፀላዕላዕ ብሎም ይሰርዎም ነቶም ኣንፃር ጋንቶም ማለት እዩ። እዚ ዓይነት ፀወታ እዚ ናይ ብሓቂ ኣብዚ ምዒዝ እቱ ሓቂ ፅቡቕ ፀወታ እዩ።

0: ያለለ ኣብ ፍሉይ ግዜ ካብ ወርሒ ግንቦት ክሳብ ሰነ ኣብ ዘሎ ግዜ ዝፅወት እዩ። ናይ መወዳእታት ፅዳይ ሓሊፉ ንክራማት እቶእቶ ምስ ኮነ ገባር ዝናብ ክራማት ምስ ዝድንጊ ያህለል ተማህለል እናተባህለ ዝናብ ንምምራሕ ዝዝውተር ዓይነት ፀወታ እዩ። ከም ባህሊ እውን ዝናብ ከይሰርብ ምስ ዝሕንገድ ያህለል እኳ ዘይፃወቲ ዘለዉ ይበሃል እዩ።
1: በትሪ ኣሎ ብቐንዱ ንእሽቶ ከዓ ብክልተ ጫፋ በላሕ እታ ያህለል ትበሃል። ባኣዮም ፀወትላ ጉድጓድ ትኩዓት እታ ጉድጓድ ከዓ መሸንቅር ኣለዎ ናታ መልዓል ማለት እዩ። ብኣ ሸንቂርካ እትዮም ከዓ እቶም ጋንታ ዘለዉ እንታይ ገብሩ ከይተሓልፍ ይሃርምዋ ብበትሪ ገይሮም በትሪ ገይሮም እተ ሃሪሙማ ሕጂ ዓዊርካ ሓንቲ ክልተ ሸንቂሮ ሓንቲ ተዝሓይታ ሓንቲ ዓይነ ክልቲአን ተሸንቂረን ክልቲአን እተ ተሃሪመን ከዓ ክልቲአን ዓይንኻ ሓዊረን እዚ ይበሃል ማለት እዩ። ስለዚ እዚ ዓይነት ፀወታ እዚ ሓያል ፀወታ እዩ። እንተ ደኣ ክልቲ ዓይኑ ወፂኡ ከዓ እታ ያለለ ትሽከል ሞ ኣቀናኒዑ ይሃርማ መሕለፍ ቦታ ከዓ ኣለዋ ርሕቀት ቦታ ሕጂ ምስ ሃርማ ነታ ድንክል ናይ መሕለፍ ቦታ ኢሎም ዝሓሰብዋ ንዓ እንተ ደኣ ሓሊፋታ ድሕሪኡ ዓሰርተ ግዜ ከምዚ ገይሩ ይሃርማ እንዳሃረመ ኣብ ርሑቕ የብፅሓሞ ኣብ መበል ትሽዓተ ናብ ዓስረይቲ ዘላ ሕጂ ብልክዕ ኣጣዓሙ ይሃርማ ድሕሪቶም ጋንታ ሰሪሮም ይምለሱ። እዚ ዓይነት ፀወታ እዚ ሕጂ ይሃለለ ይበሃል ማለት እዩ።

0: ካብ ግዜ ፅርድያ ክሳብ መጀመርታ ናይ ወርሒ ሓምለ ክረማ ዝፅወት ፀወታ ኮይኑ ጠለይ በጊዕ ካብ ትምህርቲ ፀገባ ካብ ዝርኦን ከይርሓቕካ ዝፅወት ፀወታ እዩ። ኣሳብራ ቁቃሕ
1: ሕጂ እምኒ ትተክል ኣንፃር ጋንታ ኮይንካ እምኒ ተኽልካ ብኣንፃርነት እምኒ ትኽልካ ነታ እምኒ ዝተተኽለት ትወቕዓ እሞ እንተደ ወቂዕካ ኣውዲእካያ ንስኻ ትገልብ ናብ ርሑቕ ብእግርኻ ጠለይ ጠለይ እናበልካ ትበርር ከም ናትካ ፍኹስ ተተኣካላት ማለት እዩ። ባላንስካ እተ ትሕሉ እቲ ኮይንካ ወይ ባላንስካ ትቋፀር እተ ኮይንካ ነዛ ንርሑቕ ጎይኻ ብሓንቲ እግርኻ ካብኡ ሒዙ ንስኻ ኣስሪሩ የምፃእካ። እዚ ዓይነት ፀወታ እዚ ከዓ ኣሳብራ ቆቃሕ ይበሃል። ከምኡውን እንታይ እዩ ጨማቲ ዲኻ ኣይጨማትን መሰረታዊ ናትካ ሕጂ ጨምቲ ከምቲ ኣፉ መዛቕኒዕና ናብ ፀላእ ተወኪስካ ፀላእ ተውድቕ እዚ ኸ ብእምኒ ጌርካ ብእምኒ ዘርባ ትወቅዕ ዲኻ ማለት እዩ። እቲ ተተኺሉ ዘሎ እምኒ ልክዕ ኣስዮም ወይ ከምዚ ዓይነት ፀላእ ንሕሰቦ እዚ ነዚ እንተዳ ዓሊኻዮ ምልክዕ ኣብቲ ዕልፀኻ ተዓዊትካ ኣለኻ ማለት እዩ። እዚ ዓይነት ፀወታ እዚ ከምኡ ዓይነት ተመሳሳሊ ማለት እዩ። ስለዚ ኣሳብራ ቆቋሕ ባሂሉ ይፅዋዕ። እምኒኻ ብቁፅሪ ኢኻ ትደርቢ ብክልተ እንተ ኮይና ክልተ ውዕል ኢኻ ትገብር ብሰለስተ ተኮይኑ ብሰለስተ ከም ናትካ ናይታ ጋንታ ክፃወት ከለካ ሜዳ ክትወርድ ከለካ ዝሰማዕኻ የስምዕኻ እዩ ዝውስነካ።

0: መርዓዊ ኣብ ፋስጋ ቅልዕ ይኸይድ እንጂ ቅልዕ ምስ ከደ ድሕሪ ሳልስቲ እንታይ ዝገብር ምስቱ ዘሎ እቲ ገዛ ዘሎ ይቃላዕ። ምስ ተቓሊዑ ዓር እሞ ዝፃበል ባይቶ ዝውፅኡ ይበሃል። ከምዚ ሜዳ ንብሎ ዘለና ሕና ሜዳ ኩዕሶ መፃወቲ ባይቶ ከ ኣሎ መፃወቲ ናይ መርዓውቲ ኣብኡ ትወፅእ ኩዕሶ ሒዞም መፁ መንእሳያት መጋሚዶ ናይ ተዓዲ ኣብኡቲ መርዓውቲ ሰብኡት ጓል ማለት እዩ ኣብኡ ዝኸዱ ሳይ ዝበሃል ፋስጋ እትዋት ዝኸዱ ንሶም ሕጂቶም እትዋት ዝኸዱ መርዓውቲ ኣብኡ ንስኦም ተሓዊሶም ምስቶም ዓዲ እንታይ ይገብሩ ውፅፅ ፃወቱ ውፅፅ ክፃወቱ ከለዉ ሕጂ ኣብ እምኒ ይኾኑ ቁመት ማዕረ ክንደይ ሰብኣይ ጎል ይከለ ክንደይ ብርቲ እዩ ከምዚ መግለፂ ናይ ሓይሊ ናይ ፍኩሰት ኣካላት ኣካላቱ ተቋፃፂሩ ዘላሊ ንፉዕ ኢልካ ክግለፅ ኣብኡ ፀወታ ዝጀመሩ ድሓር መጀመርያ ባይታ ጀምርዎ ፀወታ መጀመርያ መንኩብ ድሕሪ መንኩብ ከዓ ዘየሎም ይኮኑ ዘየሎም መስከዱ ሽዑ እቶም ኣብቲ ዓዲ ዘለዎ መንእስያ ንዖም ንክጉምጉም ኢሎም እምኒ ንእሽተ እምኒ ይውስኹላ ብራኸ ማለት እዩ ኣብታ ብራኸ ምስ ተወሰኸት ሕጂ ኣብኣ ትስቀል ኣብኣ ምስተሰቐለ ነጢርካ እየ ትኸይድ ኣብኣ ምስተሰቐለ ነጢርካ እየ እንተ ኸድካ ሕጂ ናይ ባሓቂ እንታይ እዩ ከምዚ ሰብኣይ ጓል ይከለ እዚ ከመይ ዝመሰለ መንእሰይ ፈጣን መንእሰይ በቃ ክንዝኣክል ዘልዩ ኸይድ ከምዚ ገይሩ ንዕኡ ዘርክቦ ተሳኢኑ በቃ ኣብ ፀወታ ምስስ
1: ህግለወብ ሰጋር ንጉሴ ሳርካ ኸይትዕደ ደንበ ኸይትጥሕሰ ገለ ክንሰምዕ ኢና።

أبني سبت عدا بالنا تاي الله خالو هبني سب كنو

ንኸኒ ንየማን ንጸጋም ንየማን ንጸጋም ንየማን ንጸጋም ሓዞ ንየማን ንጸጋም ንየማን ንጸጋም

0: ሓንቲ ክናቲ
1: ተኸንዲ ሕንዳ
0: እንታይ ትረኽበ
1: ሳንዶ ወጪ ኸዲሎም ንገዛ መሊሶማ
0: እንታይ ገይራ እንታይ በዲላ
1: ብጓላይ ፅርሕት ኢሎማ
0: ስማዕ ሞሉ መንፈስ ቅዱስ እምበዓር ዓዲ በላሽ እያ ወይ ዛ በዓለ ግዜ ከም ኣሕዋታ ወይ ዛ ፀይቂ ዘይ ከም ኣዴታታ ኣይ ወይ
2: ሓሳዊ

0: ደሊሶማ
1: ሳንዱቅጭን ሩባ ምልእ ትደልየ እንዴ ደኣ ስኢነክ ሳንዲ የ ንዕስኪ ኣትይርኢን እዮም መን ኣለ በይንና እንዲና ዘለና መን ኣሎ እዩ ኣጆኹጆኹ ሰብ የለኦም የለ ጆኺ ኣጥውይና እንዶ በጃ ዋለ ስፈሃለ ኣብረሃለ ኮንኩን ጭጋዓት ርእሲ ክምዐ ገይረ ክትክተ ዘየቢለኪ ሰብኣይ ኒአ ፅንሐ ወላፍስ ታምዚአ ንደቁም ነገር ኣሎ ይታችት

0: von Teddy Geburtstag.
1: Hei, sei du orke hart
0: mit. Oi, oi, oi, oi.
1: Teddy Geburtstag.
2: ማር ማር ኣታ ማዕር ኣይኮነን ኣታ ቤንሸሊና ሒዝና ኢና ኣቲና ኣታ መድሃኒት እዋ ሰዓቡን እምበር ኣይኩሕኩሕን ማር ማር ማር ማር ማር ኣታ ማዕር ኣይኮነን ኣታ ጫፍ ፅድፊ ኮይን ካልእ ዘዘበል ከባይታ ጥዒሙ ዝመፅእ መድሃኒት ኢታ ማዕር ማር ማር እምበህና ማዕር ኣሎ ትርዮ ዶ ኣበይ ሞ በሊጦ ሞ ማዕር ማለት ጭደናይ ኣቲ ከምዚ ዕንፍሩ ወፂኒ ኢደ ኢልካ ዘሸግረካ ዘንማዕር ልብእ ተብለ እንደየለካ

0: ምር መድሃኒት ቆይ ሒዘበት ሰብ ገዛ ኣለውኒ ዋና ስኽ ተድምዒ ትበስለኒ ክፀውዕ ለ ይበልስ እወይ ከይሓልፋኹ ተዓወት ኢልኩም እዩ እምበር ኣንትሳ እንዳ ሕፍተይ ንዓይ ንዓይ ንዓይ ንዓይ ወጮ ንዓይ ሃብ እንዳ ሃብ ንተኸበርታ ወጮ ንዓይ ኣብዚኦ ተኸበርታ ወጮ ንዓይ ኣይትሰኒ
1: ሳንዳ ሃብተይ ብህየት ኣለኺ ወይ ወይ

ክቡራት ተኸታተልቲ መደባት ሞዛይክ ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ናይ ዓለም ከምኡ ውን ገለ ካብ ሓደስቲ ረክበታትን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታት ሒዝሃልና ኣሪባ ኣላ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ቻይና ንጋድም ዝተሃነፀ ህንፃ መስሕብ በፃሕቲ ኮይኑ ክሪስታል ዝተሰመየተ ህንፃ ኣብ ልዕሊ 4 ሰማይ ጠቀስ ህንፃታት ተነፂፉ ዝርከብ 300 ሜትሮ ንውሓት ዘለዎ ኣደናቒ ህንፃ እዩ። ብካፒታላንድ ዝተባህለ ሓደ ካብቶም ዝዓበዩ ኩባንያታት ህንፃ ዝተሰርሐቲ ህንፃ 1.1 ቢልዮን ዶላር ዝግመት ወፃኢታት ከም ዝተገበረሉ ይግለጽ።

ህንፃ ምህንድስና ኣበይ ናይ ደረጃ በፂሑ ከም ዘሎ ኣጉሊሑ ዘርኢ ስራሕ ክብሉ እዮም ብዙሓት ንብልሓት ናይቶም መሃንድሳትን ርቀት ቴክኖሎጂን ክንእዱ ተሰሚዖም።

ኣብ ህንዲ ኣብ ሺቫ ዝበሃል ኣምላኽ ዝኣምኑ መነኮሳት ኣካላቶም ካብቲ ካልእ ሰብ ፍልይ ዝበለ ቅርፂ ዘለዎ ብምዃኑ ናይ ኣየናይ ሃይማኖት ምእመናን ምዃኖም ከተለልዮም ዘፀግም ኣይኮነን።

እቶም መነኮሳት ንኣምላኾም ዘለዎም ፍቕርን ተወፋይነትን ንምርኣይ ዝተፈላለዩ መብፃዕታት ይመባፅዑ። ዳውላት ጊሪ ጂ ማሃራጅ እውን ሓደ ካብዞም መነኮሳት ኮይኑ ዝሓበጠ ኣእጋሩ ነቲ ዝኣተዎ ቃል ከም ዘፅንዖ ብግብሪ ይምስክረሉ። ዳውላት ጊሪ ን12 ዓመታት ኮፍ ከይብል ወይ ከይድቅስ ድሕሪ ምምሓሉ እዩ ነቲ ጉዕዞ ን5 ዓመታት ሕጂ ፈሊምዎ ዝርከብ። ን5 ዓመታት ደው ዝበለ ዳውላት ጊሪ ከምኡ ዝኣመሰሉ ካልኦት መነኮሳት እውን ንኣምላኾም ሺቫ ዘለዎም ፍቕሪ ንምግላፅን ናብኡ ንምቕራብ ድማ ንስሓ ንምውሳድ ደው ኢሎም ንብዙሕ ዓመታት ክፀንሑ ቃል ይኣትዉ። ዳውላት ጊሪ ን5 ዓመታት ብዘይምንቅስቓሱ ኣብ ስርዓት ዑደት ደምን ሓፈሻዊ ጥዕንኡን ኣሉታዊ ፅልዋ ኣሕዲሩሉሎ። በዚ ድማ ብዙሓት ነቲ ናይ 12 ዓመት ሸቱ ቅድሚ ምብፅሑ ኣእጋሩ መሽምሹ ከይቆረጥ ዝብል ስግኣት ኣለዎም። መብዛሕትኡ ድሌታት ዳውላት ኣብቲ ከባቢ ቤት መቕደስ ብዝርከቡ ወለንተኛታት እዩ ዝማላእ። ንሳቶም ነቲ ዝመሽመሸ ኣእጋሩ ብስሩዕ ቅብኣት ይለኽይዎ እዮም። ኮይኑ ግን ነቲ ስርዓተ ዙረት ደም ዝሕግዝ ኣይኮነን።

ሮቦት ካብቲ ዝህብዎ ጥቕምታት ሓሊፎም ንሰባ ሽኸም ብምዃን ኣብ ጎደናታት ወፂኦም ክልሙን እዮም ኢሉ ዝሓስብ ክንደየናይ ከይህሉ። እዚ ንብዙሓት ኣገሪሙ ዘሎ ቪድዮ እምበኣር ካብ ጎደናታት ቻይና ዝተረኸበ እዩ። ብርክት ዝበሉ ሮቦት ኣብ ጎደናታት ሓያሎ ከተማታት ቻይና ብምውፃእ በጀኹም ናይ ኤሌክትሪክ ሕሳብ ክንከፍል ሓግዙና ዝብል ጽሑፋት ሒዞም እዮም ክልምኑ ተራእዮም። ኣብ ሆንግ ኮንግ ዝመደበሩ መርበብ ሓበሬታ ኣብ ዝቐረባ መዓልትታት ጎደናታት ቤጂንግ፣ ቸንግዱን ፋዝሆን ዝኣመሰላ ዓበይቲ ከተማታት ቻይና ብዙሓት ለመንቲ ሮቦት ወሪሮምን ይረኣዩ ምህላዎም ሓቢሩ።

ዝበለፀ ጥብሲ ደርሆ ዝቕርብ እቲ ቤት ምግቢ ምስጢር ዓወቱ ንነዊሕ ዓመታት ዓቂቦ ድሕሪ ምፅናሕ ሕጂ ግን ኣቃሊዕዎ ይርከብ። እቲ ምስጢር ድማ ንብዙሓት ኣሰንቢዱ ከም ዘሎ እዩ ዝጥቀስ።

እቲ ቤት መግቢ ወርቂ መዳልያ ንኽሽለም ዝበቕዐ ግን እንታይ ቀመም ወይ መስርሕ ኣከሻሽና ስለ ዝተጠቐመ ይመስለኩም? እቲ መልሲ ካብ ግምት ኩሉ ሰብ ወፃይ ከም ዝኾነ ኣየጠራጥርን። ወናኒ ወካቶሪ ዮሺሂሮ ትሱችያ ኣብ ዝገበሮ ቃለ ምሕትት እቲ ቤት መግቢ ካብ ዝኽፈታት ሒዙ ማለት ቅድሚ 66 ዓመታት ነቲ ብጥቕሚ ዝውዕለ ዘይቲ ቀይርዎ ከም ዘይፈልጥ እዩ ተዛሪቡ።

ኣብ 1960 ካብ ዝኽፈት ኣትሒዙ ዘይትብላዕሊ ይውስኾ ደኣ እምበር ጠቕላላ ተቐይሩ ኣይፈልጥን እዩ ዝብል እዩ ናይታ ቤት ምግቢ ምስጢር። በዚ ምኽንያት ድማ ኣብ ማሕበራዊ መራኸቢታት ንዮ ሽሂሮ ብዙሕ ተግሳጽ ዝቐርበሉ ዘሎ

0: ብዙሓት ሰባት ቤት መግቢ ዋካቶሪ ን66 ዓመታት ዘይቲ ዝተጠብሰ ደርሆ ብዘይምቕያሩ ንህይወት ሰባት ኣብ ሓደጋ ከውድቖ ከም ዝጸንሐ እዮም ብትሪ ዝዛረቡ። ይኹን እምበር እቲ ሽልማት ዝረኸበ ጃፓናዊ ቤት መግቢ ጽሬት ናይቲ ዘይቲ መዓልታዊ ዝተሓለወ ከም ዝኾነን ሓድሽ ዘይቲ ኣብ ልዕሊኡ ብምውሳኽ እውን ጽሬቱ ዝተዓቀበ ምዃኑ ከረድእ ይፍትን።
1: This Japanese restaurant has been using the same cooking oil for 66 years. Wakatori restaurant in Japan never throws away its fried chicken oil. They filter it daily and it up with fresh oil.

ምድላው ምግቢ ኣብዚ እዋን እዚ ዳርጋ እናሰሰኑ እዮም ዝመፁ ዘለዉ። ንሎሚ ድማ ኣብ ክኢላታት ናይ ምግቢ ማለት እዩ ኣብ መመረቕቶም ዝረኺብና ዘዘረርናዮም ኣብ ትሕዝቶ መደብና ከነቕርበልኩም ኢና። ትከታተሉ ብኣኽብሮት ነድመኩም።

ኣብ ሕብረተሰብና ደቂ ተባዕትዮ ክሽና ኣትዮም ምግቢ ከዳልዉ ብዙሕ ልሙድ ኣይኮነን። ምክንያቱ ከም ናይ ደቂ ኣንስትዮ ስለ ዝሕሰብ ሞያ ምድላው ምግቢ ግን ንኩሉ ብማዕረ ዘካትት ብምዃኑ ደቂ ተባዕትዮ እውን ኣብ

0: ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነብሐ ግዜ እትኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእቶ ኣይመስሎም ውን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዮም። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዉ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ እዩ ዘሎ ወይ ገለ መለገለ ዝብሉ ከብዛሕት ኣሎ ሰው ክትሪኦ ትደሊኻ ክትፈለጥ ሞያ ይፅላኒ ኣሎ ተበግሶ ኣሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምኒ ኢኻ። ስለዚ ካብዚ ኢለ ተበጊሰ ኣይሕፈረትና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይና ካ ሓጊዛትና ኣምላኽ መስገን ካብ ዝበፅሕናና
0: ልዕሊ 50 ዙርያታት ኣመሪቕካ ካልእ መምረቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከቢተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን እዝያ ገይራ ከማደን መምህርን ሓል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሕ ጥረት ገንዘብ ዘይተምሃራ እውን ባዕላ ምሂራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢናዛዝብናዮ። ክትምሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ ዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲእና ብትምህርቲ ዝፋኖ ተፋኒዩ ዝመፅእ ተመፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዕ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰ ኣይተረዳእልና ንዓና መምህር ዝጋሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና።
3: ሓለም ለኻዊ ስለዝኾነ ሓሓዱሽ ስለዝፍኖ ብሓቂ ኣሽተቻዊ ኣይኮነን
4: ትፈትፈቶ ወይ ከዓ ተሃርፎ ማዓሲ ክኸይድ ትብሎ ወይ ማዓሲ ክሰርሕ ትብሎ ኢና ኢድ ስራሕ ኣብ ኩሉ ማለት እየ ኣነ። ስለዚ በዚ ካብዘን ተምሃሮ ክፍለ ይደሊኒ ብጣዕሚ ኢኻ ድፈቶ ሞያይስ ብጣዕሚ እየ ድፈትዎ።
0: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት መግቢ ዘጌፀት እያ ዝነበረት። ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት መግቢ ክትበልዕ ከም ዘልካ እዩ ዝሕብረካ። ከም ብዝሐን ዓይነት መግቢ ብምምፁ መግቢ ብስነ ፍልጠት እንተ ደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
1: ብልምዲ ትምሃሮ ኣሰራርሓ መግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ መግቢ ኣሎ ንበል፣ ኣብ ገጠር ኬድካ እውን የለን ኣይብልን እንደ። ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ከማን ክንብል እተ ኮይናስ ኣብ ካልእ ዓድታት ዘሎ ናብዚ በበይ ንኸው ንኽእል እዩ። ብዛዕብኡ ፅቡቅ ነገር ትመሃር ኢኻ፣ ፍልል ኣለ ኣብ ዝተማሂርካዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ፣ ትኸስበሉ ኢኻ። ክሰርሓለየ ዋላ ይትበል እውን ንገዛኹን ረድት እዩ።
5: ቲ ቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂ ሰ ባዕሉስ

ወላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይንፎቶን ኢና ይበሃል ዋላ ኣሕምልቲ ሕጂ ግን ብጣዕሚ እዩ ኣገዳሲ ድባ ንበዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ ኣብ ኬክ ይስራሕ ኣብ ሚልምላታ ይስራሕ ኣብ ኩሉ ዓይነት ይስራሕ ሕጂ ምስ ተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዕግበት ትረኽበሉ ድሓር ከዓኒ ዋላ ዚ በለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ ዋላ ተገዚኡስ መሽምሽ ድጓሓፍ ነይሩ ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይት ቡን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልመላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብይ ለውጢ እዩ ብዙሕ ነገር ማለት ክትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ ንዓኻ ከዓ ትምህርቲ እዩ ንደቅኻ ከዓ ዓብይ ሓገዝ እዩ ዋላ እውን ዓብ ሓገዝ እዩ ሜልማላታ ካብ ድኳን ክተምፃን ባዕልኻ ሰሪሕካ ክተዳልዋ ከለኻንሲ ነንበይኒ እዩ

0: ክሽነ ዝሃብ ከያ ትእቱ ድስቲ እውን ትነፅጎ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃእልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ኣለካ እውን ኣይኮነን እትሕቶ ጥዑም መግቢ ምድላው ስነ ፍልጠት እዩ ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለውጣሉ እየን ዝገልፃ
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎስ ዝበለ መግቢ እንዳ መቓራሕካ ኣመጋግባ ወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳርእኹ ሰርሐ ይኽእል እየ ይብል ነረ ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ጥዑም ኣብ ኩሉ ዓይነት መግቢ ኣብ ሜልመላታ ይኹን ከምዚ ክትብሎ ፅንሐት ሰምሃር ናይ ቁልጡፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለካ ዝስማዓካ ዓግበትሲ ወሰን የብሉን በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ

0: መምህር ዝጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃናያ ትዛረብ። እዞም ናይ ሎሚ የተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦ ምንየለን ከምዚ ኣነ ዋላ ኣብ ዝበፅሐ እኳ ተደ ይበልኩ ሲ ድሓና ዓይተ ኣክለ ንረኪበ ኣለኹ እሰንከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርና የና ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዑት እየን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂኻ ትሕጎስ ተመሓላለፉ ትብል ሕጂ ኣባኻ ጥራይ እንድሕር ኮይኑ ግን ሰብ ውን ኣይምረኸብናን ኣይምሃርናን 52 ግዜ ኣይኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መንበረይ ከምዚ እንደ ኮይኑ ኣብ ከምዚ ስራሕ እንደ ረኪበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ ሕጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ኣብ ፍረን ተበፂሐን እሱ ጥራይ ዝኣኽለካ እሱ ጥራይ ኢካ ክለኒንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን እተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃይ እንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊኻ ንመምህር ዝጋሃርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን እያ ብደቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋረፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለዝኾነ ንህሉ መፅናዕትታት ዓለምና ተወከሰት ብዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲኽን የስዕብክን ኢልና ክንፈለየኩም ብርኹ ሰንበት ኣለኹምኮ

ኣብ ዝሓለፈ ቅንያት ብቻይኒዝ ብሪጅ ዝበሃል ብቤት ትምህርቲ ቋንቋ ቻይና ዝተዳለወ ቋንቋ ቻይናን ካልእ ዝተፈላለዩ ንጥፈታትን ውድድራት ዝካየደሉ ቅንኢ እዩ ነይሩ። ኣብዚ ድማ ተምሃሮ ዝተፈላለዩ ንጥፈታት ብቕዓቶም ዘርኣዩሉ እዩ ነይሩ። እዚ ድማ ቋንቋ ቻይና ጥራይ ዘይኮነ ባህልን ልምድን እቲ ሃገር ምፍላጡን ሓደ ካብቲ ፅቡቕ ኣብነት እዩ። ኣብዛ ስዕባ ተቐርብ ትሕዝቶ መደብና እምበር ገለ ካብቶም ዕውታት ተምሃሮ ዘካየድ ንዕላል ስዕቡ ክቐርበልና እዩ። ክትከታተሉና ብኣኽብሮት ንዕድመኩም።

0: ዓመት መፀ ካብ መላእ ዓለም ዝመፁ ተምሃሮ ኣብቲ ብቋንቋ ማንደሪን ባሃንዩ ቺኦ ዝፍለጥ ድልድል ቻይና ይሳተፉ። እዚ ድልድል እዚ ሓደ ካብቶም ዝኸበሩ ኣህጉራውያን ውድድራት ቋንቋ ቻይና እዩ። ቻይናዊ ድልድል ካብ ውድድር ቋንቋ ንላዕሊ ባህልታት ሰባትን ዕድላትን ዘራኽብ ድልድል ኮይኑ የገልግል። ኣብ ኤርትራ እቲ ውድድር መንእሰያት ተምሃሮ ቋንቋ ማንዳሪን ክእለቶም ዘርእዩሉ፣ ኣብ ባህሊ ቻይና ዘለዎም ርድኢት ዝዕምቕሉ፣ ኣብ ቅድሚ ደያኑ ተዓዘብትን ክእለቶም ዘርእዩሉ ኣገዳሲ መድረኽ ኮይኑ ኣሎ። ናይ ሎሚ ዓመት ናይ መወዳእታ ጽምብልን ስነ ስርዓትን ሽልማት ብ6 ሰነ ተኻይዱ። ተምሃሮ መምሃራንን ኣዳለውቲ ከምኡ ውን ክቡራት ኣጋይሽ ተኣኪቦም ብሉፃት ዓወታት ኣፍልጦ ሂቦም። ሎሚ ድማ ብድሕርቲ ውድድር ዘሎ ዛንታታት፣ ተወፋይነት ተሳተፍቲ፣ ከምኡ ውን ኣብ መንጎ ኤርትራን ቻይናን እናዓበየ ዝኸይድ ዘሎ ባህላዊ ምትእስሳር ዘንጸባርቕ መደቢና ሒዝናልኩም ቀሪብና ዘለና።
1: Okay, distinguished guests, dear friends, welcome to the 2026 Chinese Bridge Finals.
0: ውድድር ድልድል ቻይና ቅድሚ ልዕሊ 2 ዓመት ኣብ መላእ ዓለም ትምህርቲ ቋንቋ ቻይና ንምትብባዕ ዝተዳለወ ኣህጉራዊ ተበግሶ ኮይኑ እዩ ጀሚሩ። ተምሃሮ ብዓቕሞም ምዝራብ ቋንቋ ማንደሪን ጥራይ ዘይኮነስ ብዛዕባ ታሪክ ቻይና፣ ልምድታትን እዋናዊ ሕብረተሰብን ዘለዎም ኣፍልጦ እውን ይግምግሙ። መብዛሕትኡ ግዜ ተሳተፍቲ መደረታት ኣብ ምድላው፣ ስነ ቃላት ኣብ ምጽናዕ፣ ኣደማምጻ ኣብ ምልምማድን ባህላዊ ምርኢታት ኣብ ምምዕባልን ኣዋርሕ የሕልፉ። እቲ ውድድር ተምሃሮ ብመሃዚ መንገዲ ክሓስቡ

0: ብዓርሰ እምነት ክረዳድኡን ንቤት ትምህርቶም ብኹርዓት ክውክሉን ዘፈታትን እዩ። ንብዙሓት ተሳተፍቲ ቻይናዊ ድልድል ካብ ውድድር ንላዕሊ እዩ። ካልእ ባህሊ ንምርካብ፣ ኣህጉራዊ ዕርክነት ንምህናፅን ንመጻኢ ትምህርቶምን ሞያኦምን ክጠቅም ዝኽእል ክቡር ክእለት ንምርካብ ዝሕግዝ ዕድል እዩ።
1: ከም ንፈልጦ እዚ ውድድር እዚ ናይ ቻይና ድልድል ውድድር እዩ። ኣብ መንጎ ክልተ ኣሕዋት ህዝብታት ኤርትራን ቻይናን ኣብ ባህሎምን ቋንቋምን ክፋለጡን ኣብ ንሓድሕዶም ክበሃሃሉን ባይታ ዝፈጥር
2: እዮም።

0: This is not only a bridge, not only a bridge.
1: እዚ ውድድር ድልድል ናይ ቋንቋ ቻይና ጥራይ ኣይኮነን ድልድል ምሕዝነትን ምልውዋጥ ባህልን እዩ። ተማሃሩ ኣብዚ ውድድር ምስታፎም ኣብ ምዕማቅ ቋንቋን ባህልን ቻይናን ጥራይ ዘይኮነ ንሃገሮም ወኪሎም ኣብ ቻይና ኣብ ዝካየድ ውድድር ክሳተፉን ዝኽእል እዩ። ኣቐዲሞም ንኤርትራ ወኪሎም ዝተሳተፉ ተዓዊቶም ነይሮም እዮም።
0: Actually they have won many good prizes before.
2: Yes.
3: 同學們好,我叫吳飛,中文名字叫李小龍,我是鄂州人,今年20歲。
4: ኣብዚ ሓለፈ ዓመታት ተገዳስነት ትምህርቲ ማንደሪን ኣብ ኤርትራውያን ተምሃሮ ብቐጻሊ እናዓበየ መጺኡ። ብዙሓት መንእሰያት ትምህርቲ ቋንቋ ከም ሓደ መንገዲ ኣድማሶም ዘስፍሕሉን ምስታ እናተኣሳሰረት ዝኸይድ ዘሎ ዓለም ዘዋፈሩሉን መንገዲ ይርእዋ። ተምሃሮ ሓድሽ ቋንቋ ንምምራሕን ዝተፈልየ ስርዓት ጽሕፈት ንምርዳእን ብዛዕባ ሓደ ካብቶም ዝጸንሑ ስልጣነታት ዓለም ንምፍላጥን ዘጋጥሞም ብድሆ ይስሕቡ። መምሃራን ኣብዚ ጉዕዞ ተምሃሮ ኣብ ምምራሕ ወሳኒ ተራ ኣለዎም። ብፍላይ ክፍሊ ትምህርቲ ባህላዊ ንጥፈታትን ናይ ቋንቋ ልምምድን መደባትን ኣቢሎም ተምሃሮ ርእሰ ተኣማንነት ናይ ምርካብ ክእለቶም ንኸሃንፁ ይሕግዙ። ከም ቻይናዊ ድልድል ዝኣመሰሉ ፍጻመታት ተምሃሮ ንነብሶም ዝያዳ ንኽደፍኡን ዓወታቶም ንኽጽምብሉን ድርኺት ይህቡ።
0: As teachers we have to first of all actually this competition started in May and until June yes.
1: እቲ ውድድር ካብ ጉንበት ክሳብ ሰኔ ዝካየድ ከመምህራን ድማ ኣብ ምጽራይ ናይ ፍርቂ ፍጻመን መወዳእታን መድረኽ ከም ዝሓልፉ ይግበር። ድሮ ድማ ናይ መወዳእታ መድረኽ በጺሕና ኣለና። ኣብ መወዳእታ ዝወዳደርሉ ናይ 4 ደቂቕ መደረ ሓሳቦም ብዝቐለለ ብውርፅፅ ቋንቋ ክገልጹ ንሕግዞም። ብዘይካዚ ብዙሕ ቪድዮታት ብምሃብ ኣብ ኣሰዓሰዓን ካልእ ተውህቦን ንምሕጋዞም ንፅዕር። ብሓፈሽኡ ኩሉ ኣብያተ ትምህርቲ ኣብቲ ዝካየዱ ውድድራት ምእንቲ ክዕወቱ ሓያል ፃዕሪ የካይዱ።
0: Learn to dance to prepare for their talent show and the whole institute has got together to help the students to participate in this competition. Yes.

ናይ ሎም ዓመት ውድድር መስተንክር ተወፋይነትን ምድላውን ዘርአዩ ንፉዓት ተወዳደርቲ ተሳቲፎም። ተሳተፍቲ ብቋንቋ መንደሪን መደረታት ኣቕሪቦም፣ ሕቶታት መሊሶም፣ ንኽልቲኡ ፈጠራን ጻዕርን ዘንጸባርቕ ባህላዊ ምርእታት ኣቕሪቦም። ተወዳደርቲ ኣብ መድረኽ መጺኦም ንቋንቋን ባህልን ቻይና ዘለዎም ፍልጠትን ተመክሮን ፍቕርን ከካፍሉ ከለዉ እቲ ሃዋህ ብፍናን ዝተመልአ ነበረ። ደያኑ ንብቕዓት ቋንቋ፣ ንጹር ኣገላልጻ፣ ባህላዊ ርድኢት፣ ህላወ መድረኽን ሓፈሻዊ ኣቀራርባን መሰረት ብምግባር ምርኢታት ገምጊሞም። እቲ ብ6 ሰነ ዝተኻየደ ናይ መወዳእታ ስነ ስርዓት ጽምብል ዓወት ጽንዓትን ትምህርትን እዩ ነይሩ። ንብሉጻት ተወዳደርቲ ሽልማት ክወሃብ እንከሎ ኩሎም ተሳተፍቲ ድማ ብተወፋይነቶምን ትብዓትን ኣፍሊጦ ተዋሂብዎም። እቲ መደብ ብተወሳኺ ኣብ መንጎ ኤርትራን ቻይናን እናማዕበለ ዝኸይድ ዘሎ ሓያለ ትምህርታውን

0: ባህላውን ምልውዋጥ አጉልሑ።
1: In fact, nearly all the students in community head participated in it.
2: ሮማ ዓመት ኩሎም ተምሃሩናዮም ተሳቲፎም ኣብቲ ናይ መጀመርታ መጣረይ ኣስታት 100 ዝበፅሑ ተምሃሮ ኣብቲ ውድድር ተሳቲፎም ካብኦም ከዓ 40 ዝኾኑ ናብ ካልኣይ መድረኽ ሓሊፎም ናብ ሳልሳይን መወዳእታን መድረኽ ድማ 21 ሓሊፎም ካብዚኦም ካብ ቀዳማይ ክሳብ ሳልሳይ ደረጃ ዕወታት ክኾኑ በቂዖም።
1: For the first prize is there are 3. Second prize 6. Third prize 12. So all together are 21.

0: ሓድሽ ቋንቋ ምምሃር ንሓድሽ ኣርኣእያ ማዕጾ ይኸፍት። ሰባት ኣብ መላእ ባህልታት ንኽርድኡ፣ ዝተፈላለየ ኣነባብራ ንኸድንቑ፣ ከምኡውን ኣብ ትምህርቲ፣ ንግዲ፣ ቱሪዝም፣ ቴክኖሎጂን ኣህግራዊ ምትሕብባርን ክጥቀሙ ዝኽእሉ ክእለታት ንኽማዕብሉ ይሕግዞም። ቋንቋ ምምሃር እውን ትዕግስትን ዲስፕሊንን ፍልጠት ንምድላይን የተባብዕ። ተሳተፍቲ ቻይናዊ ድልድል ነዞም ባህርያት እዚኦም ብምድላውን ኣፈፃፅሞኦምን እዮም ዘርእዩ። ቋንቋ መሳርሒ ርክብ ጥራይ ዘይኮነስ ንማሕበረሰባት ዘራኽብን ሕድሕዳዊ ርድኢት ዘስፋሕፍሕን ድልድል ምዃኑ ጻዕሮም የዘኻኽረና።
1: ጥቦተ ሰሚዕና ግዘረባ ኣብዚ ናይ ውድድር እዚ ንመበራዊ ዓይነት ግዜና ንገብር ዘለና ቀዳሞት ከ ወፂና ንፍልጥና ግን ዝበዝሐ ካልኣይ ሻዕና ወፂና ንፈል ማለት እዩ እዚ ልክዕ ካልኣይ ካልኣይ ንምስ ወፅካ ብ ቀዳማይ ምስ ወፅካ ብፍሉይ ስምዒት ዝስማዓካ ማለት እዩ።
2: ዋ ንክልተና ኣዝዩ ሓጎስ እዩ ነይሩ። ምክንያቱ ብዙሕ ናፅዕርና ኣሎ ኣብ ክብቲ ምስቲ ትምህርቲ ኣካዳሚ ምዃኑ ፃዕሪ ሰብ ዘየለካ ሓገዝ ናይ ማማና ከዓ ብዙሕ ሰብ ዝተባብዐና ማስፉል ሓገዝ ስማዕኒ መጀመርታ ዓባይ ሓፍትና ብንእሽተይ ሰብ ትመሃር ነበረት ካልኣይ ክፍሊ ካልያ ሰብ ዝነበረት ናታ ትገብረሎም ርኢት ነበረ ሰብ ንኸይድ ነበርና ምስ ብቆልዕትካ ሰሰንካ እዚ ይስሕበካ። ዳሕራይ ግን ምስ ዓበና ፅሕና ሻሻይ ክፍሊ ምስኮና ክጅምር ጥዑይ ገይራ ምስወት ንሕና ከዓ ምሳ ክጅምር ና ለና። ዳሕራይ ግን ከምዚ ብዚ ኮምፒቲሽን ነበርና ተወዳዲርና ካልኦት ምስ ወፀና ከምዚ ፍሉይ ስምዕ ሰብ ተሰማዓና ምስ ናይ ማሓገስ ከዓኒ በቃ ጀምር ኣጆኽን ቀፅላ ገታ ኮይና ተተባቢዕና ንጀሚርና።
3: 请到各位领导、各位嘉宾、各位评委、女士们、同学们、朋友们，大家下午好。ምሕጂ ሰለስተ ግዜ ከባቢ ኣርባዕተ ግዜ ተሳቲፈ ነረ ኣሎም ዓመት ንዕዋተይ ድማ ፍሉይ ትገብሮ ነገር ኩሉ እቲ ዓመታት ተዳለየት ተወዳዲር እዮ ነበርኩ ተመክሮ ኣኪበ ሎም ዓመት ዝተዳለየ ክዕወት ኢልካ ትኣትን ከለካ ዝኩሉ ዓመታት ተዳሊካ ትዕወተሉ ፍሉይ ሓጎስ ስበኒ ማለት እዩ። ቻይና ክጅምር ከለኹ ንእሽተይ ቆልዓ እዩ ነረ ከምዚ ወላ ፍሉይ ኣፍልጦ ቻይና ሃሊኒ በዓለይ ዝኣተኹ ኣይኮነን ግን ስድራ ቤተይ ክልቲኦም ባባ ኣፍ በብዓይነቱ ስራሓት ይሰርሕ ስለነበረ ብዙሕ ቋንቋታት ብዙሕ ባህልታት ትፈልጥ እዩ ባባ ከምኡ ከዓ ማማ ከዓ ከምኡ ፍሉይ ኣተሓሳስባታት ስለነበሮም ብዙሕ ድሌታተይ ንክረክብ ብዙሕ ቋንቋታት የእትውኒ ነይሮም ቻይና ከዓ ካብታ ትምስጠኒ ኮይና ፀኒሓ ማለት እዩ።
4: ወደ ኦሻንሽ ሊንዳን ሁዋን ያቾን ኸ ሊዞንወይ ወመን ሃይዛይ ኣስማላ ጂባንጎ ጆንዎ ኤሊቴልያ ዮኢሳይ
1: ጀመርታ ናብ ታሻዓይ ክፍሊ ምስሓለፍና ኣብዚ ሻምናይ ክፍሊ ዝነበረ ማለት እዩ ኣብ ጀነራል ግዜ ጌርና ነርና ከምዚ ዝበዝሐ ሰብሲ ቻይና ዝተማይርካ ቀዳሚ ሰንበት ንፍላይ ሰንበት ሰንበት ምስ ገዛካ ክትሕልፍ ኣይትኽእልን ቡንሰት ይትኽእልን ትምሃር ማለት እዩ። እዚ ከምዚ ከይኳናፈል ኣብ ትምህርትካ ትበሃለሉ ግዜ ኣሎ ማለት እዩ። ግን ኣብ ሻምናይ ክፍሊ ልዕልተይ ሰዓ ኣምፂና ማለት እዩ ብእውን ተሸሊምና ማለት እዩ። ናብዚ ምስ መፀና ሽዑ ትምህርትካ ብሃይ ስኩል ኣድህብ ስለ ዝብለካስ ብዝበዝሐ ሰብ ኣይድግፈና ነይሩ ከምዚ ቀፅላ ስለ ዝብለና ግን ኣብ መጀመርታ ቻይኒስ ብሬድ ምስ ገበርና መዓልታዊ ስለ ንመፅና ኣብ ክላስ ከምዚ ልክዕቲ ሽምድዶ ኣይኮነን ከምዚ መዓልታዊ ስለ ዝዘራረቦ ናትካ ናተይን ናተይን በብናና ፅሒፍና ሂብናያ መጀመርታ ፅቡቅ ኢላትና ሽዑነታ መጀመርታ ካልኣይ ስተይብን ኣብ ሰሚ ፋይናል ብናህና ጌርና ማለት እዩ። ሳሳይ ግን ግድን ጌጋ ስለ ዘሎ ኣማሓሒሻ ብዛዕባ ክልተኤን ዝንድናታት ሃገር ፅሒፋ ጌራትልና ማለት እዩ። ብናይ ማማ ከዓኒ መዓልታዊ ትሰምዓና እዚ ፓወርፖይንት ዝገበርና ካልኦት ትሪኤኖ ምክንያቱ ኤርትራውያን ስለዘይሰምዖቲ ቋንቋ ትርዳእና ፅቡቅ ግበር ኣኸላ

0: ሰማዕትሃሎ ከምዚኣ ንፁር ቪድዮ ግበራ ናበት ዕግዘና ነራ ማለት እዩ
1: ከምቲ ዝበለቶ ታሽኣይ ክፍሊ ስለ ዝኮና ማማና ከዓኒ ኣብ ዝተፈላለዩ ሕግዘና ኣብቲ መጀመርታ ፈርስ ራውን ስለ ዘሎ መጀመርታ ትገብር ኣብቲ ፈርስ ራውን ገርና ዳሕራይ ሳዕሲዒት ኖርማል ስለዝነበረ ሓሊፍና ናብ ሰሚፋይና ምስ ሓልፍና ከም ዝፈቶ በዓልና ፅሒፍና በዓልና ሳዕሲዒትና ገርና ሰርዲ ግን ንመምህርና ሓገዝ ሓሲትና ሓጊዛትና ተወሳኺ ከዓ ሳዕሲዒትና ክልና እናተለማመና ማማና ርአየትና ንዕም እታ መምህርና ናስ ከዓ ሓገዝና ሓተትና ሰርጃ ፅና

ውድድር ክትወዳደር ከለካ ብሓፈሻ ተዘይ ተዓዊትካ እንታይ ጌጋ ኢልካ ነብስኻ ትፍትሻ። ስለዚ ነዛ ሎሚ ዓመት እውን ብዓብኡ ክልተ ምዕባይ ኣሕዋተይ ኣብ ከምዚ ዓይነት ውድድር ክልቲአን ተሳቲፈን ክልቲአን እውን ቀዳሞት ወፅአን ቻይና ኤርትራ ወኪለን በፂሐን ተመሊሰን ስለዝፈልጣ ፍሉይ ናተን ድፍኢት ነርንስ ከምናተን ክበፅሕ ደሊየ ይብል ነይረ። ሕጂ ካብኣተን ብዙሕ ነገራት ተማሂረ እንዳሓተትኩን ዓአን ኣብታ ዘይተዓወት ኩሉ ኣዋን ከዓ እንታይ ክውስኻለን እንዳበልኩ ኣብቲ ቋንቋይ እንዳማዕበልኩ ኣብቲ ናይ ሳዕስዒት ስኪል እንዳወሰኽኩ ሞር ምድላዋት ገይረሉ ካብቲ ሓለፈ ተማሂረ ማለት እዩ። ተምሃር ኩሉ ናይ ቋንቋ ቻይና ነዊሕ ገይረ የ ካብ ዝጅምር ድሕሪኡ እውን ብዓብኡ ዝጠቕመካ ቋንቋ ብዓብኡ ክትል ተዘይተዛሪብካሉ ኣይ ምዕብልን ስለዝኾነ ምስ ብዙሓት ቻይናውያን ኣብዚ ብስራሕ ኢሎም ዝመፁ ምስኦም ሌላ ጌርካ ምስኦም ብስራሕ ክትዘራረበሉ ከለኹ እቲ ቋንቋ ብከምኡ ማዕቢሉ ይብል ወላ ነቲ ሳዕስዒት ኣብዚ ከም ትፈልጥዮ ክላስ ናይ ቋንቋ ናይ ሳዕስዒትን ስለ ዘሎ ናይ ቋንቋ ኣብዚ ሕጂ እዋን ሌቨል 7 መጨረሻ ሌቨል ኤችስኬ 4 ማለት እዩ ይመሃር ኣለኹ። ኣብ ናይ ሳዕስዒትካ ኣብዚ እንዳተላመድኩ ብዙሕ ትርኢኻ ኣብ ሚድያ እንዳረኣኻ ባህልታት ብዙሕ ስለ ዘሎ በበይኑ ባህልታት ኩሉ ነናቱ ፅባቕ ኣለዎ።

0: መጀመርታ ክትገብር ከለካ ዳ እዚ ከዓ ክትፈርሕ ቀሲ ካክትለምዶ ከለካ ግን ልክዕ ከምዚ ትምህርቲ መጀመርታ ቆልዓ ክጅምር ከሎ እናበኸየ ምስ ፈተወ ግን ዳሕራይ ዝቕፅሎ ክም ስለ ዝኾነ ዎ መጀመርታ ከብደካ እዩ ዳሕራይ ግን ከምዚ ኖርማል ሂወትና ክም ኢለና እንተሓሓዘ
1: ኣበ መጀመርታ ዝገበረን ዝከሮ ኣነሲ ኣነ መጀመርታ ገይረ ነይረ ቆልዓ ኢና ነርና ኣነ ምስ ወፅኹ ድሕሪ ኣይዳ ነይረ ድሕሪ ክልተ ሰባት ገለ ኣይትደግምኒ ክብረድ ኢሎማ ሕደ ስለ ዝመስል ነበራ ሸዓነ ምስ ተሰኣኩ ማናት ምዃና ሪኦም ቀፂሎማ ማለት እዩ
0: ቀንዲ ንፈትኖና ናይ ሳዕስዒት እዩ ኣብ ኩሉ ሳዕስዒት ነጥፍ ነበርና እቲ ናይ ባህሊ ቀንዲ መጀመርና ሳዕስዒት ስለዝኾነ ወላ ታለንትና ኣብ ዝኾነ ፐርፎርማንስ ምርኢት ገለ ክልወና ከሎ ብታነስ ስለ ነበርና ኣብኡ ገዛዕ ተፈጊሰ ደስ ዝብለና እዩ

0: ኣታ ንልዑል ፈጣሪ ናብ ስለ ዘብፅሓና መስኪ ንደሊ ካልኣይ ከዓኒ ክንመማ ማለት እዩ ካብ ዝኾነ ዋላ ኣብ ዝኾነ ምርኢት ይኹን ካብኣ ተፈላለየና ዋላ ስራሕ ንክለዋኸማ ናብ ኪራ ትመፅእ ንዓ ክመስግና ደሊ ማለት እዩ ካልኻ ንኩሉ ስፍድራ ቤተይ ከመስግ ንደሊ ማለት እዩ መምሃራነይ ንቪቪያን ከም ትፈልክዮም ንሓላፊና ሚስተር ኳን ዲን ከማን ክመስግኖ ደሊ ምክንያቱ ኩሉ ሻዕ እዩ ዘተባብዕና ኣብ ዝደለናዮ ኣብ ዝኾነ እዋን ኣጆኽን ዝቐሪቡሎ ከምዚ ሕተታን መምሃራን ክደገፍና ብተወሳኺ ድማ ንሕና ታለንት ንምሃሮ መምህርራሒል ናይ ዳንስና ከምዚ ትሕግዘና ከምዚኣ እዚኣ ዕርያት ዕርያ ስለና ኩሎን ኣብዚ ኦፊስ ዘለዋ በዓል ምብራቅ ገለ ኩለንስ ክመስግን ንደሊ
1: በዚ ኣጋጣሚ እዚ ቀዳምነት ስድራ ቤተይ ከመስግኖም ደሊ ብኩሉ መለክዒታት ካብ ጎነይ ከይተፈለዩ ዝኾነ ነገር ከይጉደለለ ኣብዛ ደረጃ ዘብፅሑኒ ንሳቶም እዮም ብዓብኡ ክልቲኤና ኣሕዋተይ ኣብዚ ደረጃ እዚ ኣብፂሐና ንደለዋ ንዓአን ርአ ኣብዚ በፂሐ ኣለኹ ዓባይ ሃፍቲ ኣብዚ ሕጂ እዋን ኣብዚ ዓዲ ትርከብኒያ ኣብ ደገ ትምህርቲያ ትርከብ ንዓኣ ብፍሉይ ከመስግና ይደሊ ዓብዪ ተራ ደለዋ ሰብ ምስኣያ ማክዳኣሽማ ንዓ ከመስግና ይደሊ ኩሉ ሓገዛ በርክቶ ትገበሩ ኣብ ሳዕሲዒት ምሳይ ዝተሳተፈ ዝሓገዘኒ ሰባት ብሓፈሻ ኣብታ መርኢተይ ከመስግኖም ይደሊ

0: my biggest impression is the twins. Because I still remember in 2023 when I came back to Eritrea for the second time.
1: ንዓይ ካብቲ ዝመሰጠኒ እተን ማናት እየን ክሳብ ሕጂ ዝዝክረን ኣብ 223 ንኣሽቶ ቆልዐ ነይረን ሽዑ ብዙሕ ኣፍሎጣ ኣይነበረንን ሕጂ ኣብ ዝዓብ መድረኽ ተወዳዲረን ክዕወታ ምስ ረኣኽዎን ብጣዕሚ ተሓጒሰን ኮሪዐን እቲ በፂሕንኦ ዘለዋ ደረጃ ማዕረኽ ንደይ ከም ዝደኸማሉ እውን የርእካ
0: I see the progress in made by the twins. I was so surprised. I was so proud of them. Yes.
2: Yeah, you know, for our community, everyone can learn, can come here to learn.
3: ኣብ ኮንፊሽየስ ኢንስቲትዩት ዝኾነ ሰብ መፂኡ ክመሃር ይኽእል እዩ ካብ ደቂ 10 ዓመት ንላዕልን መረዳድእ ቋንቋ እንግሊዝኛ እንተለዎምን ክንቅበሎም ንኽእል ኢና
2: This is open to everybody, to the public.
4: ትምህርቲ ቋንቋ ቻይና ኣብ ኤርትራ እናስፋሕፍሐ ኣብ ዝኸደሉ ዘሎ እዋን ዝያዳ ተምሃሮ ረብሓታት ትምህርቲ ብዙሕ ቋንቋታት ይረኽቡ ኣለዉ ከም ቻይናዊ ድልድል ዝኣመሰሉ ውድድራት መንእሰያት ብሉፅነት ንኽስዕቡ ንነብሶም ንኽፍትኑን ምስ ሰፊሕ ዓለም ንኽዋስኡን የነቓቕሑ ንገለ ተምሃሮ ተሳትፎ መጀመርታ ናይ መጻኢ ኣካዳማዊ ዕድላት ኣህጉራዊ ምልውዋጥ ወይ ስግረ ባህላዊ ርክብ ዘጠቓልል ሞያ ክኸውን ይኽእል ዓወት ናይዚ ዓመት ውድድር ኒሕን ተወፋይነትን ተምሃሮን መምሃራንን ዘንጸባርቕ እዩ ውድድር ድልድል ቻይና 226 ቋንቋ ንሰባትን ባህልታትን ንምትእስሳር ዘለዎ ሓይሊ ዳግማይ ኣርእዩ ብድሕሪ ነፍሲ ወከፍ መደረ ነፍሲ ወከፍ ምርኢት ከምኡ ውን ነፍሲ ወከፍ ሽልማት ዛንታ ጻዕሪ ቆራጽነትን ትምህርትን ኣሎ ናይ ሎሚ ዓመት ተሳተፍትን ተዓወትን ኣብ እነብዕለሉ ዘለና እዋን በዚ መስተንከር ውድድር ኣቢሉ እናዓበየ ዝኸይድ ዘሎ ዕርክነትን ባህላዊ ምርድዳእን ትምህርታዊ ዕድላትን እውን ነብዕል

Thank you.

ሕሶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም። መደባትና እውን ገና ቀፃሊ እዩ ዘሎ። ኣስዕብና ድማ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደወክ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ሒዛልና ትቐርብ መደወክ ትስዕበልናያ። ናብታ መደብ ከስግረኩም እየ ትከታተሉ።

0: ¿A ti se rinde, no?
1: ¡Ay, otra!
2: ¡Ay, otra!

有人。

이거를.

Mm-hmm.

दुश्मन करे दोस्त ने वो काम किया है उम्र भर का हम

0: No, no, no, no.
1: What?

ክቡራት ተዓዘብትና ትሕዝቶታት መደባት ሞዛይክ ናብ ምዛም ገፂ እዩ ዝኸይድ ዘሎ። ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ካልኣይ ክፋላ ስዕቡ ክቐርበልና ዩ። ብሓባር ንከታተል።

0: ኣብ ኮን እሽተይ ስራሕ ኣላትኒ ኮይነ እምበር ወላ ስራሕካ ገዲፍካ ብሉ በዓል ትምሳይ እንተተወላይ ምሰልቸውነ
1: ብሉ በዓል ትምሳይ በዓል ሲ ትበል እንታይ ይኹን ምገብ ክንጠሚ
2: እንተደውልካ ተቐብል ኣቢለ ሄሎ ሄኒ ሕጂሲ ስራሕ እዩ ዘለኒ ኣይጥዕመኒ ኒ ክትምካል ምኳን ካ ጥዓይፍ
3: ዋ ትገብረ ከለኸ ኣነ መዓልቲ ስእኒ ትፈልጥኒ ኢኺ ከምስ ድለይ ኣድለይ ክኸይድ ክእል ድውል ኣቢለ ሃሎ ኣበይና ኣለኺ ከምዚ ዝኮይነ ኣለኹ ጠንጥንዮ ግብ
4: ንዑዳ እንታይ ግ
5: ነብስኻ ይትፍተዎ ኣፍቂረካ ኢላ ምሳኻ ተጠቐመጠት ንዘይከውን ነገር ግዜኣን ዕድሚኣን ኣይትወድእ ኣላ መርቕ ካፋን ዋይ ደዮ
6: ፅቡቕ ኣለኸ ብኬል ሓወይ ካኣብለኒ ሓዊ ክኮሉ ሰካ ኤገና ዓልጥኻ ጥራይ ተፅም ፅቡቕ ኣለኸ ብኬል ሓወይ ካኣብለኒ ሓዊ ክኮሉ ሰካ ኤገና ዓልጥኻ ጥራይ ተፅም ብቐሪብካ ኢኻ

0: ኧረ ዳኔ ሚካኤል ደውላላ
1: ዘርበላ
2: ኤሎ ሚካኤል ዋ ሚኮ ታውን ክትና በለሪ
3: እንታይ ከዚህ ብክለን ታዳኔ በቃ ታናይ ኩል ግዚያ አኺሎን ሰራ ተመልሶ
2: ሚኮ ተረጋግሞ አብ ያለህ መጠቂ
3: ኡፍ ከም ኤለህ ረጋጋ አረስ ከም ኤለህ ረጋጋ ታዳኔ በቃ ደጋግም ክፈትን ይደጋግም ክፈትን ጥራይ ኩብሉ ምሳጥራይ በቃ አኺሎ ኸልቅ ይሄር ይለን
2: ሚኮ ፕሊዝ አብ ያለህ መጠቂ
3: ሐንገዛ ሐሊ ፈልኩ በቃ እንገዛም ዘን
2: በቃ ሐረ ሐረ ሐረ መጣ
0: ዳን ሚካኤል ዳሃነ
2: እንደተ ፍሪ ጥልካኒ ጋ እንደና ይኩል ግዜ ህክምና ቆጸራ ጸንሖ ጅገር ፈካ ማይ ካሪ ዱለልከ
0: ዳይካ ገብረ ባሉ
2: አረ አረ

0: ወሰማዓካ ኣለኹ።
1: ኩነታቱ ከምዚ ክነግረካ ፅናሕኩ እዩ። ኣብ ቦታይ ኮንካ ብዝርዝር ንክትሓስበሉ እየ ዝነግረካ ዘለኹ።
0: ፅቡቅ ጌርካ ተስፊት ሓወይ፣ ፅቡቅ ጌርካ። ሓንሳብ ዝከ ተስፊት ሓወይ ሓንሳብ ሙዚት ናብ ኢላ ዋ እሞ ደለየ ክንዲ ኢላ ነይረ ሓንሳብ እዛ ቴሌፎን ክሳብ ዝውዳእ ተፀቢኒ
2: ኣብዚ ደይኮንኩም ፀኒሕ ዳ ከይ ምስበልኩ ደልየ ክትብለኒ
0: ድሓን ረሲዕ እዩ ሓንሳብ ተፀቢኒ ግዜ ወሰልክኒ ተስቢት ሓወይ የቕረታ ጠጠዋ ኣቢለካ
1: ድሓን ድሓን ፀገም የብሉ ንሚልየን ከም ወደይ ስለ ዝርዮን ብቕዓቱ ስለ ዘገድሰንን እየ እምበር ሚልየን ካሊእ ሰብ ነይሩ እንተዝኸውን ነይሩ ቀደም እተባረረ ነይሩ
0: ድሓን ከመይ ትበል ተስፊት ሓወይ
1: ይበል እምበራታ ቴድሮስ ተፀመምኮ ኮይ ዋሓደን
3: እተሃገበር ውዕላ ኣለኩ ኣነ እየ ዝከታተሉ ዘለኹ
1: ሕጂ እውን ክደግመልካ እታ ወርቂ ድያ ክልኪላትኒ እምበር ሚልየን ፈፂምካ ዝፅወር ሰብ ኣይኮነን ተበዚሑ ግን ዋጋ ኣለዎ ቴድሮስ
0: እዋ ሓቂኻ ኢኻ ኩሉ ዝበልካይ ሓቂ
1: ክንዲ ሰብ ዝኣኸለ ናብ ኣቡኡ ደው ኢለ ክዛረብ ዝገበረኒ
3: እቲ ናይ ቀደም ሕዝነትና ዘኪረን ንስርሑን ኣኽቢረን እምበር
1: ንሱ ተዘራሪበ ነዚ ጉዳይ ክዓፆ ወልሓን ሽግር ዝበሃል የብለይ ምናልባት ግን ነቲ ዕርክነትና ርዩ ነቲ መጠንቃታት ዘሸለል ዝብሎ ኮይሉ ስክፍታ ኣለኒ
0: ይርዳእኒ ተስፊት ሓወይ ድሓን በዕለየ ክዛረበ
1: ዝኾነ ፀገም ኣለዉ ዲብ ገዛ
0: ናይ ምንታይ ፀገም
1: እንድዐ እንታይ ፀገሞ ክብሉ ያኣነ ጠባይ ስለ ዝቀያየረኒ
3: ገለ ነገር ከይሉ ዝሓተካ ዘለኹ
1: ሓደ ሰሙን ፅቡቅ ፀንሕ ሓደ ሰሙን ካ ዝርግኸውን
0: እዋ ፀገም ስየብሉን ብነብሱ ዳ ውዒ ኮይኑ እምበር ድሓን በዕለይ ኮፋ ቢደ ከዘራርበ ንስኻ ጥራይ ትሕረቕ
1: በቃ በዕልኻ ረዳ እዮ ረኺበ ናይ መወዳእታ መጠንቅቕታ ሂበየ ኣለኹ ቻው
0: ቻው ፀገም ደበልካ ፀገም ዳ መል እዩ ንክንተኮይ ፅሕ እዳበልካ ትኸ ዋ ትኸይ

0: ቀመይ
1: ድሓን ዶ
2: ሰላም ዶ
0: ታታይ ዳ ኣለኹም ዲኹም ዝገዛውትና ገዲፍኩም ይኹም መስለኒ
2: ኣጋጣሚ
1: ኣይተረኣና ኮይና
3: ስራሕ መኹመ ስራሕ
1: ኩሉ ሰላም
3: ነመስግኖ
1: ፅቡቅ ዝዓርከ

0: ስናት ክዕድል ሲ ከመይ ጓል እዩ ኩሉ ስዳሓ ንትረፍ ፍርቂ ካብ ትምንዮን ተሓልሚዮን ዝነበርክ ኸማ ናይትረኽበን ኣኺል ክድዩ ፅቡቅ ከይረአ ካብዚ ዓለም ክትፋኑ ክኸውን የብሉ።
1: ማይ ቀፅልባ
2: ጀኖ ኣርክ ዘረባ እዚ ኣባይ ናባኻን ክተርፍ ኣለ
1: ብዓን ሕራይ ኣይትሰክር
2: ብንኣሽና ኢና ንኣሜሪካ ከድና ኣብ ካ ፅቡቕን ሕጉስን ሂወት ነርና ኣቦይ ንዓይ ኣደይ ድማ ንዳንኤል ክብረት ሓወይን ተብልፅ ኮይና ያስማዓኒ ነራ እንዳሰርሑ ቁሩብ ገንዘብ ምስ ገበሩ ኣደይ ምስ ባኮ ሽርካ ኮይና ትካል ክትገብር ምስ በለት ኣቦይ ተቃይኑ ኣቦይ መቃወሚ ምክንያት ባኮ ተኣማኒ ይኮነን እዩ ዝብል ኣደይ ግን ግዲ ከይገበረት ምስ ባኮ ተላጊና ትካል ከፊታ ኣይፀናሐን ድማ ባኮ ንሸለልትነታ መዝሚዙ ጠሊብዋ
1: ከመይ ማለት ማለት ወረቐት ኣይገበሩ ድ
2: ክልተ ወረቐት ተፈራሪሞም ሓንቲ እዮም ሒዞም ክፉእ ዝሓስብ መንገዲ ስለዘይስእን ግን ባኮታ ምሰደይ ዝነበረት ወረቐት ሰሪቕዋ ክኸስ ዝተበለት መርትዖ ተሳእዩ ኣቦይ ኢለክ እንደ ክብል ጀሚሩ በዚ ድማ ሃብትና ብርኢ ክጎድል ጠንቂ ኮይኑ
1: ብድሕሪ ኸ
2: ድሕሪ ኣቦይና ደይን ቀፃሊ ክበኣሱ ጀሚሮም ክበኣሱ ከለዎ ኣነ ብጎኒ ቦይ ዳንኤልን ክብረት ሓወይን ከዓኒ ኣብ ጎኒ ኣዳ ይኮኑ ነይሮም በዛ እክል ኣቦይ ብሕማም ሽኮር ሞይቱ ክብረት ድማ ግዙእ ናይ ዕፀ ፋርስ ኮይኑ ኣብዚኣትዩ ዘይብሉ ጓሉን ሰበይትን ገዲፍልና ተሰዊሩ ኣነ ከዓ ዘይነበረ ንወልፊ ናይ መስተ ገይረ
1: እሞ ዋላ ኣቦኩም ምስ መታ ክትዕርቆ ይከኣልኩም
2: እቲ ኩነታ ሽዑ መመሊሱ ብኢሱ ኣደይ ብሩ ንዓይ ክትጓኒኒ ጀሚራ ሓደ ግዜ ግን
1: ማይ ሓደ ምሸት እንታይ
2: ሓደ ምሸት ደመይ ዘፍላሓለይ ኩነታት ተፈጢሩ ዳንኤል ሓወይ ነቲ ዝቃወሞ ዝነበረ ቦይ ክወርስ ምስ በለ ብሕጊ ክክልከል ስለ ዘይክእል ብሕርቃን ዝኣክል ሙሉ መዓልቲ ክሰት ትውዒል ሁነይ ዘይፈልጥ ንሃለኹ ድማ ነዚ መርኣ ካብ ስራሕ ንሳምሰም ድማ ካብ ትምህርቲ ተማሊ እያ
1: እሞኸ
2: ሒዝያ ዝነበርኩ መኪና ምስ ፓሎ ኤሌክትሪክ ተጋጨ ኣዝመራን ሳምሶምን ብእውን ብእውን ሂወቶም ሓሊፈ ኣነ ድማ ግረይ ተሴረ
1: ምስ ዳንኤል ሓዊ ኸይኹም ምሰሊና ግን ዝምድናኹም ፅቡቅ እዩ
2: ምስ ዳንኤል ሓዊ ሽዑን ሽዑን እዮ ተዓሪቕና ሰሊና ግን ተደንግፀኒ ስድራ በዕሊ ዝቐተልኩም ኮይኑ ይስማዓኒ ሰትየ ከም ዝነበርኩ ዝኾነ ዝፈልጥ ሰብ ስለዘየለ ድማ ሕልናይ እናወጋእ ንነብር ኣለኹ ምስ ዳንኤል ተማኺርና ድማ ኣዲኣን ሓዋን ብሕማንኮም ዝሞት ኢና ነጊርና በዚ ኸየ ቀፃሊ ብዛዕባ ሰሊና ክብረት ሳምሶን ባኮ ቀፃሊ ክሓስብ ትርእየኒ

ኩሉ መደባተይ ዝብገሰሉ መዓልቲ ኣኺሉ ኣሎ። ንኹሉ ሰብ ተኸዊልዎ ዝነበረ ምስጢራት ብዝተፈላለየ መንገዲ ብምዝራብ ንኹሎም ኣብ ሓንፍሽፍሽን ዘይምትእማን ስለ ዘእትዎም ኣነ ዘተግብሮ ኩሉ ከስተብህሉሉ ይክእሉን እዮም። እዚ ምስጢራት ንምንታይ ሕጂ ይነግረና ኣለዮም ከይጥርጥሩ ጥንቃቐ ከድሊ እዩ። ናይ ዳንኤል ትርር ዝበለት ክትምዝመዝ ትኽእል ኣጋጣሚ ምርካብ ከድሊ እዩ። ንኹሉ ሓሳባትን ተግባርን ድማ ብጠቂቅ ትግበር ስለ ዘለዎ ንኸይርስዑ ነፍሰብ ከፍ ሓሳብን ተግባርን ክትምዝገብ ኣለዋ።

ንሎሚ ሰንበት ዘዳለናልኩም ትሕዝቶታት መደባት ሞዛይ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛቕረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኺብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፅጋይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜ ክኸውን ንምርኸብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹም ዝተረፉ መደባት ኤርቲቪ ሰላም።

0: እንታይ ክዳ እዚ ደወልክለ?
1: እንታይ ዝክድውለልካ ዋ ኣንተ ኣቡነት እንታይ ምኳኑ ትርጉም ትፈልጥ ዲኻ?
0: እሞ እንታይ ትርጉም ኣቦነት ንዓይ ክትነግረኒሰኺ?
1: እነግረካ ወ ኣነ ኮ ቦቦይ ተሓቂፈ እንተማእዚነን ዝዓበኹ ሰበ ትርጉም ኣቦነት ካ ፅቡቅ ገይረ ከም ከብዲ ኢደ የ ዝፈልጡ ትርጉም ኣቦነት እንታይ ምኳኑ ግን ኣብቲ ዝዓበኩሉ ገዛ እምበር ኣብዚ ሓዳር ኣብ ዝፈለኩሉ ቤት ግን ስኢነዮ

0: ወይ ኣምና ወይ ኣምና ሓደ ቀደም ንፈፀካ ሰብ ኣይረኺበ ስእልካ ሓሊፍለይ
1: ናይ ዝኾነ ሰብኣይ
0: ረዮ ረዮ
1: ዋይ ናይ ቀደም ወደይ ዋይ ጀብጀብ ዋይ ጀብጀብ ዋይ ጀብጀብ
2: እስካና
3: እቲ
2: ስእስኪ
4: ከዲ
3: ዋው ዓሙ ያ
2: ውይ ኣንታ ዓምና ምስ ዓብካ ባይካ ከፊኢኻ
0: እጅ በር ፅብቕ ኣታ ዓምና እንታይ ያ ክትመስል ነርካ ጠበቕ
1: ኣነ ጠበቕ ተኮይነ ንስኻ ከዓ ዕንቅርቢት
0: ሓደ ባዓደ
2: ውይ ዓምና ክትዝንጥ ነርካ ስድራ ርክባ ድብ ነይሮም
1: ሓቂ ዘረባ ሓሶት ኣየቕየን ሃብታማት ነይሮም ዘይኮኑስ ዓቕሚ ነብሶም ልዕሊ ኩሉ ግና ኣተዓባብያ ቆልዑ ዝፈልጡ
5: ዋይ ቆልዑ ምዕባይ ድማ እንታይ ፍልጠት ተደል ወይ ወይ
3: ወኸ ፍልጠት ዘየድልዮ ያ ማማ ድሃብ እዚ ኣተዓባብያ ናትክን ያ ያ ከም ኣተዓባብያ ትቆፅር ዮ
0: ቆንጮ ቆንጮ ተላፅያ ስለዝዓበየ ዲኻ
2: ቆንጮቆንጮ ቀሊሉ ስረ ውሽጢ ፓምፕ ከይገበረት እምበር ዓብያ
1: እንታ ኮይና ድያ ስልጥ ኢላስ መታን ሸሆ ከተብል
5: ኣንታ ፅዮ ካይትሽ ኣተሕፊር ንምበር
2: እንታይ ኣተሓፈረኪ ተፈጥሮ እንዲ ብምርጫ ክመዓስ መፂኪ ማማ ዳህሪ ብቆልዓኺ ካብ ፃወት እዮም ዝነበርክ ፀወታታት እንታይ እንታይ ትዝክሪ
5: ኣነ ዝክረ ዶ ሓንዳይ ጠለይ ጠለይ ገዛ ገዛ የላኣኻ
2: ኣዲ ዳህሪ እዚ ናይ ዚ ግዜ ዝመፃወቲ ቆልዑ ብዘይ ምፅዋት ክስ ስማዓክ ዶ
5: ስማዓኒ ወይ ከመይ ስማዓኒ ስምዒ እስኪ ሰብ ኮንካስ ሰብ ዝተፈተኑን ዝሓለፎን እንተዘይፈቲንካ ሲ ብውሕድ ብውሕድ ርኢ ከለኺ ሕሉፍ ዛንታ ክዙ እንተኸሎ ሰማዒት እምበር ነጋሪት ኣይትኸውንን ኢኻ
6: ዋ ኣሜኖ ኣብ ግዜኺ ብዝነበረ ሞ እንተስ ብራሕኪ ቦታ እንተስ ብዋሕደ ሓበሬታ እንተዝኸውን መዛረበ እዚ ደኣ እሞ ብድሕሪ ክብ ዝተፈጠረ ደኣ እንታይ ዘቆዛዝም ኣለኪ
5: ወልክ ዳሃባዲ እንታይ መፅኒ ዳ ከዝቆዛዝም ኪኢለ የ ተኣፍኪ መደረጋሕ ዘንከራሩ
2: ኣንቲ ማማ ዳሃበ እንታይ ትማቕሎ ተዛሪበ እያ ዝሓለፍካዮዶ ትናፍቆ ኢካ ካይት መልእኽቲ ዘረባ
3: እቲ ፀጋም እንታይ መሲሊ ከሎ ኣብ ኣመራርፃ ናይ ቃላት እዩ ለምለም ያዕኒ ምቁዛም ክትብል ከላ በቲ ናይ ለምለም ሓሳብ መምክን ቅንዕቲ ክትኮን ትኽእል እያ
2: እወ ግን ኣዲ ድሃብ ንምቁዛም ምስ ብኻትን ምስ ኒን ምኒንን ክተተካኽሉ
0: ኒን ከዓ ምስ ጣንጡ ስለዝተኣሳሰብ ኣደይ ድሃብ ጣንጡ ዝተባሃለት ኮይኑ ክስማዓኝ ብድሕሪ ብድኸደቶ ኒን እዳበለት ንኩሉ ሰብ ክትናኸስ ክትበለ
1: ምንካስ ዝበዝሓና ድማ መድሃኒት ብዝተሰበነ ላምስያ ጌርና ነቃርፃ
7: ሩት እቲኦም ኦዲት ሰራሕሎም ትካል ቀልጢፍካ ወዳእለ ስለዝበሉ ንተሰኻፍሉ ንሕሳብካ ብዙሕ ዝበለ ስለዝኾነ ሰስየ በቃ ሶሪ
2: እዮ ሓቂ ክነገረካ ካብቲ ሒዝካዮ ትመፅ ገንዘብ ንላዕሊ ንዓና ስኻ ተገድሰኒ
7: እሱ ዳ እሱ እንድዩ ግን ኣለኪ ምሽ ከምሰብ መጠን ትስሳዕ
2: ሓደ ዘይጠመትካ ይኹርና ኣሎ ክርእካ እዞም ቆልዑ ዕድመ እንዳወሰኪ እዮም ዝኽድ ዘለዉ እዚ ዘለዉ ዕድመ ድማ ስኻ ተስተማቕሮ የለኸን
7: ከመይ ዝተማቕሩን ዘሎ
2: ከመይ ዶ መዘከሪ ትገድፈ የለኸን ኣብ ከብድኻ ሸይሸይ ተብሎም የለኸን ሓቂፍካ ትሕንቲ ክትክ ትብሎም የለኸን ኣብ ሰለፍካ ሓቂፍካ ፅንፅዋይ ትነግሮም የለኻን የለኻን የለኻን የለኻን እሰይ ትማል እንታይ ከም ዝበለ ዶ ክነግረካ
7: እንታይ ልኪ
2: እንታይ ኮይኑ ኢባባ ከምነዮ ብሓጎይ ምሸት ምሸት መፂኡ ዘይባርኸልና ምሳና ዘይድረር ፀሎት ዘይገብረልና ኢልኒ
7: ሩት መጢን ክባ ነገርኒ ክተፀልኒ ነርዳለ
2: ተወዲእንታ ዝተወድኦ ሰብ ከዓ ዝምጠንን ዝዕቀንን ዘይኮነሲ ዝድርጓሕ ጥራሕ እዩ ዘለዎ እዚ ዶ ዘይዚ ናበይ ኸ እንዳተዛረብ ክኸረ ጌፅካ ንትኸይድ
7: በቃ ኣኺልኪ ቆይቀ ክስ ጥራሕ
2: ዋ ኣውድ ኢኻ ዘለኻ ክትርየኒ ኢኻ ድሕሪ ሕጂ

0: ከዓ ከይፅዋዕኒ እንተናተ ይፅላለስ ንበይኒ እዩ መን ኢለ ዳኣለይ ክፅዋዓክ ተበለንስ መን እየ ክብሎ
1: ዳ እታ ሓንተ ወይ ዝተዛረብክያ ካብ ልቢ ተሰሚዓት እኒ
2: ኣሃ ዓሙ ኣይነይትያ ተሰሚዓትካ እታ ሸኾኽ ምባል ወላ እታ ሰማዒት እምበር ነጋሪት ዘይምኻል
1: ሓዳሓረወይቲ ዝበልካ እያ እምበር እታ ከም በዓል ድሃብ ኮነ ዓና እውን ጥዑሙ ሓሊፍና እዩ ግን ክምብል በለ እምበር ኣይተኻዕወን ሕጂ እውን ኣይረፈደን
3: ዋ እንታይ ማለት ከእዮም ኣምና ማዓጀስ ነዲ ድሃብ ኣብ እርጋና ስልል ከፃውጣ መቸም ኣይትለና እንትኾ
4: ዓምና ኮይ ትገድፍን ኢኻ ኣብ ክንዲ ቆሪባ ናብዚ ቤታ ሰለሰለ እኳ ተፃውታ
5: ተፃውታ ንሳ ድማ ሰለለየ ትደርፍ በዓውታ
1: ታይሞ ተደረፈት በዓውታ ድምፃ ከዓ ፈርስ ከም ኳና እንዳቦይ ደስታ
3: ኳና እንዳቦይ ደስታ ትንክፍ ተበልካዮ ብቐስታ ሓደሽ ዝብል ንእለታ
1: እሞ ድምፂ ድሃብ ድምፂ ዝዓባይ ኣዝማ ኣብ ሕደማ ካብዘየለ ኣብ ምቁር ዜማ ንልቕሶ እዩ ዘስታህል ንብኽያት ንቕስ ዜማ
6: ድምፀይ ስሕል ምባእ ከመለኸት ምብልታ ንነብሪ እኳ የትሕሎ ናብ ዓሚቕቲ ዝታ ኤናይ መልኩ መስኻትኩም በዓል ዒታሚታ
2: እሞ ነብሪ ነይርዎ ድዩ ሕሉፍ ዛንታ መድረኽ ንእስነት ውዕዋዕ ሓነይነይታ ህልም ኣቢሉ ዘጥፍኦ ናብቲ ዝታ
1: ዶክታ እንዲ ዝውፅእ ሓሶት እምበር እቲ ሓቂ ቆንዑ ክስተት ንነብሪ ዝምስቶ ሻምቡቆ እዩ ሻምቡቆ ጓሶ
5: ብደመ ነብሲ ንምዝምራሕ እንስሳ በርኻ እምሃነን ከተብሎ ሰብ ፍጡር ኮንካ እዚኣስክንደየና ምሽ ዘይትእምነካ
1: ነገራት መዚና ብደቂቕ ብምዕዛብ ድሃብ ኮይና ፀኒሓ ቁፅሪ ሓደ ከዛብ እዛ ሰዓቅ እዚኣ ኣበይ ትርከበሉ ኣየሳኣነና
3: ዋ ጣዕምና ኣይተሳኣነና ኢልካ ይፅለኒ ጎደሎ እምነት ባይትኹን
1: ታ ክትብል እንቲ ከመይ ኣቢለ ጎደሎ እምነት ኮይነ
3: ኣሉታዊ ነገራት እንዳጠቐስካ ኣይፅለኒ ኣይትኽልኣና ኣይተስእነና ኣይተሕፍረና እዩ ዝበሃል
1: እንታይ ዳ ክልኣና ኣስእነና ኣሕፍረና ክብል ነይሮ ማለት እዩ
3: ዘይወፃኒ
4: ኣነ ንሄለን ከም ዝተረዳእክዋ ሰብ ንምድሪ ክገዝኣ ፈጣሪ ፈቒዱሉ እዩ ሓደ ካብቲ ንሰብ ጥራይ ዝተፈቕዶ ፍቓድ ድማ ክሕጎስን ኣስናንጫ ሓቢሉ ክስሕቕን እዩ
6: ዋ ኣትን ደቂ እንታይ ዘረበይ ክንትዛረባ ዘለኽን ሰብ ተገማይን ተሰባርን ስለ ዝኾነ ዶይኮነን ሎም ማዓንቲ ብእምኒ ተዓንቂፉን ፅቢሒቱ መርድኡ መንደቕ ተጠቂዑ ዝፀርሓካ
3: ውይ ዘረባ ክፍራሓካ
5: ኣትማማ ድሃበይ ኣስናናኩ ክንሕየ ከሉ ጥራይ ኣይኮነን ተዓዲልና እንኮላይ ክንስሕቀሉ እዩ ተዓዲልና እዚ ማለት ድማ ሰሓቅ ክንስሕቅ ፈጣሪ ፍቒድ እዩ ንሕና ደቂ ሰባት ግን በዓልና ብንፈጥሮ ጎፅታትን ግርጭታትን ሰሓቅ ካብ ኣፍና ነጥፎኦ እዚኣ ሳይትሕርቕን
6: ኣንቲ ጓሌ እቲ ሰሓቅ ስኸመቢል እዩ ስካብቲ ኣፍና ዝጠፍእ
1: ወይ ከም ደም ስኒ ናብ ውሽጢ ንውሕጦ ወይ ከዓ ከም ዓኽታ ቱፍ ንብሎ
2: ዘይከምኡ ቀንድን ጠንቅን ግርጭታት ናይ ደቂ ሰባት ኣንነትን ረብሓን እዮም ነዚኦም እንድሕር ኣንበድቢልናዮም ኣውያትን ብኽንያትን ይበዝሑ ውብልዓክስ ከኣን እንድሕር ኣቕሂምናዮም ዕልልታን ሰሓቕን ይነክሱ ኣሓይ ዓሙ ኬፍ ደቕ
1: ዓሙ ዓሙ ብቅን ተገዲፉ ኪርኪር ኢሉ ክስሕቂ ከፊቱ ኣብኡ
7: ሃሎ

0: አንተ ሩታ ባሌ አብዛ ምድሪ ዓለም ከለናት ክንዲ ዝመጠብሮ
1: ኣይገርመከ ኣንተ ባባ ምስ ንስኻ ኮይ እታ ጓል ዓርከይ ምባር ሞ ዳሓ ንትረፍ ነዞም ደቁ ጓል ዓርከይ ስክሪኦም ኢልካስ ኣላንስ ይገብር
0: በዚ ኣስሓቂክየተሰዚ እምበር ዋ ሩታ ባሌ ከመየላ ሰላም በልዋ እዚ ናይ ሰላምታ መለክቲ ኩንሻዕ ምሰብብ ኣይበፅሓክን
1: ጭራሽ
2: ወይ ከዓ ኮ ዳሓኒሆ ምስታታይ ዝክርኒ
1: ሰብ ተዝኸውን
2: ዘይምፃባይትንፅዮ
0: ኣንዳንዶ ይኮነ
1: ናይ ሰላምታ መልእኽቲ ደኣ እሞ ባባ ተዘይኮይኑ ዳኣ መን ከምፀለ ኢ
0: ብበዓል ቤት ክን እዮ
1: ዋ እዮ ብዳኒና ኳ ክንረኽቦ ዘይከኣልና ኣይ ቤዘ እንዲ ዘሎ ብስራሕ ስኻዳብዮ ክከ
0: ዋይ ሓንቲ ገዛ ላ ምሸት ምሸት ተምሽየላ ድሓርካ ጭዋይ ብጀካ ዊስኪ እዚ በዓል ሌላ ገልበለ ክትንክቦ ማለት ሶ ልክስኸ እዛ ኤድስና ዓግበክ ብፍላይ ንዓ ኣያመስ ከም ዘላይ ካስክሓንፍዋ
2: መስፍን ንዮብ ትፈልጦ ሪኻ ምናልባት ካልእ ሰብ መሲሉ ክኸይኮን
0: ተኮይነ ዘይፈልጦ ዋ ሚካል ኣብ መርዓ እንኮ ደው ኢለ ካብ ዝብ ዘጋዘምኮ ከየ
2: ሓንቲ ሩጣ እዩ ወማስድ
1: ባባ መስፍን ምስ መን ኢኸ ዘማስ
0: መማሲ ትዕርፍ እኳ የብሉ ምስፋን ምስታ በዓልቲ ባር ግን ኣብ ናብቲ ተባሂቡ ውጅብ ክብል እዮም ዘምስ እዩ እንታይ እዩ ዝብላ ዝገይርዎኑ ኣንቲ ምስሓቅ ስማዓንታ ክበስጋዕ
2: ኣንተ መስፍን ዝዛረቦ ዘለካ ርዳእ ካሎ ድዩ እንታይ ንኣበይን ዝረባ ኣብ ግምት እትዎ እዚ ዝዛረቦ ዘለካ ኳ ካል ምስሊ ክብኽእል እዩ
0: እንታይ ድሕማቅ ትዛሪበ ጭዋ እዩ ለጋፊ ዳእለ ይዝገሎ ቴ መንጎኩም ዘይቀሩ ነገር ኣለኩም
1: መልዩ
0: ዋ ሃደኹም ዶ ይመስሉ
1: ጨጨጓር ንውሽጢ ገይር
2: ተቐቢለ ይክመፅእ

0: ኣንተ
1: ንስኻትኩም ስዑማት እግሪ ኮይንኩም ኣብ ጥዑም ዘበን ተወሊድኩም እምበር በዓል ኣነ ዳ ጥዑሙ ንህፃናት ኣብ ዝበሃለሉ ግዜ ተወሊድኩም። ኣበይ ሞ ኣበይ ሞ ርኢኻ ለካ እዚ ንሕና ዝሓለፍና ቀደም ብከምዚ ብፊልሚ እንተ ትሪኦሲ በኺኻ ከማ ናይ ምፀገብካ ዋ ንስኻ ዳ እንታ ክትበቲ ናይ ኣቦኻ ወሲድካ ኣቦኻ ዳ ስሒቁ ኸ ይኽእሎ ዶ ትብሎ ኢኹ
0: እንታ ባሕጎኛ ማኸ ስረ ተኸዲና ትፈልጥ ዶ
1: ዋይ በዓለ ዲኻብ ዘበነ መዓርነት ተወሊደን እምበር በዓለ ደይ ዳ ቀደም ርኢኻ ለካ እዛ ደርየ ኳተ ተኸዲነን ኣቦይ ኣብቲ እንታይ ክጥራይ ነብሲ ክኾንኪ በል ኣደርየ ዚ ምቕላዕ ክዳን ተቐይሩ ዓላ ዲኻ ግና ሕምብርተን ቀሊዖ ንኸዳ ኣለዋ ኣታ ደይ ዘኪርካ እንደግዳይ ዝኸብደ ሕውት ምጫ ኣቢልካ ንዋይ ዛደይ
0: ኣባሕጎይ ንዓምሳይ ሸተት በል
1: ሸተት ክብል እንታ ክእሎ ደልካ ኒኢኻ ኣብ ሓደ እዋን ዝሓለፈ ዕድልካስ ከም ክሳራ ይቁፅሮ
2: ዋ ምለስ ዘይክእል ተኮይኑ ድኣ ተኸሲርዎ ሰተወዳይ
1: ብምዃኑ ዕድል ማለትይ ማለት እዩ
2: ዕድል ማለት ድኣ ኣብ ሂወት ዝፍጠርኩነ
1: እሞ ሕማቕ ዕድልን ፅቡቕ ዕድልን ዝበሃል ከመይ ከነ እዩ
2: ዋ ፅቡቕ ዕድል ዝበሃል ድኣ እቲ ኣብ ሂወት ዝፍጠር ሽሻይ ሓጎስ ራህዋ ክኸውን ከሎ ሕማቕ ዕድል ድማ ብኣንፃር ዝገለፅናዮ ድኽነት ጓሂ ሕሰብ ማለት እዩ
1: ሓራይ ቁርሱስ ዕድል ከ
2: ዋይ እንታ ወደይ ቁርሱስ ዕድል ዳኣ እንታይ ክብለከ ቁርሱስ ዳ ቁርሱስ ግዲ
1: ኣዴና ስቕርስስ
2: ዋ ቁርሱስ የብሉኻ ተምፅኒ ቁርሱ ትዝኸውዋ ኣታ ምንታይ ካውዒለ
1: ¡Gracias!

0: ይህን ዘይኮነ
1: ከቢዳ ከቢዳ
0: ከቢዳ ጥራይ ድሓን ንስኻ ሓንቲ ጉዳይ ጥራይ ተሓባበረኒ
1: ኣነ ዝኽእሎ ይኹን እምበሪ ዝተኽእልኢኽኒ ጉያ ውስኸሉ
0: ጉያ ኢኸ እንታይ ዓይነት ጉያ ዘብዘብ ድዩ ኣላ ሽኳ
1: ዋ ተደሊኹ ሽኳ ተደሊኹ ሽኩ ሽኳ
0: እንታይ ደደሊ ሎም ናብ ተባርክ ትከይዲ ኢኸ
1: መኸዲኣ መኸድና ግዛ ግዜ ክንዳ ትርአ ትርርኢለ
0: እንታይ ምትራሩታ ሞኸዓ ስኻ ተኣክል
1: ኣበ ከም ገንዘብ ዓሻ ስራሓ ትርኢ
0: ዋ እሂ ገንዘብ ዳዓሻ ኮይኑ
1: ከመይ ገንዘብ ኣብ ፖርቶፍልዮ ኣብ ካሳ ንዝዓፈንዎ ይብርክተሎ በዓል ንሕና ድማ ከይተደነስ ኢና ናፅነት ሂብና ክንዲ ዝተናሰባንስ ንበኒ ኢኻ ነዚ ሎ ምሸት ናብቲ ባር ክንዲ ናይከይድኸይድ
0: ባባ መስፍን ኣነዛ ትብለን ዘለካ ወልሓንቲ ነገር እንያ ዘይትርዳእኒ ጭሙቅ ኣቢልካ እታ ትብላ በለኒ
1: ጭሙቃ ተልክንታይ ፀምቋ ንለምልማ ነዛ ጅባ ንለምልማ
0: ኣነ መስበርብር ክኽበካ እዩ ንስኻ ኸ ኣብ እዮ ባብኣ ምህላዊ ምስ ረጋገፅካ ትድውለለይ
1: እዚ ቀሊል ንለምልማ ነዛ ምሸት ንለምልማ
0: ኣይትረስ ውለለ

0: ኣበይ ዳ ዘኪርካ ኒ
1: ዋ ዘኪርካ ብሓቂ ዕምርካ ነዊሕ እምበር ንድርታሕቲ ድያ
0: እንታይ ትብል ወደይ ኣበይ ዳ ረኺብካ ያ
1: ኣብቲ ስራሕ ናይ ኣባ እዮ ብጠፊኡ ኢለያሲ ዋ ስራሕ ቢዝኒ ኮይኑ ንኣና ከማን ግዜ ክልኢና ኢላስ ኣስተማሲላ እንታወዲ
0: እንታይ ማለት ኢኸ ግዜ ክልኢኸና ማለት
2: ኣብ ገዛ ተመሲዑ ንዝሓድር ሰብኣይሲ ግዜ ክልኢና ልካ ዘረባ ኣሎ እወይ ናይ ኢሎም ንስኮ ቀበጥበጥ ክብላ ደቂ በጃ ክኒ
1: ኣቲ ከምኡ ዘይበሃል ዝበሃል ድሓር ከዓ መንጎ ሰብ ሓዳር ጣልቃ እቶን እዩ ባዕላቶም ነንሕሶም ቀረቡ
2: እንታይ ደየለ ኣነስ ብሓፈሽው ነቲ ኣዴታትና ዝሓለፉኦ ተመክሮ ንዑ ዘኪረ እንዳ ኣለይኹም ኢለ
1: ንሱ ፅቡቅ ኣለ ክንዲኽ ግን ሩታ ሰይቲ እየብኮ ከምኡ ብባላ ንዓይ ኣቅሪባ ዓርክባኣስሉ ዝኾንኪ እያ እምበር ከም ግዳ ሓቂ ደኣ ምስጢር ገዛኻን ሓዳርካ ዶ ስቂልካ ክቆልኡ ዘርቦ ኮንካ
0: ቃል ብቓላስ ግዜ ክልኢና ኢላትካ እንታይ ክትብል ስለ ዝደለየት እያ
1: እዋ እዚኣ እንታይ ስለ ክሓቂ ምዝራብ ኣብትተራጓጉም እያ ትምስና
0: ከመይ ማለት እስከ ንገረኒ
2: እዚ ዳ ርዶ ግዜ ክልኢና ማለት ሲ ኣይግደሰለኒ ካሰምዖ ክእል
1: እወ ተናዒቀ ተበዲለ እዮ በዓል ቤተ ዘይኮነስ ንፀላመ ንደቕ ወሬ ቤተ እዩ ከማን ከስምዐ ክእል
0: ከንደ ዝበልካኒ ኢላት እኒያ
1: ያ ክትብለላክ ቃል ብቓላስ ንፀላመ ንደቕ ወሬ ቤተ ኢላትካ
0: እወ
1: እስክስክስ ኣድዮ
2: ውይ በስማኣ ነበውላትካስ ነፀላመ ንደቕ ጎረ ቤት ነልካ ዘረባ ኣሎ ሕው እዚኣ ቃል ብቓላ ብገዲም ኳራ ምሕርሓረ ሕው
0: ፀጊባ እንጃ ኣብ ርእሰይ ኳ ሸሸ ኢላት ኣለይ
1: እዮ እንታይ መሲልካ ኣብ መንጎ ሓዳር ከምታት የጋጥም ግን ዓውዓው ከይበልካ ኣብ ዕፁብ ገዛ ኮንካ ርኢ ከለካ ብኢህን ምሂን ብምልዛብ እዩ ትፍታሕ
2: ወይ ኣብ ምድፋር ተበፂሕካ ስልዝብ ዘለኢልካ
1: የ መብ ክሳብ ክንዶ ፅባዕ ንግዋኸ ቶም ደቆም ከ
0: ቆልዑ ዳ ከም ዕበየ ምዓብ እዩ
2: ወይ የበይ ሽኮር ንስኻ ጥራሕ ኣይትሕረቐኒ
1: ፈገር ኣይትሕረቐለይ ክጥቕልሎ ስለ ዝደልየት ኮይ
2: ስምዑ ዶ ኣብ ዓለም ካብ ዘለዎ ፍጡራት እቲ ዕድለኛ ፍጥረት ሰብ እዩ ምሽ ሓቂ
3: ኣንተ ሓፍተይ ኣብ 30 ዓመት ክል ወዲ ሰብ ዕድለኛ ከም ምዃኑ ያዕኒ ዝተረዳእክ
4: እዚ ኮ ጉዳይ 30 ዓመት ምንባር ዘይኮነ ሲ ጉዳይ ምንቃሕ ክንደይ ሰብ ብደው ዝደቀሰ ከም ዘሎ ሳይትፈለጥን ማለት ድ
5: እወ ግን ኣዙ ሄለን ምድቃስ ክትብል ከላ ሃገራ ክብጥርያ ከይትርድ እያ

0: ዲፊግሩ ኣለዎ ማለት እዩ።
1: ሕጂስ ዘረባ ሄለን ምርድኡ ጭንቕ ስለ ዝበለንስ ካባ ክስኣይ ግልህላ ኣቢል ክረዲእ ክኒ ማለት ክ እንታይ ዋዳ ማማድሃም ዝበለት ከዓ እንታይ ሓቀ ኣደብ የድለይ ክሉ ሓራይ ትኸን ክዚ ሳይክት ኣብ ቃላት ክትፈላሰፊ ገለ ትፍትኒ እሞ ድማ ባይ
2: እንታይ ድክስኺ
1: ኣንድ ኣዛሚት ጠምቲ ንትዕ ጌርኪ
3: ያ በናት ማልክን ያኸ እዚ ኮ ተራ ዕላል እዩ
2: ዕላል ወ ዕላል ድማ ይህ ሚኒ ሓሰባት ምልዋጥን ምምላ

0: እዚ ማዓረ ንስኹምን ቅሑኹን ተተረፊኹም ዳ ተኸልመስሉ
1: ዓትስዋል ንስኻ
2: ያ ዛሚት ስዋያ ዓላ ዋሕድ ሙንስ ህድእ በል ንሕና ንዓመታት ብሓንሳብ ሰርሕና ንስራሕ ኣለና ወ እንሻ ላ ብሓንሳብ ክንሰርሕ ኢና ኣብቲ ዕላልና ድማ ንሕና ፍንው ስንድው ነብሉ ንትዕላል መላኪን ክንሃስ ዘይኮነ ያዕኒ ተራ ዕላል እዩ ንዚ ኸሪ ተካቢድ ዛሚት ማለክ እያ
1: ኣታተይ ክትብል ዘለካ ንሳኸ ኔርና ተጓዒዝና ዶ ዒሽዕሽ ዶ እሱ ድሞ ዘዛርበን ዘሎ እዚ ኩሉ ዓመታት ኔርና ብሓንሳብሲ ዘይንፋለጥ
0: ታእዚተ ተራ ኮንኪ ኣነ ንስኽን ንስኽን ለለን ዑስማንን ኣነ ንስ ኣይንፋለጥ ኒና ትብልለኺ
1: እወ ስለ ዘይንፋለጥ ደይኮኑ ከም ሕንጫል ቆልዓ ብዛዕባ ድቃስ ከተርዳእ ንስፈተነት
3: ኣቲ ሰብ ኣነ ከምዚ ዝበልክዮ ከም ፍንጃል ዶ ዋላ ከም ሕንጫል ኣይረኣክኩሉ
1: እዚ ደደ እዚ ኣቲ ትበልኒኣቲ ከይትበሃሊ ሓራይ መን ኮንኪ ክስኽ ብሰባት ክትዋላ ዘይትፍትኒ ፅያፈን ዘይፈተታስ በኣኻ ሌፍ ይብላ ዶዮም ዝብሎ ከምዝናትኪ
3: ኣዛሚት ኣዛሚት ግነፊት ትኻትኩኒ
1: ኣቲ ዘይተኻትኽክኸይ ንስኽ ደኮም ከመን ሓደርሆ ተኻኺልክ ወዲቕኒ ዘለኺ
0: ወይ ኣንተ ኣዝኽሚኢሉ ዝኮኻኻ ገለ
1: ዝድመፅኢዝኸልካ ንስኽ ፈሳብ
0: ፈሳብ ኮይትሕሽ ማንጢስ ይሂ ዳ ተሰልሚትክኒ
1: መኒኽ ማንጢስ ትብልዮ ዘለኺ ኣብ መፅኤ ድኩዕ ድኩዕ ካይብለኪ
0: ንመናዓይ
1: ንዓኸዋ

0: በቃ ድሕሪ 2 ደቂቕ ደድሕራ ይመፅ ኣብኡ ሎ እሳላ ንሱ ሎ ፊት ንፊት ኣፍንኣፍ ተዋሂቦ ጉጅም ይብሉ ኣለዉ
1: መስሊ እንታይ ስርሑ ኢኻ ትሰርሕ ዘለኻ ሓዳር ተፈረሰስ እንታይ ኢኻ ትጥቀም ንምንታይ ኢኻ ኩልሻ ኮክፉ ትሓስብ ኮክፉ ትዓኒ ንምንታይ ንምንታይ ንምንታይ
0: ንምንታይ ዶ እንድዒ ምክንያት ኣይፍለጠንን ወይ እንተጋኒ እንተፃዒነኒ እንተተዕባቢ ኣይበድልኒ ኣነ ፅቡቕ ሰናይ ናይ ሰብ ነገር ኣይብርሃነን እዩ ንምንታይ ኣይትበሉኒ እንድዒ ኣነ ኮመየ

0: Ой, это залетательно.
1: Сявиска, сявиска, форса. Ой,

0: ሩታ እንታ ትገብረ መፅኺ
1: ሓደ ናፊቐካ ብዓይነይ ክትወፅእ ደሊኻ ካልኣይ ክዘናጋዕ ኣብ ገዛ ምዕፃው ነዊሕንን ሰልቸንን ሳልሳይ ድማ ምዛ ትጨርትን ዘለኹ ኣለ
0: ዋ ሓቢድ ክደኸ
1: ረስዐዮ ፅናሕ ኩርእስ ተርኢልካለ ራብዓይካ ዓቢደ
2: ውይ በስማ እንታይ ምዕባድ እቲ
1: ምዕባድ ዳ ምዕባድ ካብ ንጉር ውፅእ ምባል ማለተይ ስምፅላል ካሓተክ ንዶ ግን እንታይ እዩ
2: ወይ ተወሳኺትለይ ኣነ ደኣ ሓፍቱ
1: ሓፍቱ ሳይኮንግን
2: ሓፍቱ እንደ ዝብለኩ ዘለኹ
1: ሓፍቱ ጓለቦኡ ጓለዲኡ ቀዳመይቲ መኣዛላ ካልአይቲ ማክዳላ ሳልሰይቲ ከዓ ራህዋላ ካብዞም ኩሎን ዝተቐስኮንስ መነን ይኽስኺ
2: ሓፍቱ ክብለኩ ከለኹስ ብእምነት ሓፍቱ ማለት እዩ
1: ኣብ እንዳ ባርሰ እምነት እሞ ከዓ መስተ ሒዝካ ዘይመስል ካሓተ ክግዳጡ ጌር ክመልስለ
2: ሓርሕተቲ እንታይ ክትሓት ንደሊ ክደለ
1: ከመይ ጌርክ ስለትሕዝዮ ኢኺ ትኽስ ምኽኽ ሕቕቕ ዝብለልክ
0: ስነስርዓት ግበር
1: እዩ
0: መስፍን እንታይ ዝጉዳይ
3: ዋ ሩታ እንታይ ዳ ብዚ እሰይ ግን
1: እሰይ ዳ ኣብ ገዛ ዓፂዮ መፅ
0: ዋ ኣትሰብ ጥዒቲ ድኺ ነቲ ወደይ ስበይና ዓፂኽዮ መፅኺ

0: ረቢዮ ረቢዮ እዚኣ ጉዳይ በዓልኻ ክሪቢ ተወሊዕኻ ብኣባ ዓቢልካ ኢኻ
1: ኣነ
2: ተብሳኺትለ
1: እሰይ ወደ
3: ሄትሮት ጓለ ኣበዳ ፀኒሐክ
0: ኣብ ሓደ እንዳባር ምስ ሓንቲ በዓልቲ ባር ኣፍ ንኣፍ ተዋሂቡ ጉጁም ክብል ፀኒሐ
3: እወ
4: እዮ ኣብ ኪዳንካ ፅኑዕ ኣብ ልዕሊ በዓልቲ ቤትካ ዘለካ ፍቕርን ኣኽብሮትን ድማ ፈልጦ እየ ግን ዘይረአ ብውሽጢኻ እዩ
0: ወይ እስኻ ጓሊ ክተፀባብቕሞ ክኢልኪ ሓደ ዘፍቅረካ ሰብዶ ኣብ ገዛ ዓፂ ካብ እንዳባር የምስ እዩ
4: ኣወደ ንሩት
0: ሕረገፅ
5: እንታይ ድ እቲ ተፃዒኑ ንዝበዕለ ፀቕጢ ክረግፍ ኮይ እንዳባር ዝኣት
4: ይርዳእኒ በቲ ንስኻ ትርድኦ ግን ሩት ከትርድኦ ዶ
5: ስዳ ፅቡቅ ኣለኹ
1: ስማ ሓንቲ ዕድል ክበክዐ ሕጂ ጓለይ ሒዘዶ ከይድ ወይስ ኢዳን እግራን መሲልካ ትኸይድ
5: ዋ ኢዳን መሲለ ኸይድዎ
1: እ እግራኸ ቀጢንካ

0: ሓዘን ክልተ በጠሎኒ ኣብኡ ተሪፈን ንሕናቶም ካብ ግንባር ጊንዳዕ ዝመፃና ሰለስተ በጠሎኒ ካብ ግንባር ደቂ ምሓረ ዝመፀት ቋንቁ ዝሓዘ ሓንቲ በጠሎኒ እተን ካብ ስርሒት ደንካልያ ናባና ተሳተፋ ሰለስተ በጠሎኒ ተጠቓሊልና ኣክንድነን ኣብ ቦታና ንምለስ ኣብ ስርሒት ደንካልያ ተደረቡ ስለዝተባሃልና ኢና ናብ ስርሒት ደንካልያ ከይድና።
1: ውግእ ዕዲ ኣፋምቦ ኣርዓኖ በርሓለ ዖካረ ዋድን ደረብን ከባቢኡን ጅግና ዝበሃል ሰራዊት ንጢዖን ከባቢኡን ሓራም ስ ገበረ ኣንፈቱ ንቕድሚት ብምግስጋስ ዕዲ ንምቁፅጻሪ ወጢኑ እቶም ድሕሪ ሓርነት ጢዖ ዝቐጸሉ ውግኣት ጸላይ ናይ ምክልኻል ዓቕሙን ትሩን ሚዛን ስለ ዘይነበሮ እግሪ እግሪ ጸላይ እንዳሰዓብካ ዓስኪሩለን ዝነበረ ዓድታት እናደምሰስካ ሰብኣዊ ዓቕሙን ኣፅዋራቱን እናጓደልካ ህዝብን መሬትን ደንከል ብዝሰፍሐ ደረጃ ሓራ ንምውፃእ ተባሂሉ ብዘይቅድመ መፅናዕቲ ዝተኻየደ ሰንሰለተ ውግኣት እዮም ነይሮም። ብኡ ምኽንያት ኣቐዲሙ ዝተኻየደ መፅናዕቲ ይኹን ውጥን ኩናት ኣይነበረን።
2: ንዕዲ ክንወርድ ከለና ኣጋጣሚ ኮይኑ እዚ ካልኣይ ኣቤታዊ ሰራዊት ዝበሃል እቲ ዝሓየለ ናይ ኢትዮጵያ ኣጸላም ኣፍሪቃ እዩ። እዚ ብኤርትራ ዝነበረ ወያነ ነዚ ሰራዊት እዚ ኣይትፈትዎን እያ ብመሰረቱ ምክንያቱ ይሕይላ እዩ። ሕጂ በዓል 14 ዝበሃሉ ብዓዲ ኋላ ገይሮም ንራማ ክሰጉሩ ይፍትኑ ንሕና ንጥዕዮ ኣብ ምዳና ዘለሉ ነበርና እዋን ውጡን ኣውፂናስ ኣብ ንብገሰሉ ነበርና ወያነ ሕጂ እኡ የለት እይ ምስ በለት እምበዓር ካብዚ ምሳና ነበረ ስፔሻላይዝ ድርጀት ናና ስፔሻል ኮማንዶ ማለት እዩ ተኺልና በዚ ገርና ርባ ሓዳስ ብዓደቀየ ገርና ተኺልና ንራማ ከም ዝወርድ ኣብኡ ከዓ ነርና ኮማንዶ ኣብ ትግራይ ኣብ ዓዲግራት ነርና ንዑ ጨማሚርና ነቲ ብነው ዝነበረ ብኣክል ዓቕሚ ወሲድና ስለ ዝነበርና ነቲ ንራማ ሰጊሩ ንዓድዋ ብድሕሪት ክኮልፎ ዝሓሰበረት ውግእ ናይ ወያነ ንሕና በዚ ተጠዊና ካብዚ ሰዲድና ካብቶም ኣኡ ዝነበሩ ግፆትና ኣብ ግንባር ደቡብ ብኡ ጠውዮም ከዓ ነቲ ንወያነ ብድሕሪት ክኣትዋ ዝተሓሰበ ንዑ ከዓ ተኮሊፉ ኣብቲ ናይ ቀደሙን ዓዲ ካልኡ ከም ዝምለስ ተገይሩ ማለት እዩ። ምሳና ተሪፍና ዝነበረ እውን ደጅህር ሓይሊ እኳ ተዘይኮነ ፓራኮማንዶ ነርና በጠሎንታት ናብሶ ከፍኮር ዝሃበትና ንዑ ሒና ከዓ ንሕና ኣላፋቻናቱ ማርሳ ሕዲ ድኽም ኢልያ ሓይሊ ነራ ኣብቲ መጀመርታ ተረፍና ሻድሻ ወራር ዝነበረ ኣብ ዓደን ነይረንኦ ስርዓት መንግስቱ ታንክታት ማለት እዩ። እዘን ታንክታት እን ሸይ ብሓንቲ ለይቲ ወሬና መሰልዑ ድሕርናይ ጭዖ ቡምቡ ምስ ወረድና ካብ ዓደን ላንዲን ገይሩ ብሓንቲ ለይቲ ኣምፂዎን ማለት እዩ። ሰራዊት ከዓ ካብዚ ዓሰብ ካብትን ካብትን ገይሩ ንማርሳ ዕዲ ኣጠናኺርዋ ኣብታ ውሽጢ ክልተ ለይቲ ማለት እዩ።
3: ምሉእ ለይቲ መዓልቲ ለይቲ ክዝሓዲሮም በቃ ዓድዋኣትዮም ብኣዳቡ ንዕኡ ተቐልቅል ነይሩ ኣዳቡ ተፀጊዑ ንዕኡ ፀፊኦም ራማስ ጊሮም ተመሊሶም መፅኦምና ሽዑ ከም ዝበልና ከማን ዋላቲ ህዝቢ እዚ ህዝቢ ትግራይ ብጣዕሚ ተገሪሙ ምክንያቱ ፀላኢ ጥፊኢልና እናተባሃለ ተወዲኢትና በሉ ከምዚ እንታይ ሞ ተኣምር እዩ ኣድሒንዎም ማለት እዩ። ሕጂ ዋላቲ መስዋእቲ ናይ ህዝባዊ ግንባር ከዓ ኣዝዩ ውሑድ እዩ ክሪኦ ከሎ ሕጂ ስታይ ኢሎም ህዝቢ ነቲ ህዝቢ ቶም ተጋዘልቲ ናይ ህዝባዊ ግንባር ዋይዋይ እቲ ህዝባዊ ግንባር ማ ዕኮት እያ ወያነማ ንህዚ እያ ኢሎም
4: ኣብዚ ጢዖ ምስተወደአት ብድሕሪኡ ዝመፅ ናይ ዕዲ እዩ። ነዚ ኣነ ምጥቃዕ ምናልባት እቲ ተበገሰ ዓቕሚ ወዲ ገብረኣብ ሒዝዎ ትሽዓተ ታንኪ ገለ ፀረ ታንኪ ዝነበረና ናይ ስጋብ ናይ ሰለስተ ገለ ከይዱ ከምኡ እንቲ ረሻስቲ ገለ ነዚኦም ጥሪፉ ፃይ ውጩሕ መጥቃዕቲ ንጉሆ ዝተበገሱ ምስትሳጃ ክሰልጦም ኣይከኣለን። ኣብ መወዳእታ ከባባ ሰዓት ሓሙሽተ ከባቢ ጢዖ በፂሖም ፀላኢ ምስቲ ናይ ድምፅን ምስትክስታይ ምስቲ ናይ ጢዖ ኣቐዲማ መሓዛን ምክታል ገብር ስለ ዝነበረ ከምዝቀረብዎ ስለዝፈለጠ መጀመርታ ብሄሊኮፕተራ ተቐቢልዎም ሄሊኮፕተራት ኣለዎ ዝበሃል ነዘን ታንክታት ምስታይን ከቃፂል ዝፈቲኑ ምናልባት ደቃፀለ እንኳ ብዙሕ የለን ናይ ኣብ ሰባት ገለ ጉድኣት ፈጢርልና እቲ ምጥቃዕቲ ከዓኒ ፀላኢ ንሕና ሓሙሽተ ታንክ ኣለዎ ኢና ነርና

0: ብግብሪ ግን ትሽዓተ ታንኪ ነይሮ ኖ ንሕና ከዓ ተንተሰለፋ ከዓ ትሽዓተ ታንኪ ትሽዓተ ትሽዓተ እዩ ነይሩ። ኣብቲ ተመክሮ ግን ፀላኢ ዋላ ማለት ንዓና ከም ተመክሮ ይነበሮን ናይ ውግእ ብቕዓት ኣይነበሮን ብምሉእ እንተን ታንኪ ከም ዝተርፋ ኮይነን ማለት እዩ።
1: እቶም ገባር ሓበሬታ ሂቦም ዕዲ ትበሃል ኣላብዚ ትሽዓተ ሓደስተ ታንክታት ካብ ወደብ ዝኣተዋ ዝመፅ ኣለዋ ንዳፍዕ ከዓ ኣለዎ ዓቕሚ ከዓ ድርት እዩ ምስለ ዝተባሃለ ዕዲ ከይድና ኣጥቂዕና ብዙሕ ኣይፅናሐናን ትውግእ ቀልጢፍና ነቲ ዝፀንሐ ፀላኢ ደምሲስና ታንክታትና ሓደስቲ ታንክታትና ሰሊብና መዳፍዕ ተብልና
2: ዕዲ 2 ሻለቃ ናይ 26 ብርጌድ ኣካል ሓምሻይ ነበልባል ክፍሎ ጦር እዩ ነይሩ። እቲ 2 ሻለቃኡ ነይሩ ኣብ ዕዲ ነይሩ፣ እቲ ሓደ ሻለቃ ከ ኣፋምቦ ነይሩ። ኣዝና ሕጂ እቲ ውግእ ናይ ምድረበዳ ናይ ጎላጉል ና መረክናዮ እውን ስለ ዝኽልና ናበልናዮ ውግእ ናይ ዕዲ ናይ 2 ሰዓት እያ ነይራ።
3: ህዝባዊ ሰራዊት ንዕዲ ንምጥቃዕ ዕለ 7/3/1991 ካብ ጢዖ ንጎ 7 ባዶባዶ በቲ ናይ ቀደም ሓመድ ፅርግያ ኣንፈት ገይሩ ጉዕዙ ጀሚሩ። ድሕሪ ናይ ሙሉእ መዓልቲ ጉዕዞ ቀትሪ ኣብ ከባቢ እግዶሊ ኣዕሪፉ ምሸት ኣብ ከባቢ ኣዩመን በፂሑ ሓዲሩ።
4: ኣብኡ ናይ 2-3 መዓልቲ ካብ ጉዕዞ ናይ ታንክታት ምጥቃም ረስኒ ኣሎ ትድኸፈ ታንኪ 7 ኪሎሜትር ብሓንሳዕት ከደካ ኣይትኽእልን እያ። ግን ንገሊኡ ካሻ ጌርካ ተዝሕሎ ንገሊኡ ሓንሳ ኮፎኖ ከፊትካ ንፋስ እንዳህርምካ እዩ እቲ ጉዕዞ ነይሩ እንጂ ንበዓል ጉንጉም ቲዝበርትዐ ከዓ ክትሪኦ ከለካ ካብ ጢዖ ክሳብ ዕድ ከዓ ብውሕድ ናይ 130 ኪሎ ሜትር እዩ። በስቲ ተጣዊካ ትኽእሎ ከዓ ክውስኽ እዩ ትኽኢልካ ከምዚ ዝሓር ባሕርባሕሪ ከትካ መንገዲ ሕጂ ተሰሪሕዎ ዘሎ ሰብ ክሪኦ ክእል ኹም ከምኡ ይኮነን ብእግርኻ እንዳፈተሽካ እዩ መንገዲ ጉዕዞ ነይሩ። ስለዚ እዚ ኩሉ ንበዓል ጉንጉም ሓሊፍካ እንደገና ንዕዲ ክእቶ ናይ 2 መዓልቲ ኣብ ጉዕዞ ጌርና ኢና።
5: ንዕዲ ክንጓዓስ ከለና 137 ኪሎ ሜትር እዩ። ኩሉ ግዜ ኣብ ታንከኛ እቲ ጉዕዞ ይመፅእ እሞ ኣብቲ ጉዕዞ ሙሉእ መዓንቲ ዝመፅእ ደሮናን ድምፅን ናይታ ታንኪ ዝርብሽ ድምፂ ኣሎ ማለት እዩ። ብጣዕሚ እዩ ዘስካዕክዕ። እንደገና ክትዋጋእ ውዒልካ ከዓኒ ሙሉእ ለይቲ ቦምባ ወልዊልካ ኸ ናብታ ታንኪ ክትመልእ ተሓድር። እቲ ቦምባ ከዓ ግራሶ ስለ ዝመፆ ብላምባ ወይ ብናፍታ ናይተን ታንክታት ጌርካ ትውልውሎ እሞ ሽዑ ናብተን ታንክታት ክትቅድሞ ተሓድር። ረሻሻት ከዓ ብብዝሒ ጎልጎል ስለዝኾነ ረሻሽ ከዓ ብብዝሒ እንትኩ ስለነበርና ረሻሽ ናይ ግሪኖፍ ከዓኒ ኣብታ ታንኪ 2 ስለ ዘሎ ነዚ 2 ረሻሻት ክትመልእ ስጋብ 3400 ዝመፅእ ጠያይት እውን ክትመልእ ኢኻ ተሓድር። ልዕሊ ኩሉ ከዓ ታ ታንኪ ነዳዲ ስለ ትውድእ ኣብ ሓንቲ ጉዕዞ ተጓዒዝካ ናብ ሓደ ውግእ ክትከይድ ከለካ እንተወሓደ 2 ፊሽቶ ኢኻ ትገብረላ። ነዚ 2 ፊሽቶ ቁሕሚያ ተብሎ ማለት እዩ። ስለዚ ካብቲ ውግእ ንላዕሊ ካብቲ ጉዕዞ ንላዕሊ እቲ ምሸት ንምድላው ንገብሮ ንፅባሕ ውግእ ናይ ታንከኛ ዝኸፈ እዩ ዝኽጥቀስ ዘለዎ ማለት እዩ። ከይዕረፍካ ብኣ ከለካ እያታ ናይ ንጎ ውግእ ትርክበካ ማለት እዩ።
3: ነቶም ኣብቲ ከባቢ ዓድታት ዝነበሩ ዕጡቃት ዓፈር ዝኾነ ተፃብኦ ንከይገብሩ ዕጥቆም ከውርዱ መልእኽቲ ስለ ዝተላእኸሎም ድማ ክሳብ ንሶም ዝእለዩ ሰራዊት ኣብኡ ይዕሪፉ ሓዲሩ።
2: ተበጊስና ኣብቲ ከባቢ ከምዝብለካ ብዙሕ ዕጡቕ እዩ ነይሩ። ዕጡቕ ምልሻ ናይ ዓፈር ብዙሕ እዩ ነይሩ። ስለዚ ናቶም ህላወ ስለ ዝተፈልጠ በዓል ካሪካሪ ድሓን ክንልእ ከሎም ኢና ዓቕሊ ንግበር ተባሂሉ ኣየምን ሕልፍ ኢልና ቲ ግምግም ተገምጊምና ኣብኡ ውዒልና ማለት እዩ።
6: ንዕዲ ክንብገስ ከለና ኣብቲ ከባቢ ምልሻ ናይ ዓፋር ነይሮም። ንዓኣቶም በቶም ዓበይቲ ዓዲ ዝኾነ ይኹን ምሳና ተኽሶ ንኸይገብሩ በቢ ዘለዎ ንዓዶም ንኽባታተኑ መምርሒ ተዋሂብዎም ማለት እዩ። ገለ ዝተኮሱ እንተዘየ ኮይኖም ብምልኦም ፋሕፋሕ ኢሎም ከይዶም ማለት እዩ።
7: ከባያ ሕጂ ናይ ተራ እቲ ሰራዊት ንከንቀፅል እቲ ሚሊሽያት ከይነብል ምስም ንከይገብሉ ምስብቲ ኩነታት ካብዚ ኩነታት ከይኣትዎ ምስ ጠላይስ ከመይ ጌርና ንራኸብ ሕጂ ዝዝክር ኣብዚ ካብጢዖ ሰብ ኣባጊስና ከይዶም ናብ ጉምጉም እቲ ጉምጉም ተኣኪቦም ዝነበሮ እንታችሞ ረኪብዎም ንሕና ዓላማና እዛ ዓላማ ናይዚ ወፍሪ ነዚ ዞባ ካብ ፀላይ ፀላይ ካብዚ ዞባ ምውፃእ እዩ። እዚም ተኣኪእዞም ፀላይ ተሰሊፍኩም ዘለኹም ደቂ ሃገር ኢኹም እዚ ሲመልክተኩም እዩ ንፀላይ ከተብሉ እምበር ነፀላይ ካብቲ ዘይመፅአ ሰውራዊ ሓይሊ ክተብሉስ ኣይግበአን እዩ። ስለዚስ እንተካኢልኩም ትፀንበሩ፣ እንተዘይከኣልኩም ብረትኩም ሒዝኩም ኣብ ገዛውትኩም ክዶ ንሕና ንዓኩም ክነብል ኣይንደሊን ኢና ኣሕዋትና ኢኹም ዝብል መልእኽቲ ኣትሒዝናዮም ንሰዶም ነርና። ኣብ ጉምጉም ዝነበሩ ኣልጊሶም ዕዲ ተኺልና ኸድና ወላሓንቲ ከየጋኣንፍና
3: ዕለ 8/3/991 ንግሆ ግስጋሲኡ ብምቕጻል ንዕዲ ካብ 30-40 ኪሎ ሜትር ምስ ተረፎ ኣብ ከባቢ ብልዑበይ ዘሎ ዓብሩባ ይዕሪፉ። ካብዚ ሰዓት 13 ባዶባዶ ተበጊሱ ሰዓት 16 ባዶባዶ ኣብ ጥቓ ዕዲ ዘሎ ጎላጉል ምስ በፅሐ ሰራዊቱ ብገባር እንዳተመርሐ ኣጋርን መካናይዝድን ተገዲሙ ጉዕዙ ቐጸለ። ጸላይ ኣበይን ብኸመይን ዓሪዱሎ ዝፈልጥ ስለ ዘይነበረ ንሱ ክሳብ ተኽሶ ኸፊቱ ኣንፈስ ዝህብ ስቒልካ ምእታዊ ነይሩ እቲ ምርጫ። ጸላ ብወገኑ ዋላ እኳ ድሕሪ ምሕራር ጢዖ ህዝባዊ ግንባር ንዕዲ ክመጽእ ከም ዝኽእል ኣይዘንግዕን ክበሃል ዝኽእል እንተኾነ ነቲ ነዊሕ ርሕቐ ዝሽፍን ምድረ በዳዊ ጉዕዞ ኣብ ሓፂር ግዜ ሰጊሩ ክመጽእ ዝብል ትፅቢት ስለ ዘይገበረ መጥቃዕቲ ህዝባዊ ግንባር ኣብ ልዕሊ ጸላይ ሙሉእ ሃንደበትነት ዝነበሮ ይመስል። ምኽንያቱ ናይ መካናይዝድ ዓቕሙ ዝተወደበ ኣይነበረን። ሰራዊት እውን ፋሕፋሕ ኢሉ መዛግቡ ሒዙ ነይሩ። ኣብ ዕዲ ዝነበረ ዓቕሚ ጸላይ ጠቕላላ 2 ሻለቃ ኮይኑ ካብዚኦም እቲ 1 ሻለቃ ናይ ብርጌድ 126 ሓምሻይ ክፍሎ ጦር ክኸውን ከሎ እቲ ካልኣይ ሻለቃ ድማ ክሳብ 900 ዓቕሚ ዝነበሮ እኽብካብ እዩ። ተደረብቲ ኣህዱታት 9 ታንክታት ዝነበሮ ሓደ ታንከኛ ሻምበል ዙ 23 ሚሜ 14.5 ሚሜ ዝዓጠቐ ሓደ ሻምበል ናይ ረሻስ መካናይዝ እውን ነይሮም። ኣብ ዓይነቱ ካብቲ ናይ ጢዖ ዝፍለይ ነበረን። ብሓፈሻ ኣብ ደንከል ዝነበረ ሰራዊት በቶም ዝሓለፉ ኣብ ውሽጢ ኤርትራ ዝካየዱ ዝነበሩ ወራራትን ውጋኣትን ዘይተመኮረ ናይ ምድረ በዳ ኣበል ደሞዝ ብላዕሊ እናተሓስበሉ ዝናበር ዝነበረ ሕንቁቕ ሰራዊት እዩ ነይሩ ክበሃል ይከኣል። ብወገን ህዝባዊ ግንባር ዝነበረ ዓቕሚ ምስ ንርኢ ከምቲ ኣቐዲሙ ዝተገልጸ ድሕሪ ምሕራር ጢዖ 3 ቦጠሉንታት ረዳት ናብ ውግእ ራማን ከባቢኡን ስለ ዝተላእከ ውሕድ ዓቕሚ ሒዙ እዩ ናብ ዕዲ ግስጋስ እዩ ቐጺሉ። ንዕዲ ክኣቱ ከሎ ሒዝዎ ዝነበረ ዓቕሚ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 85-96 ቦጠሎና ሃንደሳ ውድብን ውሕድ ሓይሊ ባሕርን ጋንታ ስለያ ጋንታ ከቢድ ብረትን ኣባላት ስለያ ባዶ 5 መካናይዝድ ሓደ በርጌድ ክፍልታት ውድብ ድማ ነይሮም። ናይ ጸላእን ወገንን ዓቕሚ ሰብ ብመሰረት ኣቋውማ ጸላይ ንሱ እውን ኣብ ዕዲ ካብ 2,000 ስለ ዘይሓልፍ ዝነበረ ዓብ ጋግ ኣይነበረን። ብኣፅዋርን ተመጣጣን እኳ እንተነበረ እቲ ውግእ ካብ ንዘጥቅዕ ንዝከላኽል ዝምችእ እውን እንተነበረ ጸላኢ ክጥቀመሉ ብቕዓት ኣይነበሮን። ጸላኢ ኣተሓሕዛ መዛግቡ ኣብ ዕዲ ካብ ገማግም ባሕሪ ክሳብ የማናይ ሸነኽ ኮይኑ መዛግቡ ሰንኮፊ ነይሩ። ዕለ 8/3/991 ሰዓት 16:30 ናይ ወገን ሰራዊት ናብ ዕዲ ቅድሚ ምእታው እኳ ኣብ ዘሎ ቀላጥ ጎላጉል ተገዲሙ ናብ ጸላኢ እንዳገስገሰ ከሎ ጸላኢ ካብ ማዕዶ ስለ ዝረኣዮ ኣብ መዛግቡ ኮይኑ ጽዑቕ ተኽሲ ብምኽፋት ተቃውሞ ክጅምር ከሎ 2 ሄሊኮፕተራት ድማ ወገን ኣብቲ መኸወሊ ዘይነበሮ ቀላጥ ጎላጉል ከሎ መጽአን ደብዳብ ኣካይደን። እንተኾነ ጉድኣት ኣይውረዳን። ወገን ኣጋርን መካናይዝን ተዋሂዱ ምስ ጸላኢ ፊት ንፊት እናተተኸሰን እናቐጸለን ከሎ ኣስታት 150 ሜትሮ ርሕቀት ናብ ጸላኢ ምስ ቀረበ ጸላኢ ዓባይ ጌጋ ፈጺሙ። ኣብዛ ሞት እዚኣ ጸላኢ ኣብ ክንዲ ኣብ መዛግቡ ኮይኑ ክከላኸል ዝፍትን ጸረ መጥቃዕቲ ክወስድ ኣጋር ሰራዊትን ታንኩን ካብ መዛግቦም ስለ ዝወፁ ሰራዊትን ታንክታትን ኣብ ቃልዕ ቦታ ማለት ታርጌት ስለ ዝወፁ ኣብ ውሽጢ ሓፂር ግዜ ግዳይ ረሻሻትን ታንከኛታትን እንተላይ ጸረ ታንከኛታትን ወገን ኮይኑ ተደምሲሱ። ኣብዚ ዋን እዚ ጥራይ ጸላኢ ካብተን ዓጢቕወን ዝነበረ 9 ታንክታት 3 ተቓጺለን 3 ድማ ንግዜኡ ተሃሪመን ካብ ስራሕ ወፃኢ ኮይነን።
2: ጸላዊ ንሓጊዝና ሓበሬታ ስለ ዝነበሮ ብዛዕባና ሓበሬታ በፂሕዎ ስለ ዝፀንሐ ኣብቲ መከላኸሊ እዩ ኮይኑ ኣይተከላኸለናን ንሕና ክንኣትኩልና ንሱ ከዓ ካብቲ መከላኸሊ እዩ ወፂኡ መጥቃዕቲ ክገብር ኣብ ጎልጎል ወፂ ኢልና ማለት እዩ ካብቲ ድፍዑ ገለ መሊኡ ኣብ ጎልጎል ወፂ ኢልና ከምዝብሎ ከዓ ብረሻሽ ይኹን ዋላ ብታንክታት ንዕብልሎ ስለ ዝነበርና ምራብኡ ከማ ዘይተፀበናዮ እቲ መፅናዕቲ 3 ታንክ ለዋዩ ዝብል ነይሩ ግን 6 ታንኪ ሽዑ ምፅ ጸላኢ ተናብ ዕዲ ዝፀንሐና ታንክታት 9 ዳርጋ ብታንክስ ማዕረና ነርና ኣብ ውግእ ናይ ዕዲ ናይ 2 ሰዓት እያ ነይራ ኣብዚ እውን ብዙሕ ክሳራ ኣይነበረናን ሓሙሽተ ታንክታት ካብተን ትሽዓተ ማለት እዩ

0: ሓሙሽተ ታንክታት ኣቃፂልና ተን ኣርባዕተ ከዓ ተሃርማ ገለ መለየን ግን ተማሪኸን ማለት እዩ።
1: ልክዕ ካብ ዕዲ ተበጊሰን ኣብኣ ንኣና ምስ ረኸበና ብረሻሻት ፈክረሳት ጌርካ ከም ምትኳስን ኮይኑ ኣብ ካልኣይ እግሪ ክዘራ ሰብ ኩሉ ወሪዱ ዕሸግ ተኣሽጉ ንሄሊኮፕተራት እውን በቲ ዘሎ ረሻሽ ተቃውሞታት ተካይድዎ እሳተን ትኩሳ ንሕና ንትኮስ እታ ግዜ እቲ ምቅላዕ ሰዓት ኣርባዕተ ኣቢሉ ኩሉ ተቃልዑ ነቲ ጉዕዞ ዕንቅፋት ገይረናኣለዩ ሰን ምስ ከዳ ካልኦትን ክመፀአን እንታይ ዳ ኹን ኣብዚ ኮፍ ኢልካ ተፀቢኻ ዝኩሉ ማካይን ሒዝካ ዝኩሉ ታንክታት ሒዝካ ዝኩሉ ረሻሽ ሒዝካ ከዓ መሊሽካ ክትድብደብ ኣይከውንኒ እታ ተወስደ ስጉምቲ ምእታው ጥራሕ
2: ሕጂ ቅድሚ ዕዲ ምእታውና ኣብ ከባቢ ሰዓት ሓሙሽተ ናይ መሸት እዩ ሄሊኮፕተራት ንላዕሊ ክዲባ ርእናየ ነርና ግን ንሕና ብዙሕ ኣድህወይ ክበራ ንሪአ ነርና ዝኾነ ግን ኣድህወይ ተዋሃበለን ኣብ መወዳእታ ኣብቲ ናይ ተኩስ ቦታ ምስኣተና ተን ሄሊኮፕተራት መፅአን ኣብ ልዕልና ተኩሰን ኣብዚ ሕጂ ወዲእታይ እንታይ ዝብል መምርሒ ሂቡ ዝኾነ ሰብ በቲ ጀሚሮ ዘሎ ንቅድሚ ጥራይ ክኣትኩም ዘለዎ ዝኾነ ሰብ ንድሕሪት ክምለስ ከምዘይብሉ ስለዚ በብዝነበርናዮ ንውሽጢ ኣቲና ማለት እዩ ሕጂ ኣብዚ ክገልፆ ዝደሊ ዋላ ነቲ ኣዛዚ ካብቲ ሰራዊት ኣይፍለን እዩ ብምሉኡ እቲ መካናይዝ በሎ እቲ ኣጋር በሎ እቲ ኣዛዝ ናይ ትግንባር በሎ ኣብ ልዕሊ ማኪና ኣብ ልዕሊ ታንክ ኮይኑ ስለዝኸይድ ኣዝዩ ንክተመሓድሮ ኣዝዩ ኣሸጋሪ እዩ ስለዚ ቀጥታ ንዕዲ ኣቲና ማለት እዩ ኣብዚ ሕጂ ፀላኢ ንዕዲ ንመፅእ ከም ዘለና ፈሊጡ ካብ የመን ዝነበራ ካብ ባፅዕ ዝሃደማ መራክብ ገለ ሰራዊት ነዳዲ ዝፀዓነት ቦጥ ከም ተወሳኺ ነቲ ቦታ ኣተኣሽሙ ገይርዎ ፀኒሑ ማለት እዩ ብዝኾነ ግን ኣብቲ ከባቢ ሰዓት 8 ሙሉእ ሙሉእ ዕዲ ተቋፃፂርናያ ሕጂ ኣብቲ ሄሊኮፕተራ ዝሃርማሉ እዋን ምናልባት እንተዘይተጋገ ሓደ ማእከልነት ወጥሉ ናይ መካናይዝ ወዲ በላይ ኣብ ገለ ኣካላቱ ተሃሪሙ ገለገለ ከዓ መውጋእቲ ገይረና ኣለና ማለት እዩ
3: ናይ ሓቀትሪ ንዕዲ ምስ ቀረብና ተነፈርቲ መፅአን ደ ካብ ሰራዊት ካብ መኪና ከይወረደ ከለዋ ሄሊኮፕተር መፅአን ተኩሲ ጀሚረን ዘድምዕ ስራሓይ ስራሓን ቀጢፈን ከዓ ንዓሰብ መንገፀን ከይደ ሕጂ ንሕና ምስ ቀረብና ፀላእ እንታይ የገብሩ ጀሚሩ ነተን ታንክታት ኣበጊስዎን ካብ ውሽጢ ዕዲ ተበጊሰን ናባና ገፀን እየን ክሳ ክገብራ ደልየን ስዑ ታንክታት ናክበለን ተገዲመን መሳርዕ በቦትኦን ምስ ሓዛ ታንኪ ብታንኪ እዩ ተኩሱ ተጀሚሩ ሕጂ ሰለስተ ታንክታት ኣቃፂሎም ስዑ እናትና እሳቶም ከዓ ትኩሱ ስለ ዝነበሩ ብሸነክ ፀጋምና ሕጂ ኣዛዝጋ እንታ ዝነበረ ሙሉጌይቲ ኣጎስቲኖ ኣብ ቅድሚ እትወድቕ እዚኣ ጎረሩ ተበቲኹ ማለት እዩ ሕጂ ነዚ ውጋ ልዒልና ኦራል ካ ምሳና ኤምዳድ ይኹን ካልእ ዝፀዓነት ስለ ዝነበረትና ኣብ ውሰኢልናዮ ነ
4: ዕዲ ክንኣቲ ከለና ኣብኣ ፀላእ ዝተጋገያ ፅቡቅ መደብ ሒዙ ፀኒሑ ኣብኣ ፋሒላቶ ንዕዲ እንዳኣተና ሰዓት ኣርባዕተ ሄሊኮፕተር ብድሕሪ ጎቦ ሓቢኡ ፀኒሑ ሓፍ ኣቢልዎን ኦረ ንሕና ከማን ካብ መኪና ናይ ወረድና እኒ ሓፍ ኣቢልዎን ዘን ሄሊኮፕተር ተኩሲ ጀሚረ ኣብ መኪና ከለና ናብቲ ሽቶና ከይበፃሕኒ ኣብኣ ብፃዕቂ ደብዲበ እንተትኾነ ነቲ መልክዕ ናይቲ ኩናት ከባን ምቀየሮኦ ነይረ ግን ኣይኮናን ከቢድ ብረት ስጋዕ ረሻሻቶም ተንድኦም ከፊቶም ትኩስለ ሓንሳ ተኩሰን ተኩሰን ከይደ ሕጂ እንታይ ደፊእና ንኣነ ሰብ ምስ ተኳሳልና ኩሉ ሰብ ካብ መኪና ወሪዱ ሓንቲ መኪና ሃሪመ ቤትሮኦም ከባን ሃሪመ ኩሉ ሰብ ፋሒሉ ኣብ ጎልጎል ጎልጎል ስለ ዝኾነ ሸሽባኻካ ሒዝካ ፋሒሉ እቲ ሓያል ጎኒ ናይቲ ተጋዳላይ ዝነበረ እተ ኣብኡ ዝነበሩ መንእሰያት ልክዕ ብፍላይ ናይተ ሰዓ መጀመርቲኦም ኩናት ዳኣቱ ደለዎ እዩ ኣብኡ ዘርእይዎ ዝነበሩ ተወፋይነት
5: ኣብ ዕዲ ሓደ ነገር ዘጋጠመና ደይተፀበናዮ ንሸነኽ የማና ዝነበረ ድባዕ ኣምሓሩ ፀኒሕናና ናብቶም ኣምሓሩ እንዳረኣና ከለና ኣብታ ዓዲ ከዓኒ ሄሊኮፕተር ዓሊበን ፀኒሐ ሕጂ ብጎንና ከዓ ንሕና ነቲ ዕዲ ተፀጊዕናዮ ስለ ዘለና ንዕዲ ከነጥቃዕ እንዳተፀበና ከለና እዘን ታንክ ምሳና ተገዲመን ስለ ዘለዋ እዘን ሄሊኮፕተር ክትስአ ከለዋ ኣይሰማዕናየን ሕጂ ነቶም ብራርያ ማሓራ ብጎኒ ዝነበሩ ንኦም ንሪኦም ሓንቲ ቦጠሎ ንትክዶም ሓንቲ ቦጠሎ ንትክዶም ኢሎም ኩሎም በዓል ውጭ በዓል ወዲ መምር ገለ ዛረቡ ማለት እዩ ኣብኡ ረድዮ ተወሊዐን ዋጭዋጭ ኮኑ ንሕና ስራሕና ንቕፅል ተመሲኡ ኣንፈቶም ስለ ደይፈልጡ ኣይከውዱን እዮም ስለዚ

0: ሴት ከላ ኢና ከንብሎም ዘለና ንብል ተገዲምና ንኣቱ ታንክታቶም ሒዞም መፁ ንሃና እውን ታንከኛታት ነይሮም ሽዑ ብጣዕሚ ንፋዓት እዮምቶም ታንከኛታት
1: ቅድሚ ናብቲ ዕዲ ምእታውና ናይ 5 ኪሎ ሜትር ስጋብ 8 ኪሎ ሜትር ዝኸውን ወላ 10 ክኸውን ክእል ገምጋም ጎልጎል ስለ ዝኾነ ሄሊኮፕተር ነዚ ኩሉ ኣህዱታት በጦሎንታት ናይ ፓራኮማንዶ በሎ ናይ ታንከኛ በሎ ናይ መድፍዕ በሎ ናይ ረሻሽ በሎ ናይ ሕክምና ናይ ኤምዳድ ገለመለ ኣብታ ጎልጎል ንረኽቦ ሌጣ ጎልጎል ወላ ሓንቲ ካልእ ማለስ መሕብእ ዘይብላ ማለት እዩ ረሻሻት ፋክረስ ከምዚ ብሪምሪም ናይ ነፋሪት ትኩሶ ዓይነት ከ ኣሎ ከምኡ ከዓኒ ገይረን ከዓኒ በቃ ንመሬት ኣፀልምት ዝድሕን ዘሎ ሰብ ኣይመስለካኒ በቃ መወዳእታ ተኩስታት ትግበር ኣብዚ ሕጂ ብዙሕ መዋእቲ የጋጥም ማለት እዩ ድሓር ግን እዚ ክዕገት የብሉን ተባሂሉ እዚ እውን ከሰናብደና ይብሉን ተባሂሉ ምትዕፃፍ ናይቶም ሓለፍቲ እውን ፅቡቕ እዩ ነይሩ ብዘለኻየ እቶ መፅእ ብዘለኻየ እቶ ምስ መፀ ታንኪ ብታንኪ ኣብዚ ናይ እንካን ሃባ ንኸውን ማለት እዩ ሕጂ ፀላኢ ካብተን ትሸዓተ ታንኪ ሓሙሽተ ክቃፀላ ከለዋ ተን ኣርባዕተ ከዓኒ ማሪኽናየን ማለት እዩ ስለዚ እቲ ናይ ምሸት ውግእ ስለነበረ ክፅልምት ከሎ ስለነበረት ውግእ ኣዝዩ ደማዊ ውግእ እዩ ሓፂርን ደማዊ ውግእን እዩ ነይሩ ስለዚ ብወገና እውን ሰለስተ ታንኪ ተሃሪመናና ዘይተቃፀላ ማለት እዩ ንግዜኡ ሓደ ስዉእ ነርና ትሸዓተ ከዓ ውጋኣት ከፍ ኢልና ናይተን ውሸዓተ ውጋኣት ሕጂ ናይ መን እዮም ናይተን ሄሊኮፕተር መፅአን ዝሃረማ መብዛሕተን ሓፂርን መራርን ውግእ ድማ ናይ ዕዲ ብከምዚኣ ትዛዘም ማለት እዩ
2: ኣብዚ ዕዲ መስኣተና ስዉእ ወዲዓንዴ መርሒ መስርዐ ነይሩ ኣብታ ሸቅ መስኣተና ሓይልታት ነይሩ ምሳና ከም ባህሪ ሓይልታት ከ ኣብታ ከተመፋሒሎምና ኣነ ንወዲዓንዴ ዝሓዝና ታንኪ ድድሕሪ ቶም ሰራዊት ከይድና ባሕሪ መስ ዓፀውካ ናባና ተመሊሶም ክልተ ሰብ ቢንያም ዝበሃል ረውቲሳ ክልተ ሰብ ረጊፆ ምስ ማዓብዮ ሞ ተሰቂሎምና እንታይ ኢሉኒ ወዳዓንዲ ከይተኸፊት ከይተኸፊት ጥራሕ መድፍዕ ግረ ካሃርሞሜ ታተሮድ ዝወርን ድዩ ካሃርሞሜ ከይተወፅ ኢልኒ ብዝኾነ እታ ድምፂ ምሓራ ኣብቲ ልዕሊ ታንኪ ምስ ተማዕኹስ እታ ማዕፀ ከፊት ማዕፀ ከፊት ቡምባ ክድርብያ ሓሲበስ ተምሓራይ ምስ ረእኹስ ዘይሃርሞ ክብኢደ ሕጂ ገጋማ ኢሉኒ እንታይ ገጋማ ሽዑ ኣይዝከረ ተቓል ሃሪመ ናብየ ከይታ ዕፀወ ኢሉ መሊሱ ሚልያኖ ኩሉ ብረሃፂን ገሊ ኮይና ነራ እዚኣ ምስሓበ ንወዳዓንተ ኩላ ክዳን ኣብዱ ተሪፋ እታ ማዕፀ ዓፂና ዝኾነ ስትብለር ገይሩ ተረድ ሃሪምና ሃሪምና ሃሪምና ብዙሓት ሃሪምዎማ እዩ ክወፈል ክወፈል ክሳብ ዘመፁና ከይትኸፊት ኢልና እንታይ ትዕድልና ግን ኣብ ላዓሊ እቲ ማዕፆ ቡምባ መእቶ ወላቱ ታንኪ ኣይፈለጦዋን ንዓንእንቲ ዝፈልጥዎ ኣባኤት እዮም መበሉና ማለት እዩ ሰኣ ዘይምፍላጡም ግን ኣብቲ ልዕሊ ትረድ ተሰቂሎምና ብዝኾነ ድሕር ነዊሕ እቲ ቢንያም ኣውቲስታ ንኦም ከሪ ኢላታ ማዕፆ ክፍት ኣቢሉ ቡምባ ደርብዮም ንስኻ ተሃሪቡና ተታንኪ መን ዝውራ ተምሓራ ካ ብዕ ታንኪ ኮይኖምና ሰራዊት ከይምፁና ካ ደንጉዮምና ወዲ ዓንዲ ካ ኣትዩ ክሓልፍ ሕልፍኒ ድሓን ከውፃእ ሶቕበል ከይንቀሳቐስ ፅናሕ ክምፁና እዮም ርብዕ ሰዓት ምስ ግበና ሓልታት መፅኦምና እቲዝምርሽም ረሺኖ ሞ ዝወሰደ ወሲዶ ሞ
3: ዳሕር ውሽጢ ምስኣተና መቐራ ምስኣተና ሰለስተ ታንኪ ዘሎ ሓደ ሻለቃ ካብ ዕዲ ንደቡብ ወፅኡ ሃዲሙ ሓዲሩ ተነፂሉ ሕጂ ንሕና ነቲ ብቲ ከተማ ዝነበረ ኩሉ ኣፅሪና ኣብቲ ኮጀጅ ዝነበሮ ቦታ ሒዛ ፀላ እንታይ ተጠቂሙ ነይሩ ቅድሚ ሰለስተ መዓልቲ ገለ ትኸውን መርከብ እትዩ ነይሩ ኣብ ዕዲ እታ መርከብ ነተን ታንክታት ነዳዲ ዝፀዓነት ቦጥ ካልእ ረድኤት ከዓ ብብዝሒ ኣምፅ እዩ ሕጂ ነዚ ህዝቢ ዓፋር ኣንፃር ተሰውራን ምስላፍ ካብ ኩሉ ፀዊዖም ረድኤት ህቦ ምስኣ ከዓ ሓንቲ ብረሴማ ንፍዕደል ነይሩ እቲ ነባሪ ህዝቢ ንሳቶም ግን ኣንፃር ሰውሮም ክንዲዚ ኣብረ ዘቕንዕዎ ይነበረን ኣብ ጎቦታት ወፂኦም ረድኤቶም ወሲዶም እቲ ማዓስከር ምስ ተቋፀርናይ ከዓ መፅኦም ብረቶም እዮም ኣረኪቦም ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦ

0: ስቓን ፊጅን ተተኺሉሉ እዩ ዘለዉ ውግ ዋን ሓደ ሰብ ከ የለን ንሕና ከ ፋዕፋዒልና ስለ ዝነበራ እቶም ኩነታት ምስ ተበለ ግን ክንቋፀር ንብረት ናጥረገለልና ተበልና ከምዚ ገረ ውረንዳታ ጥራሕ ብሎ ናት ኣባላት መሲል እንታይኩምኩማ ውረት ንቐልጥፍ ላምፓዲና ከምዝተወላዓ ቀጠልያ ዝተኸድኑ ክልተ ወታድራት እምባ ንዓውረደ ገለም ስበልካ እቲ ሓደ ፈፂሙ እዩ ኣማሓርኛ ዘይሰምዕ ኣቃባጢርና ሽዑ ቡምባ ገለ ክድርብያ ክእላ ነረን ኤምዳድ እውን ነረና የውን ሕማቅ ኩነታት መጋጠሚ ዝኾነ ግን ኣቃባጢርና ከምዝ ወርዲ ገይርና እዮም ድሕሪኡ ብረቶምን ገለ ኣረኪብና እቲ ብረት ኣብቲ ባሕሪ ክትኩስሉ ስለኣብ ገምገም ባሕሪ ስለ ዝነበሩ ጮሜሊ እዩ እቲ ቡምባ ግን ዋን ሓንቲ ፀገማ ይነበሮም ርዒዶም ስለ ዝነበሩ ግን ዋን ሓንቲ ነገር ገብሩ ይከኣለን ስጋዕ መጨረሽታ እውን ናቶም እዩ መሲልዎም ነይሩ ዝኾነ ሓበሬታ እንተሃባ ናብቶም ሓለፍቲ ሰዲድናያ በዚኣታ ፍሊቲ ፍፃሜ ነራ
1: እቲ መጥቃዕቲ ሓፃርን ተራርን እያ ነራ ታንኪ ብታንኪ ሰብ ብሰብ ረሻሽ ብረሻሽ ኣብዚ ፀላእ ምስ ሃደመ ንሕና ናይ ምሸት ኮይኑ ከባቢ 9 ሰዓት 1 ፀላ ማኣዚ ንፀፊእዎ ብድሕረና መፀና መኒኻ ትብሎ ይነየን ብጎንኻ መፀካ ፋሒልኩም ተኸታተሉ ከይትእከቡ ንበሃል ምልእ ለይቲ ክንኣርዮም ንሓድር ዋላ ስጋዕ ንፅባሐይቱ ካብዚ ንዕሊ ምስከና ሓንቲ ኣብ ዕሊ ዘጋጠመትን ንዓጅ ንዮም ምስከና ከዓ ሞባ ኣውቴሳ ምሳና ንብረት ፅዒንኩም ኣርከብሉና ሞ ንሕና ናይ ምሸት ንየማን ፀጋም ተኣልዮም ዞም ጀምዓትና ከይረኣናዮም ንውሽጢ ንኣቱ ሽዱሽ ተምሓራ ተራይ ማ ተምሓሩ መስሉ ዳበልና ከለና ጠጠቅ ተበለና ተሓደ ክፍ ኣቢሉ ብጋቢና ሞባ በዘሎ ኣነ ምሳይ ኮፍ ብል ተን ሓሙሽተ ካብ ላዓሊ ድባ ምስ ሞባእ ከምዚ ኢልና ንፀማመት ድዚ ሞባእ ርፉዕ እዩ ኣይተዳሃለን ብግስ ኣቢሉ ፅው የብላ ንድሕር ኣምሓረይቲ ከዓ ተጠራጢራ ድኮይናታ ጋቢ እትዮም ሃለው እዮም ዘለዉ እቲ ጋቢና ዘለዎ ኢሎም ዛረቡ ንሰምዖም ኣለና ትምሳና ዘሎ ግን ኣፅቅጥ ኣነ ካላሽን ኣለሃኒ ሞባእ ኣውቲስታ እዩ ምስ ወረድና በሪኽ ምስከድና ሓዊ ንርኢ እሞ ንፀገምቸና ከዚኦም ናና ክኑ ኣለዎ ኢልና ጠጠ ኢልና እታ ማንኪና ተወርድና ውርድ ኢልና ነቲ ማሕራያ ኢትካ ንላዓሉ ብሎ ተናብ ላዓሉ ዘለዎ ሓንቲ ከይገበረና እወርዳ
2: ዝበዝሐ ዓቕሚ ፀላይ ሽዑ ኣጋምሸት ምስ ተደምሰሰ ፀልማት ስለ ዘርከበ ወገን ወላ እኳ ዕዳኣትዩ እንተነበረ መሬት ምስ በረሀ ውግእ ክቕፅል ስለ ዝመረፀ ኣይቀፀለን ፀላይ ንፀልማት ጉልባብ ገይሩ ናይ ወገን ስንኩፋ ተሓዛ መዛግብ መዝሚዙ ሰለስተ ታንክታት ዝተረፈ ሰራዊቱን ጠርኒፉ ሰንጢቑ ይሃድም እንተኾነ መንገዲ ስሒቱ ናብቲ ብእሳተ ጎሞራ ዝተቓፀለ ህጉማት ዘሎ ከባቢ ስለ ዝኣተወ ኣይሰለጦን ንፅባሒት ንግሆ ናይ ወገን ሰራዊት ስለ ዝሰዕቦ ነተን ክልተ ታንክታት ኣቃፂሉ ሓንቲ ኸዓ ብጥዒታ ገዲፉ ክሃድም ተገዲዱ ይኹን እምበር ግዳይ ምድረ በዳ ደንከል ኮይኑ ተሪፉ
3: ተቐንዲኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ እታ ሸርቶ ቤንዚን ተሓደ ከዓ ትሬመርኪያ ከዓኒ ናፍታ ነይሩ ዝያዳ ንብድሕሪ እዩ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ ምክንያቱ ኦራላት ቤንዚን ሰትያ ነርናና ንኣሽቲ መካይን ቤንዚን ሰትያ ነርናና ተንታንክታትን መካይን ዓበይትን ከዓ ናፍታ ን ሰትያ ተወዲ እዩ ምስቲ ዝነበረ ኩነታት ሃለክላኽ
4: ሕጂ ናይ ነዳዲ ፀገም ኣብኡ ይፍጠር ማለት እዩ ብዝኾነ ላዕለይ ሓላፊ ምስታሕተይ ሓላፊ ምስ ማእኸላይ ሓላፊ ዳርጋ እናተረኸብካ ምኻት ስለ ዝነበረ ኣነ ከዓ ልዕለይ ሓላፊ ስለ ዘይነበረ ንሽዑ ቀጥታ ውጪ ምስዓል ዓንዲ ሕሸን ሓለፍቶ እዮም ብርግፅ ምስኦም ክረኸብ ፀኒሑ እንደገና ምሳይ ይራኸብ ነይሩ ምርባሻት ነይሩ ናይ ነዳዲ ፍርከ ነዳዲ ንሕር ዘየለ ሓንቲ ነገር ክትገብራይ ትኽእል ኒሃ ኣብ መጨረሻ ኣነ ሓንቲ ሓሳብ ትመፀለይ ኣብቲ ደንደስ ባሕሪ ናይ ተንጀላቡ ነዳዲ ነይሩ ተር ዝበለ ነዳዲ ነይሩ ካልእ ዝተፈላለየ ነገር እዩ ነይሩ ነዳዲ የብልናን ክንዲዚ እዩ ዘለና እሞ ነተን ታንክታት ጥራይ ቆቆር ብሃበ ንብለኒ ነተን ታንክታት ሕጂ 7-8 ሊትሮ ኖርማል እዩ ውሑድ እዩ ሂበየን ዝተረፈ ግን ነዳዲ ክንመልእን ስለ ዘለና ንመልአን እሞ ናይ ውጩን መሓሙድ ጀባር ሃ ነይሩ ናይ ክልቲኦም ሓደሽቲ ትዮታ ክልተ መፅናና ነይረ ናይ ውጩ ካብ ትጥዒ መልያ ኣጋጣሚ ናይቲ ከዓ ነዳዲ ኢለ ዝሓስኮ ዘይተዓሰ ካብኡ መልእ እያ ኣብ መገዲ ደው ኢላ ተባላሽያታ መኪና ማለት እዩ ጋራጅ መፅኦም ይዕርም ተበጊስና ከቢድ ምድላዋት ገይረን ታንክታት ሓደሽቲ ፈፂመን ተኩሰን ዘይፈልጣ

0: ታት ሓንቲ የ ነተረኻ ንዓይ ትኸውን ነዳዲ ዝመልአት ምሰን ፀኒሕና ናሸ ኣብ ዕዲ እዚአን ምስ ረኸብና ሕጂ እታ ነዳዲ ዝፀዓነት የ ነተረኻ ናባይ መፅያ ማለት እዩ ሕጂ ነዚኣ እንታይ ክገብራ ኣለኒ ኣዝየ ኣርሒቀ የ ድእሽጋ ካብኣ ኸዓ ናፍታ ናተይ መልኣ ናታ ናተይ ክመልኣ እንተኮይነ ግን ጉድጓት ክኩዕት ኣለኒ ሓሙሽተ ሽዱሽተ ሰባት ሒዘ ከይደ ካብቶም ኣባላተይ ጉድጓት ክዒትና እታ ናተይ መኪና ውእቲና ንዓ መሊእና እሳ ሕጂ ዲፖ ኮይና ማለት እዩ ብኣ ገርናኻ እናዓደልና ከምዚ ኢልና ጉዕዞና ቀፂልና
1: ስለዚ ሓንቲ ፍልይቲ ዝጠቕሳ ኣብዚኣ ነታ ቦጣ ኣውቲስታ ዝነበረ ኤርትራ ወይ ወዲ ከባቢ ደቂ ኣምሓረ ግዳጅ ካብ ኢትዮጵያ ንዓሰብ ምስኣተወ ኤርትራዊ ስለ ዝኾነ ወደ ግንባር ኢሎምኒ እዩ ዝብለና ሽዑ እሱ ሕጂ ምስ ሓዝናዮ ኣብ ኣሕዋተይ እንቋዓ ኣተኹ ዳ እምበር ናይ ብሓቂ ኣነ ዕድለኛ የገለ ኢሉ ግን ሕማቅ ኣጋጣሚ ኮይኑ ንሕና ኣብ ዕዲ ተቋፂረና ምስ ሓዝናዮ ፅባሓይቱ እውን ነቲ ሃዲሙ ዝነበረ ሻለቃ ክልተ ታንኪ ኣቃፂለን ፀኒሐ እቲ ሓንቲ ግን ኣርኪብናላ ሰራዊት ከ ብፅምማይን ብገላ ናብ ከሎ ተዳኺሙ ዕዲ ከዓ ፍፁም ቁፀራይቲ ኢና ዕጅብቲ ዕዲ ከለና ካብ ነፈርቲ ክመፃየን ካብ ዳህላ ከኣኒ ብመርከብ ፍሮ ትኮሲ ተጠንቁ ውፅ ካብቲ ከተማ ተባሂልና ምስ ወፃና እቲ ኣውቲስታ ናይታ ቦጥ ምሳና እዩ ዘሎ እቲ ሲቪል ሕጂ ተኽሱ ምስተጀመራ ናይተን ነፈርቲ ቁርብ ላዕሊ ታሕቲ ክብል ከሎ ናብተን ጃላቦ ገፁ ስለ ዝተፀግዐ ነተን ጃላቦ ካርማ ክብላ ብፋክረስ ካብኣ ይመሙት ሰብይ ማለት እዩ ፍልይቲ ኣጋጣሚ
2: ዘለና ምክንያቱ ሕፅረታት ከም ዘለና ውን ስለንፈልጥ ዘለና ነቲ ኣብ ጢዖ ዝተረኽበ ስንቂ ንዑ ቀልጢፍካ ከመይ ጌርካ ኣዋሂድካ ናብ ኣሃብታት ከም ትኸይድ ተባሂሉ ኣብዚ እቲ ሓምሳ ክፍለጦ ንዊሕ ስለ ዝገበረ ዝበዝሕ ገንዘብ ብዙሕ ነይሩ ስለዚ እቲ ንቕርበ ዘለና ፈሳሲ ካልእ ተወዳዱ ምክንያት ካሎር ይብሉ ንኩሉ ሰለ ንዚ ተገዚብና እቲ ዝርከቦ ሰሊ እውን ንብሶ ከበጠነኒ ከባቢ 7,000 ተዋሂባ ንስጋ
3: ብዕለ 8 ወርሒ 3991 ሰዓት 16:30 ዝጀመረ ውግእ ዕዲ ብዕለ 9 ወርሒ 3991 ሰዓት 11 እቲ ውግእ ተዛዚሙ ውግእ ዝተካየደሉ ሰዓታት ካብ 3 ሰዓት ዘይበዝሕ ኮይኑ እቲ ንፅባሒቱ ካብ ሰዓት 11 ባዶባዶ ዝተካየደ ናይ ምቕራም ስራሕ እዩ ነይሩ
4: ዕዲ ከይድና ካብ ዕዲ ምስ ሓለፍና ግን ከምዚ ጎቦ ኣለዋ ማይ ኣለዋ እቲ ማይ ክትሰትዮ ከለካ ጥዕሚ ሕጂ እንታይ ይገብረካ ግን ክትሸይን ከለኻ ደም ትሸይን ቅርፀ ትገብረልካ ገለ ሕጂ ንሕናተን ደቂ ኣንስትዎ ንሕና ጥራሕ መሲልና ኣይሓብርና ዳሓርሶም ከዓ ከምኡ ኣለዎም ድሕርና ኢና ንፈልጦ ዘለና ሕጂ ታዕላል ትስማዕ ማለት እዩ ንሕና ነንሕድሕድና ዕሊልና ኣለና ንሳቶም ከዓ ብገለ ይዕልሉና ሕጂ ናይ ምንታይ ደያ ከመይ ንስኻ ኩድኩም ከዓ ከምኡኹም ትኾን ዘለኹም እወ ወይ ሞ እዚ ገለ ማዓድና ኣለዎ ማለት እዩ ትማይ ገለ ኢልና ማለት እዩ ካብቲ ቦታ ምስ ከድና ግን ምድሕሩኡ ዝተረአየ ክሳይ ኣይነበረን
5: ዕዲ መውጋእቲ መስዋእቲ ነይሩ እዩ ግን ይፈኩስ እዩ ከምቲ ንፈርሕናዮ ከምቲ ከጋጥመና ክእል እዩ ንብሎ ንሕና ኣጋጠመና ስለዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፈምቦ

ክፍተታት መደባት ኤሪቲቪ ተኪእና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ንምዝናይኩም ኣብ ናይ ዕረፍቲ ግዜኹም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሒዝና ከም ቆፀረና ተረኺብና ኣሎና። ሰላም ሰላም ኣብ ዝተፈላለየ ቦታታት እትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንሎሚ ቀሪብናዮም ዘለና ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቕርቦም ኢና። ብብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ከም መኽፈቲ ቀሪብና ዘለና ደርፊ ድምፃዊ ዮሴፍ ተኽላይ ኣርባዓያ ክትከውን ካብ ደርፍታቱ ሳምራዊት እትብል ኣብ መጀመርታ ስርሑ ዝደረፋ ናይ መጀመርታ ስርሑ ማለት እዩ ሳምራዊት እትብል ደርፊ ቀሪብናልኩም ኣለና። ብኣክን ጅምር ኢና ሳናሕበሮም

ዝተኸታተልኩም ደርፊ ድምፃዊ የሴፍ ተኽላይ ክቡራትን ክቡራንን ተኸታተልትና ናይ ሎሚ ሰሙን ትሕዝቶ መደብር መትኣህዱ ኢላ ከፊታትልና ከም ዝተዓዘብኩሞ ብምቕፃል ቀሪምናን ዘለና ደርፊ ክልተ ክኾና የን ሓንቲ ናይ ድምፃዊ እስቴፋኖስ ኣብርሃም ዘማች ገዲም ድምፃዊ እስቴፋኖስ ኣብርሃም ዘማች ካብ ደርፍታቱ ህንፃ ፍቕሪ እትብል ደርፉ ክትከውን እያ ካብኣ ተኸቲላ እውን ቀሪምና ዘለና ደርፊ ናይ ድምፃዊት ገዲም ድምፃዊትን ፋጥማ ኢብራሂም ብትግረ ሊቤ ልበል እትብል ደርፋ ክትከውን እያ እዘን ደርፊ ተኸታቲለ ንድሕር መቕራበ ንደጊመ ክምለሰኩም እየ ሕጂ እውን ምስ ትሕዝቶ መደብ ህርመት ክትሓብሩ ብክብሪ ዕደም

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና መስትሕ ዝተመደብ ርመት ኣለኹም ካብዚ ብምቕፃል ቀሪብና ዘለና ድምፃዊ ጀማል ሮሞዳን ክትከውን እያ። ኣብዚ እዋን እዚ ድምፃውያን ሃገርና ተዳርእናዮም ኣብ ዝተፈላለየ እዋናት ዝደረፍዎ ደርፍታቶም ጠርኒፎም ኣብ ሸው ናብ ህዝቢ የቕርብዎ ኣለው። ከም ዝተዓዘብኩም እውን ኣብ መኽፈቲ ዝጋበዝናኩም ደርፊ ድምፃዊ የሴፍ ተኽላይ ኣርባዓ ሳምራዊት እትብል ደርፊ ካብቲ ብዙሕ ሓንቲ እያ። እዛ ንሕጂ ቀሪብናያ ዘለና ደርፊ እውን ብክሊፕ ዝሰርሓ ጀማል ሮሞዳን እያ ነራ ቅድሚ ሕጂ። እዛ ንሕጂ ግን ቀሪብናያ ዘለና ናብ ህዝቢ ሸው ዘቐረባ ንስኽ ዶ ትብደሊ እትብል ደርፊ ኣክትከውን ንሙሉ ትሕዝታ ናብታ ደርፊ ክንሰግር

ኣብ ሎሚ ሰሙን መሪፅናዮም ዘለና ደርፍታት ሓደ ድሕሪ ሓደ ኣከታቲልና ክቡራትን ክቡራንን ተኸታተልትና ናብኹም ነቕርቦ ኣለና። ምሳና ሓቢርኩም ክትልው ተስፋና ሙሉ እዩ። ንምክታልኩምን ደጊመ ብክብሪ እየ ዝዕድም። ካብዚ ብምቕፃል እውን ኣብዘን ዘለዋና ሰዓታት ደርፍታትና ናብኹም ክቐርብ ማለት እዩ። ካብዚ ብምቕፃል ቀሪብ እየ ዘለኹ ደርፊ ሓንቲ ናይ ሶልያና በረኸት ኣብ 223 ዝደረፈታ ኣይክእልኒ እትብል ክትከውን ከላ ፍቅራዊት ስራሓ ካብኣ ቀፂላ ውን ናብ ዊልያም ግደ ክንሰግር ኢና። ዊልያም ግደ ኣብ 225 ዝደረፈ ፈታ ሜላዊት እትብል ደርፊያ ክትከውን

ክቡራትን ክቡራንን ተኸታተልቲ ትሕዝቶ መደብ ህርመተ ሰዓታትና ናብ ምእካል ገፂኡ ደርፍታትና ሓደ ድሕሪ ሓደ ከታቲልና ናብኹም ከነቐርብ ደስ ምበለና። እንትኾነ ግን ዝተዳለዉ መደባት ኤሪ ቲቪ ኣዝዮም ብርክት ዝበሉ ስለዝኾኑ ዝተመደባልና ሰዓታት ሰነን ክኾና ኣብዘን ተሪፈናና ዘለዋ ደቃይቕ ናይ ክልተ ደርፍታት ትሕዝቶ ናብኹም ከነቐርብ ኢና። ሓንቲ ናይ ድምፃዊ ሃኒባል ፍፁም ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ዝደረፋ ሽኮር ኢና እትብል ክትከውን እያ። ካብ ቀፂላ ናብ ድምፃዊ ዳንኤል ጊላይ ባነ ህወተይ እትብል ክንጋብዘኩም ኢና።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእ ይፍልጥኒ ዋላ ዝ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ዝፀላዕኮኸን ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳገለያለውሾማውራር ፈላኣኩኖሱቱባላይናሜኮዋይንኮኖኣደ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ናይ ሎሚ ሰሙን ትሕዝቶ መደበርመት ከመይ ተዓዚብኩሞ ክቡራት ተኸታተልቲ፣ ኣብ ዝመፅእ ሰሙን እውን ብካልእ ትሕዝቶታት ደርፊ ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

ትንዳል ታሕሪር እጀሽ ቅታል ወመርከዝ ሕክምና ናይ ተንዚም ሓቆ ሕርየት እቲ ውዛረት ኣዕመልዋእ መንገፎች ጀማዕየት እብለት ፍናታ መስኡልየት እግል ሻዕቡ ወወጠኑ እመት ሰባለ ከድመ ምሕር ባይቱ ሸሂድ ሙናድል ጎይቶኦም በዓል ፈራዕ ወኣብ ሰለስ ውላቱ ዓደተ ቀብሩህየ ዮም 28 ጁን ኣልዓስር እቲ መቅበረተ ምሕርበት ኣስመራ ተመት ውዛረት ኣዕመልዋእ መንገፎች ጀማዕየት ብስትሻሃድ ግዲም ሙናድል ጎይቶኦም ነጋሽ ሓጎስ ለተሰማዐ ሓዘን እትሸርሕ እግል ዓይለቱ ወመሻቂቱ ኤማን ወሰብር ላሕበኩም ትብል ምተቕበለትና ኣዚ ሄዲ ብኣኽባር ካርጅ ግንተዓዲ መራሓባ ብኩም ብድግማን ኣሜሪካዊ ኢራን ብቀድየት ኪደት እትፈቅየት ኣብጥሮ ዘብጥ እግል ሕድ ለእትመራ ወላ ተዓግባ ክመህለያ ትሸርሓ እለለተሓበራ ክልኢተንላ ድወል ዮም 28 ጁን እብተውሳክ መትባዳል ዘብጥ ሓቆለ ወደያቱ ኣሜሪካ ለእጅሬቱ ህጁም ረድ ፍዕል ናይላ ኢራን ብኸሊጅ ሁርምዝ እትሓልፍ ላዕለተ ባንዴረት ሲንጋፖር ረፍዓት ባኽረተ ትጃረት ለእጅሬቱ ህጁም ካምቱ ትሸርሕ ሌት እሊ ሓቆላ እትፋቀ ሙዘክረት መፋህመት እግል ካልኣይ ኢነቱ ጀረለሐላ ህጁም ኣሜሪካ ዝያደ 10 ሃደፍ ዓስከርየት ኢራን ከም ሕጅመት ሸርሓት ኤቕባይ ሰውረት ኢራን ብጀህቱ እቲ ባሕሬን ወኩዌት እታ ልትረከብ 8 ሃደፍ መራክዝ ዓስከርየት ኣሜሪካ እቱ ከሳር ዓብዪ ከም ኣጅራ ላሸራሒ ህጁም ሰዋሪክ ወጣኢራት ሙሰየር ከም ወደ ሓበራ እሊ ተጠውራት ሓዲስ ላሕርብ ብገበይ ሰላም እግል ኣኽትም እምቡት ላዕላ ወራት ዲፕሎማስየት እቲ ብቆት እግል ኣትዩ ከም ቀድር ምተቕብለት ላሕብሮ ሩስያ ወጀምሁርየት ቻይና እቲ ምፍጋር ፀሓይ ቻይና ናይ ሕበር መትላማድ ዓስከርየት ወደያ ሃደፍና ኢላ እትዮም 27 ጁን ለገብኣ መትላማድ መቕድረት ጀው ናይ ክሊትን ለዓዶታት እግል ጌማም ወመስኩበትና ኢላ መንጠቐት ደማን እግል ትርከብ ከምቱ ኣተእምረ እያ እትሊ እግል 17 ኢነቱ ገቢእ ለሃላ መትላማድ ርቱብ ብዙሓት ጥያራት እስትራቴጂ ከም ሻረካ ውዛረተ ድፋዕ ክልኢተን ለዓዶታት ትሓብረ እያ ለናይ ሕበር መትላማድ እቲ መስኩበት ብዕዳት ድወል ተእሲር ከም ይወዴ ሩስያ ወቻይና ሕቡራት ኣለያ ሬስ ፊንላንዲ ኣሌግዛንደር ፀብኢት ካርጅ እግል ትትከራዕ ኣግዳህየ ምን ሩስያ እግል ትምፃ ላትቀድር ፍራህቲ ሕገ እግል ልግባኢላ እቲ ዓዱ ፅዋር ነወዊ እግል ለህለየ ስታት ቀደማ ለቀራር ምና መፅእ ወርሕ ጁላይ ፈዓሊ እግል ልግባ ከምቱ እተሸርሕ ብዕዳት ኣንፋር ድወል ኖርዲክ ሕደ ላእትሸቢህ ምስዳር እግል ልንስኣት ላእካ ፊንላንዲ ለነስኣታ ምስዳር ፍርህተ ድቁሪ ከም ከልቕታ ላሸርሓተ ሩስያ ረድፍዕል ከም ተሃይበቱ ሕዝር ትልዕት ሩስያ ጓሪ ሃላተን ድወል ኖርዲክ ወባልቲክ እቲ እርድን ፅዋር እግል ለህለየ ሰማሕያ ምንገቢ ምስዳር እግል ትትነስአተን ከም ቀድር ወግም ተሂበ ፃንሐታ ሩስያ ወፊንላንድ ዝያደ 1300 ኪሎ ሜትር ናይ ርድ ሕዱድ ከምበን ልትሸራሕ ምተቕብለትና ኣኽባር ቀደምነትም መርእሲ ኣኽባር ግልትገምግልኩም ሻምፒዮን ጅግራ ዓጀላት ኤርትርያ ክለልፍ 26 በዓውቴ መትባድራይ ሚልክያስ ማእከልየት ኣ እቲ መዲነት ከረን ጀራይ ምስትዕማር ላሸርሕ ኤፌስ ወርድ ቀደማ እቲ መዴረት ግንዳ ቃኑናይ ወራታት ትጃረት ላረከዛ ህድግ ገባ ኣሜሪካዊ ኢራን እቲ ኪደት እትፈቅየት ኣብ ጥሮ ዘብጥ ሕድ ላእትመርሕ ለ ሩስያ ወጀምሁርየት ቻይና እቲ ምፍጋር ፀሓይ ቻይና ናይ ሕበር መትላመድ ዓስከርየት ወዲያ እያ ፊንላንዲ እቲ ዓዳ ኣስላሕ ነወዊ ኔቶ እግል ለህለየ ሰምሓ

0: ኣትቦ ከቦታ ኣና እዚ በስ እንተ ሪሻይ ሰላዲካ ይተርፈካኒ እዚ ተለፎን ኣብ ዓርባኣለፍ ጀዲድ ኣለኒ እሉ ንሰምንቲ ሓዘበርእሱ ወላ ሰረረተ ዘቢዩካ ናይ ካታ ሂበካ እዚ ኣነ ረእሻ ትፋላፅ ኣለ ግ ኣክርቱ
1: ጋሴ ጋሴ እንታያት ኣክርር እታ ስካብ እንደካልኣካ ዓነ ግ ኣክርቱ ጋሴ ወ
2: ጋሴ ስምዓነ ሸገሱ ኣወል እንተ ልሓምዱላ ስናረ ባዕላለዲካ ምእሊ ሓድስ ኣብ ሰላማት ከፈጋርካ እዚ ምእማን ምናኸላጥካ ሓጎዛርስ ወትዑስ ኣለየካ ኣና ሞባይልካ ይነስ ሞባይልካ መሸካ ተፅናሕ ጉሩሽ ትበደነ ማራው ሃበኒ ጉሩሽ ሃበኒ
3: ግሪብንምንሳምናግትንሳውን ባረካለፍይክ ይባል እንታይ ዓነ ወሰብ እንጠማሻ ኣለዎ ትባረካላ ወህግያ ናይ ውላ ሰብትሉ ትተሃገለየ ከሪሻይ ወለ ሰማዕከኒ ባረካለፍይክ ጀዛካላሁ ኸይር እንታይ የሰማዕነ ህለየካ ምን እላ እዘ ጃርየት እትከን ህለየት ድረስ ኣታ በደል ወለፍ ሰሉፍ ፃብጦ ወኣዳም ተወ እግልኣክብ ወእግልኣክ የልን ኣለሉ ሕታ ይኮን ንሱ ያ ትል ሽፍርነ ርሻይ እላ ነጃት ማሻላ ወትባረካላ ዲብሊ በርናምጅ ናይ ኣክበው ኣከየለሎ መሰልሰለ ተጉልኩሉ ወትል ሽፍር ምስልኩም ኣለየ እላ ጥረየኩማ ያ ትነብሮ እትለ ምስልኩም የለየ ወእሊ ሃሽም የ ርሻይ ኣነ ኖሸ ያዕኒ መምስዳር ነሱ እቱ በስ ግልየቶ
0: ግሊሕ ዶ ኣነ ወልዳርስ ኣለየኩ ወእዘ ንኡሱ እሊ ተለፎን እግል ደማነት እተ ሻንጣች ኣክዕራት ተሰክብዓልኮ እታ ሓንቲ ያለግል ኣምፆ ግልኩም ምስልኦ ብያሕዳር
1: ጊስ ዓርፍ ተለፎንከውስካ ጊስ ምንልጋጥናወርከምንልጋጥና
0: ላ ኢላ ኢላ
1: ጊስ ዓርፍ ጊስ
4: ረሓና ላቃድር ያ ረቢ እቲ ኸይር ዝህደዮላ ፅጀኒይትና መለይ

0: እዙዝ ሰላምታና ተቐበሉ ፈነወና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዩም ሰዓት 9 ኣኺሉ ንሎም 28 ሰነ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ ንዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም መበል 16 ሻምፒዮን ቅድድም ብሽክለታ ኤርትራ 226 ብዓወት ተቐዳዳማይ ሚልኪያስ ማእከለ ተዛዚሙ ኣብ ከተማ ከረን ግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእለ ኣብ ምርኢት ንህዝቢ ቐሪቡ ኣብ ንኡዞ ባጊንዳ ዓብ ሕጋዊ ንጥፈታት ንግድ ዘተኮረ ርክብ ምስ ወነንቲ ወሃብቲ ኣገልግሎት ትካላት ተኻይዱ ኣሜሪካን ኢራንን ብጉዳይ ምጥሓስ ስምምዕ ምቁራፅ ተኽሲ ሕድሕደን ይወቓቕሳ ምህላወን ተገሊጹ ሩስያን ህዝባዊት ሪፓብሊክ ቻይና ኣብ ምብራቕ ባሕሪ ቻይና ሓባራዊ ልምምድ ሓይሊ ኣየር ኣካይደን መንግስቲ ፊንላንድ ኣብ ግዛኣት ሃገሩ ኒኮሎሳዊ ኣፅዋር ኔቶ ክዋድድ ብወግዒ ፍሊጡ ብ25 ሰነ ብናይ ደቂ ኣንስትዮ ውድድር ዝፈለመ ውድድራት ሻምፒዮን ቅድድም ብሽክለታ ኤርትራ 226 ሎሚ ምስተኻየደ ናይ ኤሊትን ትሕቲ 23 ዓመት ውድድር ደቂ ተባዕትዮ ብዓወት ተቐዳዳማይ ሚልኪያስ ማእከለ ተዛዚሙሎም ጋዜጠኛ ሚካኤል ሓድጉ ብመልክዕ ጸብጻብ ዘዳለዎ ትሕዝቶ ስዒቡ ክቐርብ እዩ
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቐንየ መበል 16 ሻምፒዮን ቅድም ብሽክለታ ኤርትራ 226 ሎሚ ሰንበት 28 ሰነ ኣብ ኣስመራ ብዝተኻየደ ውድድር ተዛዚሞም ተቐዳድምቲ ኤሊትን ትሕቲ 23 ዓመትን ደቂ ተባዕትዮ ብሓባር ኣብ ዘካየድዎ 183.6 ኪሎ ሜትር ዝሸፈነ ውድድር ተቐዳድማ እንግሊዛዊቱ ክለብ ኢኒዮስ ሚልኪያስ ማእከለ ኣብ ሰዓት 41.9 ኪሎ ሜትር እናተሓንበበ ንውድድሩ ብ4 ሰዓታትን 16 ደቓይቕን 29 ካይታትን ብምዛም ዘውድዓወ ደፊኡ ተቐዳዳማይ ሚልኪያስ ፀወታ ክዛዘም ኣሳ 30 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ እዩ ብዘይተቓጻጺ ነዚ ዓብዪ ዓወት እዙ በቒዑ ኣብዚ ምድብ ተቐዳዳማይ ክለብ ኣስታና ሄኖክ ምሉ ብርሃን 2 ደቕን 63 ካይቲ እንድሒሩ ካልኣይ ተቐዳዳማይ ሙቪ ስታር ናትናኤል ተስፋፂን ድማ ካብ ሄኖክ ብ5 ካይታ ድሒሩ 3ሳይ ተርታ ብምሓዝ ኣብ ፖዲዮም ደይቦም ሚልኪያስ ማእከለ በዚ ሎሚ ዘመዝገቦ ዓወት ኣብ ናይ ትሕቲ 23 ዓመት ምድብ እውን ሻምፒዮን ብምዃን ድርብ ዓወት ኣመዝጊብሎ ንፍታሌም ኤፍሬምን ናታን ተስፋ ኣለምን ካብ ክለብ ደንደን ድማ ካልኣይን 3ሳይን ደረጃ ብምሓዝ ንሽልማት በቒዖም እዚ ከምዚ ኢሉ እንከሎ ካብ ተቐዳደምቲ ጁኒዮር ኣባል ክለብ ደንደን ዮናታን ቴድሮስ ብቕፅበታ ውድድር ቀዳማይ ኮይኑ ክዕወት እንከሎ ካልኣይ እዮቤድ ኤፍሬም ካብ ክለብ ደንደን ሳርሰይካ ዊልያም ዘርኢት ካብ ክለብ ኣስፔኮ ብምዃን ተሸሊሞም ኣቐዲሙ ብ25 ሰነ ኣብ ከባቢ ማይ ድምነት ኣብ ዝተኻየደ ናይ ኤሊ ደቂ ኣንስትዮ ውድድር ኣባል ክለብ ደቡብ ሱዛና ፍሳሐ ሻምፒዮን ኤርትራ 226 ብምዃን ተዓዊታ ኣብ መወዳእታ ንዑታት መዳልያታትን ገንዘባዊ ሽልማትን ተዓዲሉ
0: ኣብ ከተማ ከረን ብምኽንያት 20 ሰነ ብፖሊስ ኤርትራ ዝተዳለወ ንዘስጋሕ ክሕ ግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቐሪቦም ወኪል ሪና ተስፋን ኬኤል ገብሬስ ብመልክዕ ጸብጻብ ዘዳለዎ ትሕዝቶሎ ስዒቡ ክቐርብ እዮም
2: ኣብ ከተማ ከረን ንግፍዕታት መግዛእታዊ ስርዓታት ኢትዮጵያ ብልዕሊ ህዝቢ ኤርትራ በቲ ሓደ ዋጋ ናጽነት ክሳብ ክንደይ ረዚን ምዃኑ ድማ በቲ ካልእ ዘጉልሕ ስእላዊ ምርኢት ብ27 28 ሰነ ንህዝቢ ቐሪቡ ብርክት ዝበሉ ካብቶም ካብ ሰነዳት ጸላእ ዝተረኽቡን ብምኽንያት 20 ሰነ መዓልቲ ሰማዕታት ኤርትራ ብፖሊስ ኤርትራ ዝቐረቡን ስእልታት ኣብ 1960ታትን ኣብ 1970ታትን ኣብ ማእከል ከተማ ከረናይ ዝተፈጸመ ባርባራዊ ግፍዕታት ኮይኖም እቲ ምርኢት ኣብ ቦታ ፍጻሜ ምቕራቡ ረዚን መልእኽቲ ከም ዘመሓላለፈ ተገሊጹ ኣዛዚ ፖሊስ ዞባ ዓንሰበ ኮርኔል ልብሱ ተስፋ ሚካኤል ኣብ ዝሃቦ ቃል እቲ ምርኢት ንገለ ካብቲ ብገዛእቲ ሓይልታት ኣብ ልዕሊ ህዝብና ዝተፈፀመ ዘስካሕክሕ ክፍዕታት ብጭቡጥ ዘርኢ ብምዃኑ ኣብ ምስግጋር ታሪክ ናብ ሓደስቲ ወለዶታት ግደ ከም ዘሎ ኣሚቱ ውፃእ መዓትን ናይ ዓይኒ መሰኻኽርን ኣብ ዝሃቦ ሓበሬታ ጸላኢ ቃልቲ ህዝቢ ኤርትራ

0: ንምቕፃይ ከቢድ ግፍዕታት ከም ዝፈፀመ እንተኾነ እዚ ንህዝቢ መሊሱ ከም ዝሕርንን ምስ ሰውርኡ ዝነበሮ ርክብ ከም ዘደልድልን ከም ዝገበረ ገሊፆም እቲ ምርኢት ናፅነት ብከቢድ ዋጋ ከም ዝመፀ ዘነፅር ምዃኑ ብምሕባር ድማ ክድፋኣሉ ተላብዮም መንስያት ብወገኖም እቲ ምርኢት ነቲ ብታሪክ ጥራይ ዝፈልጥዎ ዝነብሩ ግፍዕታት ገዛእቲ ብስእሊ ምቕራቡ ብዝቐለለ ንምርድኡ ዝሕግዝ ሓይሊ ከም ዝነበሩ ብምጥቃስ ንመንእስያት ብፍላይ ዝያደ ሓላፍነት ከም ዘሰክም ኣገንዚቦም እቲ ስእላዊ ምርኢት ኣቐዲሙ ብምኽንያት 20 ሰነ ኣብ ማእከል ኣስመራ ቀሪቡ ምንባሩ ዝዝከር እዩ ገዛእቲ ስርዓታት ኢትዮጵያ ህዝቢ ኤርትራ ንምርዓት ካብ 1964 ክሳብ 1976 ኣብ ዝተፈላለየ ዓውደ ኩናት ናይ ዝተሰውኡ ተጋደልቲ ሬሳታት ኣብ ማእከል ከተማ ከረን ይስቀልን ይስጣሕን ከም ዝነበረ ዝዝከር እዩ
1: ቤት ትምህርቲ ስነ ኪነት ምሓባር ንክልተ ዓመታት ብግብርን ክልሳ ሓሳብን ዘምሃርቶም 55 ደቂ ኣንስትዮ ዝርከቦም 143 ተምሃሮ ትማሊ 27 ሰነ ብሰርቲፊኬት ኣመሪቓ ዳይረክተር ናይታ ቤት ትምህርቲ መምህር ተስፋ ዝጋ ኣብርሃብ ዘስምዖ ቃል ተመረቕቲ 24 ብኣውቶ ሜካኒክስ 23 ብስነ ህንፃ 25 ብኤሌክትሪሲቲ 23 ብኤሌክትሮኒክስ 24 ብድራውሊኮ 24 ድማ ብፅርበት ዕንፀይቲ ትምህርቶም ከም ዝዛዘሙ ገሊፆም ህላወ ስልጡን ዓያይ ጉልበት ሰብ ኣብ ዕብት ቁጠባ ሓንቲ ሃገር ወሳኒ ግደ ከም ዘለዎ ዝጠቐሰ ኣብ ሚኒስትር ትምህርቲ ሓላፊ ምክትታልን ምርጋፅን ብቕዓት ትምህርቲ ኣቶ መዓሾ ገብረ ትንሳኤ ብወገኑ ተመረቕቲ ቀሲሞሞ ዘለዉ ትምህርቲ መጀመሪ ምዃኑ ተገንዚቦም ሞያዊ ዓቕሞም ብቐፃሊ ፃዕሪ እናማዕበሉ ኣብ መደባት ልምዓት ብተወፋይነት እጃሞም ከበርክቶ ኣዘኻኺሮም ኣብ መወዳእታ ብሉፅ ነጥቢ ዘምፅኡ ተመረቕቲ ካብ ፕረዚደንት ሃማደ ወይዘሮ ተኸኣ ተስፋ ሚካኤልን ካልኦት ሓለፍትን ሽልማት ተቐቢሎም ኣብ 1997 ንጥፈታታት ዝጀመረት ቤት ትምህርቲ ስነኪነት ሚሓባር ኣብ 25 ዙርያታት ብድምር 5321 ተምሃሮ ብዝተፈላለየ ዓውድታት ሞያ ከም ዘመረቐት ሰነዳታ የነፅር ኣብ ትሕቲ ሚኒስትር ትምህርቲ ዝእለያ 5 ናይ ቴክኒክ ሓንቲ ናይ ሕርሻ ሓንቲ ድማ ናይ ሙዚቃ ኣብያተ ትምህርቲ ሎም ዓመት ብድምር 295 ደቂ ኣንስትዮ ዝርከቦም 730 ተምሃሮ ከመርቓ ምዃንን እቲ ዝተረኽበ ሓበሬታ ኣፍሊጡ ኣብ ንኡስ ዘባጊ እንዳዓብ ሕጋዊ ንጥፈታት ንግድን ግቡእ ኣጠቓቕማ ፍቓድ ዋኒንን ዘተኮረ ርክብ ብ25 ሰነ ምስ ወነንቲ ትካላት ወሃብቲ ኣገልግሎት ተኻይዶም ሓላፊ ጨንፈር ንግድ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ መስዑዳ ሕመድ ኣብ ዝሃበቶ መግለፂ ነጋዶ ብመምርሒታት ንግድ ተማእዚዞም ዝነጥፉ ካብ ዘየድሊ መቕፃዕትን ክሳራን ከም ዝድሕኑ ብምጥቃስ ዘይምሕዳስ ፍቓድ ዋኒን ብዘይፍቓድ ዋኒን ኣብ ንግዳዊ ንጥፈት ምውሳእ ከምኡውን ኣብ ዘይተፈቕደልካ ንጥፈት ምንጣፍ ብሕጊ ከም ዘሕትት ገሊጻ ሓላፊ ጨንፈር ምስና ኣቶ ዳዊት እምባያ ብግድኡ ህንፃዊ ንዋስ ዘፍርያ ትካላት ሕጋዊ መስርሕ ክኽተላ ኣብያተ ሕብስቲ ድማ ብቑዕን ጽፉፍን ቀረብ ከዳልዋ ብምዝኻር ቤት ጽሕፈት ሕግን ስርዓትን ምስ ምምሕዳር ንኡዞባ ብምትሕብባር ግቡእ ምክትታል ክገብርን ካብ ሕጊ ወፃየን ዝነጥፉ ስጉምቲ ክውሰደሎምን ከም ዝግባእ ኣነጺሮም ተሳተፍቲ ኣብ መወዳእታ ታሪክ ሃለኽቲ ዕቱብ ምቁፃር ክግበረሉ ነጋዶ ብጅምላ ንፅልን ኣብ ዝሽየጥ ሃለኽቲ ነገራት ሕጋዊ ኣገባብ ክኽተሉ ፅሬት ከባቢ ብግቡእ ክዕቀብ ከምኡውን ኣብያተ ሕብስቲ እኹሉን ዝተማልአን ጥረ ነገራት ዝረኽባሉ ባይታ ክናደ ዝብል ርእቶታት ኣቕሪቦም ሓላፊ ጨንፈር ንግድ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ መስዑድ ኣሕመድ ምስ ወነንቲ ትካላት ወሃብቲ ኣገልግሎት ሓውሲ ከተማ ጋሕቴላይ እውን ተመሳሳሊ ርክብ ከም ዘካየደት ወኪል ኤሪና ሓቢሮም ዋሕዲ ድቃስ ኣብ ፍራይነት ደቂ ሰብ ዓብዪ ፅልዋ ስለዘለዎ ዕቱብ ጥንቃቐ ክግበርን ድቃስ ዝኸልኡ ንጥፈታት ክውገዱን ሞያውያን ይመኽሮም ወኪል ኤሪና ኣብ ዞባዓን ሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ትሕዝቶኻ ይስዕብ
2: ኣብ ግዜ ድቃስ ዝበዝሐ ክፋል ስርዓት ኣካላት ካብ ዝነእሰ ዋህዮ ዝጅምር ሜታቦሊክ ህንፀት የካየድ እዚ መስርሕ ከዓ ስርዓት ምክልኻል ኣካላት መትንን ጭዋዳን ኣስከረንን ዳግማይ ፀዓቱ ክድልብ ይሕግዝ ከምኡ ውን ኣብ ብልሓዊ ዓቕሚ ኣእምሮና ኣገዳሲ ፅልዋ ኣለዎ ዋሕዲ ድቃስ ሕማማት ናይ ምፅዋር ዓቕሚ ወዲ ሰብ ከም ዘዳኽም ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማናኤል ገብረትንሳኤ ገሊጹ። ዋሕደን ብዝሕን ድቃስ ጠንቂ ዝተፈላለዩ ሕዱር ሕማማት ከም ሕማም ሽኮር፣ ሕማም ልቢ፣ ሕማማት ስርዓተ መፍረ፣ ምኽሳዕን ፀቕጥን ክኸውን ከም ዝኽእል ብሓበረ ዶክተር ኣማንኤል ምስ ብቓዓት ሃንጎል ስለ ዝተሓሓዝ እውን ኣብ ኣፍራይነት ዓብ ፅልዋ ከም ዝገብር ኣብርሑ። ንኣእምራውን ኣካላውን ረብሓታት ድቃስ ብዝምልከት ኣብ ዝሃቦ ሓበሬታ ናይ ምዝካርን ትኩርነትን ዓቕሚ ዘበርኽ ናይ ምምሃዝን ምምሃርን ንቕሓ ዘዕቢ ዝተጎድኡ ዋህዮታት ዝፅግን ሚዛን ዓቕን ሆርሞናት ኣብ ደም ዝሕሉ ጥዕና ልብን ስርዓተ ዙረት ደምን ዘመዓራሪ ከምኡ ውን ቅርፂ ኣካላትና ዝሕሉ ከም ዝኾነ ረዲኡ።
3: ኣብ ኣእምሮና ዘይተደልዩ ኬሚካላት ኣብ ሙሉእ መዓልቲ ክስርሑ ዝውዕሉ እውን ኣብ ግዜ ድቃስ እዮም ዝእለዩ። እዚ ኣብ ናይ ኣእምሮ ጥቕሚ ናይ ድቃስ ኣብ ኣእምሮ ክንርኢ ከለና ማለት እዩ። ኣብ ኣካላት እንተመፂና ቲ ፊዚካል ጥቕሚ ናይ ድቃስ ክንመፅእ ከለና ድማ ኣካላትና ንዓና ዝርዳኣናን ዘይርዳኣናን ፅገናታት ናይ ዝተፈላለዩ ዋህዮታት ቲሹታት ጨዋዳታት ኣብ ኣካላትና ዘጋጥሙ ኣብ መዓልታዊ ስራሕና ዘጋጥሙ ፀገማት ኣብ ግዜ ድቃስ ይፅገኑ ማለት እዩ። ካልእ ኣካልና እውን ፀዓት ንክዕቅብ ወይ ድማ ኤነርጂ ኮንዘርቬሽን ንብሎ ሓደ ሰብ ብዘይ ዕረፍቲ ንነዊሕ ሰዓታት ልዕሊ 24 ሰዓታት ክሰርሕ ወይ ከዓ ክነጥፍ ኣይክእልን እዩ። ስለዚ ሙሉእ መዓልቲ ክሰርሕ ውዒሉ ወይ ኣብ ስራሕ ውዒሉ ኣብ ግዜ ድቃስ ድማ ፀዓት ይዕቅብ ንዝተሓደሰ መዓልቲ ሓድሽ ሓይሉ ሒዙ ክቐርብ ድማ ይኽእሎ። ካልእ ስርዓት ምክልኻል ናይ ሕማማት ወይ ከዓ ኢሚዩን ሲስተም ናይ ኣካላትና እውን ኣብ ግዜ ድቃስ ዝያዳ ሓይሉ ይቐርብ ዝያዳ ይድልድል ማለት እዩ። ስለዚ ካብ ዝተፈላለዩ ሕማማት ንክንከላኸል እውን ድቃስ መሰረታዊ ስለ ዝኾነ ኣካላትና ከም ንድቅስ ይገብረና። ተወሳኺ ምምዕርራይ ወይ ከዓ ምስትኽኻል ናይ ስምዒታት ናይ ኣካላትና ዝተፈላለዩ ሆርሞናት ንስምዒታትና ዝፀልዉ ምስ ጭንቀትን ቅዛነትን ወይ ከዓ ናይ ሙድ ፀገማት ዝተኣሳሰሩ ሆርሞናት ኣብ ግዜ ድቃስ እዮም ዝመዓራረዩ ወይ ድማ ዝስተኻኸሉ። ስለዚ ድቃስ ንምምዕርራይ ናይ ዝተፈላለዩ ስምዒታት ናይ ኣካላትና እውን ይጠቕመና። እኹል ድቃስ ዘይረኽቡ ሰባት መብዛሕትኡ ግዜ ሓረቓት ስምዒታውያን ክኾኑ ይኽእሉ እዩ። እዚ ድማ እቲ ሆርሞን ብግቡእ ከይተመዓራረየ እቲ ንግሆ ስለ ዘርክቦም ማለት እዩ።
2: ግቡእ ሰዓታት ድቃስ ኣብ እዋን ለይቲ ብዕድመ ከም ዝፈላለ ዝጠቐሰ ዶክተር ኣማንኤል ካብ 20 ዓመት ንላዕሊ ዝርከቡ ካብ 7 ክሳብ 9 ሰዓታት ኣብ ክልል ዕድመ 13 ክሳብ 19 ዝርከቡ ካብ 8 ክሳብ 10 ሰዓታት ተምሃሮ ካብ 9 ክሳብ 12 ሰዓታት ህፃናትን ናፅላታትን ድማ ንልዕሊ 12 ሰዓታት ክድቅሱ ከም ዝግባእ ኣረዲኡ።
3: ቀዳማይ ጥቕሚ ናይ ድቃስ ኣብ ሓንጎል እዩ። ሓንጎል ናይ ደቂ ሰባት ከም ንፈልጦ መሰረታዊ ኣብ ዝተፈላለዩ ዓይነት ስራሕት ብቑዕ ሓንጎል ወይ ከዓ ብቑዕ ብቕዓት ናይ ሓንጎል ዘለዎ ሰብ ኣፍራይነቱ ላዕሊ እዩ ማለት እዩ፣ ኣብ ዝኾነ ሞያ ኣብ ዝኾነ ዓይነት ስራሕ። ስለዚ ቀዳማይ ጥቕሚ ናይ ድቃስ ኣብ ሓንጎል እዩ። ኣብ ሓንጎል ክንመፅእ ከለና ቀዳማይ ናይ ምዝካር ዓቕምና፣ ሓድሽ ነገር ናይ ምምሃር ክእለትና፣ ናይ ምምሃዝ ክእለትና ብርኡ እዩ ዝዓቢ ብኩል ድቃስ ምስ ንረክብ። ምክንያቱ እቶም ኬሚካላት ዓንተ ወይ ዝጠቐስናዮም ሙሉእ መዓልቲ ዝስርሑ ኬሚካላት ንንጥፈት ናይ ሓንጎልና ብርኡ እዮም ዘጉድልዎ። ስለዚ እኹል ድቃስ ምስ ረኸብካ እዞም ኬሚካላት ምስ ፀረዩ ናይ ምዝከር ዓቕምኻ፣ ናይ ምምሃር ዓቕምኻ፣ ናይ ምምሃዝ ዓቕምኻ ይውስኽ ማለት እዩ። ንሓድሽ መዓልቲ ከዓ ተዳልዩ ይቐርብ።
2: እቲ ድቅሰሉን እቲ ትንሳኣሉን ውሱን ሰዓታት ምፍላይ፣ ቅድሚ ምድቃስካ ፍኹስ ዝበለ ኣካላዊ ምንቅስቓስ ምዝውታር፣ ስክሪን ምውጋድ ከምኡ ውን ኣነቓቓሒ ባእታ ዘለዎ ምግብን መስተን ዘይምውሳድ ገለ ካብቶም ልዋም ለይቲ ዘለዎ ድቃስ ንምስትምቓር ዝሕግዙ ልምድታት ምዃኖም ገሊጹ። ወልፍን ድቃስን ምትእስሳር ከም ዘለዎ ዝሓበረ ዶክተር ኣማንኤል ዋሕዲ ድቃስ ዘለዎም ሰባት ወይ ዘይድቅሱ ሰባት ንወልፊ ክቃልዑ ዘሎ ዕድል ሰፊሕ ከም ዝኾነ፣ ምስ ወልፊ ዝነብሩ ሰባት ድማ ብስእነት ድቃስ ከም ዝሰቃዩ ብተወሳኺ ብርሂቡ።
3: እኹል ድቃስ ዘይረኸበ ሰብ ኣብታ ትቕፅል መዓልቲ ናይ ምምዝዛን ተኽእልኡ ሓበሬታ ናይ ምስስልሳል ተኽእልኡ ዝዋሕደ ይኸውን። ሓንጎል እውን ስለ ዝሰላቾ መበራበር ይደሊ። ምክንያት ነቲ ሓንጎል መነቃቕሒ ንግዜኡ መተዓሻሸቡ ማለት እዩ። ንኣብነት ዶፓሚን ንብሎ ሆርሞን ኣሎ ዘነቃቕሕ ወልፊ ናይ ሽጋራ ዘለዎም መስተ ዝሰትዩ ሰባት ዝኾነ ዓይነት ወልፊ ምጥላዕ ክኸውን ይኽእል። ነዚ ዶፓሚን ሆርሞን እዩ ዝውስኮ ማለት እዩ። እዚ ዶፓሚን ከዓ ንግዜኡ ስምዒት ትፈጥረልካ፣ ኣብ ሰናዊሒ ግዜ ግን ጥዕናዊ ፀገማት ኣለዎ። ስለዚ እኹል መጠን ድቃስ ዘይረክብ ሰብ ዶፓሚን ብብዝሒ ስለ ዝደሊ ናብ ወልፊ ዝተቃልዐ ይኸውን ማለት እዩ። ብኣንፃሩ ወልፊ ዘለዎም ሰባት ከዓ ሽጋራ እንተመፂና ካፌን ስቲሙላንት ዘለዎ ነገር እዩ። ከምቲ ዓንተ ወይ ልክዕ ናይ ቡን ዝጠቐስናዮ ነቲ ድቃስና የዳኽሞ። ቅድሚ ምድቃስና ሽጋራ ምትካኽ ጥዑም ድቃስ ንኸይን ድቅስ ክገብረና ይኽእል ማለት እዩ።
2: ድቃስ 4 ደረጃታት ዘለዎ መስርሕ ሕይወት ክኸውን ከሎ እቲ ቀዳማይ ደረጃ መሰጋገሪ ድቃስ ዝበሃል ንሓንጎልና ዘነቓቕሕ፣ እቲ ካልኣይ ፎኪስ ድቃስ ናይ ምዝካር ዓቕምና ዘዕቢ፣ እቲ ሳልሳይ ዓሚቕ ድቃስ ጥዕና ኣካላትናን ሕማማት ናይ ምፅዋር ዓቕምና ዝሕይል፣ እቲ ራብዓይ ድማ ንሓፈሻዊ ጥዕና ኣእምሮና ዝሕሉ ደረጃ ከም ዝኾነ ክኢላታት ይሕብሩ።
4: ከምቲ ንክንነብር ማይን መግብን ዘለና ብዙሕ ኣቓልቦ ዘይግበረሉ ድቃስ እውን ሙሉእ ጥዕና ክህልወናን ሰብነትና ዘለዩ ሓይሊ ክረክብን ዝኽእሎ ተፈጥሮዊ መስርሕ ናይ ሂወትና እዩ። በዚ እውን ናይ ድቃስ ግዜና ዕቱብን ኣገባብ ዝሓለወን ምግባር ዝዓዘዘ ጥቕማም ዘለዉ እዮም ሞያውያን ዝገልፁ። ምስ ሰኣላይ ሃብተ ገርግብሽ ተስፋ ማርያም ኣልማዝወሊ ገብርኤሌ ካብ ኣገልግሎት ዜና ዘብዓን ሰባ ከተማ ከረን

ዜና መስዋእቲ ገዲም ተጋዳላይ ጎይቶም ነጋሽ ሓጎስ ብ27 ሰነ ኣብ መበል 74 ዓመት ዕድሚኡ ብሕማም ተሰዊኡ ኣብ ወርሒ ጥሪ 1973 ዓ.ም ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተፀንበረ ተጋዳላይ ጎይቶም ኣብ ግዜ ሓርነታዊ ቓልሲ ኣብ ተዋጋኢ ሰራዊትን ማእከላይ ሕክምና ወድብን ድሕሪ ናጽነትካ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብዝተፈላለየ ጽፍሕታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስውእ ተጋዳላይ ጎይቶም በዓል ሓዳርን ኣቦ 3 ውሉዳትን እዮም ስነ ስርዓት ቀብሩ ድማ ሎሚ 28 ሰነ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሞም ሚኒስትሪ ዕዮን ማሕበራዊ ድሕነትን ብመስዋእቲ ገዲም ተጋዳላይ ጎይቶም ነጋሽ ሓጎስ ንዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቃልስቱን መሳርሕቱን ጽንዓት ይሃብኩም ይብል ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብኽብሪ ዕድመኩም ኣሜሪካን ኢራንን ብጉዳይ ምጥሓስ ስምምዕ ምቁራፅ ተኽሲ ሕድሕደን ይወቓቐሳ ምህላዋን ተገሊጾም ዝተሓበረ ክልቲኣተን ሃገራት ናብ ሎሚ 28 ሰነ ኣብ ዘውግሐ ለይቲ ተወሳኺ ምልውዋጥ መጥቃዕትታት ድሕሪ ምክያደን እዮም ኣሜሪካ ዘካየደቶ ደብዳብ መልሰ ግብሪ ናይቲ ኢራን ብመጻቢ ሆርሙዝ ዝተሓልፍ ንዝነበረት ባንዴራ ሲንጋፖር ሰቐለት ንግዳዊት መርከብ ዘካየደቶ መጥቃዕቲ ምዃን እያ ትገልጽ ዘላ ኣብዚ ድሕሪ ምፍራም ናይ ምርዳእ መዘክር ንኻልኣይ ግዜኡ ዝካየድ ዘሎ መጥቃዕቲ ኣሜሪካ ልዕሊ 10 ወተሃደራዊ ዕላማታት ኢራን ከም ዝደብደበት ገሊጻ ኣላ ሓለዋ ሰውራ ኢራን ብወገኑ ኣብ ባሕረይንን ኩዌትን ኣብ ልዕሊ ዝርከብ 8 ወተሃደራዊ ትካላት ኣሜሪካ ከቢድ ክሳራ ከም ዘውረደ ዝገለጾ መጥቃዕቲ ሚሳይላትን ድሮናትን ከም ዘካየደ ኣነጺሩሎም እዚ ሓድሽ ምዕባለታት እዚ ኩናት ብዘተ ንምዕራፍ ተጀሚሩ ዘሎ ዲፕሎማስያዊ ተበግሶ ኣብ ሓደጋ ከእትዎ ከም ዝኽእል እዩ ዝእመት ኣሜሪካን ኢራንን ነቲ ኩናት ብሰላም ንምዕራፍ ከም ተረዳድኣ ክግለጽ እኳ እንተጸንሐ ጠለባተን ብምልኣት ክትግበር ዘሎ ተኽእሎ ጸቢብ ምዃን እዮም ክኢላታት ዝጠቕሱ ሩስያን ህዝባዊት ሪፓብሊክ ቻይና ናብ ምብራቆ ባሕሪ ቻይና ሓባራዊ ልምምድ ሓይሊ ኣየር ኣካይደን ዕላማቲ ትማሊ 27 ሰነ ዝተኻየደ ልምምድ ዓቕሚ ሓይሊ ኣየረን ንምምዛንን ዘባው ጸጥታ ንምውሓስን ምዃኑ ኣፍሊጠን ኣለዋ ኣብዚ ንመበል 11 ግዜኡ ዝተኻየደ ስሩዕ ልምምድ ብርክት ዝበላ እስትራቴጂካውያን ነፈርቲ ከም ተሳተፋ ሚኒስትርታት ምክልኻል ክልቲኣትን ሃገራት ሓቢሮም እቲ ሓባራዊ ልምምድ ንጸጥታ ካልኦት ሃገራት ብኣሉታ ከም ዘይጸሉ ድማ ሩስያን ቻይናን ገሊጸን መንግስቲ ፊንላንድ ኣብ ግዛኣት ሃገሩ ኒኮሎሳዊ ኣጽዋር ኔቶ ክዋደድ ብወግዒ ኣፍቂዶም እቲ ኣጽዋር ግዳማዊ ተጻብኦ ንምግታእ ብቐንዱ ኸኣ ካብ ሩስያ ክመጽእ ንዝኽእል ጸጥታዊ ስግኣት ንምምካት ሓጋዚ ምዃኑ ፕረዚደንት እቲ ሃገር ኣሌክሳንደር ስታብ ገሊጾም እቲ ውሳነ ካብ ፈለማ ዝመጽእ ወርሒ ሓምለ ክትግበር ከም ጅምር ብምጥቃስ ከኣ ካልኦት ኣባላት ኖርዲክ ተመሳሳሊ ስጉምቲ ክወስዳ ጸዊዒሎም ፊንላንድ ዝወሰደቶ ስጉምቲ ቀጥታዊ ስግኣት ከም ዝፈጥረላ ዝጠቐሰት ሩስያ መልሰ ግብሪ ከም እትህበሉ ኣጠንቂቓላ ንሩስያ ንጎረባብታ ዝኾና ሃገራት ኖርዲክን ባልቲክን ኣብ ግዛኣተን ኒኮሎሳዊ ኣጽዋር ክዋደድ ምስ ዘፍቅዳ ኣብ ልዕልየን ስጉምቲ ክትወስድ ከም እትኽእል ክትእምት ምጽንሓት ዝከር እዮም ሩስያን ፊንላንድን ዘራኽበን ልዕሊ 1300 ኪሎ ሜትር መሬታዊ ዶብ ከም ዘለወን ከ ይጥቀስ ዜናታት ንምዛሙ ኣርስተ ዜና ክደግመልኩም መበል 16 ሻምፒዮን ቅድድም ብሽክለታ ኤርትራ 226 ብዓወት ተቀዳዳማይ ሚልኪያስ ማእከለ ተዛዚሙ ኣብ ከተማ ከረን ንግፍዕታት ገጻቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቐሪቦም ኣብ ንኡሶ ባጊንዳ ኣብ ሕጋዊ ንጥፈታት ንግድ ዘተኮረ ርክብ ምስ ወነንቲ ወሃብቲ ኣገልግሎት ትካላት ተኻይዶም ኣሜሪካን ኢራንን ብጉዳይ ምጥሓስ ስምምዕ ምቁራፅ ተኽሲ ሕድሕደን ይወቓቐሳ ምህላዋን ተገሊጾም

ሩስያን ህዝባዊት ሪፐብሊክ ቻይና ናብ ምብራቃዊ ባሕሪ ቻይና ሓባራዊ ልምምድ ሓይሊ ኣየር ኣካይደ። መንግስቲ ፊንላንድ ኣብ ግዛኣት ሃገሩ ኒኮሎሳዊ ኣፅዋር ኔቶ ክዋደድ ብወግዒ ኣፍቂጡ። ክቡራትን ክቡራንን ሓፈሻዊ ዜናታትና ኣብዚ ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

0: ሰላም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ፣ እዚ መደብ ቡያ ውድድር ታሪኻዊ ሓፈሻዊ ፍልጠት እዩ። ከም ኣካልን መቐፀልታን ናይቲ ወትሩ እነካይዶ ንጥፈታት ንሎሚ ከዓ ናይ ቀዳማይ መድረኽ ሳልሳይ ዙርያ ብምትሕብባር ኮርፖሬሽን ዘራእትን ጥሪትን ኤርትራን ሃማመተአ ናይ ነካይዶ ዘለና ኣብ ፕሮጀክት ሕርሻ ሓልሓለ ሓፈሻዊ ፍልጠት ክልተ ዙርያታት ቅድሚ ሕጂ ኣቕሪብናልኩም ነርና፣ ንሎሚ እውን ሳልሳይ ዙርያ ተራኺብና ኣለና እሞ ተወዳደርትና ናብ መድረኽ ክዕድሞም እየ። ኣስምሮም ፀጋይ ካብ ባርካ ካናሪስ፣ ሄኖክ ገብረ ማርያም ካብ ኣለቡ ወርክሾፕ፣ ጋይም ዓለም ካብ መኽዘን ምዝሕሓል፣ ኢሳያስ ደሳለ ካብ ስነ በቕሊ። ሕራይ ተወዳደርትና እንቋዕ ደሓን መጻኹም። ናብ ሕቶታትና ክንከይድ ቀዳማይ ተሓታቲ ኣስመሮም ፀጋይ ካብ ባርካ ካናሪስ እዩ። ኣስመሮም፣ ባርካ ካናሪስ ከም ትካል እቲ መዓስ ቆይሙ ንጥፈታቱ እንታይ ይመስል ተዓቕሚ ሰቡ ዝርግሒኡ እዚታት ቁሩብ ሓፈሻዊ ስእሊ እንታይ ትበልና?
1: ባርካ ካናሪ ኣቐዲሙ ነዊሕ ግዜ ዝወሰደ ትካል እዩ። ካብ ግዜ ጥልያን እውን እዳሰርሐ ዝመፀ ትካል ኮይኑ እናበለ ከዓ ስጋዕ እዚ ግዜ በፂሑ። መንግስቲ ኤርትራ ድማ ነቲ ጉዳይ ነቲ ዝግበር ዘሎ ትካል ዓብይ ንምግባር ድማ ኣብ 1997 ዓበይቲ ማሽነሪ ብምእታው ብዝበለፀን ብዝፀፈፈን ኣገባብ ነቲ ትካል ንክሰርሕ ዓበይቲ ማሽነሪታት ኣተኣታትሉ ማለት እዩ። ዘፍርዮ ፍርያት ድማ እስቃጥላ መግቢ እዩ ዝሰርሕ። ዝተፈላለዩ ዓይነት መግቢ ዝሰርሕ፣ ስጋ ክኸውን ይኽእል፣ ኣሕምልቲ ክኸውን ይኽእል፣ ጥረታት እውን ዝሰርሕ ማለት እዩ። እስትካል እዚ ድማ በብዚ ዝተፈላለየ ዓቕን ኣለዎ። ናይ 400 ኣለዎ፣ ናይ 240 ዓቕናት ስቃጥላታት እንዳሓተመ ፅፉፉን ዘፃረየ መግብን ፅቡቅ ዝኾነን ውፅኢቱ ከዓ ዝተረጋገፀን ብኳሊቲ ቸክ ዝኾነን መግቢ እንዳዳለዎ ድማ ስርሑ ይቅፅል ኣሎ ማለት እዩ።
0: ሕራይ ኣስመሮም ቀኒልና ናብ ሕቶና ክነብል ተዳሊካ ዲኻ? ፅቡቅ። ቅያዳ ልዓማ ወይ ጠቕላሊ መሪሕነት ናይ ኣየና ይርክብ ወይ ዋዕላ ውፅኢት እዩ ነይሩ? ሀ ዓንሰባ 1968፣ ለኣዶብሓ 1969፣ ሐ ዓረዳይብ 1968፣ መ ኣር 1971።

0: ለቡ ክበሃል ከሎስ ሓፈሻዊ መረዳእታና ንምዕባይ ስእሊ እንተትበና ፅቡቅ
1: ፅቡቅ ራይ ኣለቡ ወርክሾፕ ኣብ ጋሽ ባርካ ንዞባ ሃይኮታ ዝርከብ ኮይኑ ቀንዲ ስርዑ ከዓ ምስ መዳያት ሓልሓለ ብምሉእ ነዚ ዝምልከት ኣሚን ነዘን ጥሪት ፕላስ ንመጓዓዝያ ካልእ ነዘን ፖምፖታት ገለመ ፅገናታት ብዝተፈላለየ መዳያት ብፍላይ ከምዚ ዘመናዊ ኣሎ ብኡ ጌርካ ተሰኒኻ ተብሎ ኣገልግሎት ንህብ ንህቦ ኣገልግሎት ካ ዝበዝሕ ነገር ኢቨን ነዚ ገዛ ደው ኢሉሉ ዘሎ ብምሉእ ዕኑድ ሓፀውን ገለመለ ሲቪል ኢንጂነሪንግ ገለብሎ ምስ ወድዎም ናባና ብኣና ኣገልግሎት ዝሓልፍ ነገር ኣሎ ውፅኢት ሓፂንን ገለ ስለ ዝኾነ ንኡስ ክፍሊ ከዓ ናይ ውድወርክ ኣለና ሌዝሜሽን ዝበሃል ኣለና ፕላዝማ ካተር ብምሉእ ኢቨን ንመካይን ከዓ ትራንስፖርት ናይዚ ኮርፖሬሽን ብገለ ሓፈሻዊ ዘይኮነሲ ወላ መጠናዊ ዝኾነ ሰርቪስ ንህበን ካብ ቻሲ ሕብሪ ምልካይ ገለ መለ ዚ ዓይነቱ ብዙሕ ኣገልግሎት ክኾን ይኽእል እዩ ነቢና ንሱ
0: ራይ ይቐኒልና ሄኖክ ቀዳመይቲ ሕቶ ክንኣቱ ስርዓት ደርግ ኣብ 1985 ኣንጻር ህዝባዊ ግንባር ዝኣወጆ ወራር ብምንታይ ዝብል ቅፅል ስም ወይ መፀውዒ ይፍለጥ? ሀ ወፍሪ ቀይሕ ኮኸብ፣ ለ ሰላሕታ ወራር፣ ሐ ወፍሪ ባሕሪ ነጋሽ፣ መ ፕሮጀክት ራዛ።
1: ሰላሕታ ወራር
0: ኣይ መለሳን ጌጋ መልሲ ቁሩብ ግዜ ክትባ ነይረካ ሄኖክ ተሃዊኽካ። ስርዓት ደርግ ኣብ 1985 ናንጻር ህዝባዊ ግንባር ዝኣወጆ ወራር ብምንታይ ዝብል ቅፅል ስም ይፍለጥ ንዝብል ንባሕሪ ነጋሽ ወይ ሻምናይ ወራር ንብሎ ከዓ ንሕና ማለት እዩ። ጋይም ኣላይ ክንሰግር ካብ መኽዘን መዝዝሓል ጋይም ተዳሊኻ ዲኻ?
2: ተዳሊ ኣሎ።
0: እንታይ እዩ እቲ መኽዘን ምዝሓል ንጥፈታትኩም እንታይ ኢኹም ትገብሩ? ኣበይ ኣበይ እዩ ዘርግሒኡ? እዚታት ስእሊ እንተትበና
2: ያወ ዓዲ ጓዕዳት ኮልዱስተር ብዙሓት ኮልዱስተራት ሰለስተ ኣለዋና ኮልዱስተር ባይዘ ወይ ዓበይቲ ኮልዱስተር ወይ ኢንዳስትሪያል ንብለን ሰለስተ እየን ኣብዚ ሃገር፣ ሓንቲ ኣብ መሳወላትና፣ ሓንቲ ኣብ ዓዲ ጓዕዳት፣ ሓንቲ ከዓ ጋሽባርካ ኣለውላትና። ናይ ዓዲ ጓዕዳት 5,000 ቶን ይስከም ካፓሲቲ ማለት እዩ። መዝሓሊ መኽዘን ክንብል ከለና መግቢ ምስ መፀ እንተ ብዙሒ ፕሮዲስ ኮይኑ ግድን ክዕቀብ ክኽእል ኣለዎ። ዘይኮይኑ ክጓሓፍ ማለት እዩ። መግቢ እንተ ብብዝሒ ኣብ ዝፈርየሉ ኣብቲ ኮልዱስተር ዝሒሉ ንነዊሕ ግዜ ማለት ን3 ወርሒ 4 ወርሒ ክሳብ ዓመት ክፀንዕ ይኽእል። እዚ ኮልዱስተር እንታይ እዩ ዝዕቅብ? ውፅኢት ፀባ፣ ኣሕምልቲ፣ ፍረታት፣ ስጋ፣ ዓሳ እዩ ዝዕቅብ። ንሱ ከዓ እንታይ እዩ መጀመርታ ዓሳ ምስ መፀ 3 ሴክሽን ንሳ ኣለና 3 ሴክሽን ፋስት ፍሪዘር ዝበሃል ኣለና፣ ሎው ቴምፕሬቸር ዝበሃል ኣሎ፣ ሃይ ቴምፕሬቸር ዝበሃል ኣሎ። እዚ ሃይ ቴምፕሬቸር ንብሎ ንፍረታት ኣሕምልቲ ከምኡውን ውፅኢት ፀባ ዝዕቅብ እዩ። እቲ ፋስት ፍሪዘር ንብሎ ከዓ ቀጥታ ካብቲ ዓሳ ምስ መፀ ኣዝሒልካ ናፍቲ ሎው ቴምፕሬቸር ዝበሃል ዘሎ ዝዕቀበሉ ሴክሽን ኣብኡ ትዕቅቦ ማለት እዩ። ዕላሙኡ ግን እንታይ እዩ? መግቢ ንከይበላሾ እቲ ዝድለ ቴምፕሬቸር ሰት ጌርካ ንነዊሕ ግዜ ምዕቀብ ማለት እዩ። ሕጂ ኣብ ዓዲ ጓዕዳድ 5,000 ቶን ኢልና ኣብ ባፅዕ 10,000 ቶን ኣብ ኣለቡኻ 2,000 ቶን ካፓሲቲ ዘለዎ ኮልዱስተር ኣለና ማለት እዩ።
0: እዚና ንመስግን ጋዩ ዓብይ ክንድኡሲ ለሰንብል እዩ 10,000 ቶን ክትብል ከለኻስ
2: 10,000 ቶን ሓደ ቶን 10
0: ወሞስኮዩ
2: ገሪምትሪልዮን
0: ወላ ተክሓስቦ ፈቲና እንዲ ምምፃእ ምጭባጥ ኣብኒ ክንድኡ መዝሓሓለ ፍርጅ ኣሎ ኢልካ
2: ሕጂ ንምንታይ መስለካ እሱ እቲ ሎኬሽን ሳይት ናቱ ንሱዳን ደረቕ ወደብ እዩ እቲ ሳይት ናቱ ማለት እዩ። ካልፍቲ ባሕር ብሎ ንሰደድ ከላይ ዳዓለመ ሕጂ ጥራይ ደዚ ውሽጢ ዶይኮነስ እንተዳ ብብዝሒ ሃርቨስት ገይርና ወላ ኤክስፖርት ሕጂ እቲ ዕላማ ሰፊ ዕላማ እዩ። ተሓደ ካብዚ ማእከል እዩ ዘሎ ናብቲ ኤርፖርት ዘቐረበ እዩ ዘለና ሕጂ እቲ ዕላማ ስፍሕ ዝበለ ዕላማ እዩ ዘለዎ ማለት እዩ።
0: ሃራይ ምርጫ እዚኣ ጋይም ንቕያ ምድምሳስ እዝናደው 1988 ምስ ስርሒት ደን ቤንፉ ናይ ቬትናም ኣንጻር ፈረንሳ ኣብ 1954 ከም ኣመሳሲሉ ዝገለጸ ናይ ታሪክ ፀሓፍን ተመራማርን መን ይበሃል? ከ ሮይ ፒትመን፣ ለ ዳን ኮነል፣ ሐ ባሲል ደቪድሰን፣ መ

0: ብሰውራ ኤርትራ ህዝባዊ ግንባርን ተጋድሎ ሓርነትን ሓራ ኮይነን ነይረን ኢን እተን ኣብቲ ግዜ እቲ ኣብ ትሕቲ ጸላኢ ተሪፈን ዝነበራ ሓሙሽተ ከተማታት ክፋል ባፅዕ ባፅዕ ኩላ ኣይኮነትን ብኸፊል እሳ ጥራሕ ተሪፋ ባሮንቱ ኣደቀይሕ ኣስመራ ዓሰብ ከኣ ማለት እዩ ናብ ጋይም ክንሰግር ኢና ኣብዚ ናይ መክዘን መዝሓሊ እንታይ እዩ ኣብኡ ክዝሕሊ ኣቱ ካብ ውፅኢት ሕርሻ
1: ከምዚ ቀዲመ ዝበልክዎ ከምዚ ኣብቲ ሃይ ቴምፕሬቸር ዝበልናዮ ኣሕምልትን ፀባን ውፅኢት ፀባን ከም በዓል ፎርማጆ ዕቀብ ምክንያቱ እሱ ሃይ ቴምፕሬቸር ኢልና ነርና ሃይ ቴምፕሬቸር ካብ ዜሮ ንላዕሊ ዘሎ ክሳብ 4 ዲግሪ እዩ ዝዕቀብ ኣብቲ ፋስ ፍሪዘር ዝበልክዎ ከዓ መጀመርታ ክመፅእ ከሎ ሂት ስለ ዘለዎ እቲ ስጋዲ ወይ ዓሳ ንብሎ መጀመርታ ኣብቲ ፋስ ፍሪዘር ደሪቑ ናብቲ መክዘን ዝበሃል ወይ ከዓ ሎው ቴምፕሬቸር ክሳብ 18 ነገቲቭ ዲግሪ ሴንቲግሬድ ኣብ ኢና ሰት ንገብሮ ካልእ ዓዲ ጓዕዳድ ጎኒ ጎኒ እቲ ስራሕት ትምህርቲ እውን የካይዲ ሓድሽ ዝተመደበ ኣባል ንሰለስተ ወርሒ ቅድሚ ናብቲ ስራሕ ምዳቡ ብጉጅለ ምስ መፀ ናይ ሰለስተ ወርሒ ትሬኒንግ ተዋሂቡ ብዛዕባ እቲ ኢንዱስትሪ ዳቱ ካልእ እውን ንሱ ጥራይ ዘይኮነ ካልእ እውን ኣብዚ ኤር ኮንዲሽን እዚ ዶሞስቲክ ንብሎ ከም በዓል ፍሪጅ እውን ኣብኡ ይስራሕ እዩ ወርክሾፕ እውን ኣለና ናይ ሜታል ኣለዎ ንእስ ዝበለ ከምኡ ውን ውድ እውን ኣለና ማለት እዩ ብኣቕምና ነቲ ትካል ዘገልግል ኣብኡ ይስራሕ ካልእ ብሙሉእ እንተን መዛሓሊ ዝበሃላ ኣብዚ ኮርፖሬሽን ቱሪዝም ዘረኣትን ዘለዋ ከዓ ኣብ ትሕቲ ትናትና ዓዲ ጓዕዳድ ዝበሃል ካብኡ እናተዋፈረ እዩ መንተይን ዝገብሮ ወይ ከዓ ዝፅጉኖ ማለት እዩ
0: ሕራይ ጋይም ፅቡቕ ናብ ካልአይቲ ሕቶና ክንኣቱ ኣብ ታሪክ ብረታዊ ቃልሲ ህዝቢ ኤርትራ ህዝባዊ ግንባር ካብ ኣፍ ደገ ኣስመራን ከበሳታት ኤርትራን ናብ ሳሕል ዘካየዶ ብእስትራቴጂካዊ ምዝላቕ ዝፍለጥ መዓስ ዓመተ ምህረት ነይሩ ምክንያት ናይ ዝኸ እንታይ ነይሩ ግለፅያ እታ ግዜኻ ተጠቒምካ ህዲ ኢልካ
1: 1978 ስትራቴጂክ ሪትሪት ነይሩ እሱ ከዓ እንታይ እዩ ነይሩ ኣብቲ ሽዑ ግዜ ካብ ሶቪየት ዓብዪ ሓገዝ ረኺቡ ነይሩ እዩ ደርጊ ኣብ 78 ሕጂ ህዝቢ ንምድሓን ተባሂሉ ክልተ ስጉሚ ንድሕሪት ሓደ ንቕድሚት እናገበርካ ነቲ ህዝቢ ንምድሓን ኣብ ዝተናውሐ ግዜ ከዓ ናፅነት ንምውፃእ ተባሂሉ ንህዝቢ ንምድሓን ተባሂሉ እቲ ሳይ ነይሩ ናይ ሶቪየት ከዓ ሓገዝ ስለ ዝነበረ ከቢድ እዩ ነይሩ ማለት እዩ ፕላስ ከዓ እዚ ናይ ሳሊና ዝነበረ እውን ቀሊል ኣይነበረን እቲ ባሕሪ እውን ሰዲዶምሎም ነይሮም እዮም ካብቲ ማይ ኣብቲ ሳሊና እዚ እዩ ነይሩ እቲ ክሳይ
0: ሙሉእ መልሲ እዩ ካብዚኣ ንላዕሊ ናብ ኢሳያስ ክንሰግር ኣብዚ ናይ ስነ ብቕሊ ኢሳያስ በቲ ናይ ውሽጣዊ ዓቕሚ ናይቲ ኮርፖሬሽን ወይ እውን ብሓፈሽ ኣብዚ ሃገር ብዘሎ ውሽጣዊ ዓቕሚ ምርምር ሓልሓለ ኣሎ ብዓብኡ ናይ ሚኒስትሪ ሕርሻ ኣብ ውሽጡኹም ከ እዚ ናይ ምድቓል ዝተመርፀ ዘርኢ ኣብ ምልላይን ምቕራብን ኣብ መፅናዕትታት ኣብ ምፍራይ እንታይ ንጥፈታት ትገብሩ
2: ሕዋ ኣለና ኣብ ዝተፈላለዩ ቦታና ኣብነት ከም በዓል ሓልሓለ ዝማይ መዘውር ኣብ ካልእ ቦታታትን ኣለና ንኡስ ንኡስ ዝኾነ ናይ ምድቓልን ምሩፅ ዝኾነ ዓሌታትን ሰለክት ንገብረሉ ኣገባባት ኣለና
0: ኣሎ ውሽጣዊ ዓቕምስ ኣሎ ትገብሮ ንጥፈታት ኣብ ሕቶና ክንከይድ መልሲ ህዲ ኢልካ ግዜኻ ተጠቒምካ መልሳ ኣብ 1960ታት ብታሓኤ ዝቆመ ዘበነ ክፍልታት ካብ ተመክሮ ቃልሲ ኣየንቲ ኣፍሪቃዊት ሃገር ፅልዋ ዝነበሮ እዩ ካሕቶ ምድጋሚ የድልየካ ድዩ ሰሚዕኻ ንለሃምሽ
2: ሃገረ ሩዋንዳ
0: ተጠቐመላታ ግዜ

0: Do Afrika.
1: ኣብ ስሳታት ብተሓየ ንዝቆመ ዘበነ ክፍልታት ካብ ተመክሮ ኣየንቲ ኣፍሪቃዊት ሃገር ተወሲዱ ንዝብል ኣልጀርያ እዩ እቲ መልሲ። ናብ ኣስመሮም ክንምለስ፣ እዚ መስርሕ ምዕሻግ ምስ ኣካየድኩም ናብ ተገልገልቲ ተጠቀምቲ ምስ በፅሐ ብድሕሪኡ እውን እቲ ብቕዓቱ ብኸመይ እንዳዓቀንኩምዎ ትኸዱ ንኽኡ ግድን ኣፃሪኹም እንዲኹም ክስብልዎ ብድሕሪኡ እውን ኣብቲ ዕዳጋ ከሉ ድዩ ኣብቶም ተጠቀምቲ ምስ በፅሐ?
2: መሰረቱ ኣብ ተገልጋሊ ምስ በፅሐ እቲ ግብረ መልሲ
1: ንምባል ይልከዓ
2: እቲ ግብረ መልሲ ዝዕግብ እዩ። መጀመርቱ እቲ ብዓፈሽ እቲ ዝግበር መግቢ ምድላው ነቲ ዓንዲ ሕጎ ዓንዲ ሕቆ ዝኾነ እዚ ሃገር ሰራዊትና ማለት ዝኩሉ ዝካየድ ዘሎ ቀንዲ ናብ እዩ እቲ ቀንዲ መግቢ ነዳልዎ ማለት እዩ። ምክንያቱ ምስቲ ኩሉ ንጥፈታቱ ብቀረባ ክሰርሖ የ ከይበልካ ከፊትካ ጥራይ ክትምገቦ ስለ ትኽእል ኩሉ ነገራቱ ዘማልአ ስለ ዝኾነ ማለት እዩ። ካብኡ ሓሊፉ እትሪኦ ያ ትግብረ መልሲ ትግብረ መልሲ በይንታይ ያ ትሪኦ እንዳሕር ዳይልካኒ ብዓብዩ ልዕናሲ ከምዚ እዚ ንገብሮ ዘለና ንገዛ ርሱ ታሪክ እዩ። እዚ ታሪክ እዚ እንታይ እዩ? ብኸመይ መፂና ከመይ ኮይና ኣለና? ስለዚ ኣብቲ ስራሕ እውን ተርኣርኢካዮ ነቲ ዓንዲ ሕቆ ዝኾነ ነዚ ሃገር ዝኾነ ሰራዊት ትገብሮ ስለ ዘለካ ተጠንቂቕካ ብዝግባእ ኩሉ ነገሮ ዘማልአ ዝኾነ ነገር ፅልዋ ዘይብሉ ብቁልጡፍ ድማ ክምገቦ ብዝኽእል መገዲ ጌርና ኣፃሽፍና ኢና ዝገብሮ ምፅራያት ድማ ገና ቅድሚ ምብፅሕ ጥራይ ዘይኮነስ ገና ከሎ እውን ኣፃሪናዮ ቸክ ጌርና ኢና ብላባራቶሪ ኩሉ ነገር ተገይሩሉ እዩ ዝኸይድ ማለት እዩ።
1: ራይ ኣስመሮም ይቐኒልና ናብ ሳልሰይቲ ሕቶ ክንከይድ፣ ሓደ ካብቶም ብተጋደልቲ ህዝባዊ ግንባር ኣብ 1982 ዝተሃንፀ ንዓበይቲ ፅርግያታት ሓሊበትን ዓራርብን ዘራኽብ ዝነበረ 12 ኪሎ ሜትር ዝንውሓቱ ፅርግያ እንታይ ተባሂሉ ይፅዋዕ? ምርጫ ኣለካ፣ ሀ ሸንኮለት፣ ለ ሕሽክብ፣ ሐ ብድሆ፣ መ ሓርነት።

0: ጸጋ ብቶ
1: ሙሉ መልሲ ናብ ሄኖክ ንሰግር እዚ ዓንተ ወይ እውን ትንክፋ ቢልካ ለይ እንደካ ሄኖካ ብዘይካ ውሽጡኹም ኣብቲ ኣለቡይ እቲ ወርክሾፕ ካብ ኮርፖሬሽን ዘራእትን ጥሪትን ወፃኢ ማለት እየ ኣብ ተመሳሳሊ ኣብ ናይ ሕርሻ ንጥፈታት ንዘብሉ ቴክኒካላዊ ምኽሪ ድዩ ኣገልግሎት ድዩ ወይ እውን ብሓፈሽኡ እቲ ናይ ስራሕ ምንባብኩም እንታይ ይመስል ክፈልጥ ንደሎ
2: ፅቡቅ ከም ዝበልካ እቲ ከባቢ ናይ ሕርሻ ቦታ እዩ ስለዚ ገባራት ሓረሶት ኣለዉ ብትራክተር ተቢሎም ናይ ግሊ ዘብለዉ ንዖም ምስ ተተባላሽየን ምስ ቶርኒ ምትሓዝ ዘለዎ ተኮይኑ ናይ ቶርኒ ኣገልግሎት ንህቦም ካልእ እውን ብዓረብያ ገሊኦም ዝክጥቀሙ ንማይ ንምውሳድ ማይ ምውራድ ገለ መለ ኣብኡ ተተሲሩ እውን ዓረብያ ናይቶም ህዝቢ ማለት እዩ ካብቲ ኮርፖሬሽን ወፃኢ ንዖም እውን ኣገልግሎት ናይ ምልሓም ናይ ካልእ ሰርቪስ ምግባር እውን ንገብር ኢና ካብ ኮርፖሬሽን ወፃኢ እውን ካልኦት መካይን ናይ ምክልኻል ኣለዋ ሕብሪ ምልካይ ዘድልየን ኣገልግሎት ምቕያር ናይ ሳፕሮቻሲ ቻስ ዘይኮነ ሳፕሮቻሲ ቦዲ ሕብሪ ምልካይ ገለ መለካ ንነጥፍ ምስ ንሕግዝ ማለት እዩ ካብ ኮርፖሬሽን ወፃኢ
1: ቀኒኤልና ናብ ሳልሰይቲ ሕቶ ምርጫ እንዳ ሄኖክ ኣብ ግንቦት 24991 ድሕሪ ምሕራር መላእ ሃገር ሰራዊት ህዝባዊ ግንባር ኣስመራ ክኣቱ እንከሎ ብጠቕላላ ኣስታት ክንደይ ሰራዊት ደርግ ብዘይ ቅድመ ኩነት ተማሪኹ ሀ ልዕሊ 70,000 ለ ልዕሊ 65,000 ሐ ልዕሊ 100,000 መ ልዕሊ 90,000

0: ላለ ተስዓሽ ማ
1: አይ መለሳን ሐጂዚ ትግምት ይቶ እንበር ሽዑሲ ብመዕራብ በዚ ደቡብ ፈሐፋሕ እንዲ ነይሩ ዝባው ግንባር ግን ቶም ዝሓዞም ቶም ዕቂቡን ዓዶም ዘፋንዎም ወላ ሽዑ ጥራሕ ዘይኮነስ ክሳብ ብድሕሪ እዩ ዝነበረ እዩ ተሓፈሻዊ ቁፅሪ እዩ ተወሲዱ እምበር ብደቂቃ ኣይኮነን ልዕሊ 100,000 እዩ ምክንያቱ ዝርከቡ ኣብ ኢትዮጵያ ዝነበረ ዓቕሚ ኣብዚ ከም ዝነበረ ብድሓር ብከመይ ተጋሂዱ ታሪክ ወላ ክትረኽ ከሎ ናይ መካናይዝ ድዩ ወላ ካልእ ዓቕሚ ናይ ህዝባዊ ግንባር ምስ ወያነ እንዳኸዱ ከሎ ወላ ሓንቲ ብዙሕ ታሽማ ኣይነበረን ኣብዚ ከም ዝነበረ እዩ ዘርእካ እቲ ዝርከቡ ዓቕሞ ኣብዚ ከዓ ኩሉ ነይሩ ብከምኡ እዩ 100,000 ተባሂሉ ዘሎ ኣይረኸብካያን ናብ ጋይም ክንሰግር

0: ኣብዚ ናይ መኽዘን መዝሓል ምስ ኣተወ ንክንደይ እዋን ፀኒሒ እዩ እቲ ንሰደድ ድዩ ወይ እውን ናብቲ ዝቕፅል መስርሒ ዝኸይድ ምሳኹም ስ ክንደይ እዋን ይፀንሕቲ ክዝሓል ዝኣት ኣሕምልቲ ድዩ ወይ ዝትብሎ ፀናሕካቲ ምሳኹም ትጥቀምሉ
1: መዝሓሊግዜ
0: ኣለዉ ድዩ ክንደይ ኹም ትሕዙ ትዕቁቡ ፀፅንሑ
1: ሕጂ ከምቲ ካስተመር ዝደለ ዮ ማለት እዩ ሕጂ ንዕቁቦ ዘለና ስጋ ናይ ዛራን ብሻን እዩ ዘሎ ብዝያዳተ ኣክቲቭ ዘሎ ማለት እዩ ሕጂ ሶም ኣብቲ ዝደለይዎ ንወርሒ ድዮም ደልዮሞ ንሰሙን እዚ ናይ ዛራ ኣብ ሰሙን እዮም ዝወስድዎ ናይ ብሻ ከዓ ኣብ ወርሒ እዩ ክሳብ ወርሒ ክልተ ወርሒ ሰለስተ ወርሒ ክግብር ክእል እዩ ከምቲ ዝደለይዎ ሶም ማለት እዩ
0: ከምቲ ምርጫ ናይቶም ተገልገልቲ እዩ ኣብኡ ዝምርኮስ ማለት
1: እዩ መኽዘን ስለ ዝኾነ ከዓ መዝሓሊ መኽዘን እቲ ሲስተም ራ እንዳገበረ እቲ ስጋ ከዓ እንዳዝሓለ ንኸይዱ ማለት እዩ
0: ሕራይ ጋይም ናብ ሳልሳይ ሕቶ ክንሰግር ኣብ ጥሪ 983 ብስዑድያ ዝተበገሰ ኣብ መንጎ እንዳ ሳበ ዓብደላ ዓጅብ ጉጅለታት ተጋድሎ ሓርነት ድሕሪ ፋሕ ምባላ ዝተፈጥራ ጉጅላታት ማለት እዩ ዝተኻየደ ኣንጻር ኤርትራን ብሓፈሽኡ ኣንጻር ህዝባዊ ግንባርን ኣንጻር ቃልሲ ህዝቢ ኤርትራን ዝቐንዐ ዕላማ ኣልቦ ስምምዕ ብእንታይ ተባሂሉ ይፍለጥ ሀ ቱኒስ ለ ጀዳ ሐ ካርቱም መ ገተብ
1: ምስ ገብራያትዓቶ
0: እቲ ምርጫ ሰሚዒካን ኣለኻ ኣብ ጥሪ 983 ተጋድሎ ሓርነ 81 ወፅያ ኢልና ምሽ ሽዑኡ ተጠርኒፋውን ክትቅፅላ ይከኣለት ኣብ ዝተፈላለየ ጉጅለታት እያ ተበታቲና እተን ጉጅለታት ከባ ክፍንጣሓ ዕድሚአን ኣብቂዐን ሽዑኡ ግን ከም ኣካል ናይቲ ምጥርናፈን ዳሓር ግን ዘይቀፀለ ኣብ መንጎ ሰለስተ ጉጅለታት ብሽምቲ ዝተኣከባሉ ከተማ ሓደ ስምምዕ ገይሮም ነይሮም እቲ ብቐንዶ እቲ ዕላምኡ ከዓ ኣንጻር ሰውራ ኣንጻር ህዝባዊ ግንባር ዝዓለመ ኪዳን እዩ ድፈሸለ ዩ ከዓ ቐልጢፉ ሽዑን ሽዑ
1: ጅዳ
0: ምሉእ መልሲ ናብ ኢሳያስ ክንሰግር ንኸይድ ኢሳያስ ኣብዚ ናይ በቕሊ ንሓረስቶት ተራ ሓረስቶት እንታይ ቴክኒካዊ ምኽርታት ትህብዎም መፅኦምስ ኣገልግሎት ህብዶ ይረኽቡዶ ካባኹም እንታይ ምስኦም ምስኦም ሓረስቶት ዘለኩም ናይ ስራሕ ቀጥታም ትእሳር እንታይ ምስል ኢሳያስ በቲ ናይ በቕሊ ስነ በቕሊ ኣገልግሎታት
2: ሓደ ብዓብዩ ምኽሪ ንህብ ኢና እቲ ንህቦም ምኽሪ ሓደ ሙሩፅ ዘርኢ ክጥቀምዎም ዘለዎም ንኣብነት ካልኣይ ኣብ ክንዲ ብፋሕ ዝበለ ብመስመር ክዘርኡ ከም ዘለዎም ውን ንምዕድ ኢና ሳልሳይ ኣብ ክንዲ ኣርቲፊሻል መዳበርያ ንብሎ እቲ ባህርያዊ ዝኾነ ድኩዒ ክጥቀሙ ዝሓሸ ምዃኑ ከዓ ማዕዳ ንህብ ኢና ማለት እዩ
0: ብሓፈሽኡ ሞያዊ ምክሪ ቀጥታስ ኣለኩም ናይ ስራሕ ዝምድና ፅቡቅ ኢሳያስ ኣብ 1970 ንቀያዳል ዓማ ወይ ጠቕላሊ መሪሕነት ብምቅዋም ደጎፍቲ ዝኾኑ ኣባላት ቤት ፅሕፈት ተጋድሎ ሓርነት ኤርትራ ሒዙ ኣብ ዑማን ርእስ ከተማ ዮርዳኖስ ኣኼባ ብምክያድ ኣምናል ዓማ ወይ እውን ጠቕላሊት መሪሕነት ጠቕላሊ ሰክሬታርያት ትበሃል ኣካል ወይ ውድብ ጉጅለ ክንብሎ ዝመስረተ መን እዩ ሀ መሓመድ ዑመር ዓብደላ ኣቡ ጥያራ ለ ሳልሕ እያይ ሐ ዑስማን ሳልሕ ሳበ መ እድሪስ መሓመድ ኣድም
2: ኣቡ ጥያራ
0: ጌጋ መልሲ እያ ኣባላት ቤት ፅሕፈት ተጋድሎ ሓርነት ኤርትራ ሒዙ ኣብ ዑማን ርእስ ከተማ ዮርዳኖስ ኣኼባ ብምክያድ ኣምናል ዓማ ወይ እውን ጠቕላሊት መሪሕነት ጠቕላሊ ሰክሬታርያት ትበሃል ኣካል ወይ ውድብ ጉጅለ ክንብሎ ዝመስረተ ዑስማን ሳልሕ ሳበ እዩ ኣስመሮም ናይ ራብዓይቲ መወዳእታ ሕቶካ ክንመፅእ ናይ መወዳእታ ራእይ ከምከም ኣባል ዝዓብዪ ኣፍራይ ዝዕቀን ፍርያት ኣብ ስራሕ ዝነብር ኮርፖሬሽን ምዃንካ ከም ውልቀ ሰብ ከም ውልቀ መንእሰይ ብመንጥር ናይ ሃገራዊ ኩነታት ኣዛሚድካሲ እንታይ ይረአየካ እንታይ ራእይ ተስፋታት ክትበና ትኽእል
3: ናይ ብሓቂ ማለት ሲ ከመስመሮም ከማይ ኣነ ክሪኦ ከለኹ ዓብዪ ረአዩ ዘለኒ ወይ ከዓ ዓብ ነገር ክኾን ከም ዝኽእል ተስፋ ገብር እዩ ማለት እዩ እዚ ድማ ሱቂ ኢለ ዘይኮነስ ንገዛ ርእሰይ ብኣመፃፃኢ ማለት እዩ መጀመ

0: ብርታውን ረአ ስለ ዘለዎት መንግስቲ ዓበይቲ መድረኻት እንዳፈጠረ ናብ ዝለዓለ ደረጃ ንክንበፅሕ ዝገበረና እዩ። መጀመርታ ቴክኒካል ስኩል ግራጁዌት የረ ከቲተ ከም ብሓድሽ ከዓ ነጥብ ምፅኤ ማይነፋ ግራጁዌት የረ እዚ ረአይ ናይቲ መንግስቲ እዩ ኣብ ልዕለይ ዘውፅኦ ነገር ማለት እዩ። ስለዚ እዚ ኣይኮነን ካልእ ነገር ክገብር ዝኽእል ከም ዘሎ መሪሕነት ከም ዘሎ ድማ ብልክዕ ይኣምነሉ ማለት እዩ። ንስለ ዘረባ ዘይኮነ ድማ ኣብ ተግባር እውን ከይተረፈ ብዙሕ ዓበይቲ ነገራት ንገብር ኣለና ኢና ዘይክረአ ክእል እዩ። ፀበብቲ ሽግራትና ከም ዓብ ነገራት ርኢና ብዙሕ ነገራት ክነምፅእ ንኽእል ንኸውን፣ ግን ብዓብ ንሪኦ ክንሪኦ ከለና ልክዕ ከምዚ እስኻ ንበል ንውልድካ እንታይ ካ ተሓስበሎም ኣብ ዓብ ደረጃ ክበፅሕ ዓብኒ ነገራት ክግብር ወይ ከዓ በፅሖ ኢካ ተስፋትህቦም ወይ ከዓ ተምህሮም ማለት እዩ። መንግስትና ልክዕ ከም ምዃኑ እየ ዝኣምነሉ ብግብሪ ከዓ ንሰርሓሉ ስለ ዘለና ካባይ እውን ብነፍሰይ ካብ ነፍሰይ ተበጊሰሙ ከም ዝበልኩካ ስለ ዝኾንኩ ፅቡቅ ተስፋ እዩ ዘለኒ።
1: ራብዒቲ ሕቶ ናይ መወዳእታ ንትሽዓተ ዓመታት መመላእታ ኣብ ግንባር ናቕፋ ዓስኪሩ ዝነበረ እዝናደው ብበርቃዊ መጥቃዕቲ ህዝባዊ ግንባር ኣብ ውሽጢ 48 ሰዓታት ዝተደምሰሰሉን ሰለስተ ሶቪየታውያን ኣማኽርቲ ዝተማረኽሉን ከተማ ፋዕበት ድማ ሓራ ዝወፀትሉን ዕለት ወርሕን ዓመተ ምህረት ንጠቐስ።
0: ዓመተ ምህረት 1988 ወርሒ መጋቢት ወርሒ መጋቢት ወርሕን ዓመተ ምህረት እንደ
1: ወርሕን ዓመተ ምህረትን ቢሉሉ ዕረብ ዕለት ጥራሕ ተሪፋኒ ካለዋ ኣብዛ ግዜ ተጠቕመላ
0: ዕለት 22
1: ጆሃ ኣኺላ እታ ግዜ ሰለስተ ነጥቢ ሂቦም ካለዉ ናብ ሄኖክ ራብዒትን ናይ መወዳእታ ንሕቶ ያ ሄኖክ። ኣብ ቀዳማይ ውድባዊ ጉባኤ ህዝባዊ ሓይልታት ሓርነት ኤርትራ ብ1977 ካብ ዝተመሓላለፉ ውሳኔታት ክልተ ጥቐስ። እቲ ውሳኔታት ብዙሕ እንድዩ እተን ክልተ እቶም ኣገደስቲ ኢና ንዛረብ ዘለና።
2: ቀዳሜይቲ ህዝባዊ ግንባር ካብ ህዝባዊ ሓይልታት ታቢሉ ናብ ህዝባዊ ግንባር ዝብል ትሽም ተቐይሩ ጭርሖ ኣወት ንሓፋሽ ዝብል ባንዴራታት ባንዴራ ከዓ እታ ዘላ ሕጂ ናታ ቴማ ናይ ምውፃእ ተኽእሎ እታ ዘላ ማለት እዮ ንጥቀሰላ ኣቢሉ
1: ሙሉእ መልሲ መሊሱ ኣሎ። ኣብ ቀዳማይ ውድባዊ ጉባኤ ህዝባዊ ግንባር 77 ካብ ዝተመሓላለፉ ኣገደስቲ ውሳኔታት ክልተ ጥቐስ ዝብል ናይ ውድብ ባንዴራን ኣርማን ክህሉ ጭርሖ ውድብ ዓወት ንሓፋሽ ክኸውን ተነዲፉ ዝነበረ ፕሮግራምን ሃገራዊ ዲሞክራሲያዊ ፕሮግራም ከም ብሓድሽ ክፀዲቁ ስም ውድብ ከዓ እቲ ህዝባዊ ሓይልታት ዝነበረ ናብ ህዝባዊ ግንባር ንክቕየር ጋይም ናብ ራብዒቲ ሕቶ ክንከይድ ስርዓት ደርግ ብ12 ግንቦት 1988 ሕነ ስዕረት እዝናደው ኣብ ልዕሊ 400 ንጹሃን ሰላማውያን ዜጋታት ጃምላዊ ህልቂት ዝፈጸመሉ ዓዲ
2: ሽዕብ
1: ሙሉእ መልሲ። ናይ መወዳእታ ሕቶ ከዓ ናይ ዛ ሕጂ መድረኽ ከዓ ናይ መወዳእታ ሓታታ ኢኻ ናይ መወዳእታ ራእይ በቲ ናትካ ብፍላይ ዓውደ ናይ ሲሰነ ቡቕሊ ናይ ቡቕሊ ናይ ኮርፖሬሽን ጥሪትን ዘራእትን ብፍሉይ ብሓፈሽ ቋታ ናይ ሃገር እንታይ ክኸውን ትምነ ከም ሞያዊ ኣብ ሰነ ቡቕሊ ኤርትራሲ እንታይ ክትከውን እንታይ ትሰኣለካ እንታይ ትብህግ?
3: ንዓና ዝኣክል እኹል ፍርያት ረኺብና ምንጪ ናይ ወፃኢ ሸርፊ ዝኾነ ና ገንዘብ ንእትወሉ ክሳብ ዚ ክየ ክኸይድ ደልዮ ትናና ዓላማ ማለት እዩ።
1: ናብ ራብዒቲ ሕቶ ክንከይድ ኣብ እዋን እስትራቴጂካዊ ምዝላቕ ህዝባዊ ግንባር ንደርግ ከቢድ ክሳራታት ዘውረደሉ ኩናት ጥቐስ።

0: ኩናት ዓንሰባ?
1: አቤት።
0: ኩናት ዓንሰባ?
2: አይ በለስካን ኣብ እዋን ስትራቴጂካዊ ምዝላቅ ህዝባዊ ግንባር ንደርግ ኣብቲ ዝጠዕሞ ከቢድ ክሳራ እናውረደ እዩ። ክሳብቲ ናይ መወዳእታ ማዕልቦ ደጀን ንእሳሓል ከይዱ ኣብዚ ከቢድ ምርብራብ ውግእ ዒላ በርዐድ ድሓር ከዓ ማዕሚደ ከም ኣብነት ይጥቀስ ማለት እዩ። ስለዚ ኣብ እዋን ስትራቴጂዊ ምዝላቅ ህዝባዊ ግንባር ንደርግ ከቢድ ክሳራታት ካብ ዝውረደሉ ኩናታት ክንጠቅስ ተኮይልና ማዕሚደን ዒላ በርዕድን እዩ። ኣይ መለስካያን ኢሳያስ ዝኸበርኩም ተኸታተልትና እዚ ክትከታተልዎ ዝፀናሕኩም ብምውህሃድ ኮርፖሬሽን ዘራእትን ጥሪትን ኤርትራ ከምኡውን ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ኣብ ፕሮጀክት ሕርሻ ሓለሓለ ክነካይዱ ዝፀናሕና ናይ ቀዳማይ መድረኽ ሳልሳይ ዙርያ ውድድር እዩ።

ኣብ ቀደም እዋን ደጉዖት ናብ ከበሳ ኤርትራ ብምምጻፍ እናሓንሳ ስጉርፎኦ ቕርሺ እናሓንሳ ጥሪትን ንብረትን ብምርሳይ እቲ ዝኸፍአ ግና ኣንስተሓዳር እሞ ዘይወለዳ እንተሃልም ክብረን ንምድፋር ኣብ ዝመጹሉ እዋን ህዝቢ ኣንጻር ደጉዖት ገጢሙ ክብሩን ዓዱን ከም ዘሕፈረ እተዘንቱ ሓጻር ሙዚቃዊ

0: ዝዓድመ ዓዲ ዝባብዕ ነራ ዓዲ ዓለወኛ ሽምድልድል ነሮምናና ዳኛ እንዘርግ መፁ ኮናዕና ሰበይቲ ዝወዙ ከለዋና ወያ ቆፅሊ ቆፅልን ዓድና ሽምድልድል ናባኹምያ ኮይና ኣታ ዝዓድና ኩላ ተስታይ ኮይና ኣታ ዝዓድና ኩላ ተስታይ ኮይና ኩላ ተስታይ ኮይና
1: ፍድዎ ነዚ ነዝ በዓለገ ኣነ ውሽጢ ገዛ

ክንወፍር ድረና ለቢስና እንክንኣቱ ኣምዕት ሰጓሲስና ምስ ተጓዖት ገጢምና ስዒርና ድርብ ጋማ ዓወት ተዓዚምና

0: Ui.
1: Bruh.

No way! No way!

0: Here's Ronaldo!
1: Everybody gets in the air.

0: ባህልን ከዓ ምስኡ ከዓ ተታሒዙ ዝፍጠር ነገር ኣሎ። ኣብ ከባቢና ክብለክ ከለዉና ብከለር ኣብ ከባቢና እንታይ ዓይነት ከለር ብብዝሒ ንርኢ ኣብ ባህርያትና ሱ ዝፈጥሮ ነገራት ከ እንታይ ይመስል ገፊሕ እዩ። ንሳይንቲስት ይኹን ወላ ንፍልስፍና ዝገብሩ ሰባት እዮም ነቶም ኣርቲስት ስቲል ከምዚ ምናልባት ነቶም ፊዚክስ ቅሩብ ክስታይ ይገብሮም ይኸውን እምበር ኣብቲ ካልእ ግን ስቲል ኣካታይ ዓይነት እዩ። ምክንያቱም ወላ ብባህልና እውን ዝተፈላለየ ባህሊ ዘሎ ሕብረተሰብ ዝተፈላለየ ዓይነት ናይ ከለራት ተረጓጎማ ክህልዎ ይኽእል እዩ። ኣብ ገለገለ ሃገራት ፃዕዳ ሕብሪ ይፍራሕ እዩ። ናይ ሞት፣ ናይ መልኣከ ሞት፣ ናይ ገለ መልአ ገለ መግለፂ ክኸውን ይኽእል እዩ። ኣብ ገለ ሕብረተሰብ ከዓ ፃዕዳ ሕብሪ ንፅህና፣ ናይ ፅሬት፣ ናይ ፅቡእ ነገር መግለፂ ክኸውን ይኽእል እዩ። ቀይሕ ሕብሪ ውዑይ ምስ ምዃኑ ናይ ሓደጋ ምልክት ገለ መልእ ኮይኑ ይስማዓካ እዩ። ብገለ ኣጋጣሚ እቲ ሬድ ካርፔት ይግበር እቲ ልዕልና ክብረት እቲ ሎያሊቲ ዝበሃል ነገር ንምግላፅ ከዓ ቀይሕ ካርቤት ገሌ ትጥቀም። ሕጂ ዝተፈላለየ ነገራት ኣለዎ፣ ግን ንዕኡ ንፋለጠሉ እምበርስ ንፈላለዩ ከለር ብዙሕ ትርጉም ኣለዎ። ገፊሕ እዩ።
1: ኣገዳስነቶም ክሕርታት ኣብ ሂወትና ከመይ ይመስሉ? ሓደ ወ ሓንቲ ካልእ ሕብርታት ዘይዝተማቐል ወይ ዘይዕዘብ ሰብን መዓልታዊ ሂወቱ ብሕብርታት ዝተኸበን እንታይ ፍልያ ኣለዎ ትብል? ኣገዳስነቶም ሕብርታት ኣብ ሂወትና ማለት ክንደዮ
0: ገለገለ ንኣብነት ቤት ትምህርቲ ዝገብሮ ከለርስ ትርጉም ዘለዎ ክኸውን ኣለዎ ንተምሃሮ እንታይ ዓይነት ነገር ክህልዎም ይኽእል እዩ። ኣብ ሕክምና ዘሎ ከለር እንታይ ዓይነት እዩ፣ ሓካይም እንታይ ይኽደኑ ገለስ በጣም ሳይንቲፊክ እዩ። እቲ ዝፈጥረልና ምስ ረኣናዮ ዝፈጥረልና ስምዒት ስለ ዝኾነ ማለት እዩ። ሕጂ ንዕኡ እዩ መስለኒ እቲ ሕብረተሰብ ትሰርሖ ኢኻ ተሰሪሑ ዝመፅ ሞት ናይ ከለር ሓሳባት ሽዑ ሰብ ይለማመዶ ኣብ ስምዒቱ ዝፈጥረሉ ነገራት ከዓ ክህሉ ይኽእል እዩ።
1: ኣብነት ከም ዝበልከዮ ኣብ ሕክምናታት መብዛሕትኡ ግዜ ንዕዘቦ ሕብሪ ህስስ ዝበለ ቀጠልያ፣ ፍኹስ ዝበለ ቀጠልያ ሕብሪ ኣሎ። ናብ ባዕሎም ሓካዮም ዝለብስዎ ብፍላይ ኣብ ክፍሊ መጥባሕቲ ኣትዮም ዝለብስዎ ህስስ ዝበለ ቀጠልያ
0: ትሪንኩሊቲ ይፈጥረልካ። ህድኣት ርግኣት ዝፈጥር ከለር ኣለዎ እጂ ኮነ ተባሂሉ ዝተገብረ እዩ። እሱ እጂ ተሓሲቡሉ ብዕላማ ዝግበር ነገር እዩ። ተምሃሮ ቀይሕ ከለር ጥራይ ክትኸድኖም እንትኾንካስ ክላስሩም እንታይ ከመይ ክኸውን እዩ? ምክንያቱም ቀይሕ ከለር ሲ ኣነቃቃሒ ዓይነት ሙድ ኣለዎ። ከምቲ ኣንቶ እዩ ዝነግሮ ተዝተሓተ ክስታይ እዩ። ዌቭ ለንግዝ ዘለዋ ከለር ቫዮሌት እንታይ ወይና ወይና እሳ ሕጂ ዝተሓተ ወይ ብለንግ ዘለዋ ከለር እያ። እሳ ኣብ ነዊሕ ግዜ ኣብ ሓንቲ ሩም ለኽልኪ ኣብኣ ነዊሕ ኮፍ እንተልክሲ ናይ ዲፕሬሽን ናይ ክፀቕጠካ ዝኽእል ዓይነት ነገር ኣለዎ። ሶ ከለር ሙድ ዝፈጥሮ ነገር ኣሎ፣ ስፔስ ይፈጥር እዩ። ኣብ ፃዕዳ ሩም ከዓ ሰለስተ ብክልተ እንተኮይና ፃዕዳ ሕብሪ እንተለኸያ ሲ ትግዝገፊሕ ኮይኑ ይስማዓካ። ካልእ ሄቪ ከለር እንተለኺኸኻ ከተፅቦ ትኽእል እያ። ፊዚካሊ እዚ ኩሉ ነገር ቦትኡ ተቀይሩ ኣይኮነን። ኣርባዕተ ስኩዌር ሜትር ሲ ተፈላለየ ከለር ለኺኸያ ሲ እቲ ትፈጥሮ ነገር እያ። ብሓንጎልካ እምበር እታ ኣቐና ሲ እሳ እያ ኣይትቕየርን እኮ እያ። ስለዚ እቲ ናይ ከለር ሓይሊ ብብዙሕ ነገር ኤክስፐሪመንት ትገብሮ ትኽእል እያ ማለት እዩ።

0: قال لها خمزي حلف حلف يلو خمزي أنا وابرا قال لها حبرة سناي إرترا قال زلون كبعثات قال لها السنكا هم زيادة خاصة مقرن كيلة مالتي قن بزتفلي ملكة أقرار وين قريبا إكزاكت اللي خمتك ناي رياليزم سئلي قال أيكون عن قن كان مزغونا يرد أكايو بحاد قزيها حاد ዘመናዊ ዓይነት ኣሰራርሓ ወይ ዘመናዊ ቅዲ ከም ዘለዎ ከዓ ይርዳእካ እዩ ሕጂ ቀሊል ነገር መስል ንክትሪዮ ግን ዕምቆት ከዓ ትረክበሉ ኣብ ገለ ይኣቱ ኣብ ገለ ከዓ ዝወፅእ ዓይነት ነገራት ኣስተውዒለ ማለት እዩ
1: ከምኡ ኣርት ብኣርቲ እዩ ንታሽም ትኾን ዝነቕቕሕ ብኣርቲስት ማለት እዩ ሕጂ ኣነ ብነፍሰይ ካብዚ ብዙሕ ነገር ኢካ ትመሃር ሓደ ንክትሰርሕ የነቓቕሓካ እዩ ሓደ ኣርት ኤግዚቢሽን ክመፅእ ከሎ ብበዝሒ ኣርቲስት ገለ ትነቓቕሕ ኢኻ ማለት እዩ እንታይ ኣለዉ ከባቢኻ እንታይ ይስራሕ ኣለዎ ስኻ ከፍ ክስራሕ ኣለካ ምስኡ ተመክሮታት ትለዋወጥ ኢኻ እቲ ናይ ኤግዚቢሽን ባይታሲ ንኹም ፈጥረልካ እዩ ማለት እዩ ብድሕሪ እቲ ኤግዚቢሽን እውን እቲ ከም ኣርቲስት ሓኪምና ዲስካሽን ወይ ከምዚ ክሪቲክ ንብሎ ዲስካሽን ነገር ንገብር ኢና ንሱ ንባዕል ኣሎ ካልኣይ ኩላትካ ቶም ኣርቲስት እውን ኣብታ ኢቨንት ብሰሙኑ ስለ ትራኸብ ብዙሕ ተመክሮታት ገለ ብሞባይል ሒዙ መፅእ ገለ ለውጥታት ኣሎ ማለት እዩ እታ ኣርቲስት ዝሰርሖ ፀንሐን እስኻ ዝሰርሖ ፀንሐ ካብ ገዛ ስትድዮ እውን መራኸቢ ኮይኑካ ዲስካስ ትገብር ማለት እዩ ብዓብዪ ከዓ ንዝበሉ ኢንስፓይሬሽን ንኾነካ እዩ ወላ ቀደም መንእስያት ከለና ክንጅምር ከለና ገለ ዕብ ድብሉ ኣርቲስት ክገብሩ ከለዉ ድሕርቲ ኤግዚቢሽን ከድካ ካንቫስ ናይ ምዝርጋሕ ሕብሪ ገለገት ሄድካ ንምሸቱ ማለት እዩ ናይ ምስራሕ ልምዛት ነርና ነወላ ንባዕለይ እዚ ሕጂ ካብቲ ዝዓበየ ናይ ምንቕቃሕ ዝገብረልካ እዩ ሕጂ እዚ ኣብቶም ንኣሹት ከዓ ዝያደ ከምኡ ይፈጥር ማለት እዩ ብዙሓት ከምዚ ምስራእ እዩ ድሕር ፅቡቕ ኤግዚቢሽን ኮይኑ ፅባሒቱ ስእሊ ጀሚርና ካንቫስ ገቲርና ሕብሪ ሃበና ዝብሉ ሰባት መንእስያት ብዙሕ ኢካ ሰምዕዎ እዚ ንባዕሉ ሓደ ኢንካሬጅመንት እዩ ማለት ሓደ ብልጫ ናይቲ ኤግዚቢሽን ምግባር እዩ ድሕርቲ ኤግዚቢሽን ጠፊእ ካብኡ መጠንቲ ኣርቲስት ከዓ ይጠፍእ እቲ ኮንዲሽን ጠፍእ ስራሕ ኣሎ ናይ ስራሕና ኣሎ ናይ ትፈልጥኒ ኣብዚ ግን ብዙሕ ነገር ኢኻ ትርኢ ማለት
2: እዩ ኣብ ገፃ ዘለዎ
3: ምስሊካ ዮብለካ ብደባ ሒዝካ ኣለካ ቤት መደባትና ክንፅበቅ ገፃ ኣይዶኖ ክሰርሒ

ኣነ ከም ኣርቲስት እንታይ ስከ ከምዚ ኣርት ምምልላ እዩ ምትሕብባ ኣይኮነን። ሕጂ ካብ ዘካርያ ኣነ ኩሉ ግዜ ዝመሃሮ ነገር ከም መምህረይ መጠን ግሉፅነት ኣለዎ። እዘን ናይ እዚኣ ናይ ሕጂ ኤግዚቢሽን ናይ ዘካርያ ካብተን ናይ ቅድሚ ሕጂ ቁሩብ ፍልይ ዝበለ ነገር ኣለዎን ተመሳሳልነት ከዓ ዘለዎን ኣለዋ። ሕጂ ካብቲ ናይ ቅድሚ ሕጂ ፍልይ ዘብሎ ነገር ወይ እቲ ሞራ ሕጂ እቲ ዘስተመቐርክዎ እቲ ናይ ከለር ሰል እቲ ናይ ምምራፅ ሕብርታት እቲ መረፃ ሕብርታት ዝተጠቐመሉ ዋላ እውን እቲ ኣቃወማ ወይ እቲ ኮምፖዚሽን መብዛሕትአን ከምዚ ንጎን ዝተዘርግሐ ነገራት ገለ ዘለዋ ንሰን ከምዚ ዝያዳ ከስተማቕረን ዝኽኣልኩ ዓይነት ስራሕን ኣብ

0: ሻውያን
1: ከራይ
0: ከምኡ ነቲ ርእሱ ኹን ይዕ እምበር ርእሱ ንዩ ዘይፍለጦ ክቡር ፕሬዚደንት ኢሳያስ ኣፈወርቂ
1: ተማም
0: ንኩሉ ማዓስከንደ ንዓኻ ሓይተይ ነትዘራኸበንኻ
1: ሽኩራን ኩሎም
0: ሰምዑሎም ቀደስታ ኢዳኻ ሽኩረን ክብሎም ፈቱ
1: ሕራይ ሽኩራን ሓቢብቲ ኣነ ኩሎም ሰምዑ ከለዉ ይቐኒየልና ሳብሪና
0: ዓፍዋን
1: መርሓባ ሓቢቢ ቻው ሕራይ እምበኣር ዝሃበርኩም ተዓዘብትና ቴሌፎን ደላትና ይመሲል ንፀኒሑ የብልናን ግን ምስለኒ ክሳብ ቴሌፎናትኩም ዝመፀና ናብዛ ቐፂላ ትስዕብ ደርፊ ይሃብለኩም ደርፊ ብቋንቋ ትግረ ናይ ድምፃዊ መንእሰይ ካልድ ያክትከውን ማለት እዩ ሓቢርና ክንሰምዓይና የብዶ ንሕና ክሽፋ ስልቕና እሳደር ሙሻሂዲን እቑን የብሉ ከተትግረ ልልፈና ንሻብ ካልድ ከሉና ንስማዓ ማዕባድ ውሓንርጃዕ በርዱ ከልኩም መዓና

0: ካብ ድምፃዊት ሰናይት ኣሚነ ናብ ቴሌፎናትኩም ዝሃበርኩም ተዓዘብትና ቴሌፎን መፅያትና ኣለ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ሄሎ ሓይስቲ ከመይ ትኾኒ?
0: ፅቡቅ አልሓምዱላ። መን ክብል?
1: ሰናይት ይበሃል። ሰናይት ተስፋ ሚካኤል።
0: ሕራይ ከመይ ውዒልክ ሰናይት?
1: እግዚኣብሔር ይመስገን ደሓኒና።
0: ፅቡቅ ሓቢብቲ ኣና። ትፈደሊ ቀፅሊ።
1: ሰላምታ ካብፅሕ ንወላዲተይ ኣቑባ ያሬድ
0: ሕራይ፣
1: ንበዓል ቤተይ ኣይናለም ገብሪ ዮሃንስ
0: ተማም፣
1: ከምኡውን እምባደርሆ ትርከብ ሓማተይ ስልናስ ምሕረት ኣብ
0: ሕራይ፣
1: ግን ንመሓዝተይ ኣቡ ደቢ ዝረከባ ፀጋ ፅጌላ ኑራ
0: ተማም፣
1: እግን ንኣሕዋተይ ኣማኒኤል ተስፋ ሚካኤል ዘራይ ተስፋ ሚካኤል
0: ሕራይ፣
1: እግን ስዊዘ ዝርከቡ ኣሕዋተይ ማለት እዩ ግርማይ ገብሪ ዮሃንስ፣ ሄኖክ ገብሪ ዮሃንስ፣ ዳህላክ ገብሪ ዮሃንስ፣ እንድ ሳሚ ገብሪ ዮሃንስ
0: ሕራይ፣
1: እግን ንመላ ህዝቢ ኤርትራን ክፍልታት
0: ሓይልታት ምክልኻል ኤርትራት
1: ንኩሎም ካልእ ከዓ ንሓትነይ ነጪ ያሬድ ዶጥዕና ህባ መነይ እግን ንዓኸ እውን ቡቅ ዩ ሶ ማች የቀኒየለይ
0: የቀኒየልና። ሽክረን ሰናይት ብጣዕሚ እየ ደመሲነክ መርሓባ። ሓራይ ባ ዝሃበርኩም ተዓዘብትና ሕጂ እውን ካብ ሃገርና ኤርትራ ውፅእ ኢልና ናይ እንግሊሽ ደርፊ ናቅሪብና ዘለና ማለት እዩ። ሓቢርና ክንሰማዓይና ክንምለሰኩም ኢና። ምሳና ፅንሑ።

0: ካብ ሕጂ እኒው እስኻትን ስርዓት ይኽን ምስ ጓልኪ ኣልጋስ ወልዳ ትኤል እልፋ ወልደላ ሰባት ይጎ ዓዳ ጣራ ክርስትያን ካብዛ መዓልቲ እዚኣ ንኣምን ተወልደ ብርሃን ዓድናኣምን
1: ሕብረተሰብ ኤርትራ መግዛእቲ ንምርሓቕ ህበብ ዝኽእሎ ተቓሊስ እዩ። ኣብ ዓድታት ይኹን ኣብ ከተማታት ዝነብር ዝነበረ ሰብ ብምስጢር ይወደብ ኣይወደብ ብዘየገድስ ብስድራ ደረጃ ይኹን ብውልቂ ዓብዪ ዕማም ይዓምም ነይሩ እዩ። ጽላት መግዛእቲ ስለ ዝነበሮ ይጐስጐስ ኣይጐስጐስ ቀዳማይ ስርሑ ጸላኢ ምልጋስ እዩ። እቲ ብስሩዕ ዝተወደበ ድማ ብዓብዩ ብዕላማ ይነጥፍ። ነባሪት ሰንበል ኣደይ እልፋ ወልደ ስላሴ ባሊጎ ሓንቲ ካብተን ንጡፋት ተሓባበርቲ ዝነበራ የን።
0: ጉልበተይ ከይበቕኩ ብርከይ እውን ብዒደ ከይበልኩ ንሃገረይ ኣገልግል ነይረ። ናይ ስሳታት ተምፃኩልካ ነዊሕ እዩ ርሑቕ እዩ። ኣብዛ ሰቐብ 77 ግና ስጋ ኣቐዘይፀበኒ ስጋ ንሞት ተሓቲተ። ስለምንታይ ንሃገረይ ንኣኹም ንደቀይ ከዓ ንነብሰይ ሕልናኻ ደርኸካ እዩ።
1: ኣብቲ ግዜ ካብ ኣስመራ ብሰንበልን ዳዕሮ ጳውሎስን ኣቢሎም ብዙሓት እዮም ናብ ታሓየን ህዝባዊ ሓይልታትን ዝስለፉ ነይሮም።
0: ሞፅኒ መቸም ኣደ ስደራያነ ድመፀ ተጋዳላይ ንመፀ ቆልዓ ኣሓብእ እሕፍብ ኣብዚ
2: ኣብ ሰንበል
0: ኣብዚ ወይ እመፁኒ ክተሰደስተ ኮይኑ መፁ ድኦም ትደፋእ ልመይ ደማ ስልዕ ብኾኑ እዛ ገዛ ኣሓብኦም ቀትሪ

0: Ah, bom, hasta hacer nadie en la busti. Esa había yo, mi chat, cuando cosu. Dice a tarro cuá, otro. Esto se gabber cuál lo, hant maat a gamra y baifad de tunkula maatu. Bati hin audeni. Nugu hanu a vetesh. Fetesh a javi un cuá, me mehdar. Me mehdar fetishua. Tabahidu. አልኩ ሰይብሎም እንታ አይደየም አብ ለውሳም እንለውጂ ፈትሽዋታል አንጂ ሀመጥየም ኳኳ ሀብዱ ተንኩ አቶ እንደው ሸልደርፊል እ ፈትናስከ ዋ እንታ አይደሊሁ ዋ ፈንጂ ለይሎም ናብ ገዛ ሄፍ እንጀሮኩ ዳይለየም ዋ ወይ
1: እንዳቤ ወልዶ ሩፋኤል ብስድራ ደረጃ የምሰርሑ ነይሮም ወይዘሮ እልፋን በዓል ቤተንን አልጋነሽ ጓሎም ተመሃራይ መስፍን ከይተረፈውን ኣብቲ መስርሕ ተሳተፈ
0: መስፍን ወደይ ተመሃራዩ ኣሰርተ ሓደይ ንጎን ጊዮም መፅኦም ኣትምሳ የይ ክፈትና ዘመ ዳለም ጠርኒ ዘመ ተካላፎም ኮማንዲስ ነበሩ መፁ እተው ይሄ ኣበሎ ወንበዴ መስፉን ዋ መስፉ እንዳ ወንበዴ ድዩ ዝላ ኣነይ እዛ መፅሓፍ ኣቐምጣ ብ ኣነይ መስፍን እናደሊና ዋ ኣነ መስፍን ለኩም ኣለኹ እስ መስፍን መስፍን መስፍን ወንበዴ ዋ እዚ መስፍን እዚ ወደይ ሓር እንደላሉ ብልዎ ኮማንዲስ እቱ ኢሉ ዋና ወንበዴ ዋና ወንበዴ መጥፎ መጥፎ ዋና አታ ተማራይ እንዲ ዋናው ወንበዴ መጽሔት ንካምቦ እንዳተወ መጽሔት ንበዓል ዘርአይ ዶ ንበዓል ክስተዶ ንበዓል ክስተዶ መጽሔት ሂብዎም እየ
2: ከምኡ ሰርሕ ነይሩ ድዩ
3: ኣደ
0: ወዲዳ መጽሔት ሂብዎም እዩ እዚ ቆልዓ ውይ እንዳልኩ ከይታሲሩ እሲ ደሞ እቶም ምስኡ ዝተኣስሩ ገዛውተና ሓደ ኣብርሃማ ሰረሰይ ሓደ ተኪኤ ዓንደ ሓደ ሰሎሞን ዮሃንስ ሓደ የማነ ተኸስተ ወዲ እንዳይ እዚኦም ብሓንሳ ተኣሲሮም እዚኦም ከዓ እዚኦም ከዓ እሱ ድመርሖም ነበረ ፀላይ ዘይገብሮ ነገር የለን
4: ሜዳታት ቀጣን መጓዓዝያ ዓገት መደበር ዕቁባት ምንጭሮ ናይ ደውዓት ፍቅር ገለ ሳድሬ
1: ንተመሃራይ መስፍን ወሰድዎ መጀመር ታፈርቶ እንደገና ግቢ ኣተዎ ምስ ብፆቱ ድማ ተቐጥቀጠ ኣብ ምርምራ ብዝተረኽበ ጭብጢ ኸዓ ንሞት ተፈርደ ሳላገለ ወገናት ግን ነገራት ቁሩብ ተቀያየረም
0: መስፍን ወደርፊኤል ንሞት ተፈሪዱ ንሞት ኢሎሞ ጓንዳ ኺዳ መረት ከይደፋፈው ሓደ እንድዕሉ ምፅ ኢሉ ንሕና ኣብ በረኻ ኣለና ምስኦም ከዓ ኣለና ኣጅኺትብከይ ኣይ እዚ ገይሮሞ ዘለዉ ከዓ ድሓን ኣፅኢሎም መስም ወደርፊኤል ንፅቡሒቱ ንጎ ኮበርቲ ሓጀ ከይደ ካብ ሞት ምሕረት ዝብል ከዓ ረኺበ ሃይል ኣምላኽ ጌታ ሰሚዕኒ በኺየ ካብ ሞት ምሕረት ግና ን

0: ሰንበል ቤት ፍርዲ ፅባሕ ክሓልፍ እንድዩ ናብ ቤት ፍርዲ ምፅ ሕራይ ቤት ፍርዲ ከይድና መስሞት ደርፊየ ካብ ሞት ምሕረት ገይሮም ልካዮም ሓሙሽተ ዓመት ማእሰርቲ ሓሙሽተ ዓመት ማእሰርቲ ካብኡ ድማ ሓሙሽተ ዓመት ምስ ወዳእካ ኣብ ደሳ ኣዲስ ኣበባ ኣለም ባቃስ ከይድ ኢኻ ዝብል ፍርዲ ተፈሪዱ። ነቲኦም ድማ ሳሰለስተ ዓመት ዳሓን እንቋዳ ካብታ ሞት ወፀ እምበር ዳሓን ካብዛ ምቕጥቃጥካ እንቋዕ ወፀ ኣምላኽ ፈርዘኢለ ንፅብሒቱ ንሰንበል ሕሊፎ ሞ ኣብ ሰንበል ነፅኦም እተምሳይ ነበራ ዴታቶም ንዕነበላ ኣብ ፍርዲ በፂሖም ኣለው ኢሎም ና ሞንዓና ይለየን ምሳይ ቀሪበን ደቀን ደልየን ተቐፂፁ ሻዕብያ ኣውፅያቶ ኣሕዋት ውፅኦም ሞ
1: መስፍንን ብፆቱን ዕድል ገይሮም ካብ ቤት ማእሰርቲ ሰንበል ኣብቲ ኣብ 1977 ዝተገብረ ስርሒት ወፁ። ስድራ ቤት እንዳቦይ ወልዶ ርፋኤል በዚ ኣይተዳህሉን። ብፍላይ ወይዘሮ እልፋን ኣልጋነሽ ጓልንን ስርሕን ቀጽላም
0: መሓሙድ መሓመድ ሰራሕተኛ እንዳ ሜለቲ ሰርሕ ዳሓር ፈስወኒ ዳገዛ መፅእ ጋዳዳ እየ ሰርሕ ከ እንዳ መሄደቲ ሂቶ ማሕሙድ ዘልኮ ዳሓን ደለኺ ወይ ዳሓን ኣለኹ እሞ ንዓበድእቶ ሕራይ ካኣቱ እንድ ጦርካሉ ኣፍ ደገ ሰላም በሎምበል ሰላም ሰላም ኢልዎም ሓወይ ኳዩ ካብ ኣዲስ ኣበባ መፅኡ ወርቂ ስንለዎ ከኩ እንዳኹ ክንዳኹም እዩ ዝኾኑ ፍሽኽ ፍሽኽ እንዳለ መቸ መፃእካ ብልዎ ሕጂ ካብ ኣየር ወሪደ ክዳውንቲ ንገለ መድኦም ናሕማሂሉ ካብ ኣየር ወሪደ ወንድማ መሽ መጡ እወ ሃር ብንቆል የሎም ኣብቲ ኣብ ተገ ገይረ ኣንባባ ገይረ
1: ምስጢራዊት ቓላሳይ ማሕሙድ መልእኽቲ ንኸብጽሕ ኩነታት ክፈልጥ እዩ ናብ ሰንበል ተንቀሳቒሱ ካብ ሕክምና ዝወፀ ናብ ሜዳ ዝኸይድ ንብረት ኣዳልዩ ነበረ። እዚ ብኸመይ ናብ ወይዘሮ እልፋ ክበጽሕ ከም ዝኽእል ድማ ዘተ እዩ።
0: እሞ ምንታይ ጌርካ ተምፅአኻ ታክሲ ገይረ እምበር ኣብ ተደገ ኮለኻ ቢቢቢቢ መብል ወይ ሓወይ መፅኡ ክብሎም እንድ ንሓርቲ ከይድ ከለካ ከዓ ተለካ ፅቡቅ ቁሩብ ገንዘብ ዝርዝር ዘይብለ ኮይነ ኢልካ ኣቦ ቢቢቢቢ ከምሳ ድበረ ከይዱ ቢቢቢምፅ ወማመንች መፅኡ እወይ መፅኡ እውይ ተቐበልዎ በርባሳ ተቐበልዎ ባ በርባሳ ሽሙ ትምሃራይ እሺ ብረቱ ኣቐምፅ ኣቢሉ ምንታደ ሂቡ ዘኽዘኹ እንዳደ ነቲ ቑሑት ተሰኪሞ ሞ ኣብዛ ገዛ እትዮሞን
2: መድሃኒት
0: ኣብዛ ገዛ እትዮሞ ሕጂ ዳ እሞ ሕጂ ተዓዊተ ኢሉኒ ንኣስከ ክትወስደኻ ግዜ ተረኸብኩ ወይ በለስከ ሕራይ ድሓን እንቋዳ ካብታ ከተማሲ ኣብ ገዛአ እንቋዕ ተኸውን ሕራይ ሓፈእቲ ክማ ቢና ኣዚኣ መሊኣ ከምዚኣ ኢና እንታይ ድኣዩ ርብዲ ብርዲ ብርዲ ለይቲ ኮበርታ ምናምን ደቀይ ንኣሕዋተይ ነቶም ጦር ሰዲ ተቐቢሎም ንብረት ናእትዮም ዋይ ሶ ኢሎም መቸም ሓንሳ እንድሕር ኣሚኖም ኸ እንጣጢዑ ጎዳኣሎም ገለ መለ ገብረሎም ኣቀባጥር ኣምንን ከዓ
2: ካብዚ ኸ ድሓር ብኸመይ ወፅኡ ወዚ
0: ኣብዚ እንዲ ብዛ ፍዘገዛ ማዕፀይ
2: ብኸመይ ወፅኡ ድሓር ድሓር ብኸመይ ወፅኢት መድሃኒት ካብዚ ካብዚ ገዛ
0: ኣበይ ከ ፀናሕ ዶ

0: ኣበይ ክወፅእ በየን ክወፅእ?
1: ብርክት ዝበለ ንብረት ሕክምና ኣብ ገዛ እንዳቦይ ወልዲ ርፋኤል ኣተወ እዮም። ኣብቲ ግዜ ድማ ኣብ ዝበዝሕ ከተማ ኣስመራ ጽዑጽዕ ፈታሽ ተጀመረ እዮም። ሰንበል እውን ተፈተሸት። ኣብ ጥቓ እንዳቦይ ወልዲ ርፋኤል ገዛ ወተሃድራት ኣምሓራ ስለ ዝነበሩ ግን ወተሃድራት እንከለዉስ ኣይድፈርን እዩ ብዝብል መረዳእታ ፈተሽቲ ንውሽጢ ገዛ ኣተውን። ይኹን እምበር ኣብቲ ስድራ ግን ዓብዪ ጸቕጢ ፈጠረ። ብለይቲ ኣብ ውሽጢ ኢኻንሸሎ ጐኒ ገዛ መሬት ፍሒሮም ከዓ ቀበርዎም።
0: ዘን ሓመድ ደግዲግና ከምዚ ኣደየላ ልቕልቕ ኣቢለ ኣብታ ልዕሊኣ ምራኽ ነርን ትምራኸ ኣሲረ እዮ ኣብታ ልዕሊኣ እቶም ሰሪሐ ብንኦም ወውፅእ ኣለዎ እብተን ሰሪሐ ኣብ ሰለስተ መዓልቶም መፅኦም በዝኣትዮምኒ ስል ኢ ወይ መንደይ ኻ ገስ እኒአ ኖ ዋ እንታይለኩም ለብዙዙ ንእንቲ ወንበዴ ውሸታም ወረ ኣለዎ ኣትዮም ሃሰሳሰስ ኢሉ ከም ገይሩ ነቲ እምኒ ኳ ሓብዳም ገይሩ እድዩ ጉድስም ዝወተትኸውን ገመለኝ እምኒ ኮይኑ ትምኢሉ እንጢንዎ ናብዚ መፅኡ ንኩሉ እንዳ ሓርጫ የድፍ እንዳ ሓደ የድፍ ሃሰሶ ኢሉ በዚያ ካወፅእዮም ኣይረኸቡን።
1: ብድሕሪ እዚ መሓሙድ ተታሕዘ ኣብ ቤት ማእሰርቲ ኣትዩ ከዓ ተቐጥቀጠ። ምስ መነመን ይራኸብ ከም ዝነበረ እውን ተሓተተም።
0: ድሓር እዮብ ኣሎ ኣብ ኣሜሪካ ኣሎ ወደይ ሰራሕተኛ መለቲ እንዳ መለቲ ይሰርሕ ነዲኻ ኢሎሞ ተጋደልቲ ማሕሙድ ንገዛኹም ከይረክብ ክብል ኣብታ ማእከል ናይ ግቢ ብስወርቲ ኣሎ ነጢሩ ወፅኡ እንዳምንደ እንዳምለብ ባር ኣቲ ፀኒሑ ነጊሮምሉ ኣብኣ ንዓኹም ኮ ንዓና ምራሕ እንዳረኸምጥዎ ከለዉ ወዲ ስወርቲ ሎ ዘንዲ ተሓዲጉ ዘሊል ክወፅእ ኣብኣ ከሎ ኣታ ፊት ናይ ግቢ ሂወቱ ንዓይከደን ክብል ሂወቱ ሂቡ ኣይ ወለደይ ኣይተወልደ ህፃን ክንዳኹም እዩ ዝኸውኑ ከምዚኣ ከምዚኣ ይድብል ኣብ ሰዊት ዕድሚኡ መፅኡ ዝወደይ ማሕቡት ፈሰዊ እዩ ንብረት ኣለብ ዝገዛ የለን ወላ ሓንቲ እየ ወደይ ኣሎ ኣይተጋዘልቲ እንድዮም መፅኦም ክነዲኻሲ ከይጠፋዕ ብገልእትኣብ ገልእት ውዮ በላ ኣታ የለን ኣታ ዘጥፈናይ ሰበይቲ የለን የለን የለን ኣመበደይታ እዩ ንሽተን ድዩ እንተሓዝቦ ዝወለ ገዛና ኸ ይብል።
1: ወይዘሮ ኣልፋ ብሞት ማሕሙድ መሓመድ ጓሃያ እቲ መድሃኒት ብኸመይ ክወፅእ ከም ዝኽእል ድማ ሓሰባ። ኣጋጣሚታት ዝፈጥሮ ዕድላት እናቋመታን ከለዋ
0: ሰብኣይ በዚኣ ሃልስ እንጨይቲ ፅዒኑ ዝኸይድ እታ ሰብኣይ ንዓሞ ናበይኻ ንፅላለ በይኒኻ ትኸይድ በዝ ገይረ ዓዱምሳ ገይረ ወይ ንዓ ይህከ ኣሎ ንዓሞ በጃኻ መርዓ ኣለኒ እሞ ኣቑሑት ስለ ዝኸበደኒ ሒዝካ ዶ ክከይድ ኢኻ ሓሙሽተ ቅልሽ ክበካየ ሕራይ በል ሕጂ ኣብኣንክሽኮሞ እየ ንስኻ ገነፍታያ ፅንሓን እኒው በቲኣ እንዳርፍአ ንብለ ኣሎ በታሕቲ ኣብ ፅናሕ ኮይዳ ኣድጉፅዒኑ ምዛ ጓለይ ተሸኪምና ሰብኣይ ቃ ፀኒሕና በል እንታይ ጠር ምስኣኒ ኣረቂ ዘይቲ እሞ ከይስበረካ ዝወደይ ኣብ ሕምብርቲ እትብ ዘለና እዞም ኩሎም ተጋደልቲ መሊኦም ማታ ገዛ ኣብቲ እንዳዛኛ በይን መፅኢክን ብሰንበል እዚ ኩሉ ንብረት በይን ኣትኹም ከ ከምዚ ገይረ ከምዚ ገይረ ከምዚ ገይረ ናይ መሓሙድ መሓመድ እዩ ሕድር ከይጠልም ነዚኣ ዒትክን እዛ ፍየር እዚኣ ክትጠፍእ ንስኻ ጠፍኢ እንዲዩ ፍየር እንዲስስ
1: ኣብ 1976 ኣብ ከተማ ኣስመራ ሓደ ዓብዪ ፍጻሜ ኣጋጠመ።

0: ቀትለት ከነልየልብሽ ቀታሊት ምስ ተሰወረት ድሕሪ ተሰርሒት ዝነበረ ተራናይ ወይዘሮ ኣልፋ
1: ለቲና ወልዓደም ነገር ኣባር ሊሊ በቲ ባር ሊሊ ምየወፁ መጃሕጃሕ ጥምት ኣብነዛ ዘለዎ ናብኡ ካብኡ ትመፀኒ እንዳ በኸት እንዳ ነብዐ ትመፅእ ዋ ኣታኹንኪ እብላ እባበ እንዳበየል ደርፊኤል ኣበላ ኣልፋ ትብለኒ ኣዲ ኣልፋ ኣንዶዋለ ማኪና ከኣላታ ፀቃዳ ክንዲካልኣያ ትኸውን ንኣክበልየ ተኦንክ ትረኺ ካበየ መፅኢ ክተኳ ኣነ ጉድየ ረኺበ በጃ ክውፅኒ ኣበይ ነብያት መብራህቱ ፈልጥያ ዶ ወርያ እምበረ ፈልጣን ንቡሹ ቀንፂላ ተሓዲራ ሕጂ መሓዛ ይ ክሞቶ ደምፂ እያ ኢሎምኒ ሕጂ መፂኦም ከምዚ ኣብ ከምዚ ድመሰለት እድፋ ወደ ህላሰል ክሒድ ሞ ከተጥፋ ኣክያን ዶቐረቀውለስ ቆልዑ ተፋንያ ተባሂሉ እንድዩ ዋይ በሊ ንዕሞ ሓቂ ክዲኺ ይብላ ኣነ ኣመንኩ ክንዘለኹ ሓብቲ ክንዴ ዓደም ነገር ጓልቀሽ ጓልቀሽ ወደ ገብርኤል ዶ ጓልቀሽ ሳይዶ ኣሓ እንድኾነ ኮይኑ ኣምዳኻ ኣሎ በሊ ኣይትብከይ ሞ ንዕና ኣብዛ እንዳኸዳና ምህረት እዊ ፅውዕን ድዮም ዘለዉ ኣትንኢ ኣልመንዮም ዘድሕርያም ይፅቀዮም ዘለዉ ኣይኮነን ሰብቲ ቐንፂኢሉሲ ብፅሩሑ ጎይና ኣለዉ ርኡ ክለዉ ዘድሕርኺ ኣበይ ከም ደእትኺ ንዓይንታይ ከም ዝገብር ኣበይ ንዛረብኩም ዘለና ምሳና ኣለዉ ንዕናይ ጥራሒ ኣብዛ እንዳኸዳና ሰለስተ ሻዕ ዜርና እያ ንዕበለ ሕጂ ንዕናይ እዞም ደቂ ርኢኽዮም ዶ ወ ፆሞም እዮም ገዲፈ እዮም ዘለኹ ዳሃር ከይድና እውይ ትመልስኒ እወ መልሰኪ ገዛ ከሞ ንዕናይ ኣብቲ መገዲ ተዝኢል እንታይ ኣትልኒ ገዲሕነካ ኣምላኽ እንትሰደልካ ኣቲ ጥንስ ዲኸ እብላ ጥንስሳ ኮንኩን ሓሚመይ ዓጥሚብ ከብዘይ ደሎ እሞ በዲ ኣነ እንዳጣስ ምኸደክ ዶ ወለኒ ናይ ሰለስተ ወስንቲ ኳላ ምልእታ ሓሪእተ ለክ ዶ ኣለኒ ወይ በዲ እታ ገዛ ኹም ክተርእኒ ኢኺ ንሱ ክትኽል ክብታ ገዛ ክትኣትዊ ኺ ኣርኢኒ ኣነ ተንግጥ ኣቢል ሓሪቅ ዘንጠስ ምስስከም ኣቢለ ኣይ ሓረስ ክንዲ ክክብደኪአ ክሕርሳ መፅአ ክብል እየ ኣለዉ እንዲው እንዲ ምባር ሰትዩ እስተዩ
0: ወይዘሮ ኣልፋ ተሓናጊጠን ናብ ትለቲና ትስርሓሉ ባርከዳ ካብ ዓዲ ጓለን ክሕርሳ ከም ዝመጻየን መሲለን ሓደ ወተሃደር ድማ ንለቲና ናብ ክፍለ ሃገር ክወስዳ ይዳሎ ነበረ ወይዘሮ ኣልፋ እውን ምስኦም ከዳም
1: ኣታ ድሓንዳ ሓዲርካ ኣስቅፅ እንደው ሃገርካ ዝወደ ኣስቅፅ ኣማርኛ ኮይነ ክእሎ ኮይነ ትም ዋይ ጠላይተ ተቐቢለ እዝጊኦ ማሕረና ክርስቶስ ምእንተ ማርያ ማሕረና ክርስቶስ ምእንተ ምክየ እዞም ኩሎም መላእኽ ዝፀውዐ እዮም ተደፊአ ዕጅብ ከይሮ ምእንተ ገብርኤል ማሕረ ገብርኤልና ዋይ ገብርኤል ቅልብናት ገብርኤል ቅልብናት ኣዎ ተስይ ስ ኣልዕልዮ ንፀላኺ ልብሶ ዝግበርኒ ተኸደኖ ወደ ተኸዲነዮ ኣምሓራ ኮይኑ ዝፀንሐ ትግራዋይ ኮይኑ ተኸዲነዮ ሰድያ ኣባ ሰድያ ኮፍ ኢለ እተን ሰዳ ኣብ ኣብታ ቦርታ ዝነበረ ከም ብጌራ እናታ ች ሰው ኮ ገደደች ከመይ ጌራ እሳ ይኮነትን መናጢስ ኣንቺ መናጢስ እሞ ኣነሲ ሎሚ የ መፅአ ካሕርሳየ መፅአ ቆልዓ ኣለዋ ኣብ ከብዳ እርግዝናት እንታይ እዩ ትደደም ዘኮ ፈልጥ እየ ኣስማኣኩ እንታይ ይብላ ኣለዉ ብላ ኣለ ጥንስድያ ብላ ኣሎ እወ ሕጂ እንዲ ካሕርሳ

0: ክፍሌ መቼ ትወልድ ወይ እንደ አምላኽ ትወለዳ አምላኽ ትበላ ሴት ናት ወንድ ትወልድ ወይ አምላኽ ዳሃባ አምላኽ ዳሃባ ዝወደይ አምላኽ ዳሃባ ጎንፎ ተብልዐኒ እንታይ ድምደጋደ ተብልና ሕጂ ግዒ ተንፋልካ ሕጂ ወንካን ኣናይ ምሳና ንዒ ውፅኢ ኣትዎም በደ ኣሳሲሉ ውፅኡ ኣምላኽ እንዲ ከውፅ ኣምላኽ እንዲ ውፅኡ ገብርኤል ብስራታዊ ወፂኢና ካብ ችግር ወፂኢና ገዛ መሊሸያ ትኽለይ ንገዛይ
1: ሓደ ግዜ ብሂል ወዲ ተኽሉ በዓል ቁሸትን ተስፉ ቀሺ ወልደ ስላሴ በዓል ፃዕዳ እምባን ናብ ቤተ ንመፁ ክብሮም ግደን ክብሮም ዕቁባ ስላሰን ዝበሃሉ ዳህይ ኣጥፊኦም ዝነበሩ ናብ ኤክስፖ ከኣት ከም ዝተረእዩ ሓበርወን ንኽብሮም ግደ ይፈልጦ እየን ኣበይ ናይ ኣንፈት ከም ዘለዉ እንተፈሊጦም ዕድል እንተረኸቡ ከውፅእዎም እዩ እቲ ሓሳብ
0: ማዩ ዘይበሃል ማይ ጢቕ እብል ለይትን ቀትርን በርቅኻ ማሕ ማሕ ማሕ ማሕ ብል ከይደቆስካ ሃዲረ ኣደይ ትድቅሲ ኢሉን ዘንቆልዑ እንታይ ክድቅሳ እንታይ ደቂ ሰሚዐ እሞ ኣሰይ ደደቂ ኣይፈልጥን ከይደ ትኺለ እንዳ ሓዳስ ዝብልዎ እታን እንዳ ባኒ ናብኡ ዘሎ ከፍቲ እንዳስተይ ኣሎ ሕጂ ባስተ ገለ መለስ ዝወጥሉ ኣቱም እንዳ ብዮ ደፊኤል ሓዳስ ዝብላ በዓልቲ ድኳን እያ ትዕድጉልና ነርኩም ሎምሲ እንታይ ዳ ጠፊእኩም ካብ ሶ እንዳምፅ ኮኑ ከመይ ለኸ ብላ ድሓን ኣላ እንታይ ዳ ኹም ክን ቆልዓ እንዲ ተኣሲርኒ ኣበይ እንድኢ ኣብዞ ኪስቦ ምናልባሽ ስኢነየ እሞ ኣብዞ ኪስቦ ዘሎ ካትት ዝሕተ ተረኸብኩ ወይ መቸም ኣነ ብዛ ድኳነይ ከለኹ ኣርባዕተ ዓበይቲ ሰባት ኣብ ክልተ ብ ክልተ ገይሮሞም ክልተ ቆልዑ ኣትዮም ኣለዉ መዓስ ትማል ንግሆ
1: ብኸምዚ እሱራት ናብ ኤክስፖ ከም ዝኣተዉ ኣረጋገጻ ብድሕሪ እዚ ኣበይ ናይ ኣንፈት ከም ዘለዉ ንምርኣይ ከ ምስታ በዓልቲ ድኳን ዘተያ እታ በዓልቲ ድኳን ድማ ምስ ሓንቲ ናይ ጽሬት ትሰርሕ ሰበይቲ ኣራኸበተን እታ ናይ ጽሬት ሰበይቲ ኸ እቶም እሱራት ቤናይ ኣንፈት ከም ዘለዉ ሓበሬታ ሃበት ኣጋጣሚ ካልአይታ ስለ ዘብኰረት ወይዘሮ እልፋ ልብሲ ናይታ ሰራሕተኛ ጽሬት ለቢሰን መኾስተራ ሒዘን ምስኣኸኣትዋ እውን ተሰማምዓ
0: ከይደ ደኒነ እንዳ ኾስተርኩ ስኮባ ገይረ ከምዚኣ እንዳግበርኩ ፅግዕ ኢላ ከምዚኣ ኢለ ወረቐት ክቦም ኢለ ነረ ንእሽተይ ነራ እዛ ወረት ኣብዛ ኢደ ጀረ ክብሮም ግደ ማባር ስላሴ ኣለና ኣለ ኣለና ኣለና ከይዳ ክስትርኩ ሰባቢለ ምስዓ ይ ኣደይ ረኸብክዮ ንርኢ የሎን ኣይረኸብክዎን ኣይረኸብክዎን እዛ ጓደይ ኣብኡ መለዉ ተኣሲሮም ጋሲ ጋሲ ኣብኡ ጋሲ በት ዘለዎሲ በት ኮይኖም ስ ጋሲ ጫፍ እዮም ጫፍ ጫፍ ምስተን በለስ ንኢድየማን ንሳቶም ምስመፅ ከለ ብሰንበድ ንኢድየማን ንፀጋም ከኣታ ማዓስከር ከኣነ ንሳቶም ከዓ በት ዘለዉ ተኣሚቑ ኮንቲነር ከዓ በታሓት ኣለዉ
1: ወይዘሮ እልፋ ሓበሬታ ኣብፅሓ ግን ሽዑ ናይ ምሸት ከዓ ድምፂ ተኩሲ ስለ ዝሰምዓ ከየውፅእዎም ቀዲሞም ረሽኖሞም ከይኮኑ ተጠራጠራ
0: ምድሪ ንፅቢሒት ፅሒ ምሰለለይ ብድድ ኢለ ብቐዳመይቲ ምእንቲ ክሪኦም ኣብዛ ኦቶው ዝተሰቂለ እታ ቀዳመይቲ ብማዕዶ ትርኢላ ከይብሉኒ ከምዚኣ ጌረን እዛ ማዕፆ ናይ ስታይ ከፊተ ከምዚ ዓይነ ተፀጊአ ከምዚ ዓይነ ርኦም ነታ ጉድጓ ተዋዕተት ንዓ ርኢ ኣ እንዳርኢኹ

0: ክልኹም ፊልስተይ ኦት ሓመት ተኾሚሩ ነበረ ጠፊኡ ጠፊኡ ኣብኡትዮሞም ኣነ ብኣብኡትዮሞም እየ ድብል እንድሕር ዘይ ወሰድዎም ኮይኖም ኣብ ኣለዉ እየ ድብል ኦታ ስሒት ኣባይ ደምተለኽያ እታ ሓንቲ ኣባያ ስሒት ከዓ ኣብ ኮፍ ኢላ ክተ ኣበይቲ ስሒት ኣለኸ ክንድኸላ ዝኸውን ሕጊ ተደልዒሎ ሞ
1: ከምዚ ለኣኹኺ ድሃ ይፍለጥ ዝበለኹ መፂኦም ክዶ ይመፁን
0: መፂኦም ንባ መፂኦምኒ ኣብ ኣለዉ ኢለ እዮም ተስፉ ተስፎ ዝቀሸሉ ደላሰ መፂኢኒ ኣብ ኣለዉ ኢለ እዮም ግዜ ይረኸቡ ንኾኑ ቤክኣት
2: ወይዘሮ ኣልፋ ትብዓት ዝነበረን ውፊት እየን ነይረን ተዛሪበንን ለሚነንን ዘስምዓ ናይ ምምስሳል ክእለት ዝነበረን ሕያወይትን ጽብቕትን ኣደየ ዝተፈላለየ ነገር ከጋጥመን ከሎ ድማ ብጥበብ ይወፅኦ ነበራ
0: ጦር ኣብ ኦረታ ፀንሓኒ ኣይፈልጠኒ ጥየቐኒ ኣንሰይቲ ንስቲ ንመን ንኣይ ዋ ታልካኒ ጥየቐለኒ በዝሉ ወታደራት እዚ ኩሉ ሰብ እንታይ ክገብራ ኢሉ ከምዚኣ ኢሉ ወይለየ ኸ ሕጂ እንታሃደንኩ በዛ ሽጉጥ ገይሩ ቀለኒ እዩ ኣብዚ ወታደራት ተኸይደ ከዓ ኩሎም ሓደ እዮም እንታይ ግበር ኣነ ደረገፅኩ ኣርገፂ ትኽኪልትነ ዝወቅኩ ኣርገፂ ከምዚ ኢሉ ፅውይ እብል ንዓና ሞተ ኣድጊ ከይድና ኣምላኽ ኣሎ ጥውይ ናብታ ኣጅብ ጥውይ ኣቢሉ እቲ ሓንቲ ማዕፆ ተዘበጣ ኣብያቶ እቲ ሓንቲ ማዕፆ ተዘበጣ ኣብያቶ ሳልሰይ ተኸፊታ ኣሉ
2: እቲ ወተሃደር ኣብታ ዝተኸፍተት ንእሽቶ ክፍሊ እያ ኣተወን ኣብኣ ክፀንሓ ሓቢሩ ነታ ማዕፁ ኸየግጠማ ንግዳም ወፀ ኣብኡ ኣብ ምግብና ትሰርሕ ሰበይቲ እናኣተዋን ከለዋ ትከታተለን ነበረት ቅልቅል ኢላ ምስ ኣዘራረበተን እቲ ዘጋጠመን ሓበርኣ ብድሕሪ እዚ እታ ሰራሕተኛ ሰበይቲ ካብኡ ንኽወፃ ኣማኸረተን
0: ንዕነ በላ ኣነ ንድያው ደቑርሶ ኮርዮየ ኸዘናጉዐየ ክሪኦም መቐድም ከይዳ እንዳጉዐ ትርኢት በለ እልፋ እልፋ ንዕነ ኮይዱ ላዕሊ ላዕሊ ዶ ይብሎ ላዕሊ ደገልጠም ፆም ብላ ኣሎ ስልጣን ኣብቲ ኣላ ታረኛ መሲልክ ምዘን ሕጊ ድወፃ ዘለዋ ታረኛታት ምስንታት ስልጣን ሒዝክን ቁሊሕ ከይበልክን ኪዳ ሞ ምስተንዲ ፍርማ ከዓ ፈርማ ትውደለ ፈልጠክኒ መን ከይብ ኣይብለክን እዩ ተቀያይሮም እዮም ምስንታት ስልጣን ሕየ መሰሲለ ወፅአ ወፃኩ ትኺደ ሽቋያት ብሹቅ ጌይረ ናይ ኣርባዕተ ብሰንበልከ ይረኽበኒ ኣርባዕተ ተሰቂለ ብጎዳይፍ ጌይረን ገዛያት እየ ኣምላኽ መስጊነ ንፅቢሒስ እንተኸትክወን ኣት ኣውዒልከና ንበር ኣምላኽ ይውዒልኩን ኣየባድ ገበረ እንታይ ኣንሰይትዮ ኣንሰይትዮ ኣበለኺ ማዕጦ ተሰይሩ ኣርማድዮ ተሰይሩ ዓረት ተሰይሩ ኩሉ ቁስ ተሰይሩ ኣንሰይትዮ ኒኒ ድራረይኒ እ ምንና ዝሊ ኒኒ ድራረይ ክብል ውዒዱ ኢሎም ስቕስቕ ኢሎም ሰቃ ኒ ድራረይ ድራረይ ካይልኒዮ ኒ ምንና ዝልን ንንንኒ ኣቑሑት ኩሉ ተሰይሩ ኣነ ከዓ ምፅኢለስ ንጉሆስ ወይ ተለያቲነት ገዛና ዝርኮ ኣስክጥ ጥረግ ጥረግ ኢልን ኣታ ኣድጊ ኣይረኸብካያ ንበል ከይተዓወስኩ ውዒለ ይፈልጥ ኒየዲኻ እድርባ ከይደ ባርባሮ ከይደ ደናጉል ከይደ እግሪ እግሮም እንታይ ልካ ቁፅልፀብ እንታይ ልካ ክእሰር
2: ኣብዚ ግዜ እዚ ጓል 86 ዓመት ኮይነን ዘለዋ ኣደ ኢልፋ

ኣብ ዝኾነ ስርሒት ሎሚ ብህይወት ዘየላ ኣልጋነሽ ጓልን ትሕግዘን ከም ዝነበረት የን ዘዕልላ። ኣብ ኤርትራ ሳላ ውህደት ሓፋሽን ውድብን ኩሉ ነገር ተሰጊሩ ተበግሶን ተወፋይነትን ውልቀ ሰባትን ጉጅለን ትርጉም ፈጢሩ ዝፀዓረ ስለ ዝዕወትካ እቲ ጻማ እንሆ ሎሚ ታሪኽ ኮይኑ ይዕለለሉ።

0: መብፆት ናይ ሎሚ ትምህርትና መቐፀልታ ናይቲ ሓፈሻዊ ፖለቲካዊ ትምህርትን ተጋደልቲ ዝብል ናይ ዛቐያሕ መፅሓፍ ድግማ
1: ይኸውንኣብዚ
0: ሓለፈ እንታይ ኢና ተማሂርና ነርና እስከ መሓመድ
2: ኣነ ሓፍዘ የበልኩ
0: ኣብ ካልእ ርእስና ክንከይድ እምበር ህዝቢ ኤርትራ ብደርባዊ ትሕዝቶ ገባሮ ሓረስቶት ሰበኽሳግም ሸቃሎን ንኡስ ብርጅዋን ማእኸላይ ብርጅዋን ዝቖመ ህዝቢ እዩ ዝምድና ህዝቢ ኤርትራ ኸ ኣብ ወለዶ ወይ ኣብ ዓሌት ምፅብጻብ ዘይኮነ ኣብቲ መሰረታዊ ኢኮኖምያዊ ታሪክ ዝተነድቀዩ ካብቲ ትማሊ ዝተምሃርና ይሕቶ ቅርበልኩም እስከ ፖለቲካ እንታይ ማለት እዩ
3: ፖለቲካ ደኣ ናይ ዝኾነ ይኹን መንግስቲ ወይ ድማ ውድብ ውሽጣዊ ትሕዝቶ ቅርፅን ዕላማን ዝገልጽ
0: ዕላማና ኸ እንታይ እዩ
4: ብወፃይ ዘይዕደን ምዕቡር ዘለባገርታትን ማሕበራዊ ፍትሒ ምንጋስን
3: ኣነስ ፍልይ ድበለይ ዝሕቶዩ ውሕጅ መረብን ውሕጅ ባርካንሲ ኣብ ክንዲ ሓመድናን ማዕድናትናን ሒዞም ተርቲሮም ንሱዳን ዝኸዱ ከምዚ ናይ መኒኻ ትብሎ ናይ ተሰነ ሓፅቢ እንዳገበርካ እንተዝዕገር ችላ ክንደይ ቦታታት ምለምዐ
2: እዚኣ ትብላ ዘለኻ ድሕርና ፅነት ኣብታ ናምፃ ሃገር እትትግበር እያ ወላሂ ከዓ ክትከውን እያ እቶም ዝተረፉ ክገብርዋ እዮም
0: ብልክዕ ክትከውን እያ ናፅነት ብናይ ህይወት ዋጋ ዝርከብ ፍረፃዕሪ ህዝቢ ኤርትራ ስለ ዝኾነ እቲ ድሕሪ ናፅነት ዝቆወን መንግስቲ ነቲ ብደም ዝተተኽለ ናፅነት ንህዝቢ ዝውክልን ንረብሑኡ ዝሰርሐን ክኸውን ናይ ግድን እዩ
3: ዲሞክራሲ ክኸውን ማለት እዩ
0: ዲሞክራሲ እንታይ ማለት እዩ
3: ዲሞክራሲ ደኣ ዲሞ ህዝቢ ማለት እዩ ክራሲ ምምሕዳር እዩ ኣጠቓልል ኣቢልካ ሕጂ ዲሞክራሲ ማለት ህዝባዊ ምምሕዳር እዩ
0: ፅቡቅ ውድብና ኸ እንታይ ዓይነት ውድብ እዩ
3: ውድብና ደኣ ሃገራዊ ዲሞክራስያዊ ውድብ እዩ
0: ውድብና ንኹሎም ሰውራውያንን ሃገራውያንን ዜጋታት ኤርትራ ጠርኒፉ ናይ ኤርትራ ናፅነት ንምጭባጥ ዝስለፍ ስለ ዝኾነ ሃገራዊ ውድብ እዩ ትሕዝኑ ዘለኹም ዝኾነ እቲ ትምህርቲ ኣንውሐልኩም ደ ሰዓትና እውን ዳኣኸለ ስለ ዝኾነ ዳርጋና ምውዳእና እዩ
5: ኣብዚኣ ሕቶላትኒ
0: ሕረይ ወይኒ እዚ ሕቶ ኸ ግን ኣባላት እዮም ክምልስዎ
5: ኣብታ መጻኢቲ ኤርትራ ክንገብሮም ዘለና እንታይ እዩ
0: እስከ ደንበላስ
3: ፅቡቅ ሓዝበሪ መጋበርያ ከይንኸውን ነቲ ብዝተራቐቐ ኣገባብ ዝእትዎ ናይ ሃይማኖትን መስተን ሓሸሽን መንእስያትና ክጥንቀቕሉ ምምካር ብዓብዪ እውን መንእስያትና ምምሃር ኣኸለ
0: ፅቡቕ ደንበላስ ኣብዚ መፅ ዘሎ እውን እዚ ትምህርቲ ብሰፊሑ ክንሕዞ ኢና እዛ ሒዘያ ዘለኹ

0: መጽሓፍ ጽቡቕ ጌርኩም ኣንብዋ። በብፅምዲ ኮይንኩም በቢ ዝጥዕመኩም ሓዝዎ። ኩሉ ሰብ በብመዓልቱ ኣብዛ ዘለኹዋ ኮይኑ ክምህር እዩ። ስለዚ ጽቡቕ ጌርኩም ጸሚኡኩም ክትሕዝዋ ኸዓ ናትኩም እዩ
1: እሞ ብደርፊ ዶ ክንሕዞ?
0: ተደለኹም ብደርፊ፣ ተደለኹም ብግጥሚ፣ ተደለኹም ብኣውሎን ማሰን ብዝጠዓመኩም ጥራይ ሒዝዎ።
1: ወላሂ ብግጥሚ ጽብቕቲ እብሕላትማ ግሩምቱ

0: ሓደ ሰውራዊ ሰልፊ ንጭኩን ህዝቢ ብዝግባእ መሪሑ ካብ ባዕዳዊ መግዛእትን ምዝመዛን ርእሰ ማላውን መታን ከውፅኦ ሓደ ካብቲ ክኽተሎ ዘለዉ ሰውራዊ መትከል ጸላእቱ ካብ ፈተው ትመሚ ምፍላጥ እዩ።
1: ሳሕ
2: ሸቃሎን ሓርስቶትን ዓንዲ ሕቆ ሰውራና እዮም። ሰውራውያን ምሁራት ንኣሽቱ ሸቃጦ ተምሃሮን መምሃራንን ኣብ ኣብያተ ቤት ጽሕፈት ዝሰርሑ ሰራሕተኛታትን ከምኡ እውን ንናጽነት ኤርትራ ዝጽዕር ብርጅዋ እውን ፈተውትና እዮም።
0: መስፍናዊ ባህሊ ነቲ ሃካይ ምርጣጥ መሳፍንቲ ኣመስጊኑ ሓጺን ንዝቕጥቅጡ ጠበብቲ ወርቅን ብሩን ንዝሰርሑ ኣንጠረኛ ክዳን ንዝኣልሙ ኣለምትን እናበለ ዘቋናጽብ ብጾታውን ዓሌታውን ኣለዎ ዝኣምን ድሑር ልምዲ ስለ ዘዘውትር ድማ ንነጽጎን ንኹንኖም
2: ንደቂ ኣንስትዮ ጐደሎ ኸም መምላእታ ዝቖጽር ርእሰ መላዊ ባህሊ ከም ጊላ ዝጸቅጥ መቑሕ መስፍናዊ ስርዓት ደርዒምና ነተን ፍርቂ ቝጽሪ ህዝቢ ዝኾንና ኣባላት ሕብረተሰብ ነፍስና ንኸብረሉን ንሕብረተሰብ ሞያ ነፍርየሉን ስርዓት ክንምስርት ይጻዕርና።
3: ራይ ብጾት ሞ ቀዳሜየት ሕቶና ዓወትና ኸ ስለምንታይ ናይ ግድን ዝኸውን እስካ ሃፀይ
0: ንናይ ሓፋሽ ረብሓ ዘሕሉ ንሓፋሽ ህዝቢ ኣንቂሑን ኣዕጢቑን ዘሳትፍ ስለ ዝኾነ
3: ከምቲ ዝበልካዮ ቅንዕና ዘይብሉ ሓይሊ ሽሕ እኳ ብርቱዕ እንተኾነ ኣንጻር ሓደ ዕጡቕ ህዝቢ ገጢሙ ግን ብዘሕፍር ኣዋድቓ ከም ዝሰዕር ፍሉጥ እዩ። ርዳኣኩም ደሎ ትሕዝዎ ደለኹም እየ መሓመድ
4: ወላይ ንቋፅር ኣለና
3: ምቑፃር ጥራይ መሓመድ ጽቡቕ ጌርካ ካቋፅር በልሕቶ ክንቅጽል ኣብ ሰውራና ክውገዱ ዘለዎም ጠባያት ኣየኖት እዮም?
2: ኣብዚኣ ሞ ኣብዚኣ
3: ሕራይ ወይኒ
2: ናይ ውልቂ ካርእቶ ልዕሊ ኩሉ ምግባር ኣይፍቀድን እዩ ክውገድ ዘለዎ ባህሪ እውን እዩ ናይ ሓባር ረብሓ ዘለዎ ምሕሳብ ጥራይ ዘድልየና
3: ገሬኸ
5: ጌጋ ከም ዝገበርካ እናፈለጥካ ዘይምእራም
6: ንሰብ ብድሕሪኡ ምሕማይ እዚ ዘይሰውራዊ እዩ ንሰብ ኣብ ቅድሚኡ ምዝራ
5: ኣባኹም ላኣሉ ጌጋ እናረእኻ ትምባል እዚ ጸረ ሰውራ እዩ። ተወሳኺ እውን መድገፂኻን መደብካን ከይፈለጥካ ፍርቂ ልቢ ምዃን እዚ እውን ዘይቅቡል ባህር እዩ።
3: ጽቡቕ ዝኾነ መልሲ እዩ መሓመድ ከ እስከ ገለበለና
4: መርገፂኻ ፍሉጥ ክኸውን ኣለዎ ላንጋላንጋ ምዃን ላኪን ሰውራ ይፈትዋን እዩ።
3: ላንጋላንጋ ዳ መን ከፈትዎ መሓመድ ጽቡቕ ኢኻ ትቋጽር ዘለኻ በሉ ናብታ ነቐፌታን ርእሰ ነቐፌታን ትብል ከዓ ክንከይድ
4: መርሓባ እዚኣ ሳምና እያ ከይረሳዕኩዋ ወይኒ ትምህርትና ኣጽኒዑ ከለዉ ንዓኻ ይርድእካን እዩ ርእሰ ኣድጊ ኢላትኒ ነይራ
3: ኣንሳ ሓሳብ
4: ኣነ ላኪን ኣጽኒዐ ይርድአኒ ኣሎ ንብጻይካ ምንኣስ ዘይሰውራዊ ባህር እዩ ዋኣነ ሒዘያ ጸኒሐ
7: ንስኪ መሓመድ ኣብዚኣ ኩሩምቲ ሂስክያ ጸኒሕኪ እዚኣ ዘይሰውራዊትያ ታረምላ
3: ድሓን ድሓን እቲ ርእቶን ነቕፌታን ኣብቲ ናይ ረቡዑ ኹነልና
4: ወደ ካል ኣሎ
3: ንሱ ድሓን ንረቡዕ ሒዝከያ ጽናሕ ሕጂ ናብ ትምህርትና ንመለስ ነቐፌታን ርእሰ ነቐፌታን ብዘይብኡ ክንውዕልን ክንስጉምን ዘይንኽእል ዕለታዊ ሕብስቲ ሰውራና እዩ። እዚ ነቐፌታን ርእሰ ነቐፌታን ውሽጣዊ ግርጭታትና ንፈትሓሉ እዩ። ስለዚ ነቐፌታን ርእሰ ነቐፌታን ቤናይ ኣገባብ ክምራሕ ኣለዎ።
5: ጽቡቕ ንእነቕፎ ርግጸናታት ምዃንና ምፍላጥ ዘይምሕሳውን ዘይምግናን ከዓ
6: ክትነቅፍ ከለኻ ኸ ወጋዒ ቓላትን ኣሽሙርን ዘይምጥቃም ሓደ ንብጻይካ ክድህልን ክትህድድን ከዓ ደይምሕሳብ
2: ንዝቐርበልካ ነቐፌታ ብሰውራዊ መንፈስ ምቕባል ተነቒፈልካ ኸዓ ዘይምኹራይ
3: ተወሳኺ ኸዓ ዝኾነ ነቐፌታ መእረምታ ምስ ተገብረሉ ዘይምድጋሙ። በሉ ናይ ሎሚ ትምህርትና ኸዓ ኣብዚ ይኣኽለና መጽናዕቲ ኸዓ ይትሕመቑ ንሕድሕድኩም ከዓ ተራዳዱ ኮይሶም ዶ
8: ኣራይግ ኮይሶም

0: ተላለ ከም ዓይን መርት ተጠረ ኣዱ ተብሎ ሓጭር መጥታ ናይ ኩሉ መስቀታ ታየታ
1: ናባኹም እቲ ጉዳይ
2: ንሕና ተምሃሮ ማሕበራዊ ስነ ፍልጠት ናይ ኮሌጅ ዓዲ ቀይሕና ሓደ መፅናዕታዊ ፅሑፍ ነዳሉ ስለ ዘለና ክትሕግዘና ይመምፂኢና።
3: እወ እዚ ነካይዶ ዘለና መፅናዕቲ ብዛዕባ ታሪክ ናይ ሃገርና ዝምልከት እዩ።
1: እቲ ዝፈልጦ ከካፍለኩም ፍቓደኛ እየ። ታሪክናን ታሪክ ከባቢናን ካብ ጥንቲ ትሒዙ ሰፊሕ ኣገዳስነት ዘለዎ እዩ። ካብ ናይ ግብፂ ፕራሚድ ክሳብ ናይ ቋሓይቶ ቅርስታት ጥንታዊ ምዕባለ ከባቢና ኮይኑ ዝበዝሕቲ ጥንታዊ ታሪክ ዘይተሰነደ ብኣፈ ታሪክ ዝንገር እዩ።
2: እወ ሕጂ ንሱ ከይሰፍሓና እቲ ታሪክ ኣፅባቢልና ክንሕዞ እዚ ናይ ሕጂ መፅናዕታዊ ፅሑፍ ክንዳልዎ ደልና ብዛዕባ ሰውራ ኤርትራ እዩ፣ ብፍላይ ከዓ ብዛዕባ ሻዕብያ።
1: ናይ ሻዕብያ እንተምፂኽሲ ሻዕብያ ኣብነት ክብረትን ናፅነትን ናይ ኣፍሪቃ እዩ። ንዕላል ክኾነና እቲ ህቡብ ተመራመር ታሪኽ ፖለቲከኛን ጋዜጠኛን መሓዛ ቓልሲ ህዝቢ ኤረትራ ታንዛናዊ ነፍሴር ዓብዱራሕማን መሓመድ ባቡ ቅድሚ ናፅነት ኣብ መፋርቕ ሰማንያታት ኣብቲ ህዝባዊ ግንባር ዝተቋፃፀሮ ዝነበረ ሓራ ቦታታት መጻኢት ኣፍሪቃ ኣብ ሜዳ ኤረትራ ብዓይነይ ርኢ እያ ክብል ምስክርነቱ ሂቡ ነይሩ።
3: ሰውራ ኤርትራ ግን ንብዙሓት ይደኒቑ።
2: እዚ ከዓ ክትፀሓፍን ክስነድን ዘለዎ ኣገዳሲ ታሪክ እዩ።
3: ኣብዚያ ግና ንሓንቲ ሕቶላትኒ ኣብነት ክብረትን ናፅነት ናይ ኣፍሪቃ ክበሃል ከሎ እንታይ ማለት እዩ?
1: ሓያሎ ሃገራት ኣፍሪቃ ናፅነተን ካብ ዝጎናፀፋ ልዕሊ ፍርቂ ዘበን ሓሊፉ እኮ እንተሎ ብዘይካ ሰንደቕ ዕላማ ምንብልባል ንዜጋታትን ካብቲ ከርፋሕ ናይ እዋን መግዛእቲ ናብራ ዝሓይሽ ጥዑም ሂወት ኣብ ምርጋፅ ኣይተዓወታን።
2: ዘይመዕወትየን ጠንቅስ እንታይ እዩ? ንሕና ኸ ብኸመይ ኢና ካብ እንፍለ?
1: ሻዕብያ ምእንቲ ግዜያዊ ጥቕምን ፍታሕን ሃገራዊ ዕላሙን ፖለቲካዊ ናፅነቱን ክሸየጥ ቅሩብ ኣይኮነን። ብዛዕባ ሻዕብያ ሰፊሕ እቲ ዛዕባ
2: እዚ መፅናዕቲ ናተክሮ ገይሩሉ ዘሎ እውን ብዛዕባ ሻዕብያ እዩ።
3: ዝገርመኒ ነገር ግን ሻዕብያ ምንታይ ፍሉይነቱ?
1: ሻዕብያ ፍሉይነቱ እዩ ፍሉይነቱ። ሻዕብያ ሓሳብ እዩ። ሻዕብያ ዝና እዩ። ሻዕብያ ህያው እዩ።

0: ሻዕብያ ተስፋ እዩ፣ ሻዕብያ ዓቕሊ እዩ። ኰታ ሻዕብያ ዘይተበጽሐ ምስጢር እዩ።
1: ዋው ሻዕብያ
0: ንሰውራይ ረትላ ካብ ዝዕወተ ቐንዲ ረቓሒ እቲ ሻዕብያ ዝፈጠሮ ስነ ሓሳብን ኣብ ልዕሊ ጸጋ ሰቡ ዝገበሮ ወፍርን እዩ።
2: ኣብ ገለገለ መጽሕፍቲ ከም ዘንበብክዎ እውን እቲ ስነ ሓሳብ ኣዝዩ ሓያል እዩ። ንወዲ ሰብ ፈንጢሑ ዝሰርሕ ክልሳ ሓሳብን ተግባርን ምዃኑ እዩ ተረዲእኒ።
0: ሰብ ብጥበብ ምህርቲ ብመሻብብ ድዮም ዝብሉ ቦታት ነቲ ሓሳስባ ኩሉ ተጋዳላይ ኣብ ሓደ ደረጃ ዘምፆ ክንብሎ ንኽእል ኢና። እቲ መሪሕነት ርእስ ናይቲ ሰውራይ ነይሩ። ሓይሊ ናትኡ ንኹሉ እንቅሕቡ ወዲቡ ኣጢቑ ብቑዑ ሰብ ሰሪሑ።
3: ግንዚ ናጽነት ከም ትመጽእ ክሳብ ክንደይ ተኣማመን ነይሩ?
0: ናጽነት ከም ትመጽእ ርጉፅ እዩ ነይሩ። ናጽነትና ዓለም ለኻዊ ኣፍልጦ ንኽህልዎ ኣብ ሕዳር 1980 እዩ ናይ ሬፈረንደም እማመ ቕሪቡ።
2: ዋ ናጽነት ትምጻእ ኣይትምጻእ ከየረጋገጸ
0: ርጉፅ እዩ ነይሩ። ይንዋሕ ሕጸ ጥርጥር ኣይነበሮን። ኩሉ ተጋዳላይ ህይወቱ ኸፊሉ ብድሕሪኡን ዝመጹ ዜጋታት ናጽነት ክረኽቡ ዕላምኡ
3: እንታይ ዘተኣማምኖ ጭቡጥ ነገር ስለ ዝነበረ እዩ?
0: ጭቡጥ ዓላማ ነይርዎ። ገለ የውሃት ንዓና ንህዝባዊ ግንባር ከፈራርሁና ፍትኑ እሞ ዘይምፍርሃና ግን ተመሊሱ ንገዛእ ርእሶም የፍርሖም። ፋሽስታዊ ስርዓት ኢትዮጵያ ምሳና ክዋጋእ ከሎ ንዓና ኣጥፊኡ ብሰላም ክነብር እዩ ነይሩ መደቡ። ተጋዳላይ ግን ንሱ ተሰብዩ ንብፆቱ ናጽነት ንምርካብ እዩ። እቲ ቕልስ ከለጌና ተሳዕረ ቕልስ እዩ ነይሩ።
2: ናይ ብሓቂ ዝገርም እዩ።
0: ንዕላል ክኾነና መሪሕነት ካብ ማእክልነት ብርጌድ ንላዕሊ ኣብ ዓንበርበብ ኣኼባ ገይርልና ነይሩ። ኣብቲ ኣኼባ እንታይ ተባሂሉ መስለኩም?
2: እዚኣ ተገድሰና ርእስቲ እያ።
0: ናጽነት ክትመጽያ ኢልኩም ሓሲብኩም ትፈልጡ ዶ? ዋላስ ጠላዕ ኸም ተበላዕኹም ምሉዕ ዕድሜኹም ኣብ ሳሓል ክትነብሪኹም ነፍስኹም እሚንኩም ኣብለና
3: እሞ ንስኹም ከደኣ እንታይ ይበልኩም?
0: ዝተፈላለየ ስምዒት ነይርና ኸውን ይኽእል እዩ። ግና መልስና ከይተጸበየ ናጽነት ክትመጽእ ምዃና እንተ ኣሚንኩም ብኸመይ ከም ትመጽእ ክትሓስቡ ኢኹም። ናጽነት ክትመጽ ኢልካ እንተዘይ ኣሚንካ ግን ብኸመይ ክትመጽእ ክትበላሓት እውን ኣይትኽእልን ኢኻ። ስለዚ ናጽነት ከም ትመጽእ እመኑ። ሽዑ ኸመይ ኢላ ከም ትመጽእ ክንሰርሕ ኢና። እታ ናጽነት ከዓ ክትመጽ ኢልና መሪሕነት
2: ካብ መሰረቱ ግን ንነዊሕ ዝጥምት ኣማት ዝኾነ ውድብ ሓይሊ መሪሕነት እውን ኣዝዩ ዘደንቕካ።
3: ኣነ ግን ሓደ ዘደንቕኒ ነገር ኣሎ። ብዛዕባ ምዝላቕ ብዙሕ ግዜ ዝረብ እዩ። እቲ ምዝላቕሲ ከመይ ከመይ እዩ ነይሩ ማለት እዩ?
0: ምስጢር ዓወት ቃልስና ምዝላቕ እዩ። ምዝላቕ ክትሪኦ ከለኻ ነቲ ኣብ ኣፈፌት ናጽነት በጺሕን ዝነበረ ቃልስና ምልቃቕ ሒዝከያ ዝነበርካ ቦታታት ንዓወት ትጋማጎሞ ዝነበርካ እንድሕሪት ምምላስ እዩ።
3: ብኽንደይ ቃልሲ ዝትረኽበ ዓወት እሞ ኸዓ ካብ ኣፈፌት ኣስመራ ንበረኻ ክትምለስ ከመይ ጌርካ ዝትቕበሎ?
0: ጥመተ ናይቲ ውድብ ዝድነቕ እዩ ነይሩ። ሽዑ እተወሰነ ውሳኔ እምነትን ድፍረትን ተሓወሶ ሓይሊ መሪሕነት ዘመስከረ ደፋር ውሳኔ እዩ ነይሩ።
2: ኩሉ ተጋዳላይ ከኸመይ ተቐቢሎ ነቲ ውሳነ?
0: ሓቂ ሓይሽ ኣብ ሓያሎ ብፆት ናይ ተስፋ ምፍራቕ ስምዒታት ይረአ ነይሩ ኸውን እዩ። ግን እቲ ብቲ እዋን እትተወስደ ናይ ምንቕሕ መደባት ንዅሉ ተጋዳላይ ኣብ ሓደ ንቕዓት ጠማር እዩ ነይሩ። ኣብቲ እዋን እቲ ክልተ ስጉምቲ ንድሕሪት ሓደ ስጉምቲ ንቕድሚት እንዳበልካ ዩ ምዝላቕ ተኸይዱ። ብሕፅር ዝበለ ኣዝሊቕና ኣብ ሰሓል ሓይልና ዓቂምና ብተረጋጋሚ ወራራት ኣብሲልና ሓይልና ደሊምና ናብ መጥቃዕቲ ኣቲና። ምዝላቕ ክበሃል ከሎ ንዅሎም ድሒሮም ዝመፁ ምሕባለታት ዝገዛ ዓብዪ እስትራተጂ እዩ። ንበይኑ ዓብዪ ስርሒት ስለ ዝኾነ ኻልእ እዋን ስፊሕና ክነቕልለሉ ኢና።
2: ካብ ኣፍ ደቂ ዓወት ንኣማኢት ኪሎ ሜትራት ንድሕሪት ተመሊስካ ንዝመፀካ ሓይሊ ጸላኢ እናጨራርምካ ብምድኻም ተመሊስካ ኸዓ ሓይልኻ ሓይልካ ክትምለስ ኣዝዩ በዳሂ እዩ። ነዚ ጽኑዕን በሊሕን መሪሕነት እዩ ዝገብሮ። ምስጢር ዓወትና ምዝላቕ ክትብል እውን ሓቅኻ ኢኻ።
0: ህዝባዊ ሰራዊት ላዕለዋይ ኢድ ምስ ሓዘ ኣሜሪካ ዶ ካርተር ዶ ዝበሃሉ ነገራት ኣብ ፖለቲካ መድረኽና ተቐልቂሎም ነይሮም።
3: እንታይ ክገብሩ?
2: እዚ ደኣ ፍሉጡን ድዩ ከም ቀደሞም
0: ኣሜሪካ ንደርጊ ንምድሓን ንዓና ኸዓ መጻዋድያ ንምእታው ዘተ ሰላም ዝብል መዝሙር ኣምጺኣ። ሓቂ ዓይሽ ኣብቲ እዋን እቲ ንሕና ኸም ተጋደልቲ ብዘይ ኩናት ድዮም ክወፁ ብኹናት ድቲ ዝተረፈ ሓፂር ጉዕዞ ክንዛዝሞ ርዳእና ይነበረን።
3: እሞ እንታይ ደኣ ተገብረ?
0: እዚ ሽርሕ እዚ እውን ብሓያል ፖለቲካዊ ብስለት መሪሕነት በርዒኑ እታ በሪሃ ትረኣየና ዝነበረት ናጽነት ብቕልጽምና ብኢድናት ኢና። እዚ ዅሉ ዝገበረ መሪሕነት ወዲ ክንደይ ዕድበ ንዝብል ሓታ

0: ኣት እንተ ተረኺቡ ኣብ ንኡስ ዕድሚኡ ናይ መንእሰይ ዕድመ ኣብ ዝነበረሉ እዩ።
1: መንእሰይ ክበሃል ከሎ ዳ ክንዳና ማለት ድዩ?
0: ኣብ ዘለኹም ዕድመ ተተግቢሩ
2: ምስጢር ኩሉ ዓወታትኩም ግን እንታይ እዩ?
0: እቲ ቕንዑን ብስሉን መሪሕነት ቅንዲ ረቋሒ ዓወት እዩ።
2: ከምዚ ትብለና ዘለኻ ብቕዓት መሪሕነት ኣብ ሓርነታዊ ቓልስና ብብርቱዕ ተመክሮ ተረጋጊጹ እዩ።
0: ብርግጽ ተረጋጊጹ እዩ። ውሱን ሃገራዊ ዓቕምና

0: ድሕሪ ናፅነት ከ ከመይ ነበረ?
1: ድሕሪ ናፅነት እውን ነቲ ብኩናት ተዳሃ ክቁጠብ ሃገርና ክነሕዊ ካብ ሓመኩሽቲ ናይ ኩናት ዘበገስነ መስርሒ ህንፀት ኣብ ውሽጢ ሒደት ዓመታት ተመዝገበ ዘስጋስ ንኽኢላታት ስነ ቁጠባ ዘደንፀወ ብርቂ ተርእየ እዩ።
2: እዚ ትብለና ዘለኻ እውን ሓይሊ መሪሕነት ይመስለኒ።
1: እንታይ ይመስለኒ ዳ እዩ እምበሪ ብድሕሪኡ ዝመፅ ሓያል ናይ ወራር ተፃብኦ እውን ብቕዓትና ዘመስከርናሉ እዩ። ንመሪሕነት ዕላማ ዝገበረ ናይ ምብትታን ውዲት ከሎ ገና ብርዒን እዩ።

0: ከም ተምሃሮ ማሕበራዊ ስነ ፍልጠት መጠን ክትፈልጥዎ ዘለኩም ጉዳይ እዩ።
1: ብዛዕባ እንታይ ጉዳይ?
2: ኣበይ ዲኻ ፀኒሕካ? እዚ ናይ ወራርን ውዲታቱን
0: ብይን ኮሚሽን ደብ እውን ሓይሊ መሪሕነትና ዝተረጋገፀሉ ፍጻሜ እዩ። ኣብቲ ብይን ብመገዛእታዊ ደብ ክንዳነ እማመ ቐሪቡ ብመገዛእታዊ ውዕል 1992 1998 ከዓ ተበይኑ። ብሓደ ወንጭፍ ክልተ ዕፍ ከም ዝበሃል በቲ ተገብረ ብይን መሬትና ረኺብና፣ ዶባትና ካብ ጫፍ ንጫፍ ሓንፂፅና፣ ሃገርና ካብተን ኣብ ዓለም ዝነፀረ ዶባት ዘለዎን ሃገራት ኮይና።
2: ዋው! ብልሕሲ ንኹሉ እዩ ጠቓሚ።
0: በሊሕ ኣእምሮ ዋላ ምስ ሞተ እዩ ኣብ መቓብር ኮይኑ ዝመርሓካ። ቀሊል ኣብነት ናይ ዓለምና ከም በዓል ዲሞክራሲ ዝፈጠሩ ሰባት ቀደም እዮም ሞይቶም። እቲ ናቶም ስነ ሓሳብ ግን ንዓለምና መርሓ ኣሎ።
1: ኣብዚ ናይ መኸተ እዋን ከባ ከመይ ነበረ?
0: ኣብዚ ናይ መኸተ ዘመና እውን ብዕፅዋን ብኽባን ብዝተፈላለዩ እገዳታትን ብምግላል መሪሕነት ንምርማስ እዩ ተሃቂኑ። ዘገርም እዩ። ወዲ ድሙ ዘይገድፍ ግብረ እሙድ እዩ ዝበሃል። ንዓሰርተታት ዓመታት ተኸርዲንካ መሊስካ መንጊድካ ክትወፅእ ማዕንቀፍ ዝተገብረ እምኒ ናብ መንጠሪ ትቐይሮ። ማለተይሲ ዝዓመምናዮ ናይ ልምዓት ስራሓት ምስ ክብደት ናይቲ ዝገጠመና ብድሆ ብምምዝዛን ብስነ ቁጠባዊ ትንታነታት ፈጺምካ ክግመት ዘይከኣል እዩ። ነዚ ቕያዚ ዝፈጠረ እውን ቁንዑን ብስሉን መሪሕነት እዩ።
2: ምዝ ትዕለና ዘለኻ ብምትሓዝ ኣርማና ገመል እንድ ናይ ኣርማና ምስሊ እውን ኣብ መሪሕነትና ብልክዕ ይረአየካ ድሓቀ?
0: ገመል ምስ መሪሕነትና ጽቡቕ ምምሳል እዩ ዘለዎ። ገመል ጸዋር እዩ። ንነዊሕ መዓልታት ብዘይ መግብን ማይን ብጽንዓት ጸንሕ። ገመል ኣብ ከውታ ጸልማት ማእዝኑ ይጥፍእን እዩ፣ ፈጺሙን ኣይፈርህን እዩ። ገመል ዝኾነ እንስሳ ይደፍሮን እዩ። ገመል ኣብ ነፍሱ እዩ ዝኣምን። ገመል ንፉዕ ሓላዊ ነፍሲ እዩ። ገመል ጥበበኛ እዩ። ገመል ቅልባዕባዕ ኣይብልን እዩ። እቲ ኸልቢ ነብሕ፣ ንሱ ግን ጉዕዞ ቕጽል ከም ዝበሃል እዚ ኸዓ ባህለ ሕዝባዊ ግንባር እዩ።
2: ሕላገት ናይ ዝዂሉ ዓወታት ግን እንታይ እዩ?
0: ዘይከምቲ ልሙድ ናይ ኣሰራርሓ ፕሮቶኮል ዝበዝሐ ጊዜ ኣብ ታሕቲ እናወረደ ምስ ተግበርቲ ኣካላት ነፍሱ እናወፈየ ስለ ዝሳተፍ፣ እቲ ቐንዲ ኸዓ ረብሓ ህዝብን ሃገርን ቅድሚ ውልቃዊ ረብሓ ስለ ዘቐድም እዩ። እዚ ኸዓ ኣብ ፍሉይ ክውንነት ናይዚ ሃገር ተኾትኪሱ ዝዓበየ ጸጋ እዩ።
1: እዚ ፍሉይ ትዕድልቲ ናይ መሪሕነት እዩ። ኣብ መንእሰያት ተወሪሱ ዶኹም?
0: ኣብዚ ሃገር ናይ ዕድመ ፍልሊ እምበር ናይ መትከል ፍልሊ የለን። እቲ መትከላዊ ትሕሶ ናይ መሪሕነት ብልክዕ ተወሪሱ ኢለ ክምስክር ይኽእል እየ። ኣብ ኤረትራ ጅግና እምበር ጅግንነት ኣይቅበርን እዩ። መሪሕነት ኤረትራ ስነ ሓሳቡ ተወራራሲ እዩ።
1: ናይ ብሓቂ
0: ኩሉ ሰብ መራሕ እዩ። መሪሕነት ካብ ዝለዓለ ክሳብ ዝናእሰ ኣዘዝቲ ዘጠቓልል።
2: ናይ ብሓቂ ደስ ዘብል ውሽጢኻ ሓበን ዝመሊ እዩ።
0: ገና እዚ ሕጂ ንሪኦ ዘለና ምግምጣል ናይ ዲፕሎማሲ ዓለምና እውን ውፅኢት ናይቲ ምፅማምን ኣብ መትከል ተረኣየ ጽንዕነትን ዝመጸ እዩ። ሕጂ እውን እዚ ተፈጢሩ ዘሎ ኸዛንየና ይብሉ ውሕስነት ሰላምና ብምኸተይ ዝረጋገጽ
1: ጽቡቕ
0: ምንጋስ ማሕበራዊ ፍትሕ እውን ካብቶም ቀንዲ ዓበይቲ ዕማማትና እዩ። ዝኾነ ህዝቢ ኣብ ኤርትራ ጠሚኽ ይሓድር ብማሕበራዊ ኣገልግሎት ከይሽገር ካብቶም ቀንዲ ዕማማት ጌርና ንስርሓሉ እዩ።
2: ጽቡቕ እዩ። ኣብ ቃሩራ ዘሎ ቆልዓን ኣብ ኣስመራ ዘሎ ቆልዓን ሓደ ዓይነት ማሕበራዊ ፍትሒ ንምርካብ ብጣዕሚ ጽቡቕ እዩ።
1: ወዲ ቃሩራ ምስ ወዲ ኣስመራ፣ ወዲ መንደፈራ ምስ ወዲ መንሱራ፣ ወዲ ደብሓ ምስ ወዲ ዓረዛ፣ ወዲ ቆሓይን ምስ ወዲ ኸረን፣ ወዲ ሽዕብ ምስ ወዲ ዓሰብ፣ ሓደ ዓይነት ዕድል ሓደ ዓይነት መሰል ማለት እዩ።
0: ልክዕ መሪሕነት ኤረትራ ጸላው ዝኾነ መሪሕነት እዩ።
2: እምበረ መጠን ጸላዊ እዩ።

0: ኣይ ደቂ ሓላሚት፣ መቸም ኣብ ዓለም ለባም ሰብ ዘሎ ኮይኑ ኣይስምዖምን። ንምዃኑ ምዕራፋት ታሪኽና ኣየንብብዎን እዮም መስለን?
1: ብጣዕሚ ግርም እዩ ዝብለካ።
2: ምዕራፋት ታሪኽና መንጨረር እዩ ዘትሕዞም።
0: ክምሽልጠና ዘዘው ዓይዎማ በረድ ናይ ምቕያር ናይ 80 ዓመት ተመክሮ ከም ዘለና ይርስዕዎ እዮም መስለን። ዝሃነፅዎ ኽፍኣት ከመይ ነፍርሶ፣ ዝፍሕስዎ እከይ ከመይ ብትንትን ነእትወሉ ኣጥዒና ንፈልጥ ምዃንና ኣይተሰወጦምን። ማስተርኪ ናይ ኩሎም ሽጠራታት ኣብ ኢና ከም ዘሎ ክንድርጓሓሎም ደሎምስ?
2: ከምኡ ማሓሸ።
1: እዚ ሞ መዓስ ጠፊእዎም እናፈለጡ እንዳኣሎም ዝገብርዎ ዘለዉ?
0: ኣብ ምድሪ ቤትና እሞ ቅንጣብ ክእብሱ ዝሕሰብ ኣይኮነ፣ ፈጺሙ እውን ኣይከውን። ኣሽንኳይ ኣብ ደንበና ኣብ ስግር ዝተሳወረ ቕልዑ እውን ኡፍ ኢልና ከመይ ከም ዘጥፋእናዮ ሕጂ ኣብ ቤቶም ኮይኖም ገረምሉ። ከመይ ፀወታ ቕድሚ ካንቢያ ይውዳእ ፈጺሙ ጠፊእና ይፈልጥ።
1: ጥምሮና ንኽዘርጉ ዘርእይዎ እከይ ዓፀፋ ከም ዘሕብረና ዘንጊዖሞ ኣለዉ።
2: ከም በሎም ሰነፋት
1: ኣየናይ ስንፍናኸ እፍፍ
2: ፉዕ።
0: ነቲ ኣንጻር መንነትና ዝድርብዎ ጸጸር ወዲ ጸጸር ሓድነትና ነቓዕ ኸይገጥሞ ከም መዕበሲ ኢና ንጥቀሞ። ብደምን ብሕግን ዝተረጋገጸ መንነት ኢና ውንውን። ንመቕበሪና ዝኽዕትዎ ጉድጓድ ፈልሲ ሓድነት ኢና ንተኽሉ። ንመንነትናን ክብረትናን ግምባርና ንህብ ቀባጻት ምዃንና ዘይወሓጠሉ እንተሎ ንመውረዲ ካብ ቀይሕ ባሕሪ ከነምዕጎ ይከኣል። ገደናና ዘዘርከበ ተልሜደን ናይ ፖለቲካ ዝፃወተሉ ይኮነ። ዛንታና ካልኦት ክደርሱልና ፈጺምና ኣይነፍቅድን። ንኽኣሎይ ንኽኣሎ ንዓና እዩ ዝምልከ። ብስም ዲሞክራሲ ኣብ ቤትና ክተኽልዎ ዝብህጉ ፈልሲ ዕግርግር ገና ብሓሳብ ከሎ ኢና ንምሑ።
1: ዲሞክራሲ ብእምነትን ብወለንታን እምበር ብጸቕጢ ወይ ንኽሕጐስ ኢልና ንውሕጦ ኸኒና ከምዘይ ምዃኑ ክፈልጥዎ ኣለዎ።
2: ሰልፍታት ስለ ዘብዛሓካ እናሻዕ ምርጫ ስለ ዝተኸየደ ብዛዕባ ዲሞክራሲ ወግሒ ጸብሐ ስለ ዝተመደረ ዲሞክራሲ ማለት ከምዘይኮነ ግሩም ትፈያሃምና ኣለና። ያ ጀማዓ
0: ንዲሞክራሲ ብጭርሖታቱ ዘይኮነ ብተግባራቱን ውፅኢታቱን ኢና ንግምግሙ። ንድሕሪ ዝመልሰና ሃገር ዘራርግ መተፋነኒ ፖለቲካ ፈጺሙ ፖለቲካና ኣይኮነ። ብቕርሺ ወዲ ቕርሺ ዝምወል ከም መሽረፈት ብባህግታት ስግር ዝገማጠል ፖለቲካ እዚ እውን ብፍጹም ፖለቲካና ኣይኮነ። ፖለቲካና ፖለቲካ ሃገር፣ ፖለቲካና ጽነት፣ ፖለቲካ ሓፋሽ፣ ፖለቲካ ሓድነት፣ ፖለቲካ ፍትሒ፣ ፖለቲካ ምዕሩይነት፣ ፖለቲካ ምኸተ፣ ፖለቲካ መንነት፣ ፖለቲካ ስኒት፣ ፖለቲካ ምሕዝነት ፖለቲካና። ብዝመጸ ይምጻእ ኻልእ ፖለቲካ ፖለቲካና ኣይኮነ ፈጺሙ እውን ፖለቲካና ኣይከውንን።
1: ፍልስፍናና ፍሉጥ እዩ፣ ሓደን ዘይቅየርን ፍልስፍና ኣማዕ ዲኻ ምጥማት።
2: ንዓይ ጣዕመኒ እምበር ናይ ካልእን ናይ ጽብሓን እንታይ ገድሰኒ ዝብል ኣይኮነን ፖለቲካና። ትርጉም ሓቀኛ ናጽነት እንታይ ምዃኑ ብኣምነት ዝተመስከረ እዩ ፖለቲካና።
0: ኣብ ውሽጢ ብኸቢድ ማዕበላ ዝናወፅ ባሕሪ ጽንዕቲ መርከብ ዘምስለና እዩ ፖለቲካና። ሰውራና ጸኒዑ ዝመከተን መኪቱ ዝተዓወተን ብሓያል መኸተ ሕዝቢ እዩ። መኸተና መኸተ ሕዝቢ እዩ። ሰራዊትን ሕዝብን ዝሃገር ከዓ ንሓደ ዕላማ ዝሰርሑ ሰራዊት ሓርነት እዩ። ሰራዊት ምክልኻል ሃገር መላእ ሕዝቢ ኤርትራ ምዃኑ ኩሉ ዝፈልጦ እዩ።
2: መኸተን ዓወትን መለለየነ ምዃኑ ኩሉ ዝፈልጦ እዩ።
0: እዚ እውን ናይ ኣጋጣሚ ኮነ ንሕና ክንከውን ተጋዲልና ንሕና ኮይንና ኸዓ ንነብር ኣለና። ብጕንዖን ምጽወታን ኣይኮነ ናጽነት ተረኺቡ ብልብና እናጠመትና ኢና ሰላምና ውሒስ ንረብሓ ሓፋሽ ነቐድም ኣርሒቕና ንጥምት ምቕርሐ ጸጋታት ንኣምን ኤርትራውያን ኢና ንሕና።
1: ዘይነፍቅድ ቅንጣፍ ካብ መሬትና ዘይንብህግ ናይ እንዳማትና ንሕና ኢና ንሕና ው ኤርትራውያን።
0: ብሓይልን ተሃዲድን ኣይንርዕድ ኣይንምብርከኽ፣ ንሸፈጥን ዓለቑን ኣይንርዕም፣ ንወሽለኽለኽን ቈልመጽመጽን፣ ክብረትናን ክብርታትናን ኣይንሸይጥን፣ ተጸበበ ኣይንጭነቕ፣ ተተረረ ኣይንሰንፍ።

0: ሰሪሕና ኣይንደክም፣ ራህፅናን ደምናን ህይወትናን ኣይንበቅቕን፣ ክሳብ ዕላማና ንጭብጥ ፈጺምና ኣይንሕለልን። ኪኖ እምነትን መብፅዓን ትማልን ሎምን ደጋጊምና ዘረጋገጽናዮም ክብርታት እዮም። ጽባሕ እውን ኣጥዒናኹን ኵሎዖም ኢና። እዚ ኸዓ ብደምን ብሕግን ዝተረጋገጸ እምበር ስኑዕ መንነት ኣይኮነ።
1: ዓቕልን ትዕግሥትን ዝሕላገቱ ርግኣት እዩ መንነትና።
2: ጃህራ ዘይንታይና ግብሪ እዩ ማንነትና።
0: መንብርካኽ ዘይንፈልጥ ክብሪ መንነትና። ክብሪ መንነትካ እሞ መንነትካ ሓልፍ።

0: ኣብዚ ምድብ ተቐዳዳማይ ክለብ ኣስታና ሄኖክ ሙሉ ብርሃን 2-3 ካይቲ እንዲሒሩ ካልኣይ ተቐዳዳማይ ሙቪ ስታር ናትናኤል ተስፋፂን ድማ ካብ ሄኖክ ብ5 ካይታ ድሒሩ 3ሳይ ተርታ ብምሓዝ ኣብ ፖዲዮም ደይቦም ሚልካስ ማእከለ በዚ ሎሚ ዘመዝገቡ ዓወት ኣብ ናይ ትሕቲ 23 ዓመት ምድብ እውን ሻምፒዮን ብምዃን ድርብ ዓወት ኣመዝጊብሎ ንፍታሌም ኤፍሬምን ናታን ተስፋኣለምን ካብ ክለብ ደንደን ድማ ካልኣይን ሳሳይን ደረጃ ብምሓዝ ንሽልማት በቂዖም እዚ ከምዚ ኢሉ እንከሎ ካብ ተቐዳደምቲ ጁኒዮር ኣባል ክለብ ደንደን ዮናታን ቴድሮስ ብቕፅበታ ውድድር ቀዳማይ ኮይኑ ክዕወት እንከሎ ካልኣይ እዮቤድ ኤፍሬም ካብ ክለብ ደንደን ሳርሰይካ ዊልያም ዘርኢት ካብ ክለብ ኣስፔኮ ብምዃን ተሸሊሞም ኣቐዲሙ ብ25 ሰነ ኣብ ከባቢ ማይ ድምነት ኣብ ዝተኻየደ ናይ ኤሊ ደቂ ኣንስትዮ ውድድር ኣባል ክለብ ደቡብ ሱዛና ፍሳሐ ሻምፒዮን ኤርትራ 2026 ብምዃን ተዓዊታ ኣብ መወዳእታ ንዑታት መዳልያታትን ገንዘባዊ ሽልማትን ተዓዲሉ
1: ኣብ ከተማ ክረን ብምኽንያት 20 ሰነ ብፖሊስ ኤርትራ ዝተዳለወ ንዘስካሕክሕ ግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልዕ ስእላዊ ምርኢታት ንህዝቢ ቐሪቦም ወኪል ኤርና ተስፋንኬኤል ገብሬስ መልክዕ ፀብጻብ ዝዳለወ ትሕዝተሎ ስዒቡ ክቐርብ እዩ
2: ኣብ ከተማ ክረን ንግፍዕታት መግዛእታዊ ስርዓታት ኢትዮጵያ ብልዕሊ ህዝቢ ኤርትራ በቲ ሓደ ዋጋ ናጥነት ክሳብ ክንደይ ረዚን ምዃኑ ድማ በቲ ካልእ ዘጉልሕ ስእላዊ ምርኢት ብ27-28 ሰነ ንህዝቢ ቐሪቡ ብርክት ዝበሉ ካብቶም ካብ ሰነዳት ፀላኢ ዝተረኽቡን ብምኽንያት 20 ሰነ መዓልቲ ሰማታት ኤርትራ ብፖሊስ ኤርትራ ዝቐረቡን ስእልታት ኣብ 1960ታትን ኣብ 1970ታትን ኣብ ማእከል ከተማ ከረናይ ዝተፈፀመ ባርባራዊ ግፍዕታት ኮይኖም እቲ ምርኢት ኣብ ቦታ ፍፃሚ ምቕራቡ ረዚን መልእኽቲ ከም ዘመሓላለፈ ተገሊጹ ኣዛዚ ፖሊስ ዞባ ዓንሰባ ኮርኔል ልብሱ ተስፋ ሚካኤል ኣብ ዝሃቦ ቃል እቲ ምርኢት ንገለ ካብቲ ብገዛእቲ ሓይልታት ኣብ ልዕሊ ህዝብና ዝተፈፀመ ዘስካሕክሕ ክፍዕታት ብጭቡጥ ዘርኢ ብምዃኑ ኣብ ምስግጋር ታሪክ ናብ ሓደስቲ ወለዶታት ግደ ከም ዘለዎ ኣሚቱ ውፃእ መዓትን ናይ ዓይኒ መሰኻኽርን ኣብ ዝሃቦ ሓበሬታ ፀላኢ ቃልቲ ህዝቢ ኤርትራ ንምቕፃይ ከቢድ ክፍዕታት ከም ዝፈፀመ እንተኾነ እዚ ንህዝቢ መሊሱ ከም ዝሕርንን ምስ ሰውርኡ ዝነበሮ ርክብ ከም ዘደልድልን ከም ዝገበረ ገሊፆም እቲ ምርኢት ናፅነት ብከቢድ ዋጋ ከም ዝመጠ ዘነፅር ምዃኑ ብምሕባር ድማ ክድፋኣሉ ተላብዮም መንስያት ብወገኖም እቲ ምርኢት ነቲ ብታሪክ ጥራይ ዝፈልጥዎ ዝነብሩ ግፍዕታት ገዛእቲ ብስእሊ ምቕራቡ ብዝቐለለ ንምርድኡ ዝሕግዝ ሓይሊ ከም ዝነበሩ ብምጥቃስ ንመንእስያት ብፍላይ ዝያደ ሓላፍነት ከም ዘሰክም ኣገንዚቦም እቲ ስእላዊ ምርኢት ኣቐዲሙ ብምኽንያት 20 ሰነ ኣብ ማእከል ኣስመራ ቀሪቡ ምንባሩ ዝዝከር እዩ ገዛእቲ ስርዓታት ኢትዮጵያ ህዝቢ ኤርትራ ንምርዓት ካብ 1964 ክሳብ 1976 ኣብ ዝተፈላለየ ዓውደ ኩናት ናይ ዝተሰውኡ ተጋደልቲ ሬሳታት ኣብ ማእከል ከተማ ከረን ይስቀልን ይስጣሕን ከም ዝነበረ ዝዝከር እዩ
1: ኣብ ከተማ ከረን ንቕሓት ሕብረተሰብ እናበረኸ ብምምፅኡ ናብ ማኣዲ ትምህርቲ ክፅምበሩ ዝሓቶ ኣእምራውን ምዕባላኣውን ስንኩላን ቁፅሮም ይዛይድ ስለ ዘሎ ፅበትን ዋሕድን ኣብያተ ትምህርቲ ዕቱብ ኣቓልቦ ክወሃቦ ተሓቲቶም ዳይረክተር ቤት ትምህርቲ ኣእምራውን ምዕባላኣውን ስንኩላን ኣብ ከረን መምህር ዓሊ ዓብደልቃድር ነሪናብ ዝሃበቶ ሓበሬታ ዓቕሚ ናይዛ ቤት ትምህርቲ ውሱን ስለ ዝኾነ ተወሰኽቲ ኣብያተ ትምህርቲ ክኽፈታ ተላብያ እዛ ብኣካዳሚያዊ ዓመተ 212 213 ኣገልግሎት ዝጀመረት ቤት ትምህርቲ ሎሚ ዓመት ን46 ተምሃሮ ኣገልግሎት ክትህብ ፅናሓ ብምሕባር ምስ ዝረአ ዘሎ ናይ ምምሃር ድሌት ተወሳኺ ክፍልታት ክስራሕ ምስ መሻርክቲ ኣካላት ብምትሕባር ዝተኻየደ ፃዕሪ ንዝፀንሐ ፀዓቂ ብመጠኑ ዘቃልል ከም ዝኸውን ኣሚታ መምህር ዓልያ ኣብ መወዳእታት ንስንኩላን ቆልዑ ምምሃር ልዑል ተገዳስነት ድሌት ተባላሕትነትን ዓቕልን ከም ዝሓትት ብምጥቃስ ኣብዚ ንዝሳተፋ ዘለዋ መምህራን መጊሳ ኣብ ከተማ ከረን ምስ ኣእምራኣውን ምዕባላኣውን ስንክልና ዝነብሩ 380 ኣባላት ማሕበር ከም ዘለው ዝፍለጥ እዩ ኣብ ውሽጢ ሃገርን ወፃን ዝነብሩ ዜጋታት ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ገንዘባዊ ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሩ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ገረ መስቀል ገረ ዝግሄር ከቕርቦ እዩ
3: ዝነብሩ ኤርትራውያን $5,500 ኣሜሪካ ብማሕበር ሕድሪ ሰማእታት ዝፍለጡ ኤርትራውያን ነበርቲ ሲንሲናቲ ሕብራት መንግስታት ኣሜሪካ $5,000 ኣሜሪካ ማሕበረኮም ኤርትራውያን ኣብ በርሊንገንን ከባቢኣን ፋሉን ረትሽካ ሽወደን 41,178 ናቕፋ ኤርትራውያን ተቐማጦ ኣልምሁልትን ከባቢኣን ሽወደን 13,389 ናቕፋ ኤርትራውያን ነበርቲ ከተማ ሄስልሆም ሽወደን ድማ 11,261 ናቕፋ ንመሰሰነ ዓከን ሕድሪ ሰማእታት ኣበርኪቶም እዚ ከምዚ ኢሉ እንከሎ ብኤሪ ኣሶሴሽን ደቡባዊ ምዕራብ ስቶኮልም ዝፍለጡ ዜጋታት 212,885 ናቕፋ ማሕበረኮም ኤርትራውያን ኣብ ሮጋላንዳ ኖርወይ $10,000 ኣሜሪካ ቤት ትምህርቲ ካልኣይ ደረጃ ሓላይ 36,060 ናቕፋ ነባሪት ንሮምበርግ ጀርመን ዝኾነት ወይዘሮ

0: ጥገወይኒ ተስፋዝጊ 700 ዩሮ ከምኡውን ነበርቲ ስዊዘርላንድ ዝኾኑ ኣቶ ኪዳነ ገብረ መድህንን ወይዘሮ ኣመተፅን ገብሪ ህወትን 400 ዶላር ኣሜሪካ ንምንባይ ስድራ ስዋኣት ወፊዮም።
1: ኣብ ዓዲ ኸላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፍረታት ምዕቃብ ማይን ሓመድን ኣሰላሲሎም ነቲ ስራሕ ዝመርሑ ሰብ ሞያ ሕርሻ ብዝሃብዎ ሓበሬታ እቲ መደብ መቐፀታ ናይቲ ብተሳትፎ መላእ ነበርቲ ኣብ መሬት ሕርሻ ክካየድ ፀንሐ ናይ ምዝላይን ምምድማድን መደባት ከም ዝኾነ ብምጥቃስ ጥብ ዝበለት ማይ ዓቂብካ ኣብ ጥቕሚ ንምውዓል ዝዓለመ ከም ዝኾነ ገሊፆም። ኪላ ምዕቃብ ማይን ሓመድን ኣቶ ወልደን ክኤል ፍስሃ ምዕቃብ ማይን ሓመድን እቶታውነት ሕርሻ ንምስሳንን ተባይታዊ ማይ ንምህብታምን ኣገዳሲ ከም ዝኾነ ብምሕባር ዝካየድ ዘሎ ስራሓት ዝያዳ ውፅኢት ምእንቲ ክህብ ኣብ ኩሉ ከባቢታት ተመሳሳሊ ተበግሶታት ክውሰድ ኣሰኻኺሮም። ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ዓዱ ኸላ መምህር ተስፋይ ተስፋ ሚካኤል ድማ እቲ ተበግሶ ንሓረስቶት ደገፍ ንምግባር ዝተወስደ ከም ዝኾነ ኣረድዩ። ኣብ ንዞባ ፎርቶ ሳዋ ብምትሕባር ፖሊስን ህዝብን ካልኦት መሻርክቲ ኣካላትን ዝተካየደ ፃዕሪ ኣብ ምክልኻል ገበናትን በደላትን እወታዊ ውፅኢት ከም እተረኽቦ ተገሊጹ። ኣዛዚ መደበር ፖሊስ ፎርቶ ሳዋ ሰርጀንተ ኢብራሂም ዑመር ብ24 ሰነ ኣብ ምምሕዳር ከባቢ ስከንት ክናብ ኣብ ዝሃቦ ሓበሬታ ኣብ ቀዳማይ ረብዕ ዓመት ተርእዮ ገበናትን በደላትን ሳዕቤናቶምን ንምግታእ ኣብ ምብራኽ ንቕሓ ዘተኮረ ዕማማት ከም እተካየደ ብምጥቃስ ከም ውፅኢቱ እተርእዮ እናንቆልቆሎ ይመፅእ ከም ዘሎ ሓቢሮም። ገበናት ከይተፈፀሙ ክትከላኸሎም ከም ዝቐልል ዝጠቐሰ ሰርጀንተ ኢብራሂም ጎኒ ጎኒ እቲ ኣብ ህዝብን ተምሃሮን ብፖሊስ ዝካየድ ኣስተምህሮታት ገበናትን በደላትን ዝፅየን ክብርታት ሕብረተሰብ ክዕቀብን ናብ መንእስያት ክመሓላለፍን ኣዘኻኺሮም። ተሳተፍቲ ኣብ መወዳእታ ኣፍልጦም ኣብ ሕጊ ዘዕቢ ኣስተምህሮታት ብቐፃልነት ክካየድ ህዝቢ ተጠቃሚ ትካላት ማሕበራዊ ኣገልግሎት ክኸውን ምጥርናፍ ዓድታት ክድፍኣሉ ሃሳይ ልምድታት ዝፍፅሙ ኣካላት ኣራሚ ስጉምቲ ክውሰደሎም ሰላምን ፀጥታን ንክወሓስ ድማ ህዝቢ ኣብ ጎኒ ፖሊስ ብምዃን ኣበርክትኡ ክዕዝዝ ዝብል ርእቶታት ኣቕሪቦም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልም ክትቅፅሉ ደጊምና ብክብሪ ንዕድም። ሃገራት ምዕራብ ንሩስያ ብዓውደ ኩናት ክስዕራ ስለዘይከኣላ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕረዚደንት ቭላድሚር ፑቲን ሎሚ 29 ሰነ ንሰብ መዘሃገሩ ኣብ ዝሃቦ መግለፂ ወቂሱ። ብደገፍ ስለይ ሃገራት ምዕራብ ኣብ ሰላማዊ ዕላማታት ሩስያ ዝፍፀም ዘሎ ተደጋጋሚ ናይ ድሮናት መጥቃዕቲ ኣካል ናይቲ ውሽጣዊ ሕንፍሽፍሽ ንምፍጣር ክካየድ ፀንሐ ግዳማዊ ሽርሕታት ምዃኑ ፕረዚደንት ፑቲን ኣረድዮም። ንዩክሬን ክግበር ፀንሐ ወታሃደራዊ ደገፍ ዕላምኡ ስለዘይወቕዐ ሃገራት ምዕራብ ንሩስያ ንምድኻም ናይ ሽርሒ ሜላታት ክቀያይራ ከም እተገድዳ እውን ኣፍሊጦም። ዩክሬን ካብ ዝሓለፈ ቀረባ ሳምንታት ጀሚራ ብትካላት ፀዓትን ካልእ ሰላማዊ ዕላማታትን ሩስያ እትገብሮ መጥቃዕትታት ኣስፊሓቶ ከም ዘላ ዝጠቕሱ ፀብጻባት ከም ሳዕቤኑ ሰብኣውን ንዋታውን ክሳራታት ከም ዝወሰኸ ኣርድዮም። ሩስያ ከም መልሰ ግብሪ ናይቲ መጥቃዕትታት ኣብ ልዕሊ ዝተመርፀ ዕላማታት ዩክሬን ከቢድ ደብዳብ ተካይድ ከም ዘላን እቲ ስጉምቲ ብዝሰፍሐ መልክዑ ከም እትቕፅሎን እያ ትገልፅ ዘላ። እዚ ከምዚ ኢሉ እንከሎ ላቲቪያ ንዩክሬንን ኣብ ምዕባል ድሮናት ዘተኮረ ስምምዕ ከቲመን። እቲ ስምምዕ ንሰራዊት ዩክሬን ዘገልግላ ድሮናት ኣብ ግዛኣት ላቲቪያ ንምፍራይ ዝዓለመ ምዃኑ ሰመዚ ምክልኻል ክልትኤን ሃገራት ገሊፆም። ኣቐዲመን እውን ጀርመን እትርከበን ሓያሎ ሃገራት ምዕራብ ምስ ዩክሬን ተመሳሳሊ ስምምዓት ክፍርማ ምፅንሐን ዝዝከር እዮም። ህዝባዊት ሪፓብሊክ ቻይና ምውሓስ ልኡላውነትን ግዛኣታዊ ሓድነትን ቤላሩስ ዘለዋ ደገፍ ኣነፂራ። እዚ ዝተገልፀ ሎሚ 29 ሰነ ኣብ ቻይና ምብፃሕ ዝፈፀመ ፕረዚደንት ቤላሩስ ኣሌክሳንደር ሉካሸንኮ ምስ ፕረዚደንት ሺጂንፒንግ ኣብ ከተማ ቤጂን ኣብ ዘካየዶ ዝርርብ እዮም። ቤላሩስ ካብ ቀንዲ መሻርክቲ ቻይና ምዃና ዝገለፀ ፕረዚደንት ሺጂንፒንግ ኩሉ መድያዊ ዝምድንአ ንምምዕባል ዝካየድ ፃዕሪ ከም ዝሰፍሕ ኣረድዮም። ፕረዚደንት ኣሌክሳንደር ሉካሸንኮ ብወገኑ ሃገሩ ምስ ቻይና ዘለዋ ዝምድና ንምስፋዕ ከም እትሰርሕ ብምጥቃስ ተበግሶ ሓደ ቅናትን ሓደ መንገዲ ንምዕዋት ከም እትፅዕር ኣፍሊጦም። ክልቲኦም መራሕቲ ሃገራቶም ኣብ ምውሓስ ዞባውን ዓለማውን ፀጥታ ዘለውን ምትሕባር ከስፋሓ ኣብ ምምዕባል ንግዲ ወፍርን ትሕተ ቅርፅን ድማ ብሓባር ክሰርሓ ዝኽእል ስምምዓት ተፈራሪሞም። ቻይናን ቤላሩስን ኣብ 2025 ናይ 19 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዳ ፀብጻባት የረድኡ። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪበን። ብመሰረት እቲ ውዕላት ኣውስትራልያ ኣብ ፀጥታዊ ውሕስነት ናይታ ደሴታዊት ሃገር ተረኣ ክትፃወትን ኣብ ውሽጢ 10 ዓመታት ዝትግበር ልዕሊ 340 ሚሊዮን ዶላር ክትከፍልን እያ። ብዘይካ ዘቲ ውዕላት ኣውስትራልያ ኣገደስቲ ፅላታት ሪፓብሊክ ቫንዋቱ ወፍሪ ክትገብር ዘፍቅድ ምዃኑ ቀዳሞት ሚኒስትራት ክልቲኤን ሃገራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ እቲ ስምምዓት ኣውስትራልያ ኣብ ዞባ ፓሲፊክ ፅልዋ ክትዕቢ ባይታ ከጣጥሕ ከም ዝኽእል ተንተንቲ ይእምቱ። ህዝባዊት ሪፓብሊክ ቻይና ምስ ቫንዋቱ

ዝዓበየ ንግዳውን ወፍራውን ርክባት ካብ ዘለወን ሃገራት ምዃና ዝጠቕሱ ጸብጻባት ነዚ ምስ ኣውስትራልያ ከቲማቶ ዘላ ስምምዓት ብዕቱብ ክትጥምቶ ከም እትኽእል ይግለጽ። መጠን ንግዳዊ ምልውዋጥ ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ኣብ 2025 ንዓስራይ ተኸታተለ ዓመት ዕብየት ከም ዘርኣየ ጸብጻባት ሓቢሮም። ክልቲኦም ወገናት ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ዝጠቐሱቶም ጸብጻባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ክብ ከም ዝበለ ኣረድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባሮም ተፈሊጡሎም። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ነቲ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ናብ ኣስታት 200 ቢልዮን ዶላር ክብ ከብሎ ይሰርሓ ክምህላወን ገሊፀን። ኢራንን ዒራቅን ኣብ ምውሓዝ ዞባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን። ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ትማል 28 ሰነ ኣብ ከተማ ባቅዳድ ኣብ ዘካየድዎ ዝርርብ ሃገራቶም ምትሕጋዘን ዝሐይላሉ እዋን ሕጂ ምዃኑ ብምጥቃስ ስሩዕ ናይ ምምኽኻር መደባት ክህልወን ተሰማሚዖም። ሚኒስትር ጉዳያት ወፃኢ ዒራቅ ፍኣድ ሑሴን ኣብ ዝሃቦ መግለፂ ኣብ ማእከላይ ምብራቅ ተፈጢሩ ዘሎ ዘይርግእ ኩነታት መላእቲ ዞባ ኣብ ፀጥታዊ ሓደጋ እትይዎ ከም ዘሎ ብምጥቃስ ሃገሩ ብሰላም ንምዕራፉ ተረኣ ክትፃወት ድልውቲ ከም ዘላ ኣረድዮም። ኣሜሪካ ኣብ ኢራን ወሲናቶ ዘላ እገዳ ከተልዕሎ ኢራን ድማ ንመጻቢ ሆርሙዝ ንንግዳውያን መራኸብ ክፉት ክትገብሮ ሚኒስተር ጉዳያት ወፃኢ ፍኣድ ሑሴን ፀዊዖም። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ ጂ ብወገኑ ሃገሩ ተኸሲቱ ዘሎ ወጥሪ ብዘተክዓርፍ ድሌትን ቁርብነትን ከም ዘለዋ ብምጥቃስ ኣሜሪካ ተኩታኺ ወተሃደራዊ ንጥፈታት ካብ ምክያድ ክትሕየብ ኣተሓሳሲቡ። ደቡብ ኮርያን ጃፓንን ወተሃደራውን ፀጥታውን ዝምድነአን ከደንፍዓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልቲኤን ሃገራት ብ28 ሰነ ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድዎ ዝርርብ እዩ ተበፂሖም። ከም ኣካል እቲ ስምምዕ ደቡብ ኮርያን ጃፓንን ሓባራዊ ወተሃደራዊ ልምምድ ከስፍሓን ፀጥታዊ ሓበሬታ ክለዋወጣን ምዃነን ተፈሊጦም። ብዘይካዚ ኑክሌሳዊ መደባ ሰሜን ኮርያን ምብዳ ክተሓባበራ ምዃነን ኣብቲ ርክብ ኣፍሊጠን። እዚ ከምዚ ኢሉ እንከሎ ዞባዊ ፀጥታ ንምውሓስ ምስ ኣሜሪካ ዘለውን ፀጥታውን ወተሃደራውን ምትሕባር ከም ዘስፍሓ ሓቢረን። መራሕቲ ደቡብ ኮርያን ጃፓንን ኣብ ፈለማ 2026 ኣብ ዘካየድዎ ዝርርብ ኣብ ዲፕሎማሲ ፀዓትን ምክልኻልን ዘተኮረ ስምምዓት ከም እተፈራርሙ ጸብጻባት የረድኦም። ኣብ መንጎ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎ። እዚ ዝተሓበረ ፓኪስታን ትማል 28 ሰነ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ብውሕዱ 30 ሰባት ከም እተቐትሉ ድሕሪ ምቀልሐ እዮም። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉ ዝገለፀ መንግስቲ ኣፍጋኒስታን ምላሽ ክህበሉ ምዃኑ የጠንቀቕ ስለ ዘሎ ብኸፊል ሃዲኡ ዝፀንሐ ወተሃደራዊ ወጥሪ ክልቲኤን ሃገራት መሊሱ ከይዓርግ ተሰጊዩ ኣሎም። መንግስቲ ኣፍጋኒስታን ኩሎም ግዳያት ሰላማውያን ሰባት ምዃኖም ክገልፅ እንከሎ ፓኪስታን ግና ሽበራውያን ዕጡቃት ምዃኖም እያ ሓቢራ ዘላ። ፓኪስታንን ኣፍጋኒስታንን ኣብ መንጎአን ዘሎ ወጥሪ ንምህዳስ ስምምዕ ምቁራፅ ተኩሲ ክገብራ እኳ እንተተሰማምዓ ብተደጋጋሚ ክጥሕሶኦም ምፅናሐን ፀብጻባት የረዶም። ክልቲኤን ሃገራት ካብ ፈለማ 2026 ብዘካየደኦ ምልውዋጥ መጥቃዕትታት ልዕሊ 600 ሰባት ከም እተቐትሉ እዩ ዝግለጽ። ኣብ ስዑዲ ዓረብ ብ28 ሰነ ብዘጋጠመ ሓደጋ ምውዳቕ ሄሊኮፕተር ብምልኦም 14 ተሳፈርታ ሞይቶም። እታ ዋንነት ኩባንያ ነዳዲ ኣራምኮ ዝኾነት ሄሊኮፕተር ኣብ ውሽጣዊ በረራ ንከላ ዛጊድ ጠንቁ ብዘይተነፀረ ምክንያት ነቲ ሓደጋ ከም እተቃልዐ ተገሊፆም። ጠንቅቲ ኣብ ምብራቃዊ ሸነኽ ስዑዲ ዓረብ ዘጋጠመ ሓደጋ ንምንፃር መርመራ ይካይድ ኣሎ። እዚ ከምዚ ኢሉ እንከሎ ኣብቲ ማሳል ዕለት ኣብ ፈረንሳ ብዘጋጠመ ሓደጋ ምውዳቕ ንእሽቶ ነፋሪት 11 ተሳፈርታ ከም ዝሞቱ ተቃሊሖም። እታ ነፋሪት ኣብ ሰሜናዊ ምብራቅ ፈረንሳ ጠንቁ ብዘይተነፀረ ምክንያት ከም ዝወደቐት እዩ ዝቃልሕ ዘሎ። ዜናው መሰናዶና ንምዛም ቀንዲ ነጥብታቱ መበል 16 ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ብዓወት ተቃዳማይ ሚልኪያስ ማእከለ ተዛዚሙ። ንግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ኣብ ከተማ ከረን ንህዝቢ ቀሪቡ። ኣብ ዓዱ ኸላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፍራታት ምዕቃብ ማይን ሓመድን ኣሰላሲሎም። ሃገራት ምዕራብ ኣብ ሩስያ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕረዚደንት ፑቲን ወቒሱ።
ቻይና ምውሓስ ሉላውነትን ግዝኣታ ዋሓድነትን ቤላሩስ ዘለዋ ደገፍ

ባነፂራ ኣውስትራልያን ሪፓብሊክ ቫንዋቶን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪመን

ያ አምባል ሃይወን የይሰኪ አምባል ድንከሊት ድንከሊት ዲዲ ዲዲ ቀብዕን ለንገሊ ባዶ ሃቤሳ ዓራንካ ኩዖ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ ዲዲ

በዳር በዳር ኢልትበደር ኢበዱሩ ለዘምተት ኢልትዋለብ ዲብግነን ወሮት መርበይ ኢልትፌተት መተክሪያዝምት ትበከይ አፍሃለ ገየሰት ዋዲብ ወዲየት ወጥልም ሆርያ እግሉቱ ሄሰት ረባዕ ሊልአደንን ስጋዱ ጽኑዕ ክምሰል ዓኬተት እስክ በጽሕ ሀደፉ እምፉር ኢኮን ቀሜተት በዳሮ መገንድል ብዱር ኢኮን ብተቃርብ ምድት እንደ ጣይም ረያም ላተል አትቃርብ ታሪክ ምንዘል ሓከ ጽዋር ብዝሓን ሳልም ምን መባጽሖ ዳርስ መራር ወጥዕም ጃርብ ካይድ ኢኮን ሽብሃቶ ሓዋን ልሰኔት ጀጋልብ ወትበዓል እሙል ወሳብት ላውዕል ወልሓልብ ረባዕ ለእሳዳሩ መጃግረቱ ጀግር ህቲ ወረዲ ምንጠዕ ጽፍ ኩሎም ለእሳድር ህቶም ሕምግሌላው ህቲ ድጊ ሓድር ምን ልትበስ ብዓገል ምን ልዓወድቅ ብኣግር ምክራይ እግሩ ላብ ምርአ ርብዐው ሕንጀር ምን ልሓብር ቀበት ሃይሞት ለእተ ከምን በለገት ፈግር ኢሓራ ሓሪር ይለብስ ክበዲ ብሕፍን ለእሰብር በዓል ሃደፍ ልትዓወት ወለትዓወታቱ ለነብር ዓውተ ለመወር ኣብዕቡ ኣባእግሎም ጠላቃ ነፍስ ለየማን ድራረ ፋትሓት ኢኮን እንዳቃ ከብድ ለነብረ ይተትዋይን ስፍሪድ እንተብራቃ ሕልቅም ልይትነሽፍ ልኣጠልለ ምራቃ እግር ልይትጥዕ በር ወብሓር ሻጣቃ እደልይትትሃደል ሸንቀይ ትለሸናቃ ስሉብ ኢኮን ኤማና ሓጠር በቅል ዓዛቃ ፍንገሞት ወሓዮት ዲብንታ ሕጅከስ ሰምዕ ወስሓቃ ለዓውተ ዜመ በዕለ ደግመይ ኣካነተ ይሰረት በዲእ ሞራ ብዕቡተ ክብድት ዮማ ይቃለት ኢትትሓለብ ምን ኣስራር ዲብ ጸረ በዓልተ ልይደረት ሰብለ ሕሰይ ወኣሳቃር ኣጽበጠዮም ገረት ማለክ ሃለ መራረ ክበዮም ሰበር ሰረት በድረዮም እትልጋመው ወጎማቶም እግሎም ደረት ወጎማቶ ዓውቴታ ይጠሬት ወኢሓረት ጽዋር በዳር ኢልሰለብ ወእርደቱ ብጋነ ኢትትወረስ ሞረ በዳር ኢትትሰበር ንጻፍ በዳር ኢልትበለስ ጸጎት በዳር ኢትትበከር ርዝቅ በዳር ኢልትከለስ ገርሀት በዳር ኢትገርወ ወንበል በዓላ ኢትትሐረስ ታሪክ በዳር ኔብራይቱ ወክምሰል መሰል ልደረስ ሰር ጸገሙ ይልጻገም ላመ ቤላ ትፈረስ በዳር እትመንገፈል አርውሓት ገቢል አድሓና መቕስናይ መረቢት ኣባይ ዓዲ እነና በዳር ዲብ ዓማር ጋድም ሓሰወ ገበና በዳር ዲብ ተዓሊ

0: ህዝቡ ሓይልታት ዝነበራ ዓድታት ቴብ ሒዛያ ትመፅእ። እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ። ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ። ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን? ከም ኣካል ገድሊ እየን ዝርኦ ነይረን። ተኣዚዘን ኣይኮናን ዝኸዳ ነይረን። ጉጅለና ትቕድም ንስኺ ድሕርና እኺ እንዳተባህለ ንሕና ኢና ንቕድም ንሕና ኢና ንኣቱ እንዳተባህለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረብቲ ግዜቲ
1: ህዝቢ ታንጢዩ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ። ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕና ወደ ገባ ክሳብ 24 ክፍሊ ህዝቢ ተሰዊኦምና እዮም። 18 ተወጊኦም እዮም ኣብ ውሃዮታት ኣብ ሓፋሽ ውድባት ውን ልክዕ ከምኡ ወደ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም ውን ዓበይቲ ዕንቅፋታት ነይሮም እዮም። ሕጂ ክጠቕስን ምናልባት ዳሕራይ ክስታይ ክንገብረን ንኽእል ኣብኡ ዝተሰዋዕ ሓፋሽ ውድባት ኣገርሓካ እዮም ዝነበራ ዝተማርኻ ከምኡ ስራሕ እናሰርሓ ከለዋ ከምኡታት ብዙሕ ነይሩ እዩ።
2: ሕጂ ኣነ ፀቂተ ክዛረበላ ዝደሊ እቲ ግንባር ሰሓርትን ግንባር ኣደቀይሕን ምስ ቆመ እቲ ግንባር ሓያል እዩ ነይሩ። ብዙሓት ተጋደልቲ ዝነበርዎ ከቢድ ኩናት ዝካየደሉ እዋን እዩ ነይሩ። ኣብዚ ሕጂ ተጋዳላይ ከምቲ ቀደሙ ባዕሉ እናሰንከተ ኩሉ ምግቡ ክብፅሕ ማይ ክወርድ ውግኣቱ ክልዕል ስዋኣቱ ክቅብር ዝኽእለሉ እዋን ኣይነበረን። ዋላ ክገብር እንተከኣለ የሸግር እዩ ኣብ ዓቅሚ

0: ኣብኡ ይህሰ እዩ ሕጂ ነቲ ምግብና ዝምልከት ደቂ ኣንስትዮ ኣብዚ ዝለዓለ ተራእዩ ነይርዎን ካብ ሙሉእ ሰሓርቲ ዘን ልዕሊ 20 ዝኾነ ዓድታት ካብ ከባቢ ደቂ ኣምሓሪ ዘሎ ኩሉ ዓድታት ካብ እንጋናኣ ዘሎ ኩሉ ዓድታት እዚ ሕጂ ንግንባር ሰሓርቲ ከምኡ እውን ካብ ሰገነይቲ ከባቢ ሰገነይቲ ሰገነይቲ ጀሚርካ ከዓ ንግንባር ዓዲ ቀይሕ ደቂ ኣንስትዮ በቢ ዓደን ዝነበራ ተወዲበን ነቲ ግንባራት እየን ዝምግባ ነይረን እተን ኣዴታት ኣብ በዓል ንበይቶ ንበለን ኣብ በዓል ዝግብ ካልእ ኩሉ እቲ ዓድታት ምግብና ዝነበሮ እተን ኣዴታት እውን ዘለዎን መጎግአን ዕንጨተአን ኩሉ ንብረተን ኣዳልየን ፀንሓ እተን ካብ ካልእ ዓዲ በቢ እዋን በቢ ጉጅለ ተወዲበን ዝመፀ ከዓ ኣብኡ እናኾና እቲ ምግቢ ዝስራሕ ማይ ዝውረድ ናብቲ ድፋዓት ምውሳድ ውጋኣት እንተልዮም ምምፃእ ኣብኡ በሽሓት ደቂ ኣንስትዮን ተሳቲፈን እዚ ቀሊል ተራ ኣይነበረንን ኣብ ሕክምናታት ክዳውንቲ ምሕፃብ ኣብ ሓራ ከተማታት ንውጋኣት ምእላይ ምግቢ እውን እንተኾነ ኣብቲ እዋንቲ እቲ ውድብ ሙሉእ ንውጋኣት ዝኸውን እውን ትሕዝቶ ነይርዎ ክንብላይ ንኽእልን ብዘለዎ እንዳገበራ ኣብ ከተማታት ይኹን ኣብቲ ሕክምና ዝነበሮ ቦታታት የኣልያን ቀልጢፎም ንክሓውዩ ድርኺ ዝፈጥራን እየን ነይረን ግንባራት ሰሓርቲ ብደቂ ኣንስትዮ ኣብኡ ዝተፃወትኦ ተራ ቀሊል ኣይኮነን ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእላ የን ኢለ የ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ ደቂ ኣንስትዮ ከዓ ክህልዋ ክእላ የን ኢለ የ ዝኣምን ኣሽሓት እየን ዝሳተፋ ነይረን ካብ ከባቢ ደቂ ምሓሪ ጀሚርካ ብሙሉእ ሰሓርቲ እተን ንዓዲ ቀይሕ ዝኽዳኻ ካብ ሰገነይቲ ጀሚርካ ኩሉ ከባቢ ዓዲ ቀይሕ እዚ ተኻየደ ንሰኒየን ከዓ መወዳእታ ቲምዝላቕ ምስ ኮነ ኩለን ብሓባር ተሰሊፈን እዚ ካምቦድያ ዝበሃል ስም ኣብ ታዕሊም ተዋሃበውን እውን ንሰኒየን ልክዕ ከም ወተሃደር ኮይነን ፈሊጦኖኦ እቲ መስዋእቲ መውጋእቲ ኩሉስ ኣቐዲመን ፈሊጦኖኦ እየን ከይደን ኣብቲ ውድብ ከዓ ዝለዓለ ተራ ነይርዎን ኢለ ዝኣምን ቀሊል ኣይነበረን ትተረአን እዚኣ ንምግላፅ እየ
1: ሕጂ እቲ ጀማሂርሲ ኣብቲ ፖለቲካዊ መዳይ ጥራይ ዘይኮነ ቀንዲ መናብሩ ናይቲ ህዝቢ ኣብቲ ሕርሻ እዩ ሕጂ እቲ ቀንዲ ፀገም ትፈጠረልና ከዓ እቲ ሕርሻ ይባዕሉ ምክንያቱ ኣብቲ ዓዲ ልዕሊ 150 ዓድታት ኣብ ፀላኦ ከይደን ድማጎታ ነይረ ገሊአን ኣብ ውሽጢ ዓዲ ገሊአን ከዓ ምስ ጎርባብተን ማለት እዩ ነዚ ክትፈትሕ መዓት ፀገማት ይረኪቡ ነዚ ምስ ፈታሕናዮ ኣብቲ ህዝቢ ኣብ ደቂ ኣንስትዮ ኹን ኣብ ደቂ ተባዕትዮ ዝመፀ ፅልዋ ቀሊል ነገር ኣይነበረን ብጣዕሚ እዩ ስምዒት ፈጢሩ ምክንያቱ እቲ ህዝቢ ኣብ ክንዲ ስርሑ ዝገብር ክማጎት ክሰሓሓብ ብሰልዲ ክውፅእ ንመማጎት ዝኸውን ኣሽሓት እዮም ክውፅእ ዝውዕል ነይሮም ስለዚ ነዚ እንታይ እዩ ተገይሩ እቶም ጀማሂር ዝነበሩ ሕግታት ወይ ናይ ነበረ ሕጊ ናይ ኣድግና ተገለባ ነይሩ ግን ብዙሕ ነቲ ናይ ደቂ ኣንስትዮ ይነፅጎ ስለ ዝነበረ ደቂ ኣንስትዮ ከዓ ካኣትዋ ስለ ዝነበረን ጀማሂር በዓል ዚ ዕቕባይ በዓል ሓፋሽ በዓል ሰመረ በዓል ሰሎሙን ኮይኖም ኣውፅኦሞ ነቲ ሕግታት ማለት እዩ ንደቂ ኣንስትዮ ኣብ ግምት ዘእቱ ንደቂ ኣንስትዮ ኣብ ግምት ዘእቱ ሕግታት ወፂኡ ብድሕሪኡ እቲ ምድልዳል መሬት ብዙሕ ፈተናታት ተካይድዎ ማለት ተቃውሞታት ነይሩ በቲ ህዝቢ ዝኾነ ግን ተዓዊትሉ ኣብ መጨረሻ ከዓ እተን ደቂ ኣንስትዮ ሕጉሳት ነይረን በቲ ምክያዱ ንሱ ሓደ እዚ ነይሩ ካልእ ኣብቲ ቅድሚ ምዝላእ ነፍሰ ከፍ ጀማሂር ወይ ከዓ ክፍሊ ህዝቢ ኣብ ዓድታት መንእስያት ኣብቲ ቤት ትምህርትታት ተእትዎም ነይሩ ቤት ትምህርትታት ገይሩ ጋዝ እዚ እንታይ ና ንብሎ ፔትሮማክስ ገይሩ ይምህሮም ነይሩ ሕጂ መዛሙር ትምህርቲ ማሃይምነት ምጥፋእ ገለ ይካየድ ስለ ዝነበረ እቲ ህዝቢ ዓብ ፅልዋ እንዳሓደረ ይኸይዱ ብቲ ከባቢ ድሓር ምትሓዝ ናይ ከተማታት ምስመፀ ሕጂ ምቓም ናይ ዘን ህዝባዊ ቤታታት መፅ እዩ ምቓም ናይ ዘን ህዝባዊ ቤታታት ምስ መፀ 8 ህዝባዊ ባይቶታት ቆይመን ካብዘን 8 ህዝባዊ ባይቶታት እተን ደቂ ኣንስትዮ ኣብ ሓፂር ግዜ ኣብ 76 ነን ክውድባ ተጀሚረን ኣብ 77 ከባቢ 35 ካብ 114 እተን 35 ደቂ ኣንስትዮ ነይረን ስለዚ ኣብ ሓፂር እዋን ነቲ ምሕዳር እውን ተቋፃፂሮ ኣብ ህዝባዊ ባይቶ ክትኣቱ ቀሊል ነገር ኣይኮነን ነይሩ ሽዑ ሕጂ ምናልባት ከም ሓደ ቀሊል ዝረአ ኸውን ሽዑ ግን ካብ ገፅአን ወፅአን ሙሉእ መዓልቲ ኣብቲ ህዝባዊ ባይቶ እየን ዝውዕላ ስለዚ ካብ 114 ገፅ እዩ ነይሩ እቲ ቁፅሪ ናይቶም ህዝባዊ ባይቶ ካብዚኣተን 35

0: ደንበ ክርስትያን እየረ ዛተ ስለዚ ቀሊል ነገር ኣይኮነንካ ኣብ ውሽጢ ክልተ ዓመሲ ናብዚ ደረጃ ዘየን በፂሐን ምስቲ ኣብ ምንታይ በፂሐን ገለ ዝብል ማለት እዩ።
1: ስመይ ንግስቲ ሃብተ ማርያም ይበሃል። ኣብ ድሕሪ ምዝላቕ ዝነበረ ኩነታት ሲ እቲ ብጉህድ ዝካየድ ዝነበረ ኣዋዳድባ ናይ ደቂ ኣንስትዮ ይኹን ናይ ኩሎም ናይ ቀያሕቲ ዕምባባ ንድሕሪ ተመሊሱ ኣብ ምስጢራዊ ውዳበ ኣት መሊሱ ከም ብሓድሽ ሕጂ እቲ ህዝቢ ክምለስ ምኳኑ ህዝባዊ ግንባር እሙ እንተለዎ ምክንያቱ ተወዲቡ ነቕሒ ፀኒሒ እዩ። ብዛዕባ ምዝላቕ እውን ተማሂሩ ፀኒሒ እቲ ህዝቢ ህዝባዊ ግንባር ክምለስ ምኳኑ ዓብ እሙ እንተለዎ ኣብ ርእሲኡ ከዓ ጀማሄር ከዓ ካብቲ ከባቢ ብዙሕ ኣይረሓቁን ንግዜኡ እሊኢሎም ቀልጢፎም እዮም ተመሊሶም ማለት እዩ። ስለዚ እቲ ምስጢራዊ ውዳቤ ቀፂሉ ኣብ ኣዴታት ብጣዕሚ እየን ቀልጢፈን ዝቕበልኦ ደቂ ኣንስትዮ መንእሰያትን ቀልጢፈን እየን ዝቕበልኦ። ስለዚ ተንዝኸዳ ከይደን ኣብቲ ምዝላቕ ዝነበረ ተንዝኸዳ ከይደን ተንዝተረፋ ከዓ ኣምር ስለ ዝፀንሐ ቀያሕቲ ዕምበባ ዝነበራ ንኢስክን ኢለን ተረፋ ድዩ ካልእ ድዩ ቀልጢፈን ተወዲበን ነቲ ቃልሲ ኣብ ምክያድ እዩ ኣትዩ ማለት እዩ። ብድሕሪኡ ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹኽሹኽ ዘይኣመላ ኣብ ውሻጣኣት እዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ። ሓደ ሓደ ፀርፊ ንዕኦም ዝኸውን ትደርፍ ንሶም ከዓኒ ተመሳሳልናትካ ክድረፍ ከም ዘለዎ ይገብሩ ማለት እዩ። ብድሕሪኡ ካብዚ ሓሊፉ ኣብ ጓይላ ኣብ ዝተገብረ ኣብ ጎደይቲ ዝበሃል ዓዲ ብዛዕባ ናቶም ፀርፊ ኣብ መርዓተ ጓይላ ይግበር ነይሩ። ኣብቲ መርዓ ከዓ ተደሪፉ ትደርፊ እታ ደርፊ እኳ ዕድል ኣለኒ ግንባር ኣለኒ ምስ ህዝባዊ ግንባር ዘሰለፈኒ እያ ትብል ነራ። ሕጂ በዚ ናይ ህዝባዊ ግንባር ኣባላት ኣለው፣ በዚ ከዓ እሳቶም ኣለው። በዚ ብዝመፀ ምንፅርፃር ነተን ደቂ ኣንስትዮ ተኽስፈኒዮም፣ ክልተ ደቂ ኣንስትዮ ቀቲሎም፣ ኣርባዕተ ሓሙሽተ ተወጊአን ብጣዕሚ ነቲ መርዓ ዝነበረ ዕግር ገርአት እዮምሉ። ስለዚ ካልኣይ ወገን ክንዲዚ ዝኸውን ዕንቅፋት እዮም ዝገብሩ ነይሮም። ደቂ ኣንስትዮስ ክድሃላ ኣለውን ካብቲ ተወዲበን ንህዝባዊ ግንባር ዝገብርኦ ደገፋት ክዕንቀፋ ኣለውን ብዝብል ብዙሕ ፃዕሪ እዮም ዘካይዱ ነይሮም። ብከምዚ ከዓ ብድሕሪኡ ህዝባዊ ግንባር ኣብቲ ዝዓበየ ረፅሚ ንክኣቱ ተገዲዱ። ኣብኡ እውን ብሕጂ ኣብዚ ከባቢ ኮይና ኣይንሰርሕኒና ኣይንጋደልኒና ኢለን ንሜዳ ንክኸዳ ዝወሰና ደቂ ኣንስትዮ ከዓ እምብልና ኣብዚ ኣይንሰርሕና ኢለን ዝኸዳ እውን ነረን ማለት እዩ። እዚኣ ክውስኽ የደሊ ንቕኒየለይ
2: ታሪክ ናይ ደቂ ኣንስትዮ ንጥፈታት ናይ ደቂ ኣንስትዮ ክትገልፀቶ ኮይንካ ብዙሕ ግዜ ዝኣክል እውን ኣይመስለኒን። ከም ኣብነት ኣምፂና እተን ደቂ ኣንስትዮ ዘካየደኦ ንጥፈታት ንምግላፅ ግን ንኩለን ወኪል ክኸውን ንኩለን ዝወከለ ክኸውን ተስፋ ገብር። ኣብ ድሕሪ ምዝላቕ እዩ ኣዴታት ብሙሉአን ደቅና ካብ ኣፍ ደገስ መራ ኣዝሊቆም ዘራይ ረኺቡ ፀላኢ እንዳበላ ዝሻቀላሉ ዝነበረ ህሞት እዩ። ኣብቲ እዋን እቲ ከዓ ኣብ ድግሳ ጓል ሃይለ ተንኪፋቶላ ምስ ፀላኢ ነትን ማዓስከር ናይ ድግሳ ማይክሮዌቭ ተኺሉ ምስ ኣዲስ ኣበባ ንኣስመራን ዘራኽብ ዱልዱል ማዓስከር ተኺሉ ኣብ ሓፂር ግዜ ወርሒ 1978 ከዓ እንዳ 58 ነቲ ዝነበረ ማዓስከር ደምሲሶም ከምዘይሰርሕ ምስ ገበርዎ ተጋደልቲ ንቦትኦም ተመሊሶም መሓራሳት እተን ደቂ ኣንስትዮ ኣዴታት ድግሳ ንብምሉኡ ትብኡ ዝነበረ ኣፅዋር ሰናዱቕ ኣቑሑት ንብረት ናይ ፀላኢ ከም ዕንጨይቲ እንዳተሸኪመን ዓቐብ መሓራሳት ኣውፅአን ንተጋደልቲ ረኪበንኦም ሓደ ግዜ ዘይኮነ እንዳተመላለሳ። ኣብቲ እዋን እቲኡ ከዓ ሓደ ተጋዳላይ ኣብቲ መጥቃዕቲ ዝተረፈ ሃለዋቱ ስለ ዝጠፍኦም እቶም ኣሃዱ ኣብቲ እዋን እቲ ሓላፊና ዝነበረ ኤፍሬም ገብረ ክርስቶስ ሕጂ ብመስዋእቲ ዝተፈለ ሓደ ተጋዳላይ ኩነታቱ ጠፊእና ስለ ዘሎስ ድሃዩ ፍለጡ ዝብል ደብዳበ ምስ መፆ ነቶም ኣብ ከባቢ ደቂ ድግና ንንቀሳቐስ ዝነበርና ኣባላት ክፍሊ ህዝቢ መንግስት ሚካኤል ቀደስ ተስፋይ ደብዳበ መፂኡ ቀልጢፍኩም መፅናዕቲ ክትገብሩ ኣለኩም፣ እዚ ተጋዳላይ ተሰዊዑ ድዩ ተማሪኹ ድዩ ኩነታቱ ፍለጡ ተባሂሉ ንሕና ከዓ ነቶም መሓውርና ዝኾኑ ኣባላት ሓፋሽ ውድባት ኣብ ድግሳ ዝነበሩ ንዕኦም ደብዳበ ሰዲድና መፅናዕቲ ወዲኦም ምስ

ኡና ብለይቲ ካብ ዓደበነ ተበጊስና እንዳቦይ ቀሺ ገርን ክኤል ዝበሃል ገዛ ኳሕኳሕ ምሰበልና ሃና ትበሃል ጓሎም እያ ከፊታትና። ሃና ነዲኣ ተጋደልቲ መፂኦም ኣይበለተንን ብየማኖምን ፀጋሞምን ገዛ ዝተላገበ ስለ ዝኾነ ኣደይ ያጋይሽ መፂኦም ኢላተን ኣደይ ኢታይ ጀመር ሰብኣየን ምስ ሞቲኦም ኢታይ ኮይነን እምበር በዓልቲ ሓዳር ወላዲት ዘማዲት እየን ነይረን። እቱ ምስ በልና እቶው ኢለናና ከምቲ ኩለን ኣዴታት ዝገብርኦ ተቓላጢፈን ሻኽ ስኽትታ ወይ ቅጫ ክባኻ ፀላእ ከይመፀ ትኽኢለን ንውሻጣኣትን ንሕና ከኣፍታ ዝፀንሐትና ንእዲ ኢና ኮፍ ኢልና መፅአን ክልተ ድኳ ሒዘን ተስኡ ካብዛ ንእዲ ኣብዚኣ ኸፈሉ ኢለናና ናፍታ ሻሂ እየን ተመሊሰን። እዋ ክልቴና ኣነ ንመንግስን ስለምንታይ ኣተሲአናና ሰብኣየን ከም ዝሞቱ ከዓ ሓቲትና ነዊሕ ከም ዝገበሩ እዛ ንእዲ ኣብዚኣ ሬሳ ክቐብራይ ክእላን እየን ስለምንታይ የን ከምኡ ገይረኒ ኢልና ብሚስጢር እንዳተዘራረብና ሻሒ ዘን መፅአን ኣደኢታይ ጀመር ንሕና ፀላእኸይ መፀና ቐልጢፍና ክንምለስ ኢና። ስለዚ ኣብዚ ኸባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታ ተለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ እውን ናደኹም ኢለናና ድሓር ኣነ ወጋሕታ ኮይኑ ሰዓ 6ዱሽተ ኮይኑ ኢለ ጸሎተይ ከብፅሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምንየ ውድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ፀኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየን ንዐአን ከዓ ተመሊሰ ንገዛይ ወሲደ እዮ። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕክዋ ንምፍራስ ኣይፀገመንን ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነፀልኡ ዘርጊሐ ኣብኣ እትየ ኣብኣ ቀቢሮ እዮ በታ ነፀልኡ ከዓ ገኒዘ እዩ እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቀቢረየን ኣለኹ ኢለናና ኮፍ ኢለን መታልሐን ሒዘን ንሕና ናብ ዳግማይ ሓዘን ክንእትወን ኣይደለናን ብውሽጢና ናሕልና ፀሎት ጌርና ነትብፃይ እሞ ደኢታይ ጀመርክን ብገስክን ከይድ በላ ምስ በልናየን ንሃና ፀዊዐን ሃና ጓለይ ኣብዛ ንእዲ ዘላ ሚስጢር ናፅነት ኤርትራ ክንደይ ኣነ ከየርክበሉ ክሪኦ ይክእልን እየ ብሚስጢር ድሕሪ ናፅነት ግን ነቶም ዝመፅኺ ተጋደልቲ ህዝባዊ ግንባር እዛ ብዛ ንእዲ ዘላ ሚስጢር ኣረክብ እያ ኢለና ስዎ ኣሎ ኣብዚ ተቐቢሩ ኣሎ ተጋዳላይ ኣይበላን ኣብዛ ንእዲ ዘላ ሚስጢር ኢለናኣ ንሕና እሙክንከይድ ምስ በልናየን መንግስት ሚክኤል ካብ ብስክሊቱ ኖትቡክ ኣውፂኡ ዘይጥቀመላን ዘይተወደአት ኖትቡክ ኢሉ ፅሒፉ ርእስቲ ንሕና ክንብገስ ተበጊስና ካብአን መገዲ 2 ሰዓት ኣሳግላ ዝበሃል በረኻ ክንሓድር ኣለና ምስ ተመለስና ኣብ ዓደበነ እዩ ነቲ ታሪክ ዝፅሕፎ ኣብታ ኖትቡክ። ስለዚ ኣደኢታይ ጀመር ቆራቢት ሰጋዲት ሙሉእ መዓልቲ ብፀለት ዝውዕላ እየን ምስ ሬሳ ክሳብታ ሂወተን ተሓልፍ ናብቲ ናይ ዘለኣለም ስፍረአን ክሳብ ዝኸዳ ምስቲ ሬሳ እየን ዝቕመጣ ነይራ እሞ ኣብ ሕብረተሰብና ከዓ መቓብር ኣይትርገፁ ብመቓብር ኣይትሕለፉ ኣብ መቓብር ኣይክየዱን እዩ እንዳተባሃልና ዝዓበና ዋላ ሕጂ እውን እንተኾነ ቀብሪ ከይድካ ዝደኸመ ድዩ ዝረብረበ ድ ሰብ ኣብ መቓብር ኣይረግፅ ኣይዕርፍ። ኣደኢታ ይጀመር ግን ከምዚ ዓይነት ታሪክ ነይሩዎን ናፅነት ምስ ኮነ ድሃየን ሓቲታ ኣነ ምናልባት እንተለዋስ ምስቶም ታሪክ ዝስንዱ ተጋደልቲ ወይ ምስ እንዳ ዜና ክራኽበን ኢለ ሓቲተ ከምዚ ሞታ ተነጊረ ጓለን ከዓ ሃና ንኣዲስ ኣበባ ከይዳ ኣብ ኣዲስ ኣበባ ምዞም ዝተሰጉ መፅያት ተኾነት ሓቲተ ሃና እውን ኣብ ኣዲስ ኣበባ ዓሪፋ ተባሂሉ። ስለዚ ነቲ ታሪክን ሬሳ ጌርካ ኣብ ገዛኻ ንክትቅመጥ ምስ ሬሳ
ባዕለን ንክገልፆ ክንደይ ብል

0: ፍጥጫታት ነይርዎ። ናይ ባሓቂ ግን እዚ ከምዚ ዓይነት ታሪክ ናይ ኣዴታት ኣብ ኤርትራ ጥራይ እምበር ኣብ ዝኾነ ሰውራታት ዓለምን ኣብ ዝኾነ ዓለምን የለን።
1: ኣነ ናይ ባሓቂ ዘመስግነ ክነዚአን ምዝካርኪ ዘይተወደአትን ዘይጥቀመላን ኖትቡክ ተባሂላ ዝተፃሕፈት ሽዑ መፅያህና ኣብ ድምፂ ሓፋሽ ተኸታቲልኩማ ትኾኑ ቀሪባ እያ። ስእለን እውን ምሳይ ኣሎ ዘን ኣዲ ጀመር ፊልም ክንሰርሐን ኢና ዝበሉ ሰባት ነይሮም። ክሳዕ ሕጂ ብዛዕበአን ፊልም ክስራሕ ኣነ ርኢ ፈልጥን ዝተበገሱ ሰባት ግን ነይሮም። ንስኽን መንግስትን ኢኹም ነርኩም።
2: እቲ ብዛዕባ ምዝላቕሲ ትንክፍ ኣቢላ ተላጓል ሃይለ ነቲ ግዜ ንምቆጣብ ትኸውን፣ ግን ምዝላቕሲ ኣፀቢቑ ክንዛረበሉ ክነስተማቕሮ እውን ፅቡቅ እዩ። ነቲ ድሓር ህዝባዊ ግንባር ዝኾኖ እቲ ግንባራትና ክምስረት ምክንያት ዝኾነስ እንታይ እቲ ድሕረ ባይታ ናይ ፅንዓት ናይ እምነት ኢልካ እቲ ምዝላቕ ስለ ዘርኢ። ምዝላቕ ኣብ ዞባ ደቡብ ብጣዕሚ ከቢድ ነይሩ። ፀላኢ ብጉርህ ስርናይ ኣቢሉ ምስ መፀ ናይ ክሳድ ዒቃ ድፋዕ ፈሪሱ፣ ፀላእ ከዓ ናይ ጉርህ ስርናይ ድፋዓትና ሓሊፉ ናብቲ ንቋፃፀሮ ነበርና ቦታ ምስ መፀ ዋላ እኳ እቲ ህዝቢ ቁርብ ሓበሬታ ተዋሂቦ ተነበረ፣ ግን እቲ ናይ ምዝላቅ ኩነታት ከቢድ ክብደት ናይቲ ምዝላቅ ከዓ ልዕሊ ዝኮነ ፍጡር ነተን ኣዴታትን ነተን ደቂ ኣንስትዮን ከቢድ ነይሩ። ምክንያቱ ከምዚ ክበሃል ፀንሐ ኩሉ መንእሰይ ካብ ኣዲስ ኣበባ ይኹን ካብ ካልእ ቦታታት ድመፀ እቶም ኣብ ዓዲ ተወሊዶም ዝዓበዩ ዝጎበዙ መንእሰያት ዕድሚ ቀያሕቲ ዕምባባ ዝነበሩ 8 ዓመትን ትሕቲኡን ዝነበሩ ህፃናት ከይተረፈ ናብ ሜዳ ገፁ ከውሕዝ ዘገድድ ኩነታት እዩ ምዝላቕ ፈጢሩ። ከምኡ ስለ ዝኾነ ኣብ ሙሉእ ዞባ ደቡብ ሓደ ዓብዪ ነቲ ኩሉ ፈንጠዝያ ነቲ ኩሉ ሓጎስ ነቲ ኩሉ ደስደስ ዝነበረ ዝቕይር ንኩሉ ከዓ ናብ ከቢድ ትካ ዘደእቱ ኩነታት እዩ ተፈጢሩ። ከምኡ ስለ ዝኾነ ኣብ መንጎ ስድራ ቤታት ናይ ኣረኣያ ፍልሊ እውን ዝፍጠረሉ ኩነታት መፅዩ። ኣቦ ደቂ ሓድጉ ክኾንዎ ሓደ ውላድ ክልተ ውላድ ከትርፍ ክደሊ ከሎ ኣዲ ከዓ ደቂ ኣብ ቅድሚ ዓይና ብፀላእ ከይጉይሑ መስሕዋቶም ክኸዱ ትደልየሉ ኩነታት እውን ክልተ ጥርዝ ተፈጢሩ። ፅንዓትን ክድዓትን ፊት ንፊት ዝተፋጠጣሉ ግዜ ነይሩ። ለዚ ኣብ ከምዚ ዝኣመሰለ ግዜ ኣደ እታ ለዋህ ታርህርህቲ እታ ኩሉ ትገብር ማህፀን ናይ ኣደ ዝጨከነትሉ ግዜ ንደቀን ውሰድዎም ምሳኹም ተሪፎም ኣብዚ መፍቶ ፀላእ ክኾኑ ኣይንደልን ኢና ክብላ ዝገደደ ኩነታት እዩ። ለዚ ፅንዓት ኣዴታት ኣዝዩ ብትዝለዓለ ጥርዙ ዝተጋህደሉ ኩነታት እዩ ምዝላቕ ነይሩ። ካብ ሓደ ስድራ ቤት 6-7 ብኣብነት ክጥቀሱ ዝኽእሉ ስድራ ቤታት ሽዑ ዝኸዱ ነይሮም። እተን ኣዴታት ከዓ ኣብ ከተማ ኮይነን ፅቡቕ ምቾት ዘለዎ ሂወት ድነበራ ከዓ ድሕሪ ደቀና ኩሉ ትረፈና ኢለን ዳርጋ ስጋብና ፅነት ናብ ከተማታት ከይተመልሳ ግዜአን ኣብቲ ገጠር ዝወድኣ ኣዴታት ነይረን። ስለዚ ገሊአና ፅነት ኣርኪበን ገሊአና ፅነት ኣይርከባን፣ እቲ ፅንዓት ግን መግለፂ ኣይነበሮን። ስለዚ ነዚ ከቢድ ፀር እዚ ተሰኪመን ደቀን ሰዲደን እህትአን ንውሽጢ ፀረን ነቲ ኣብ ምዝላቕ ዝሰዓበ ኩነታት ከዓ ብፅሞና ሳሕል እንታይ ክትወልድ እያ ደቅናት ዝኸድዎ ጎቦ ናይ ብሓቂ ጎቦ ኮይኑ ክዕቁቦም ድዩ። እዚ ፀላእ ሒዝዎ መፅኡ ዘሎ ከቢድ ማእለያ ዘይብሉ ሰራዊት ንደቅና ኸ ጠጠው ከብሎም ድዩ ክዕገድ ፀላእ እዚ ዝብልካ ዓብ ሻቅሎት ነይሩ። ነዚ ሻቅሎት እዚ ፀላኢ በቲ ንምልዕዓልን ንምትካዝን ደገልግል ናይ ስነ ጥበብ ስራሓት ገይሩ እውን ሓሪሮም ወንበዴታት ሓሪሮም እየ እናበለ ዝደርፎ ዝነበረ ደርፍታት እዚ ክሰምዓ ከለዋ ዝነበረን ትካዘ ነዚ ድምልእ ነዚ ደራጉድ ከዓ እቲ ዓንተ ወይ ጓል ቀሺ እቶም ካልኣይ ወገን ትብሎም ነበረቶም ሓይልታት ምድሕሪ ሓርዮም እዚኣቶም እውን እንተኾነ ክሳብ ምምስራት ድምፂ ሓፋሽ ተመስሪታ ዕድመ ንዕኦም

ነቶም ነጎድጓዳዊ ድምፂ ነበሮም ኣባላታ ኣብ ዘይምችእ ኩነታት ኮይኖም መቓልሕ ህላወን መቓልሕ ዓወትን ክሳብ ዘስምዕዎ ኣበዴታ ዝነበረ ተርባፅ ናይ ህላወ ናይ ትሰውራ ናይ ምድሓን ዝነበረ ፀቢብ ዕድል ከመይ ክውዳእ እዩ ዝብል ዝነበረ ኩነታት እዚ ፀብፂብካ ክትገልፆ ኣይትኽእልን ኢኻ። ብዛኣትኻዮ ገዛ ኣቦ መንከሱ ተደጊፉ ኣደብራኻ ጨቢጥ

0: ሓደ ወገን ኮይኖም ዋ ሳሕን እዛ ክንዲ ገንበር ጤል ዘይተኣክል ነዚ ኩሉ መንእሰይ ዝኸደ ነዚ ኩሉ ሽሾ ሰራዊት ናይ ህዝባዊ ግንባር ዝኸደ ኣበይ ከትዕቁቦ ድኣ ሳሕል ንእሽተይ እንዲያ ክንዲ ገንበር ጤል ኳያ ትኸውን። ስለዚ እዚ ኣብ ጎቦታት ሳሕል ኮይኖም ብሬድዮ ዝፍንዎ ዘሎ ከዓ ሓሶት እዩ ኢልካ ነቲ ሞራል መሪሽካ ንምርማስ ዝግበር ዝነበረ ቃልሲ ነዚ ኩሉ በዲሁ እዩ ከም ብሓድሽ ጠጠው ናይ ምባል ስራሕ ተኻይዱ። ስለዚ እዚ ተመሊሱ ናበይ ድመልሰና ኣብቲ ምውዳብ ተን ተወዲበን ዝነበራ ዋህታት ሽዑ በቲ ናብ ቃልሲ ዝኸደ መንእሰይን ኩሉ ተወዲቡ ዝነበረን ፈሪሰን ስለ ዝነበራ ከም ብሓድሽ ነዚአን ሃኒፅካ ሞራል ናይ ህዝቢ ከም ብሓድሽ ከም ዝተኻኸል ተገይሩ መሳርዕና ደልዲልና ፀላኢ ነቲ ሓደሓደ ናይ ቀበሌታት ናይ ምቓም ብቀረባ ዝተቋፃፀሮ ኣብ ከባቢኡ ዝነበረ ከተማታት ነዚ ኩሉ እዚ ንምትህድዳእ ዝተኸየደ ቃልሲ ቀሊል ኣይነበረን ዎ ናይቲ ኣደራዕ ግዳያት ከኣብቲ መጀመርያ ቲ ምዝላቕ ደቀን ሲኢነን ኣብ ቁዘማ ተፀሚደን ግን ቆዚመን ዘይተረፋ ሓሪነን ዝተቃለሳ ኣዴታት እየን ነይረን እሞ
1: ኣብታ ናይ ምዝላቕ እየ ንእሽቶ ክምላእ ኣላ ዓንተ ወቀደስ ኣምፅኣታ ነይራ ፀላኢ ንከተማታት ምስኣተወ ድሕሪ 4 መዓልቲ ፕሮግራም እዚ ናይ ቴሌቭዥን ፈነወ ክንጅምር ኣለና ነቲ ኣብ ድግሳ ዝነበረት ማይክሮዌቭ ኣዕሪና ክንጅምር ኣለና ኢሉ ነቲ ተዓዊተ ዝብሎ ንክጉስጉስ ማለት እዩ ቅድሚኡ ኣይነበረን ሕጂ ኣብ ውሽጢ 4 መዓልቲ ወዲኦማ ክጅምርዋ ከለዉ ብርጌድ 58 ብኢሳያስ ተወልደ ብርሃን ወዲ ፊላንሳን ሃይለ ሳሙኤል ቻይና ትምራሕ ነይራ ንዑ ክተጥቅዕ መዲባ ካብ ኣባላት ህዝባዊ ምሕዳር ከዓ በዓል ሚካኤል ሃይለ ነይሩ ኤፍረም ዶክተር መብራህቱ ኣነ እውን ምስኦም ነይረ ሕግዞም ድግሳ እታ ማይክሮዌቭ ክጅምር መጥቃዕቲ ተገይራ ዓነያ ኣብቲ እዋንቲ ፀላኢ ብብዝሒ ስለ ዝነበሮ ካብ ሰገነይቲ ረዳት ቀልጢፉ መፅኡ ሙሉእ ተዓቕሚ ናይ ተጋዳላይ ነቲ ዝመፀ ምግጣም እዩ ነይሩ ኣብዛ እዋን እዚኣ ኣብቲ ማዓስከር ዓብ ማዓስከር እዩ ተመስሪቱ ነይሩ ብድግሳ ብዙሕ ዕጥቅን ስንቅን እዩ ነይሩ ኣብኣ ነቲ ዕጥቅን ስንቅን ንምውፃእ ናይተን ደቂ ኣንስትዮ ዝነበረ ተራ ኣነ ኣብኣ ስለ ዝነበርኩ ማለት እዩ ኩሉ እቲ ዓበይቲ ሳናዱቅ ሰብሲ የልዕሎ ኢልካ ኣይትግምቶን ኢኻ ሕጂ ኣብዚ እዋን እዚ ኣነ ክሓስቦ ከለኹ ብሕቁአን ተሰኪመን መሬት እናሰዓማ ካብቲ ማዓስከር ርሕቕ ዝበሎ ቦታ ከብፅሓ ቅድሚኡ ሰገነይቲ ተደብዲባስ ብዙሕ ሰብ ይሃሊቑ እዚ ተረሲዑስ ተናዴታት እቲ ኩናት ምስ ተገብረ ነቲ ናይ ፀላአ ንብረት ኣብ ምስካም ዝነበረ እንተረ ኣነ ክሳብ ሎሚ ኣብ ቅድሚ ዓይነ እዩ ዝረኣየነተን ደቂ ኣንስትዮ ተማላሊሰን ደም ናራፃ ክትስከሞ ይትኽእልን ኢኻ ተሰኪመን ኣብቲ ሕቡእ ቦታታት እናብፅሓ ድሓር ምሸት ለይቲ ካብ ማሕራሳት በጠሎ ንትኸውን መፅያ ነቲ ኩሉ ተን ኣዴታት ድግሳ ዘውፅኦ ንብረት ተሰኪመንኦ ከይደን ኣብኣ ኣዝዩ ተማላሊሰን ቀረባይቲ ቦታ ሰን እውን ብፀላኣይ ቅድሚኡ ተደብዲቡ እዩ ክፈርሓ ክጭነቓ እዩ ዝግብአን ግን እቲ ፅኑዕ እምነት ኣብቲ ሰውራ ስለዝነበረን ነዚ ካብቲ ማዓስከር ተሰኪመን ከጉዕዞኡ ከለዋ ኣነ ከም ሓደ ኣገዳሲ ተኣምራዊ ስራሕ ኢለ ብዓይነይ ስለ ዝረኣኽዎ ዝገልፆ
2: ኣብታ ናይ ድሕሪ ምዝላቕ ናይ 78 ኣብቲ ዳግመ ምውዳብ ጀማሂር ኣብ ነፍሲ ወከፍ ዓድታትን ከባቢታትን እንዳመፁ ነቲ ናይ ምውዳብ መስርሕ ብዝለዓለ ደረጃ እዮም ሰሪሖምሉ ኣብ ውሃዮ ጥራይ ዘይኮነ ጉጅለ ጨንፈር ንኡስ ጨንፈር ብምስራዕ ኣብ ነፍሲ ወከፍ ወረዳታትን ከባቢታትን እንዳመፁ እቲ ናይ ዋህዮ ኣሰራርሓ ከምዚ ዓቢኦም ገይሮሞ ማለት እዩ ስለዚ እቲ ምውዳብ ስጋብ ጨንፈር በፂሒ ነይሩ እዩ ማለት እዩ ካብኡ ብምጋስ ኣብ 79 እውን ነቲ ህላውየ ናይ ደቅና ጠፊኦም ዝበሃለሉ ዝነበረ ኣብ 79 ኣብ ወርሒ ሕዳር ኣለዋ ዝበሃላ ውፍያት ኣዴታትን ውፍያት መንእሰያትን ሃገራዊ ማሕበር ደቂ ኣንስትዮ ንምምስራት ንሳሓል ተበጊሱ እዩ ማለት እዩ

0: ስለዚ ካብ ሙሉእ ዞባ ደቡብ ብዙሓት ደቂ ኣንስትዮን ብዙሓት ናይ ሰራሕተኛታት እውን ነይሩ ተወኪሉ ሰብ ንሳሕል ወሪድ እዩ ማለት እዩ። ኣብ ሳሕል ከዓኒ እቲ ዝወረደ ካብቶም ዝወረዱ ኣለና ኣብዚ 5-6 ንኸውን ኣለና ማለት እዩ። ኣብኡ እቲ ናይ ሳሕል ኩነታት መነባብሮ ናይ ተጋደልቲ ኣብ ድፍዓት ብምሉኡ ዙሮትን ዕዶትን ብምግባር እቲ ጉባኤ እውን በቲ ዝተኻየደ መሰረት ተሳቲፍና ንቦታና ኢና ተመሊስና ማለት እዩ። ስለዚ ሳሕል ከይደን ተባሂሉ ብምስጢር ኢና ተበጊስና፣ ግን ገለገለ ወረታት ትፍኖ ስለ ዝነበረ ናብ ዓድታት ምስ ተመለስና ንሕና እውን ዝረኸብናዮም ኣባላት ከምኡ ውን ትምዕባለ ናይ ኣብ ሳሕል ዝረኣናዮ ብምሉኡ ናብቲ ህዝቢ እውን ክንገልፅ ጀሚርና እቲ መስርሕ እንዳዓበየን እንዳሰፍሐን ስለ ዝኸደ ድሕሪ መስመር ምስ ተመለስና እውን ብቐጥታ ከምዚ ዝተባህለት ካልኣይ ወገን ክበሃል ፀንሐ ነቲ ውፉይ ሓፋሽ ድዋት ዕንቅፋት ይፈጥር ስለ ዝነበረ ኣብ 81 ብምሉእ እተን ውፍያት ዝበሃላ ናብ ታዕሊም እየን ወሪደን ማለት እዩ። ስለዚ ኣብቲ ዝተዓለመ ከዓኒ ገለ ናብ ሓይልታት፣ ገለ ናብ ቀይሕ ሰራዊት፣ ገለ ከዓኒ ነቲ ዓቕሚ ናይ ምምሕዳር ወይ ህዝባዊ ምምሕዳር ንምድልዳል እቲ ዓቕሚ ተራእዩ እውን ናብ ምምሕዳር ዝተወደባን ዝተሰለፋን ዝሓገዛን ዝተመርሓን ከዓ ኣብ ጀማሂር ኮይነን ከም ዝሰርሓ ተገይሩ ማለት እዩ። እቲ ጀማሂር ዓቕሙ ኩሉ ግዜ ኣብቲ ህዝቢ ብምትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ሲ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ ይቕኒየለይ።
1: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ ሲ መዓስ ይቆይሙ? ብኸመይ ከቆይሙ? ዕላምኡ ከንታይ እዩ? ፅሉኡ ብቲ ሕብረተሰብ ከ ከመይ ከቐፂሉ?

Ngã đầu.

哎呦我的妈！

ኣብ ርሑቕን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ኬክ ብቀይሕ ጣፍ ክኸውን እዩ። እዚ ንምስራሕ ኣስቤዛ ተቐሪቡሎ መጀመርታ ቅድሚ ኩሉ ኣብ ምግቢ ምእተውና ፅሬት ክንረጋገፅ ስለ ዘለና ሜእታ ወያሕ ፀብ ኣለኹም

ፅሬት ኣብ ነገር ክህሉ ቀዳምነት ክንህቦ ዘለና ጉዳዩ ቅድሚ ኣብ ኩሉ መግብና ምእታው ፅሬት ኣዚና ፅሬት ዳውና ፅሬት ኣጭረቕትና ፅሬት ኣቑሑትና ፅሬት ክሽንና ከነረጋግፅ ይግባዓና እዩ ማለት እዩ። እዚ ክኸውን ከሎ ከዓ ቴኪት ከነወግድ ከለና እዩ። እስከ ሎም መዓልቲ ኬክ ብቀይሕ ጣፍ ክንሰርሕ ኢና። ቀይሕ ጣፍ ቀሪብ ኣለኹ። ሓራይ ቀይሕ ጣፍ፣ ሓደ ኩባያ ሽኮር፣ ሰለስተ እንቃቅሖ፣ ርብዒ ማንካ ሻሂ ጨው ክነእቲና፣ ሰለስተ ማንካ ሻሂ ከዓኒ ቤኪንግ ፓውደር፣ ሓደ ማንካ ሻሂ ከዓ ቫኒላ፣ ፍርቂ ኩባያ ከዓ ዘይቲ። ዘይቲ ሳንፍላወር ተጠቂመ ኣለኹ። ሓራይ እስኪ መጀመርታ ነቲ ሓርጭና ኣቃሚምና ክንቀርቦ ኢና። ሓርጭ ኣብ ዝሓለፈ ግዜ ብዛዕባ ናይ ላዛኛ ክንምህር ከለና እዚኣ ናይ ኩሉ ሓርጭ ስግድ ኣቢልና እንድሕር ድኣ ሰፊርናያ 200 ግራም ያልና ኣለና። ስለዚ ኣነ ከዓ ክልተ በዚኣ ክጥቀመ 400 ግራም ተጠቂመ ኣለኹ ማለት እዩ።

ሓደ ኩባያኻ ሽኮር ሽኮር ክንኪ ክንውስኽ ክንኽእል ኢና ማለት እዩ። እንተነከና ግን ዝበለፀ ማለት እዩ። ንቶም ብፍላይ ሽኮር ክንጥንቃቕ ንደሊ ፈርቂ ኩባይ ከዓ ዘይቲ ገይረ ኣለኹ። ሕጂ እንቃቕሖ ሽኮር ዘይቲ ብሓንሳብ ክንወቕዖ ኢና። ኣራይ ሽኮር ዘይቲ እንቃቕሖ ብሓንሳብ ሓዊስና ኣለና። ድሓር ድማ ማይ ልውጥ ቀሪብና ከዓ ክንውስኸሉ ኢና። ቀይሕ ጣፍ ፍንክላይ ብማይ ልውጥ ኢና ነዳልዋ ደለና ማለት እዩ።

ማይ ክንገብር ከለና ኩሉ ግዜ ብጣዕሚ ማይ ፀሓይና ንገብሮ ኣብ ሕምባሻ ድዩ ኣብ ኬክ ድዩ ክንገብል ከለና ምክንያቱ ነቲ ዘብኩዕ ነገር ምእንቲ ከይቀትለልና ማይ ፀሓይና ንገብሮ ሕጂ ማይ ፀሓይ ከዓ ቀሪበ ኣለኹ ሓርጭ ፒክን ፓውደር ቫኒላ ጨው ብሓንሳብ ሓዊስና ጠሚምና ቀሪብና ኣለና ሕጂ

ንሓር ነተቀሚመዮ ዝፀናሕኩ ሓር ጭጣፍ ቤኪንግ ፓውደር ቫኒላ ኣብኣቲና ቆርብ ሕፍስ ዝበለ እንተኮይኑልና ናይ ጣፍ ፅቡቅ እዩ።

ንራይ ከምዚኣ ጌርና ኣብ ዝተቐብአ መሰንከቲ ገልቢጥና

ኣብ 190 ገይረ ኣለኹ። ኬክ ኣትዩ ቅድሚ ሰዓታቱ ክትነቃንቆ ወይ ድማ ክትከፋፍቶ ኣይግባእን እዩ። ምክንያቱ እንተ ደኣ ከይበሰለ ሓፍ ምስ በለ ከፊትናዮ ወይ ኣነቃኒቕናዮ በጥ እዩ ዝብል ማለት እዩ። ስለዚ ተባላሽያ ኣላ ማለት እዩ ከምኣ እንተ ደኣ ጌርናያ። ስለዚ ኣብታ ሰዓታታ ኢና ክንከፍታ ዘለና ማለት እዩ። ድሕሪ 20 ደቂቕ ግን በሲሉ ስለዝኾነ ምንም ነገር ኣይከውንን እዩ። ምናልባሽ ክቀሓልና ዲና ንደልዮ ንፅበዮ ግን እኽእል እዩ። 20 ደቂቕ ፅቡቕ በሲሉ እዩ ዝወፅእ ማለት እዩ።

ግና ከምዚኣ ኢላ በሲላላ ቀይሕ ጣፍ ኣዝዩ ፅቡቕ ዝኾነ ተሕዝቶ ዘለዎ ዓይነት ምግቢ እዩ። ቀይሕ ጣፍ ብኣይረን ሃፍታም እዩ። ሓፂን ኣለዎ። ሓፂን ድማ ንሰውነትና ኣዝዩ ኣገዳሲ ነገር እዩ። ምክንያቱ ሓፂን ንሂሞግሎቢን እዩ ዝሃንፅ ማለት እዩ። ሂሞግሎቢን ጥዑይ ሂሞግሎቢን ዘለዎ ሰብ ከዓ ዋሕዲ ኦክሲጅን የብሉን። ምክንያቱ ሂሞግሎቢን ናይ ኦክሲጅን ተሸካሚ እዩ ማለት እዩ። ተሸኪሙ ኣብ ኩሉ እቲ ዘድሊ ዘባፃፅሒ ማለት እዩ። ስለዚ ቀይሕ ጣፍ ካልእ እውን ቪታሚን እውን ኣለዎ። ካብቲ ካልእ ኣካል ዝተፈለየ ተሕዝቶ ኣለዎ ቀይሕ ጣፍ። ስለዚ ካልእ እውን ምናልባሽ ናይ ስገም ናይ ስርናይ ናይ ፊኖ ኣለርጂ ዝኾኑ ሰባት እውን ኣዝዩ ተካኢ ምግቢ እዩ ማለት እዩ። ቀይሕ ጣፍ ኣብ ኬክ ንሰርሖ፣ ኣብ እንጀራ ንሰርሖ፣ ኣብ ቅጫ ፍትፍት ንሰርሖ፣ ኣብ ፒሳ ንሰርሖ። ስለዚ ቀይሕ ጣፍ ኣብዘይ ንሰርሖ ቦታ የለን ማለት እዩ። ስለዚ ኣዝና ክንጥቀመሉ ኣዝዩ ኣገዳሲ ንጥዕና ድማ ኣዝዩ ኣገዳሲ ምግቢ ስለ ዝኾነ ኬክ ብቀይሕ ጣፍ ድማ ኣዝዩ ጥዑም እዩ። እንደገና ድማ ዘይጓዳእ ከዓ ማለት እዩ። ሽኮራ ውሕድ ኣቢልና እንተ ጌርናዮሲ ዝኾነ ዓይነት ሰብ ክምገቦ ዝኽእል ኬክ ማለት እዩ። ዋላቲ ካልእ ዓይነት ኬክ ክበልዕ ዘይክእል ሰብ ናይ ቀይሕ ጣፍ ኬክ ግን ክምገብ ወይ ድማ ክበልዕ ይኽእል እዩ ማለት እዩ። ስለዚ ናይ ሎሙ መዓልቲ ናይ ቀይሕ ጣፍ ኬክ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ራህዋ ዝሰፈኖ ቕነ ይኹነልና።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፀን ሒዝናልኩም ቅሪብና ኣሉና ክሳብ ፍጻመ መደብና ምሳነ ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ሻምፒዮን ቅድም ብሽክለታ ኤርትራ ትማሊ ሰንበት 28 ሰነ ጁኒየርን ዓበይትን ትሕቲ 23 ዓመትን ብዘካይድዎ ናይ ፅርግያ ውርድር ተዛዚሞም ኣባል ኢኒዮስ ግሪናይደርስ ሬሲንግ ኣካዳሚ ሚልካስ ማእከለ ሻምፒዮን ኤርትራ ብምዃን ተዓዊቱ
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቕነይ ሻምፒዮን ኤርትራ 2026 ሎም ሰንበት 28 ሰነ ኣብ ጎደናታት ከተማ ኣስመራ ብዝተኻይዱ ውድድራ ተዛዚሞ ፈለማ ፀወቶም ተካየዱ ተቐዳድምቲ ጁኒየር እዮም ነይሮም ዝተመደብሎም ርሕቀት 122.4 ኪሎ ሜትር ኮይኑ ፀወታ ሰዓት 7:40 እዩ ጀሚሩ ኣብ ሓፀርቲ ኪሎ ሜትራት ሓያሎ መጥቃዕታት ድማ ክረአ ጀሚሮም ካልእ ኣብ ናይ ሎም ዓመት ዝተረኣየ ምዕባለ ቁፅሪ ተቐዳድምቲ ምስ ናይ ዝሓለፈ ዓመታትን ክነፃፀር ብዙሕ ዝነብሮ ክኸውን ኣብ ፅባቕቲ ውድድር እውን ተራኒርዎ እዩ ኣብ መወዳእታት ተቐዳድምቲ ብሓባር ናብ ቅፆታዊ ውድድር ብዝበፅሑ ሓያል ውድድር እዩ ተኻይዱ ተቐዳዳማይ ክለብ ደንደን ሚስ ምክልኻል ዮናታን ቴድሮስ ብቅፆታ ውድድር ንመወዳድርቱ ብምርታዕ ክዕወት እንከሎ ኣብ ሰዓት 42.1 ኪሎ ሜትር እናዘወረ ንውድድሩ ብ2 ሰዓታትን 54 ደቂቕን 16 ካይትን ክዛዝሙ ከሎ ካልኣይ ኢዮቤዴ ፍሬም ካብ ክለብ ደንደን ሚስሪ ምክልኻል ሳልሳይካ ዊልያም ዘርኢት ካብ ኣስፔኮ ብምዃን ናብ ፖድዮም ደይቦ ራብዓይ ንፍታሊም ቅዱስ ካብ ደንደን ሮሚዮ ግብፃዊ ካብ ደቡብ ሴም ኣፈወርቂ ካብ ኣስፔኮ ናታን ሃብታብ ካብ ኤሪጀል ዮቤል ተስፉ ካብ ኣሰር ዩኤል በሪሁ ካብ ሰንበል ከምኡ ድማ ሜሮን ኢሳቅ ካብ ገዛ ባንዳ ካብ ሓምሻይ ክሳብ 10 ዘሎ ደረጃታት ሒዞም ፈፂሞም ስዒቡ ዝቐ

0: ረበ ውድድር ተዓዘብቲ ብልዑል ሃንቆታት ዝተፀበዮ ፆታ ንደቂ ተባዕትዮ ተቐዳድምቲ ኤሊትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ነይሩ። ዝተሰላዓሎም ርሕቀት 186.6 ኪሎ ሜትር ማለት 18 ዙርያ እዩ ነይሩ። ሚኒስትር ህንፃ ኣቶ ኣብርሃ ስፋ ንተቐዳድምቲ መሪቑ ኣበጊሱ። ፆታ ምስ ፈለመ ድሕሪ ሓንቲ ዙርያ ዓባይ ጉጅለ ብመጥቃዕቲ ክትናወፅእ ጀመረት። ናይ ዝሓለፈ ዓመት ሻምፒዮን ኤርትራ ናሆም ዘርኣይ ካብ ክለብ ኦኪዮ ናይ 223 ሻምፒዮን ኤርትራ ዓወት ኣማን ናይ ውልቂ ተቐዳዳማይ ሳሙኤል ተወልደ ናይ ስፔኮ ሴምዓንደ ፅን ኑር ኣሕመድ ዓብደልዋሃብን ኤፍሬም ዘረጋብር ክልትዮም ካብ ደንደን ጉጅለ ብምቓም ፆታ ክቕልስዎ ጀሚሮም። ምስ ዓባይ ጉጅለ ዝነበረ ፍልሊ ድማ ናብ 25 ካይታት ክዓሩ እንከሎ ዓባይ ጉጅለ ነቲ ዝተኸስተ ፍጻመ ብዙሕ ግዲ ከይሃበት ክትቅፅል ወሰነት። ከም ውፅኢቱ ኸ እቲ ፍልሊ ናብ ኣስታት ሓደ ደቂቕ በጽሐ። ፆታ ከምዚ ኢሉ ክቕፅል ዘይተቐበሉ ሄኖክ መሉ ብርሃን ንዓባይ ጉጅለ መጥቃዓት ብምፍጻም ናብታ ታድን ዝነበረት ጉጅለ ንካሃድም ተበገሰ። ናትናኤል ተስፋፅን ኣክሹን ካልኦት ዝርከቦም ድማ ኣሰሩ ብምስዓብ ንፍጥነት ናይታ ሃዳይነት ጉጅለ ከምዝዓቢ ገበሩ። ሰሊጥዎም ከዓ ነታ ኣብ ቅድሚት ብምዃን እትቕል ዝነበረት ሃዳይነት ጉጅለ ዋሓጥዋ። ሄኖክ ሙሉ ብርሃን ካብ ኤክስዲስ ኣስታና፣ ናትናኤል ተስፋፅን ካብ ሙቪስታር፣ ሚልኪያስ ማእከለ ካብ ኢኒዮስ ግራኔደርስ፣ ከምኡ ድማ ማእከል መሰልጠን ዩሲኣይ ዝስልጥን ዘሎ ኬቨን ተክለማርያም ዝመስረትዋ ጉጅለ መጥቃዓት ምፍጻም ንቅድሚት ወፀት። እናተበራሬቱ ድማ ኣብ ውሽጢ ሓፂር ርዕቀት ምስ ዓባይ ጉጅለ ዝነበረ ናይ ግዜ ፍልሊ እናዓበየ ኸደ። ካብ ዓባይ ጉጅለ ዝጥቀስ ፈተነ ስለ ዘይተገብረ ድማ እቲ ናይ ግዜ ፍልሊ ብኣገራም ዝኾነ መልክዕ እናዓበየ ከደ። ፆታ ብመንጎዞም 4 ተቐዳድምቲ ምዃኑ ድማ ርጉፅ ኮነ። ንዝበዝሐ ክፋል ናይዚ ፆታ ድማ እዛ ክላሲት ጉጅለ ኣብ ቅድሚት ብምዃን ምስታ እቲ ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ክሳዕ 3:25 ካይትን ክዓቢ ከሎ ፆታ ንክዛዘማሳት 4 ኪሎ ሜትር ምስ ተረፎ መራሒት ጉጅለ ኣብ እግሪ ፎርቶ ብዝወሰደታ መጥቃዕቲ ንኬቨን ተክለማርያም ግዳይ ብምግባር ተዓዝረት። ነዛ ፍጻመ ዝተዓዘበ ሚልኪያስ ማእክል ኣብ ከባቢ ቤት ትምህርቲ ባርካ ናይ ቤኖ መጥቃዕቲ ብምግባር ንቅድሚት ወፀ። ሄኖክን ናትናኤልን ግን ኣብ ምጥምማት ብምእታዎ ነዚ ተቀዳዳማይ ክሰድዎ ዝመረፁ ክመስሉ ዝኾነ መጥቃዕቲ ክገብሩ ኣይተራዩን። ድሕሪ ሓንቲ ዙርያ ማለት ፆታ ንክዛዘም 3 ዙርያታት ምስ ተረፎ ሄኖክ ሙሉ ብርሃን ኣብ እግሪ ፎርቶ ንናትናኤል ስካቶ ገይሩ ክቆርፆ ብዝፈተነ ናትናኤል ኣይሓድገካን ብምባል ካብ ረቱ ምፍላይ ኣብየ። እዚ ምጥማት እዚ ነቲ ኣብ ቅድሚት ዝነበረ ሚልኪያስ ማእከለ ዝያዳ ኣርባሕ ኮይኑ ብምቕራቡ ንዝነበሩ ናይ ግዜ መክሰብ እናዕበየ ብምኻድ ናብ ሓደ ደቂቕ ዝኾነ ናይ ግዜ ፍልያ ኣንፂፉ መንገዱ ይቕፅል። እትስዕቦ ዝነበረት ጉጅለ ንበይኑ መስመር ሕንፃስ ክረግፅ ብምግዳፋ ተታሒዛ ኣስቀጠት። ሚልኪያስ ናይ ግዜ መክሰቡ ናብ ልዕሊ 2 ደቕ ብምግፍዑ ኣረጋጊፁ ናብ ጎደና ሓርነት ዝተቐልቀለ። ኣብ መወዳእታ ንውድድሩ ኣብ ሰዓት 42.9 ኪሎ ሜትር እናዘወረ ብ4 ሰዓታትን 16 ደቓይቕን 29 ካይታትን ቀዳማይ ኮይኑ ንውድድሩ ብምዛም ሻምፒዮን ኤርትራ 2026 ኮነ። ድሕሪ 2 ደቕን 33 ካይታትን ኣመዛዚ መስመር ዝበፅሑ ተቐዳድምቲ ሄኖክን ናትናኤልን፣ ሄኖክ ካልኣይ ደረጃ ክሕዝ እንከሎ ናትናኤል ድማ ሳልሳይ ደረጃ ብምርካብ ናብ ፖዲየም ደይቦ። ድሕሪ 4 ካልኢታት ንኣመዛዘ መስመር ዝበፅሐት ዓባይ ጉጅለ ኣብ ዝገበረቶ ሓያል ቅፅታ ውድድር ናይ ደንደን ንፍታሌም ኤፍሬም ብምርታዕ 4 ደረጃ ክሕዙ እንከሎ ወዲ ክለቡ ናታን ተስፋለም 5 ደረጃ ረኺቡ። ናውድ በርክት ካብ ሰንበል፣ ያፌት ሙልጌታ ካብ መሰልጠን ማእከል ዩሲኣይ፣ ናትናኤል ብርሃነ ካብ ኢስታንቡል ቲም፣ ኦሎምፒካዊ መርሃዊ ቅዱስ ካብ ቦርጎስ፣ ከምኡ ድማ ዮሴፍ ኣለን ካብ ኣስፔኮ ካብ ሻርሸክ ሳዓስራኝ ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። በዚ መሰረት ሚልኪያስ ማእከለ ሻምፒዮን ኤርትራ 2026 ብምዃን ተሸላሚ ወርቂ መዳልያን 10,000 ናፋን ክኸውን ከሎ ንዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ድማ ክሽለም። ሄኖክ ሙሉ ብርሃን ካብ ኤክስዲኤስ ኣስታና ተሸላሚ ብሩር መዳልያን 6,000 ናፋን፣ ሳልሳይ ናትናኤል ተስፋፅን ካብ ክለብ ሞቪስታር ድማ ተሸላሚ ናሓስ መዳልያን 4,000 ናፋን ኮይኑ ሚልኪያስ ማእከለ በዚ ትማል ዘመዝገቡ ዓወት ብናይ ትሕቲ 23 ዓመት እውን ሻምፒዮን ብምዃን ድርብ ዓወት ከመዝግብ ከሎ ወርቂ መዳልያን 6,000 ናፋን ከምኡ ድማ ዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ተሸሊሞ። ናይ ደንደን ንፍታሌም ኤፍሬም ተሸላሚ ብሩ መዳልያን 4,000 ናፋን፣ ናይ ደንደን ናታን ተስፋለምካ ተሸላሚ ናሓስ መዳልያን 3,000 ናፋን ኮይኑ ኣብ ናይ ጁኒየር ተቐዳድምቲ ዮናታን ቴድሮስ ካብ ክለም ደንደን ዕወት ብምዃኑ ተሸላሚ ወርቂ መዳልያን 6,000 ናፋን፣ ከምኡ ድማ ንዓመት ሙሉእ ኣብ ዝባኑ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ክሽለም ከሎ፣ ካልኣይ ኢዮቤድ ኤፍሬም ካብ ክለብ ደንደን ተሸላሚ ብሩ መዳልያን 4,000 ናፋን፣ ሳልሳይካ ዊልያም ዘሪት ካብ ኣስፔኮ ተሸላሚ ናሓስ መዳልያን 3,000 ናፋን ኮይኖም ዑታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም።
1: ሊግ ዞባ ማእከል ትማሊ ሰንበት ብ2 ግጥማት ቀፂሉ ተኻይዱ።
0: ግጥማት ሊግ ዞባ ማእከል ትማሊ ሰንበት 28 ሰነ ምበል 14 ፀወቱ ኣብ ዘካየደሉ ቀይሕ ባሕሪ ምሳስ መራቢራ ባዶ ባዶ፣ ደንደን ምሳ ደሊስ ድማ ሓደ ብሓደ ብምፍላይን ብማዕረ ማለት 30 ነጥቢ ይቕፅል ኣሎም። ፈለማ ቀይሕ ባሕሪ ምሳስ መራቢራ ኣገጢማ። እዚ ግጥም ዓብ ግምስ ተዋህቦ እዩ ነይሩ። ኣብ ቀዳማይ ዙር ወላኳስ መራቢራ ብቀይሕ ባሕሪ 4 ባዶ ተሳዒራት እምበር

ትማል ግን ኢዳ ክትህብ ኣይከኣለትን ቀይሕ ባሕሪ ውዳኣት ኩዕሳሱ ሒዛ ናብ ኣስመራ ቢራ እኳ ተተጸግዐት መስመር ምክልኻል ቢራ ክትጥሕሶ ኣይከኣለትን ድሕሪ ዕረፍቲ ተጻወታይ ቀይሕ ባሕሪ ኣብ የረዘነ ውድእ እቲ ኩዕሶን ተኸላኸልቲ ኣንጻር ጋንቱ ሓሊፉ እንተነበረ ልዳት ተጎዝጌዛ ወፅያ ኣስመራ ቢራ እውን ሓ ሓሊፎም ኩዕሶ ሒዞም ብምውፃእን ቀይሕ ባሕሪ ይፍትና እኳ እንተነበሩ እቲ ጸወታ ግን ብዘይሸቶዩ ባዶ ባዶ ተዛዚሙ ብሉፅ ተጻዋታይን ዘግጥም ድማ ኣከፋፋል ቀይሕ ባሕሪ ዓብለሎም ተኽለ ዝግ ተባሂሉ

0: ነትከት ሒዛ ዝኽእላ ድሕሪ ምብኻና ደንደን ኩዕሶ ሒዛ ናብ ኣዱሊስ ብምፅጋዕ ኣብ ሻሻይደ ብመገዲ ስየ መብራቱ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ ኣዱሊስ ፍፁም ቁላዕ እኳ ረኺባ ተነብረት ሓላሉዳ ደንደን ንደገ ተፊኡ ፅዋ እዘን ክለባት ድማ ንዕረፍቲ ብመርሕነት ክለብ ደንደን ሓደ ብባዶ ተፈላለየ ድሕሪ ዕረፍታ ኣዱሊስ ቀይራ ዘእትወቶም ሰለስተ ተፃወቲ ንፀወታ ነዳዲ ክውስኽሉ ተራእዮም ምዱብ 9 ደቂቕ ተዛዚሙ ኣብ ተወሰኽቲ 6 ደቓይቕ ኣዱሊስ ፀዓርታት ኣካየደት ፀወታ ክዛዘ ምስ ቀረበ ተፃዋታይ ኣዱሊስ ሳምሶም ተኸስተ ብቐይሕ ካር ተሰጊጉ ብናይ ደንደን ተፃዋታይ ዝተገብረ ጌጋ ኣዱሊስ ነፃ ቅላዕ ምቕፃዕቲ ብምርካብ ሄርሞን ስቴፋኖስ ተቐቢሉ ናብ ሸቶ ብምቕያር እቲ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ክዛዘም ገበረ ብሉስ ተፃዋታይ ኣከፋፋሊ ኣዱሊስ ሪያን ስዑድ እዩ ተባሂሉ ቀይሕ ባሕርን ደንደንን ብ30 ነጥቢ ብማዕረ ኣብ ቅድሚት ዘለዋ ክኾና ኣዱሊስ 27 ነጥቢ ሳሴቲ ኣልታሕሪር ብ24 ነጥቢ ራብዒቲ ኣስመራ ቢራ ብ16 ነጥቢ ሓሸይቲ ሰገን ብ14 ነጥቢ ሻርሸይቲ ዘራእትን ጥሪትን ብ14 ነጥቢ ሻውዒቲ ሰንበል ብ13 ነጥቢ ሻምነይቲ ማይ ተመናይ ብ5 ነጥቢ ኣብ ታሽዓይ ደረጃ ይርከባ ሊግ ዞባ ማእከል ንክዛዘም ከክልተ ግጥማት ይተርፈሎም እዚ ከምዚ ኢሉ ከሎ ሊግ ደቂ ኣንስትዮ ዞባ ማእከል ዝሓለፈ ቅዳም 27 ሰነ ተኻይዱ ነይሩ ዝተረኽበ ውፅኢቱ ድማ ዝስዕብ ይመስል ጎዳይፍ ንዕዳጋ ሓሙስ 5-1 ደንደን ንሰገን 2 ባዶ ኢንሹራንስ ንገጀረት 6 ባዶ ዝኾነ ውፅኢት ተዓዊተን ኣለን
1: ብምኽንያት መዓልቲ ሰማእታት ፌደሬሽን ኩዕሶ መርበብ ዞባ ማእከል ክካየድ ዝቐንየ ውርድራት ኩዕሶ መርበብ ተዛዚሙ
2: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምኽንያት መዓልቲ ሰማእታት ክካየድ ዝቐንየ ውርድር ኩዕሶ መርበብ ክለባት ሳልሳይ ዲቪዥን ብቐዳምን ሰንበትን ብዝተኻየዱ ውርድራት መጋረጁ ዓፅዩ ብቐዳም ደቂ ኣንስትዮ ክለባት ደንበስ ሰንበል ኣንጻር ኣዱሊስን ውርድራትን ኣካይደን እቲ ግጥም ድማ ብዓወት ጋንታ ኣዱሊስ 2 ባሎ ተዛዚሙ ደቂ ተባዕትዮ ጋንታታት ዕዳጋ ሓሙስን ድያእን ኣብ ዝተረኸባሉ ዕዳጋ ሓሙስ ኣብ ልዕልታ ኣብ ዝውርድር ሰሓቢ ምንቅስቓስ ከተረይ ዝጸንሐ ድያ ብጸቢብ ውፅኢት 2-1 ተዓዊታ እዚ ናይ ውድጋ ምሕላፍ ውርድር ብሰንበት ኣብ ሰዓታ ድሕሪ ቀትሪ ናይ መዛዘሚ ፀወታ ኣብ ዘካየደሉ ንደንበስ ሰንበል ስዒራ ንፍጻመ ዝበጽሐት ኣዱሊስ ምስ ምምሕዳር ዕዳጋ ሓሙስ ተረኺባ ብወገን ክልትኤን ክለባት ናይ ዝሰዓርነት መንፈስ ዝዓሰሎ ሚዛናዊ ፀወታ ይተንጸባሪቑ ኣዱሊስ ንቐዳመይቲ ሰት 25 ብ21 ክስዕራን ከላ ዕዳጋ ሓሙስ ኣብ ካልኦትን ሳልሰይትን ሰት ንፀወታ ክትቋፀሮ ኽኢላ ከም ውፅኢቱ ድማ ኣከታትላ 25 ብ18 ከምኡውን 18 ብ8 ብምስዓር ብድምር ውፅኢት 3-1 ተዓዊታ ዕውቲ ዋንጫ ሰማእታት ኮይና ዝዓበ ፀወታ ክለባት ደቂ ተባዕትዮ ዕዳጋ ሓሙስ ኣንጻር ዋርሳይ ዘካየዶ ግጥም እዩ ተፃወቲ ዕዳጋ ሓሙስ ብቕዓቶም ክቢሉ ኣብ ዝቐረበሉ ፀወታ ኣከታትላ 25 ብ10 25 ብ20 ብምስዓር ነቲ ብደቂ ኣንስትዮ ዝረኸበቶ ክብሪ ዓወት መሊሳ ድርኢ ወሲኻ ዋንጫ ከተልዕል በቂዓ ድሕሪቲ ውርድር ዕውታት ጋንታታት ዝተዳለወለን ናይ ዋንጫን ታርጌታን ሽልማት ካብ ዕዱማት ሓለፍትን ኣባላት ፌደሬሽንን ተቐቢለን
1: ንኣባላት ሓይልታት ምክልኻል ኤርትራ ስልጠና ዳንነት ኩዕሶ ሰኪዐት ተዋሂቡ
2: መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ምስ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ብምትሕባር ንምብቕታ ድያኑ ኩዕሶ ሰኪዐት ስልጠና ሂቦም ኣብዚ ን10 መዓልትታት ዝተዋሃበ ስልጠና ካብ ሓይልታት ምክልኻል ኤርትራ ዝተዋፅኡ 10 ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ተሳቲፎም እቲ ስልጠና ብኽልሲ ሓሳብን ግብርን ከምኡ ውን ተንቀሳቐስ ስእሊ ተሰኒዩ ነይሩ ነዚ ስልጠና ዝሃቡ ኣብ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዋና ፀሓፊ ኢንስትራክተር ዮናስ ነጋሽን ኢንተርናሽናል ዳኛ ኩዕሶ ሰኪዐት ኣቶ ሙሴ ሚኬልን ተዋሂቡ ኣብ መመረቕታ ስነ ስርዓት ሓላፊ ንኡስ ጨንፈር ምምዕባል ዓቕሚ ሰብ መኮንን ሓበሬታን ጎስጓስን ኣቶ መሓሪ ኢሳ ኣብ ዘስምዑ ቓል ንተመረቕቲ እንቋ ሓጐሶኩም ድሕሪ ምባል ከም ወትሩ ዝወሰድኩሞ ስልጠና ኣብ ተግባር ብምውዓል ንዝጸንሐ ዋሕደ ድያኑ ኩዕሶ ሰኪዐት ምልኣተ ክትፈጥሩሉ እናተላበኹ ንሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ምስ መምህራን ብስም መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ኣመስጊኑ ወኪል ተመረቕቲ ኣቶ ዳዊት ሽሻይ ኣብ ዝስምዑ ቓል ኣብዚ ዝቐነየ ስልጠና ንዝወሃቦም መምህራን ኣካየትን ብዘርኣይዎ ልዑል ኣበርክቶን ተወፋይነትን ብስም ተመረቕቲ እናመስገንኩ ንዝተዋሃበ ስልጠና ኣብ ተግባር ከነውዕሎ ኢና ብምባል ቃልኣት እዮም ኣብ መወዳእታ ሰልጠንቲ ዝተለወሎም ሰርቲፊኬት ካብ ኢድ ግዜያዊ ሓላፊ መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ፍሳሐ ተኽላይ ቀይ ሽብርን ሓላፊ ጨንፈር ስፖርት መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ተስፋዝጊ ሃብታይን ተቐቢሎም
1: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣብ መዲና መንእሰይ ኣሳዋ ን30 ህፃናት ን10 መዓልትታት ዝቐፀለ ስልጠና ባይታ ቴኒስ ወዲቡ።
2: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ከም ኣካል ናይቲ ኣብ መላእ ሃገር ዘካይዶ ስልጠናታት ኣብ ሳዋ ካብ 23 ሰነ ክሳብ 1 ሓምለ ን10 መዓልትታት ዝፀንሐ ን15 ደቂ ተባዕትዮን 15 ደቂ ኣንስትዮን ብጠቕላላ ን30 ህ

0: ህፃናት ስልጠና ሂቡ። እቶም ነቲ ስልጠና ዝህቡ ዘለዉ ክኢላታት ናይቲ ዓውዲ ኣብ ሃገራዊ ፌደሬሽን ባይታ ቴንስ ኣቶ ጎይቶም ሓድጉን መንእሰይ ሚካኤል ዳዊትን ኮይኖም ኣቶ ጎይቶም ሓድጉ ኣብ ዝሃበሮ ኢቶ ሃገራዊ ፌደሬሽን ባይታ ቴንስ ጭርሑኡ ቴንስ ንኩሉ ኣብ ኩሉ ከም ዝብል ብምግላጽ ኣብ ዝሓለፈ ሰሚስተራዊ ዕረፍቲ ተምሃሮ ዋርሳ ይከኣሎ መጺኦም ነቶም ኣብ ኣስመራ ኣብቲ ዓውዲ ዝነጥፉ ዝነበሩ ተምሃሮ ኣወዳዲሮም ትሕተ ቅርጺ ባይታ ቴንስ ብዝግባእ ተዓዚቦም ከም ዝተመልሱ ኣብሪሁም። እዚ ሕጂ ዝውሃብ ዘሎ ስልጠና ዕላሙ ምስልጣን ግራስሩት ብሃገራዊ ፌደሬሽን ባይታ ቴንስ ተወደበ ምዃኑን ነቲ ኣብ ዓመት 2ልተ ግዜ ኣብ ወርሒ 2ልተን ወርሒ 8ን ዝካየድ ውርድር ባይታ ቴንስ ሳዋ ከም ሻብዐይቲ ዞባ ኮይና ተሳተፈሉ ባይታ ንምጥጣሕ ከም ዝኾነ ኣረዲኡ። ባይታ ቴንስ ካብ ወዲ 5 ዓመት ክሳብ ደቂ 80 ከም ዝፃወትዎ ብምግላጽ ኣብ ሳዋ ብዝሰፍሐ ንምትእትታው ነቲ ኣቐዲሙ ዝተሃንፀ ትሕተ ቅርጺ ኣብ ጥቕሚ ብምውዓል ብሉፃት ተፃወቲ ኣፍሪካ ስሞምን ስም ሃገሮምን ዝፀውዑ ብቑዓት ሞያውያን ንምፍራይ ዝዓለመ ተበግሶ ምዃኑ ሓቢሩ። መንእሰይ ሚካኤል ብወገኑ ፀወታ ባይታ ቴንስ ብመሰረት መምርሕን መደባትን ሃገራዊ ፌደሬሽን ባይታ ቴንስ ኣብ መላ ሃገር ብቕዓቱን ዝርግሕኡን ንምስፋሕ ብሃገራዊ ፌደሬሽን ባይታ ቴንስ ዝካየድ ዘሎ ኣብ ሳዋ ብተመሳሳሊ ብዝሰፍሐ ንምትእትታው ይስራሕ ከም ዘሎ ብምሕባር ንልዑል ተቐባልነት ናይቶም ስልጥኑ ዘለዉ ህፃናት ብምንኣድ ድማ ናይቲ ባይታ ዝፈጥረ ማእከል ስልጠና ኣመስጊኑ። ሓላፊ ስፖርት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ኣቶ ብርሃነ ጸጋይ ብወገኑ ሃገራዊ ፌደሬሽን ባይታ ቴንስ ማዕረናይተን ካልኦት ዞባታት ዕድል ብምፍጣሩ ብምስጋን እዞም ስልጥኑ ዘለዉ ህፃናት ንመጻኢ ስሞምን ስም ሃገሮምን ዘፀውዑ ብቑዓት ሞያውያን ከም ዝኾኑ ዘለዎ ጽኑዕ እምነት ገሊጹ።
1: ኣብ ከተማ ዓዲ ቀይሕ ግጥማት ኩዕሶ እግሪ ተኸይዶም።
0: ኣብ ከተማ ዓዲ ቀይሕ ውድድር ኩዕሶ እግሪ ካልኣይ ዙርያ ናይ መዛዘሚ ፀወታ ኣብ ከተማ ዓዲ ቀይሕ ኣብ ዝገብሮ ፀወታ ብ26 ሰነ ኣብ መንጎ ንኡዞባ ዓዲ ቀይሕን ንኡዞባ ድባርዋን ኣብ ዘካየዶ ፀወታ ብካፒቴን ኪዳነ ፍትዊ ኣዛዚ ፖሊስ ንኡዞባ ዓዲ ቀይሕን ፌደሬሽን ኩዕሶ እግሪ ንኡዞባ ዓዲ ቀይሕን ብናይ ኢድ ሰላምታ ተኸፊቱ። ኣብቲ ዝነበረ ፀወታ ቅድሚ ዕረፍቲ 2 ንኡሳን ዞባታት ፅቡቅ ፀወታ ኳንተር ኣያ ብዘይሸቶ ባዶ ባዶን ዕረፍቲ ኣትየን። ንዕረፍቲ ግን ህልኽ ዝተሓወሶ ፀወታ ብምንባሩ ኣብ መበል 53 ደቂ ቁፅር 17 ተፃወታይ ንኡዞባ ድባርዋ ብዘመዝገባ ሸቶ ተፃወቲ ድባርዋ ሞራል ብምርካብ ቀፂሎም ድሕሪ 3 ደቂቕ እውን ኣብ መበል 57 ደቂ ተፃወታይ ድባርዋ ሮቤል ብርሃንም ንጋንቱ ካልኦት ሸቶ ኣመዝጊቡ። በዚ መሰረት ንኡዞባ ድባርዋ ንኡዞባ ዓዲ ቀይሕ 2 ባሮ ስዒራ ናብ ቦታ ተመሊሳ። ኣብ ዝግጥም ተፃዋታይ ድባርዋ መርሃዊ ሃብተ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ።
1: ኣብ ንኡዞባ ድገ ብምኽንያት 20 ሰነ መዓልቲ ሰማእታት ዝተፈላለዩ ስፖርታዊ ውድድራት ተኻይዶም።
0: ኣብ ንኡዞባ ድገ ብምኽንያት 20 ሰነ መዓልቲ ሰማእታት ዝተፈላለዩ ስፖርታዊ ውድድራት ማለት ውድድራት ኩዕሶ እግሪ፣ ዝላ ታሕቲ፣ ዝላ ላዕለትን ኣትለቲክስን ኩዕሶ መርበብን ዘጠቓለለ ስፖርታዊ ውድድራት ተኻይዱ። ኣብ መንጎ ክለባት ኩዕሶ እግሪ ብዘካየዶ ግጥማት ብድምር ውፅኢት ቀዳሚቲ ጋንታ ሓሻ ኪቶ ክትከውንን ከላ ጋንታታት ዓዲ ኢብራሂም፣ ጋንታ ተኽረሪትን ካልኣይትን ሳልሳይትን ደረጃ ብምሓዝ ውድድሮም ክዛዝሙ ኽኢሎም። ጋንታታት ኩዕሶ መርበብ ድማ ኣብ ዘካየድዎ ተመሳሳሊ ውድድራት ብውህሉል ነጥቢ ቀዳሚቲ ጋንታ ተኽረሪት፣ ካልኣይቲ ጋንታ ዓዲ ኢብራሂም፣ ሳልሳይቲ ድማ ጋንታ ሓሻ ኪቶ ብምዃን ውድድራተን ፈጺመን። ተዋድርቲ ዝላ ታሕቲ ኣብ ዘካይድዎ ውርድር እድሪስ ሓሰን ካብ ሓሻኪቶ ቀዳማይ ክኸውን እንከሎ መሓመድ ሳልሕ ካብ ተኽረሪት ካልኣይ፣ ዓሊ ሳልሕ ካብ ሓሻኪቶ ሳልሳይ ዕውታት ናይቲ ውርድር ክኾኑ እንከለዉ ኣብ ናይ ዝላ ልዕለት ድማ ሙስጠፋ ዓሊ ካብ ሓሻኪቶ፣ ዓሊ ኖራይን መሓመድ ሳልሕን ክልቲኦም ተዋድርቲ ካብ ተኽረሪት ካልኣይን ሳልሳይን ደረጃ ብምሓዝ ውርድሮም ዛዚሞም። ተቃደምቲ ኣትለቲክስ ኣብ ናይ 100 ሜትሮ ኣብ ዘካየድዎ ውርድር ሳልሕ ከራር ካብ ተኽረሪት ቀዳማይ ክኸውን እንከሎ መሓመድ ኣደም ካብ ሓሻኪቶ ካልኣይ፣ ሳልሕ ዑስማን ካብ ተኽረሪት ሳልሳይ ዕውታት ክኾኑ እንከለዉ ኣብ ናይ 200 ሜትሮ ድማ መሓመድ ሳልሕ ካብ ተኽረሪት፣ ዓብደላ ሙሐመድ ካብ ሓሻኪቶን ሚካኤል ከዋኒ ካብ ዓዲ ኢብራሂም ሰለስቲኦም ተቃደምቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውርድሮም ፈጺሞም። ተቃደምቲ 400 ሜትሮ ኣብ ዘካየድዎ ውርድር ዑስማን ኣሕመድ ካብ ዓዲ ኢብራሂም ቀዳማይ ክኸውን እንከሎ ዑስማን ኣደም ካብ ሓሻኪቶን፣ ሞንተሲር ሳልሕ ካብ ተኽረሪትን ካልኣይን ሳልሳይን ደረጃ ክሕዙ እንከለዉ ኣብ ናይ 800 ሜትሮ ዑስማን ኣሕመድን ኢብራሂም መሓመድን ክልቲኦም ተቃደምቲ ካብ ዓዲ ኢብራሂም ቀዳማይን ካልኣይን ደረጃ ክሕዙ እንከለዉ እድሪስ ሓሰን ካብ ሓሻኪቶ ሳልሳይ ብምዃን ውርድሮም ፈጺሞም።
2: ኣብ ከተማ ቅዶት ክስራሕ ዝፀንሐ ሓደስቲ ሜዳታት ኩዕሶ ሰኪዒት ናይ ውሽጢ ገዛን ተመሪቑ። ኣብ ከተማ ቅዶት ብምትሕባር ምምሕዳር ንኡዞባን ጉዱሳት ስፖርተኛታትን ንኡዞባ ቅዶት ክስራሕ ዝፀንሐ ሓድሽ ሜዳ ኩዕሶ ሰኪዒት ናይ ውሽጢ ገዛ ፀወታታት ዝካየደሉ ሜዳ ማለት ኢንዶር ጌምስ ብ23 ሰነ እዩ ተመሪቑ። ኣሰልጣንን ሃገራዊ ዳኛ

0: ኩዕሶ ስክዒት ንኡዘባ ቁርደት መንእሰይ ኣማኑኤል መስፍን ኣብ ዝሃቦ ሓበሬታ እቲ ንሜዳ ኩዕሶ ስክዒት ናይ ውሽጢ ገዛ ፆታታት ንምክያድ ምችእቲ ኮይና ዝተረኸበት ኣዳራሽ ኣቐዲማ ድሕር ናፅነት ከምቲ ሃንፀት ብምሕባር ኣገዳስነት ሜዳ ኣብ ዞባ ጋሽባርካ ብሓፈሻ ኣብ ንዞባ ቁርዶ ድማ ብፍላይ ንፀንሐ ሽግር ውድዳት ዝካየድሉ ሜዳ ብምፍታሕ ብሃገር ዞባን ንኡዞባን ዝተሰርዑ ውድዳት ንምክያድ ልዑል ኣስተዋፅኦ ከም ትገብር ገሊፆ ኮሚሽነር ስፖርት ንዞባ ቁርዶት መምህር ዓብዱልቃድር ዑስማን ቦጎኑ ሜዳ ኩዕሶ ስክዒት ኣብቲ ንኡዞባ ብዘይግቡእ ፅገና ካብ ነዊሕ ግዜ ኣትሒዞም ውድዳት የካይዱላ ምንባሮም ባይታዊ መንደቓ ብምፍራስ ንውድዳት ኩዕሶ ስክዒት ዘይምችእቲ ሓደገኛን ብምንባራ ምስ ምምሕዳር ንኡዞባ ጉዱሳት ዜጋታትን ስፖርተኛታት ናይቲ ንኡዞባን ብምርዳ ጉልበቶምን ገንዘቦምን ኣዋሂዶም ብዞባን ሃገራዊን ውድዳት ኩዕሶ ስክዒት ናይ ውሽጢ ገዛ ፀወታታት እተገልግል ሜዳ ከም ዝሃነፁ ሓቢሮም ኣመሓዳሪ ንኡዞባ ቁርዶታቶ ኢሳቅ ጥዑም ቢግድዩ እታ ኣብ ከተማ ቁርደት ዝተሃንፀት ሜዳ ኩዕሶ ስክዒትን ኢንዶር ጌምን ብሃገር ደረጃ ካልእቲ ብዞባ ደረጃ ቀዳሚቲ ምዃና ብምሕባር ምንስያ ስፖርተኛታት ኣካላውን ኣእምራውን ብቕዓቶም ብምሕያል ካብ ዞባ ሓሊፉ ብሃገር ደረጃ ንዝካየዱ ውድዳት ዕዉታትን ተወዳድርትን ንክኾኑ ከምኡ እውን ቀጻልነት ናይዚ ሜዳ ንምርጋፅ ፌደሬሽን ኩዕሶ ስክዕት ንዞባ ቁርደት ኣብ ምክታሉን ምዕቃቡን ከይተሓለለ ክስራሕ ተሓሳሲቦም ኣብቲ ናይ መምረቕታት ስነስርዓት ንምምዕራግ ፌደሬሽን ኩዕሶ ስክዒት ዞባ ጋሽባርካ ኣብ መንጎ ጋንታታት ናይ ንኡዞባታት ጎልጅ ተሰነይ ሃይኮታ ባሮንቶና ቁርደትን ብናይ ክልትዩ ፆታን ሓሙሽተ መዓልታት ዝቕፅል ውድዳት ሰሪዑ ኣብ ፈለማዓ ዕለት ኣብ መንጎ ጋንታታት ጎልጅ ናቁርደትን ናይ ደቂ ተባዕትዮ ዝተካየደ ውድድር ኣቁርደት 78/16 ክትዕወትን ከላ ኣብ መንጎ ጋንታታት ሃይኮታን ተሰነይ ዝተካየደ ተመሳሳሊ ውድድር ተሰነይ 62/31 ዝኾነ ውፅኢት ተዓዊታ ኣብ ናይ ደቂ ኣንስትዮም ስንዕዘብ ኣብ መንጎ ጋንታታት ኣቁርደትን ሃይኮታን ኣብ ዝተካየደ ውድድር ጋንታ ቁርደት 26/22 ዝኾነ ውፅኢት ክትዕወትን ከላ ኣብ መንጎ ጋንታታት ጎልጅን ባሮንቱን ዝተካየደ ውድድር ባሮንቱ 57/20 ዝኾነ ውፅኢት ረቲዓ
1: ፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ ፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ ኣብቲ ካብ 22 ክሳብ 26 ሰነ ብምኩራት ክኢላታት ዝውሃብ ዘሎ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ኣብ ዳንነት 16 ደቂ ኣንስትዮ ዝርከብዎም 33 ድያኑ ክሳተፉ እንከለዉ 4 ደቂ ኣንስትዮ ዝርከብዎም 43 ድማ ኣሰልጠንቲ ብምዃን ኣብ ፌደሬሽን ኩዕሶ እግሪ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ቴክኒክ ኣቶ ተስፋኣለም እምባዩ ኣነፂሩ ኣቶ ተስፋኣለም ቀጺሉ ሰልጠንቲ ኣብቲ ብክልሲ ሓሳብን ግብርን ዝተዋሃቦም ትምህርቲ ንዘረኣይዎ ዝምስገን ጠባይ ብምምስጋን ኣብ ስርሖም ዓወትን ኣሳልጦን ተመንዩ ካብቶም ኣብ ስልጠና ዝሳተፉ ዘለዉ ኣሰልጣኒ ክለብ ቀይሕ ባሕሪ መሓመድ ዑመር መሓመድን ኣሰልጣኒት ዩስራ ጥሉልን ኣብ ዝሃቦ ርእቶም እቲ ንኣስታት ሓደ ሰሙን ኣብ ክልተ ሽፍቲ ዝቐሰምዎ ስልጠና ነቲ ብሓድሽ ተበግሶ ርኡይ ለውጢ ኣመዝጊቡ ዘሎ ትንሳኤ ስፖርት ንኡዞባ ጊንዳ ንዝሓሸ ውፅኢት ሓጋዚ ምዃኑ ከም ዝተገንዘቡ ብምግላጽ ኣብ ርእሲ እቲ ጸንሖም ኣምር ስፖርት ተወሳኺ ዘስፍሕ ፍልጠቶምን ብቕዓቶምን ዘበርኽ ብምዃኑ ኣብ ቀጻሊ ብዝሰፍሐ ክካየድ ተላብዮም ብዳንነት ካብ ስልጥኑ ዘለዉ ናትናኤል ረዘነን ኑሮ ኣሕመድን ብግድኦም ብፌደሬሽን ኡዞባን ዞባን ተወዲቡ ዘሎ ናይ ስልጠና መደብ ኣብ ሂወቶም መቐይሮ ምዃኑ ብቕዓትን ተዋደርትን ስፖርታዊ ንጥፈታት ንምብርባር ድማ በቲ ካልእ ኣገዳስነቱ ዕዙዝ ከም ዝኾነ ብምግላጽ ቀሲሞሞ ዘለዉ ሞያ ብስነ ምግባር ኣብ ባይታ ንብቕዓት ስፖርት ብድሌትን ተበግሶን ክሰርሕሉ ድልዋት ምህላዎም ኣረጋጊጾም ኣብቲ ናይ ምዝዛም ስነ ስርዓት ኣብ ወንበር ፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳ ኣቶ መሓመድ ሳልም ዕላማት ስልጠና ምስ ዘለዎም ብዙሒ ክለባት ኣብ ሰለስትኡ ደረጃታት ማለት 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ 24 ድማ ናይ ሳልሳይ ብድምር 44 ክለባት ብምልኣድ ንምክያድ ኣብ ስራሕ ንፀንሑ ኣሰልጠንትን ድያኑን ሕጋውነት ላይሰንስ ንምልባስ ምዃኑ ብምግላጽ ኣወዳበቲ መደብ ፌደሬሽን ኩዕሶ እግሪ ንኡዞባ ሰሜናዊ ቀይሕ ባሕሪ ንዝወሰዶ ተበግሶን ናይ ምምሃራን ተገዳስነትን ኣመስጊኑ
2: ግጥማት ዋንጫ ዓለም ትማል ሰንበት ወጋሕታ ብዝተካየዱ ግጥማት ናይ ምድብ ግጥማቱ ዛዚሙ
1: ካብ ኣባላት ምድብ 11 ኣቐዲማ ምሕላፋ ዘረጋገፀት ሊዮኔል ሜሲ ትቕለስ ኣርጀንቲና ኣንጻር ጆርዳን ኣብ ዘካየረቱ ግጥም 3 ባሕሪ ተዓዊታ ኣርጀንቲና ቅድሚ ዕረፍቲ ካብ ጂዮቫኒ ሎሶልሲዮ ካብ ላውታሮ ማርቲነዝ ብመንገዲ ፍጹም ቅላዕ ብዘመዝገበተን ክልተ ሸቶታት እያ ንዕረፍቲ ክልተ ባዶ መሪሓ ውፅያ ንቀዳሚት ሸቶ ኣርጀንቲና ዘመዝገበ ጂዮቫኒ ሎሶልሲዮ ድሕርቲ ኣብ ዋንጫ ዓለም 2010 ኣብ ልዕሊ ግሪክ ኣብ ፋልማይ ፀወቱ ሸቶ ዘመዝገበ ማርቲን ፓሌርሞ ስዒቡ ኣብ ፋልማይ ፀወቱ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣርጀንቲናዊ ተፀወታይ ኮይኑ
3: ንኻሊት ሸቶ ዘመዝገበ ላውታሮ ማርቲነስ ድማ ካብ 9 ግጥማቱ ናይ ዝውድድር ፋልሚ

0: ሸቱ ብምዝጋብ ጾሞ ልጓሙ ናይ ዋንጫ ዓለም ግጥማት ፈቲሑ ድምር ኣህጉራዊ ሸቶታቱ ድማ ናብ 38 ክብምባል ራብዓይ ናይ ኩሉ ግዜ ዝለዓለ ኣመዝጋብ ሸቶ ኣርጀንቲና ንምዃን ክኢሉ ድሕረፍቲ ጆርዳን ኣብ ምብል 55 ደቂ ሙሳ ኣልታማሪ ብዝቆፀረላ ሸቶ ናብ ፀወታ ክትምለስ እኳ እንተፈተነት ኣብ መበል 60 ደቂ ካብ ወንበር ተላዒሉ ናብ ሜዳ ዝኣተወ ሊዮኔል ሜሲ ኣብ መበል 80 ደቂ ብመንገዲ ነፃ ቅላዕ ብዘመዝገባ ሸቶ ኣርጀንቲና ኣብ ልዕሊ ጆርዳን 3-1 ብምዕዋት ናይ ምድብ ግጥማታ ብናይ 100-ሚታዊት ዓወት ፈፂማቶም። ኣብ ዝሓለፉ መዓልትታት መበል 39 ዓመቱ ዘኽበረ ሊዮኔል ሜሲ ድምር ናይ ዝካየድ ዘሎ ዋንጫ ዓለም ዘመዝገቦም ሸቶታቱ ናብ 6 ከበርኾን ከሎ ድምር ኣብ ኩሎም ውድድራት ዋንጫ ዓለም ዘመዝገቦ ሸቶ ድማ ናብ 19 ኣደይቡ። ሊዮኔል ሜሲ ኣብ 7 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ምምዝጋቡ ስዒቡ ፈለማ ነዚ ክብሪ ዝተላበሰ ተፀወታይ ኮይኑ ኣርጀንቲና ኣብ ውድድራት ዋንጫ ዓለም ኣንጻር ናይ ኤሲ ሃገራት ኣብ ዘካየደቶም 7 ግጥማት ኣብቶም 6 ክትዕወትን ከላ ኣብ 2022 ጥራያ ብስዑድ ዓረብ ተረቲዓ። ኣብዛ ግጥመ ብል 17 ናይ ዋንጫ ዓለም ግጥሙ ዘካየደ ኒኮላስ ኦታሜንዲ ብኦስካር ሮጌሪ ተታሒዙ ንዝነበረ ክብረ ወሰን ብሓንቲ በሊፁ ኣብ ዋንጫ ዓለም ዝበዝሐ ግጥማት ዘካየደ ኣርጀንቲናዊ ተኸላኸላይ ኮይኑ ኣርጀንቲና ኣብ ዝቕፅል ዙርያ ኣንጻርታ ታሪክ ኣብ ምስራሕ ዘሎ ላ አፍሪካዊት ሀገር ኬፕ ቨርደ ክትገጥም እያ።
1: ሰልሶ ሃዝ ዳን ኢት ቱዴይ ሊዮ ሜሲ ማች ኢት
2: the goalkeeper has got to do more. However, you hit the target, he whips it around that wall, he keeps this one low. Goalkeeper maybe he's not in a position to really see the strike. But it's what everybody in the stadium wanted to see. They wanted to see him enter in the field, and then they wanted to see him add to the five that he's already got.
0: ኣባላት ናይ ዝምድብ ኣልጀርያ ኣንጻር ኦስትሪያ ኣብ ዘካየደው ግጥም ማዕረ 3-3 ብምፍላይ ክልቲአን ኣርጀንቲና ተኸቲለን ናብ ዝቕፅል ዙርያ ናይ ዝውርድር ሓሊፈን። ብወገን ኣልጀርያ ሪያድ ማሕረዝ 2 ሸቶታት፣ ቤልጋድ ድማ 1 ሸቶ ከምዝግብ እንከሎ ብወገን ኦስትሪያ ድማ ኣርናቶቪች ሳቪዘርን ካላዲዚችን 3 ሸቶታት ኣመዝጊቦም። ኣብዛ ግጥም 37 ዓመትን 70 መዓልታትን እናሃለወ ንቐዳሚት ሸቶ ኦስትሪያ ዘመዝገበ ኣርናቶቪች ብሚካኤል ኮንሰል ተታሒዙ ንዝጸንሐ ክብረ ወሰን ሴሩ ብዕድመ ዝዓበየ ተጻወታይ ኦስትሪያ ኣብ ታሪክ ዋንጫ ዓለም ኮይኑ ንቐዳሚት ሸቶ ኣልጀርያ ዘመዝገበ ቤልጋድ ድማ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ኣልጀርያ ኣብ ውድድራት ዋንጫ ዓለም ኮይኑ ናይ ፈለማ ናይ ዋንጫ ዓለም ሸቶታቱ ዘመዝገበ ሪያድ ማሕረዝ ንሳላሕ ዓሳር ስዒቡ ኣብ ሓደ ግጥም 2 ሸቶታት ዋንጫ ዓለም ዘመዝገበ ተፃወታይ ኣልጀርያ ኮይኑ ኣብ ዝቕፅል ዙርያ ኦስትሪያ ኣንጻር ስጳኛ ክትገጽም ከላ ኣልጀርያ ድማ ኣንጻር ስዊዘርላንድ ፀወታ ከተካይድ እያ።
3: The service across, snap back through, the header down is in! Austria's alive! Collides it! Celebrating into the corner! They were out! It was over! Austria back in the World Cup!
4: Well, they keep it alive, Austria. That little nod back across. And it's not an easy header. Glides it, by the way, from there. There's bodies in front. Quite a few yards out, so you've got to get the power. Bemba tries, he might, can't get anywhere near it. And this is one of the best games of football I've ever seen in my life.
0: ኣባላት ምድብ 12 ኮሎምቢያን ፖርቹጋልን ካብ ምድበን ቀዳሚ ኩንካ ናይ ምሕላፍ ርክበን ሸቶ ከይተመዝገቦ ባዶ ባዶ ተዛዚሙ። ኣብዛ ግጥም ማዕረ ምውፃእ ንምድባ መሪሓ ክትሓልፍ ዝኽእላ ዝነበረ ኮሎምቢያ ብተደጋጋሚ ክተካይዶ ዘምሰየት ፈተነታት ብሓላው ሉዳት ፖርቹጋል ዲያጎ ኮስታ ብምድሓኖም ካብዚ ግጥም 3 ነጥቢ ሒዛ ብዘይምውፃእ ዘይዕድለኛ ጋንታ ይገብራ። ኮሎምቢያ ኣብ ቀዳመይቲ ደቂቕ ጥራይ ብዘካየደተን 2 ፈተነታት ኣብ 21 ክፍለ ዘመን እተን ዝቐልጠፋ ፈተነታት እዩ። ቅድሚ ዕረፍቲ ኮሎምቢያ 12 ፈተነታት እያ ኣንጻር ፖርቹጋል ኣካይዳ። እዚ ቁፅሪ እዚ ፖርቹጋል ኣብ ዝሓለፉ 2 ናይ ምድብ ግጥማታ ብሓፈሻ ዝረኣየቶ ኣንጻራ ዝተካየደ ፈተነታት እዩ። ኣብዛ ግጥም ብ25 ናይ ዋንጫ ዓለም ፀወቱ ዘካየደ ሮናልዶ 35 ግዜ

0: ዕሶ ክትንክፍን ከሎ ክልተ ግዜ ድማ ፈተነ ኣካይዱ። ኣጥቃዓይ ኮሎምብያ ጀምስ ሮድሪገዝ መበል 11 ግጥሙ ናይዚ ውርድር ብምክያዱ ዝበዝሐ ግጥማት ናይዚ ውርድር ዘካየደ ኮሎምብያዊ ተፃወታይ ኮይኑ ብሓፈሻ ኣብ ዘግጥም ኮሎምብያ 1.3 ትኽእሎ ምምዝጋብ ዝነበረን 6 ዕላመን ዝወቕዓ 24 ፈተነ ከተካይድን ከላ ፖርቹጋል ድማ ብ7 ተኽእሎ ምምዝጋብ ሸቶ ዝነበረን 2 ዕላመን ዝሓለዋ 13 ፈተነታት ኣካይዳ። በዚ መሰረት ካብ ዝምድብ ቀዳመይት ኮይና ዝሓለፈት ኮሎምብያ ኣብ ዝቕፅል ዙርያ ኣንጻር ኣፍሪቃዊት ሃገር ጋና ክትገጽምን ከላ ኣሰራ ሒዛ ዝሓለፈት ፖርቹጋል ድማ ኣንጻር ክሮኤሽያ ክትጻወት እያ። ኣባላት ናይ ዝምድብ ዲሞክራስያዊት ሪፓብሊክ ኮንጎ ኣንጻር ኡዝበኪስታን ኣብ ዘካየደው ግጥም ኮንጎ ካብ ዩኣን ዊስታ 2 ሸቶታት ካብ ማያለ ድማ 1 ሸቶ ብምዝጋብ ኣብ ልዕልታ ቀዲማ ብመንገዲ ሸሞረዶቭ ምሪሕነት ዝሓዘት ኡዝበኪስታን 3-1 ተዓዊታ ንኮሎምብያን ፖርቹጋልን ስዒባ ናብ ዝቕፅል መድረኽ ናይ ዝውርድር ሓሊፋ። ድሕሪ 52 ዓመታት ናብ ዝውርድር ዝተመልሰት ኮንጎ ናይ መጀመርያ ዓወታ ኣብ ዝውርድር ኣብ ርእሲ ምምዝጋባ ኣብ ታሪኻ ንፈለማ ግዜ ካብ ምድብ ሓሊፋ ኣብ ዙር 32 ክትጸወት እያ። ኣብ ግጥም ኣንጻር ፖርቹጋል 1 ሸቶ ኣመዝጊቡ ዝነበረን ኣብዛ ግጥም ድማ 2 ሸቶ ዘመዝገበ ዩኣን ዊሳ ኣመዝጊቦም ዘሎ 3 ሸቶታት ምስ ኣጥቃዓይ ሞሮኮ ኢስማኤል ሳይባርን ኣጥቃዓይ ሴኔጋል ኢስማኤል ያሳርን ብምምዕራይ ኣብዚ ውርድር ዝበዝሐ ሸቶታት ምስ ዘመዝገቡ ኣፍሪቃውያን ተፃወቲ ተሰሪዑ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዝቕፅል ናይ ዙር 32 ፀወታ ኣንጻር እንግሊዝ ክትራኸብ እያ።
1: ዮኣን ዊሳ scores!

0: Well, Wisa answered the question of what he's going to do. Maele does a great job of winning that ball, puts the ball across the face of goal, and then Wisa goes and says, hey, I'm not holding on to this one. Look at me. Look what I can do. Just gets the shot off when I think everybody else was expecting, is it going to be a pass? And he just buries this one.
1: ግጥማት ዋንጫ ዓለም ትማል ምሸት ብናይ ዙር 32 ግጥማቱ ቀጺሉ ካናዳ እታ ናይ ፈለማ ናብ ዝቕፅል ዙርያ ዝሰገረት ሃገር ኮይና
2: ካብ ምድብ 2 ንስዊዘርላንድ ተኸቲላ ዝሓለፈት ካናዳ ኣንጻርታ ካብ ምድብ 1 ሳልሳይ ተርታ ሒዛ ዝሓለፈት ደቡብ ኣፍሪቃን ገጺመን ከም የንጋሪት ሃገር መጠን ንኩሎም ናይ ምድብ ግጥማታ ኣብ ሃገራ ዘካየደት ካናዳ ካብ ምድብ ካልኣይ ተርታ ሒዛ ድሕሪ ምሕላፋ ግን ናብ ሕቡራት መንግስታት ኣሜሪካ ተጓዒዛ ግጥማታ ከተካይዳ ተቐሲባ ደቡብ ኣፍሪ ቃን ካናዳን ናይ ፈለማ ናይ ዙር 32 ግጥማት ዋንጫ ዓለሜን ኣካይደን ግጥም ናይ ዘን 2 ጋንታታት ክሳብ ምድብ 9 ደቂቕ ብዘይሸቶ ዝተጓዕዘ ኮይኑ ኣብ ዝተዋህበን ተወሳኺ ደቂቕ ድማ ካናዳ ኣብ መበል 92 ደቂቕ ብመንገዲ ዌስታኪዮ ብዘውጠረላ ሸቶ ንደቡብ ኣፍሪቃ ኣንበርኪኻ ከም እንደገና ኣብ ታሪኻ ንፈለማ ግዜ ናብ ዙር 16 ግጥማት ዋንጫ ዓለም ሰጊራ ንመዕወት ይትሸቶ ካናዳ ዘመዝገበ ዌስታኪዮ ድማ ብሉፅ ተፃዋታይ ናይ ዝግጥም ተሰይሙ ኣብ ሜጀር ሊግ ሶከር ኣሜሪካ ብልቓሕ ማልያ ሎስ ኣንጀለስ ኤፍሲ ለቢሱ ኣብ ምፅዋት ዝርከብ ሓላው ውዳት ካናዳ ዊልያምስ ኣብ ዘግጥም 77 ኩዓሳውሱ ብምቕባሉ ቁፅርታት ዋንጫ ዓለም ካብ 1977 ክቕምር ካብ ዝጅምር ዝበዝሐ ኩዓሳሱ ዘቐበለ ሓላው ውልዳት ኮይኑ ደቡብ ኣፍሪቃ ኣብ 66 ደቃይቅ

0: ኣውስትራልያ ኬፕ ቨርደ ናብዚ ቅፅል ናይ ውድቂ ካብ ምሕላፍ ብምስጋር ዝመፅእ ዓርቢ ኣንጻር ኣርጀንቲና ክትራኸብ እያ። ኣባላት ምድብ 12 ኣብ ዘካየደ ፆታ ምስንውልከት ሃገራት ጋንታ እንግሊዝ ኣብ ልዕሊ ፓናማ ድሕሪ ዕረፍቲ ካብ ጁድ ቤሊንግሃምን ሃሪኬንን ብዝረኸተን ሸቶታት ንምድባ ብ7 ነጥቢ መሪሓ ክትሓልፍን ከላ ኣባላት ናይ ዝምድብ ዝኾነ ሃገራን ጋንታታት ክሮኤሽያን ጋናን ኣብ ዘካየደ ፆታ ክሮኤሽያ 2-1 ብምዕዋት ናይ ካልኣይ ደረጃ ቦታ ከተውሕዝን ከላ ጋና እውን ብዝኣከበቶ 4 ነጥቢ ሳሳይ ደረጃ ሒዛ ናብ ኣውዲቕካ ምዕላፍ ፆታ ሰጊራ። በዚ መሰረት እንግሊዝ ኣንጻር ዲሞክራሲያዊ ሪፓብሊክ ኮንጎ ዝመፅእ ረቡዕ፣ ክሮኤሽያ ኣንጻር ፖርቱጋል ዝመፅእ ዓርቢ፣ ከምኡ ድማ ጋና ኣንጻር ኮሎምብያ ዝመፅእ ቀዳም ንክፃወታ ምድብ ተሰሪዑለን ኣሎ።
1: ማርከዝ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሎና። ዝመፅእ ሰሙን ብዝተፈለየ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

ብኣቆፃፀራ ስትድዮና ሰዓት 9 ኣኺሉ ዜናዊ መሰናዶና ንፍልም ኣሎና። ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 29 ሰነ ዝተዳለወ ዜናታት ውሽጢ ሃገርን ወፃን ሒዝናልኩም ቀሪብና ኣለና። ዜና ዘቕርበልኩም እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣብ ዝተፈላለየ ሃገራት ዝነብሩ ዜጋታት ንመሰሰኒ መዓከን ሕድረ ሰማዕታትን መንባይ ስድራ ስውኣትን ገንዘባዊ ወፍያታት ገይሮም። ኣብ ከተማ ከረን ናብ መኣዲ ትምህርቲ ዝፅንበሩ ኣእምራውን ምዕበላውን ስንኩላን ቁፅሮም እናወሰኸ መምፅኡ ተሓቢሮም። ኣብ ዓዲ ኋላ ተምሃሮ ካልኣይ ደረጃ ብሞያን ሕርሻን እናተመርሑ ወፈራታት ምዕቃብ ማይን ሓመድን ኣሰላሲሎም። ሃገራት ምዕራብ ኣብ ሩስያ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ፑቲን ወቒሶም። ቻይና ኣብ ምውሓስ ልእላውነትን ግዝኣታዊ ሓድነትን ቤላሩስ ዘለዋ ደገፋ ነፂራም።

0: ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍርን ዘተኮረ ውዕላት ተፈራሪመን። ዝርዝር ዜና፣ ኣብ ውሽጢ ሃገርን ወፃእን ዝነብሩ ዜጋታት ንመሰስን መዓክን ሕድሪ ሰማእታትን ምንባይ ስድራ ስውኣትን ገንዘባዊ ወፍያታት ከም ዝገበሩ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሮም። ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃሂዱ ቀሪብሎ ገረ መስቀል ገረዝጌር ክቕርቦ እዩ።
1: ኣብ ሱዳን ዝነብሩ ኤርትራውያን $5,500 ኣሜሪካ ብማሕበር ሕድሪ ሰማእታት ዝፍለጡ ኤርትራውያን ነበርቲ ሲንሲናቲ ሕብራት መንግስታት ኣሜሪካ $5,000 ኣሜሪካ ማሕበረኮም ኤርትራውያን ኣብ በርሊንገንን ከባቢኣን ፋሉን ረትሽካ ሽወደን 41,178 ናቕፋ ኤርትራውያን ተቐማጦ ኣልምሁልትን ከባቢኣን ሽወደን 13,389 ናቕፋ ኤርትራውያን ነበርቲ ከተማ ሄስልሆም ሽወደን ድማ 11,261 ናቕፋ ንመሰሰነም ዓከን ሕድሪ ሰማእታት ኣበርኪቶም። እዚ ከምዚ ኢሉ እንከሎ ብኤሪ ኣሶሴሽን ደቡባዊ ምዕራብ ስቶኮልም ዝፍለጡ ዜጋታት 212,885 ናቕፋ ማሕበረኮም ኤርትራውያን ኣብ ሮጋላንዳ ኖርወይ $10,000 ኣሜሪካ ቤት ትምህርቲ ካልኣይ ደረጃ ሓላይ 36,060 ናቕፋ ነባሪት ንሮምበርግ ጀርመን ዝኾነት ወይዘሮ ፅገወይኒ ተስፋ ዝጌ 700 ዩሮ ከምኡውን ነበርቲ ስዊዘርላንድ ዝኾኑ ኣቶ ኪዳነ ገብረ መድህንን ወይዘሮ ኣመተፅን ገብሪ ህወትን $400 ኣሜሪካ ንምንባይ ስድራ ስውኣት ወፍዮም።
0: ንመስግነካ ግረ መስቀል ግረዝግሄር። ኣብ ከተማ ክረን ንቕሓት ሕብረተሰብ እናበረኸ ብምምፅኡ ናብ ብኣንድ ትምህርቲ ክፅምበሩ ዝሓቱ ኣእምራውን ምዕበላውን ስንኩላን ቁፅሮም ይዛይድ ስለ ዘሎ ፅበትን ውሕድን ኣብያተ ትምህርቲ ዕዱብ ኣቓልቦ ክወሃቦ ተሓቲቶም። ዳይሬክተር ቤት ትምህርቲ ኣእምራውን ምዕበላውን ስንኩላን ኣብ ከተማ ከረን መምህር ዓልያ ዓብደልቃድር ንኤሪና ኣብ ዝሃበቱ ሓበሬታ ዓቕሚ ናይዛ ቤት ትምህርቲ ውስን ስለ ዝኾነ ተወሰኽቲ ኣብያተ ትምህርቲ ክኽፈታተላ ብያ። እዛ ኣብ ኣካዳሚያዊ ዓመት 2012-2013 ኣገልግሎት ዝጀመረት ቤት ትምህርቲ ሎሚ ዓመት ን46 ተምሃሮ ኣገልግሎት ክትህብ ምፅናሓ ብምሕባር ምስ ዝርአ ዘሎ ናይ ምምሃር ድሌት ተወሳኺ ክፍልታት ክስራሕ ምስ መሻርክቲ ኣካላት ብምትሕብባር ዝተኻየደ ፃዕሪ ንፀንሐ ፃዕቂ ብመጠኑ ዘቃልል ከም ዝኸውን ኣሚታ። መምህር ዓልያ ኣብ መወዳእታ ንስንኩላን ቆልዑ ምምሃር ልዑል ተገዳስነት ድሌት ተበላሓትነትን ዓቕልን ከም ዝሓትት ብምጥቃስ ኣብዚ ንዝተሳተፉ ዘለዉ መምሃራን መጊሳ። ኣብ ከተማ ከረን ምስ ኣእምራውን ምዕባላውን ስንክልና ዝነብሩ 380 ኣባላት ማሕበር ከም ዘለዉ ዝፍለጥ እዮም። ኣብ ዓዲ ኳላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፈራታት ምዕቃብ ማይን ሓምብርና ሰላሲሎም ነቲ ስራሕ ዝመርሑ ሰብ ሞያ ሕርሻ ኣብ ዝሃብዎ ሓበሬታ እቲ መደብ መቐፀልታ ናይቲ ብተሳትፎ መላእ ነበርቲ ኣብ መሬት ሕርሻ ክካየድ ዝፀንሐ ናይ ምዝላይን ምምድማድን መደባት ከም ዝኾነ ብምጥቃስ ጥብ ዝበለት ማይ ዓቂብካ ኣብ ጥቕሚ ንምውዓል ዝዓለመ ከም ዝኾነ ገሊፆም። ኪላ ምዕቃብ ማይን ሓመድን ኣቶ ወልደን ኪኤል ፍስሓ ምዕቃብ ማይን ሓመድን እቶታውነት ሕርሻ ንምስሳንን ትሕተ ባይታዊ ማይ ንምህብታምን ኣገዳሲ ከም ዝኾነ ብምሕባር ዝካየድ ዘሎ ስራሓት ዝያዳ ውፅኢት ምእንቲ ክህብ ኣብ ኩሉ ከባቢታት ተወሳሳሊ ተበግሶታት ክውሰዳ ዝኻኺሮም። ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ዓዱ ኳላ መምህር ተስፋይ ተስፋ ሚካኤል ድማ እቲ ተበግሶ ንሓረስቶት ደገፍ ንምግባር ዝተወስደ ስጉምቲ ከም ዝኾነ ኣረዲኦም። ቤት ፅሕፈት ትምህርቲ ንእዞባ መንደፈራ ዝምባለ ናይ ኢድ ስእልን ዘለዎም ተምሃሮ መባእታን ማእከላይ ደረጃን ዝወደቦ ናይ 6 ኣዋርሒ ስልጠና ተዛዚሞም። ብ26 ሰነ ኣብ ዝተካየደ መዛዘም ስነ ስርዓት ነቲ ስልጠና ዘካየዱ መምህራን ኣብ ዝሃብዎ ሓበሬታ ኣብቲ ስልጠና 13 ደቂ ኣንስትዮ ዝርከብኦም 45 ተምሃሮ ከም እተሳተፉ ብምጥቃስ ኣብ መባእታዊ ኣምራት ስእሊ ሕብርን ኣጠቓቕማ ሕንፃፃትን ዘተኮረ ምንባሩ ሓቢሮም። ሓላፊ ባህሊ ስፖርትን ጥዕናን መምህር ተኸስተ ተኽለ ብወገኑ እቲ ስልጠና ኣካል ናይቲ ተውህቦ ተምሃሮ ኣብ ጥበብ ምህዞን ሰንዓን ንምኽስኳስ ሰላስል ዘሎ መደባት ከም ዝኾነ ጠቒሱ ዝምባለ ተምሃሮ ንምምዕባል ዝካየድ ንጥፈታት ክድፋእ ኣሎ ኣዘኻኺሮም። ሓላፊት ትምህርቲ ኣብ ንእዞባ መንደፈራ መምህር ብላለ ኣርኣያ ብግድኣ ጎኒ ጎኒ ኣካዳሚያዊ ትምህርቲ ዝምባለ ተምሃሮ ኣለሊኻ ዝውሃብ ስልጠናታት ኣብ መጻኢ ሂወቶም ፅቡቕ ድርኺት ዝፈጥር ምዃኑ ብምሕባር ተምሃሮ ቀሲሞሞ ዘለዉ ትምህርቲ ናብ ዝለዓለ ደረጃ ንምብፅሑ ደገፍ ወለዲ ከይፍልዮም

ተማሕፂና ኣብ መወዳእታ ወለዲ ብቕዓት ደቆም ንምዕባይ ኣብ ዝግበር ፀዓሊ ኣድላይ ደገፍ ከም ዝገብሩ ኣረጋጊፆም ኣብ ንኡስ ዞባ ፎርቶ ሳዋ ብምትሕብባር ፖሊስን ህዝብን ካልኦት መሻርክቲ ኣካላትን ዝተካየደ ፃዕሪ ኣብ ምክልኻል ገበናትን በድላትን እወንታዊ ውፅኢት ከም እተረኽቦ ተገሊፆም ኣዛዚ መደበር ፖሊስ ፎርቶ ሳዋ ሰርጀንተይ ኢብራሂም ዑመር ብ24 ሰነ ኣብ ምምሕዳር ከባቢ ሰንከት ክናብ ኣብ ዝሃቦ ሓበሬታ ኣብ ቀዳማይ ርብዒ ዓመት ተርእዮ ገበናትን በድላትን ሳዕቤናቶምን ንምግታእ ኣብ ምብራኽ ንቕሓት ዘተኮረ ዕማማት ከም እተካየደ ብምጥቃስ ከም ውፅኢቱ እቲተርእዮ እናንቆልቆለ ይመፅእ ከም ዘሎ ሓቢሮም ገበናት ከይተፈፀሙ ክትከታኸሎም ከም ዝቐልል ዝጠቐሰ ሰርጀንት ኢብራሂም ጎኒ ጎኒ እቲ ኣብ ህዝብን ተምሃሮን ብፖሊስ ዝካየድ ኣስተምህሮታት ገበናትን በድላትን ዝፅየን ክብርታት ሕብረተሰብ ክዕቀብን ናብ መንእስያት ክመሓላለፍና ዝኻኺሮም ተሳተፍቲ ኣብ መወዳእታ ኣፍልጦም ኣብ ሕጊ ዝዕባ ኣስተምህሮታት ብቐፃልነት ክካየድ ህዝቢ ተጠቃሚ ትካላት ማሕበራዊ ኣገልግሎት ክኸውን ምጥርናፍ ዓድታት ክድፍኣሉ ሃሳይ ልምድታት ዝፍፅሙ ኣካላት ኣራምስ ስጉምቲ ክውሰደሎም ሰላምን ፀጥታን ንኽወሓስ ድማ ህዝቢ ኣብ ጎኒ ፖሊስ ብምዃን ኣበርክትኡ ክዕዝዝ ዝብል ርእቶታት ኣቕሪቦም ዜና መስዋእቲ ኣባል ክፍሊ ኢሚግሬሽንን ዜግነትን ገዲም ተጋዳሊት ሜጀር ኣልማዝ ሃይለ ብ2 ሰነ ኣብ መበል 70 ዓመት ዕድሚኣ ኣብ ከተማ ለንደን ዓባይ ብሪጣንያ ብሕማም ተሰዊኣ ኣብ ወርሒ ናሓሰ 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈት ተጋዳሊት ኣልማዝ ኣብ እዋን ሓርነታዊ ቃልሲ ኣብ ቤት ፅሕፈት መሪሕነት ፋሕ ፖለቲካዊ ቤት ፅሕፈትን ክፍሊ ፖለቲካዊ ምንቕቕሕን ኣብ ምዕቃብ ምስጢራዊ ሰነዳት ውድብ ኦርኒክ ተጋደልትን መዝገብ ስዋኣትን ድሕር ናፅነት ድማ ኣብ ሚኒስትሪ ዜናን ክፍሊ ኢሚግሬሽንን ዜግነትን ኣብ መዳይ ስነዳ ዓብዪ ውፍይን ኣብነታውን ኣበርክቶ ዝገበረት ሓርበኛ እያ ስነ ስርዓት ቀብራ ድማ ብ25 ሰነ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈፂሞም ክፍሊ ኢሚግሬሽንን ዜግነትን ብመስዋእቲ ገዲም ተጋዳሊት ኣልማዝ ሃይለ ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤታ መቃለስታን መሳርሕታን ፅንዓት ይሃብኩም ይብል ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ሃገራት ምዕራብ ንብሩስያ ኣብ ዓውዶ ኪናት ክስዕ ረኣ ስለዘይከኣላ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ቭላድሚር ፑቲን ሎሚ 29 ሰነ ንሰብ መዝሃገሩ ኣብ ዝሃቦ መግለፂ ወቒሶም ብደገፍ ስለያ ሃገራት ምዕራብ ኣብ ሰላማዊ ዕላማታት ሩስያ ዝፍፀም ዘሎ ተደጋጋሚ ናይ ድሮናት መጥቃዕቲ ኣካል ናይቲ ውሽጣዊ ሕንፍሽፍሽ ንምፍጣር ክካየድ ዝፀንሐ ግዳማዊ ሽርሕታት ምዃኑ ፕሬዚደንት ፑቲን ኣረዲኦም ንዩክሬን ክግበር ዝፀንሐ ወተሃደራዊ ደገፍ ዕላሙኡ ስለ ዘይወቕዐ ሃገራት ምዕራብ ንሩስያ ንምድኻም ናይ ሽርሒ ሜላታት ክቕይራ ከም እተገድዳ እውን ኣፍሊጦም ዩክሬን ካብ ዝሓለፈ ቀረባ ሳምንታት ጀሚራ ኣብ ትካላት ፀዓትን ካልእ ሰላማዊ ዕላማታትን ሩስያ እትገብሮም መጥቃዕትታት ኣስፊሓቶ ከም ዘላ ዝጠቕሱ ፀብጻባት ከም ሳዕቤኑ ሰባውን ነዋታውን ክሳራታት ከም ዝወስኸ ኣረዲኦም ሩስያ ከም መልሰ ግብሪ ናይቲ መጥቃዕትታት ኣብ ልዕሊ ዝተመርፀ ዒላማታት ዩክሬን ከቢድ ደብዳብ ተካየድ ከም ዘላን እቲ ስጉምቲ ብዝሰፍሐ መልክዑ ከም እትቕፅሎንያ ክትገልፅ ጸኒሓ እዚ ከምዚ ኢሉ እንከሎ ላቲቪያን ዩክሬንን ኣብ ምምዕባል ድሮናት ዘተኮረ ስምምዕ ከቲመን እቲ ስምምዕ ንሰራዊት ዩክሬን ዘገልግላት ድሮናት ኣብ ግዛኣት ላቲቪያ ንምፍራይ ዝዓለመ ምዃኑ ሰብ መዚ ምክልኻል ክልትኤን ሃገራት ገሊፆም ኣቐዲመን እውን ጀርመን እትርከበን ሓያሎ ሃገራት ምዕራብ ምስ ዩክሬን ተመሳሳለ ስምምዓት ክፍርማ ምፅንሐን ዝዝከር እዮም ህዝባዊት ሪፓብሊክ ቻይና ኣብ ምውሓስ ልእላውነትን ግዛኣታዊ ሓድነትን ቤላሩስ ዘለዋ ደገፋ ነፂራ እዚ ዝተገልፀ ሎሚ 29 ሰነ ኣብ ቻይና መብፃሕ ዝፈፀመ ፕሬዚደንት ቤላሩስ ኣሌክሳንደር ሉካሼንኮ ምስ ፕሬዚደንት ሺ ጂንፒንግ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ እዮም ቤላሩስ ካብ ቀንዲ መሻርክቲ ቻይና ምዃና ዝገለፀ ፕሬዚደንት ሺ ጂንፒንግ ኩሉ መድያዊ ዝምድነአ ንምምዕባል ዘካይድኦ ፃዕሪ ከም ዝሰፋሓ ረዲኦም ፕሬዚደንት ኣሌክሳንደር ሉካሽንኮ ብወገኑ ሃገሩ ምስ ቻይና ዘለዋ ዝምድና ንምስፋሕ ከም እትሰርሕ ብምጥቃስ ተበግሶ ሓደ ቕናትን ሓደ መንገድን ንምዕዋት ከም እትፅዕር ኣፍሊጦም ክልቲኦም መራሕቲ ሃገራቶም ኣብ ምውሓስ ዘባውን ዓለማውን ፀጥታ ዘለዎን ምትሕብባር ከስፍሓም ኣብ ምምዕባል ንግዲ

ወፍረንቲ ሕቲ ቅርፅን ድማ ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪሞም ቻይናን ቤላሩስን ኣብ 2025 ናያስታ 9 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ጸብጻባት የረድኦም። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍረን ዘተኮረ ውዕላት ተፈራሪመን። ብመሰረቲ ውዕላት ኣውስትራልያ ኣብ ፀጥታዊ ውሕስነት ናይታ ደሴታዊት ሃገር ተረኣ ክትፃወትን ኣብ ውሽጢ 10 ዓመታት ዝትግበር ልዕሊ 340 ሚልዮን ዶላር ክትከፍልን እያ። ብዘይካዚ እቲ ውዕላት ኣውስትራልያ ኣብ ኣገደስቲ ፅላታት ሪፓብሊክ ቫንዋቱ ወፍሪ ክትገብር ዘፍቅድ ምዃኑ ቀዳማይ ሚኒስትራት ክልቲአን ሃገራት ኣፍሊጦም። እዚ ከምዚ ኢሉ እንከሎ እቲ ስምምዓት ኣውስትራልያ ኣብ ዞባ ፓስፊክ ፅልዋ ክትዕቢ ባይታ ከጣጥሕ ከም ዝኽእል ተንተንቲ እምቶም። ህዝባዊት ሪፓብሊክ ቻይና ምስ ቫንዋቱ ዝዓበየ ንግዳውን ወፍራውን ርክባት ካብ ዘለዎን ሃገራት ምዃና ዝጠቕሱ ጸብጻባት እዚ ምስ ኣውስትራልያ ከቲማቶ ዘላ ስምምዓት ብዕቱብ ከም እትጥምቶ ከም እትኽእል ድማ ይገልጾም። መጠን ንግዳዊ ምልውዋጥ ቻይናን ሃገራት ማእከላይ ምብራቕን ኤውሮጳን ኣብ 2025 ንዓስራይ ተኸታታሊ ዓመት ዕብየት ከም ዘርኣየት ጸብጻባት ሓቢሮም። ክልቲኦም ወገናት ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዱ ዝተቐስቶም ጸብጻባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ክብ ከም ዝበለ ኣረዲኦም። ሕርሻውን ኢንዱስትራውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባር እውን ተፈሊጡሎም። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ነዚ ንግዳዊ ምልውዋጥ ኣብዚ ዓመት እዚ ናብ ኣስታት 200 ቢልዮን ዶላር ክብ ከብልኦ ይሰርሓ ምህላወን ገሊፀን ኣለዋ። ኢራንን ዒራቅን ኣብ ምውሓስ ዞባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን። ሚኒስትራት ጉዳያት ወፃኢ ክልቲአን ሃገራት ትማሊ 28 ሰነ ኣብ ከተማ ባቅዳድ ኣብ ዘካየድዎ ዝርርብ ሃገራቶም ምትሕግጋዝን ዝሓይላሉ እዋን ሕጂ ምዃኑ ብምጥቃስ ስሩዕ ናይ ምምኽኻር መደባት ክህልዎን ተሰማሚዖም። ሚኒስተር ጉዳያት ወፃኢ ዒራቅ ፍኣድ ሑሴን ኣብ ዝሃቦ መግለፂ ኣብ ማእከላይ ምብራቅ ተፈጢሩ ዘሎ ዘይርጉእ ኩነታት ንመላእ እቲ ዞባ ኣብ ፀጥታዊ ሓደጋ ኣእቲይዎ ከም ዘሎ ብምጥቃስ ሃገሩ ብሰላም ንምዕራፉ ተርኣ ክትፃወት ድልውቲ ከም ዘላ ኣረዲኦም። ኣሜሪካ ኣብ ኢራን ወሲናቶ ዘላ እገዳ ከተልዕሎም፣ ኢራን ድማ ንመፃብቦ ሃርሙዝ ንንግዳውያን መራኸብ ክፉት ክትገብሮ ሚኒስተር ጉዳያት ወፃኢ ፍኣድ ሑሴን ፀዊዖም። ሚኒስተር ጉዳያት ወፃኢ ኢራን ዓባስ ዒራቅ ጅቡ ወገኑ ሃገሩ ተኸሲቱ ዘሎ ወጥሪ ብዘተክዓርፍ ድሌትን ቅርብነትን ከም ዘለዋ ብምጥቃስ ኣሜሪካ ተኽታኺ ወተሃድራዊ ንጥፈታት ካብ ምክያድ ክትሕየባት ተሓሳሲቦም። ደቡብ ኮርያን ጃፓንን ወተሃድራውን ፀጥታውን ዝምድንአን ከደንፍዓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልቲአን ሃገራት ብ28 ሰነ ኣብ ከተማ ሶል ደቡብ ኮርያ ኣብ ዘካየድዎ ዝርርብ ተበፂሖም። ከም ኣካል እቲ ስምምዕ ደቡብ ኮርያን ጃፓንን ሓበራዊ ወተሃድራዊ ልምምድ ከስፋሓን ፀጥታዊ ሓበሬታ ክለዋወጣን ምዃነን ተፈሊጦም። ብዘይካዚ ኒክሌሳዊ መደባት ሰሜን ኮርያ ንምብዳህ ክተሓባበራ ምዃነን ኣብቲ ርክብ ኣፍሊጠን ኣለዋ። እዚ ከምዚ ኢሉ እንከሎ ዞባዊ ፀጥታ ንምውሓስ ምስ ኣሜሪካ ዘለዎን ፀጥታውን ወተሃድራውን ምትሕብባር ከስፍሐኦ ምዃነን እውን ሓቢረን። መራሕቲ ደቡብ ኮርያን ጃፓንን ኣብ ፈለማ 2026 ኣብ ዘካየድዎ ዝርርብ ኣብ ዲፕሎማሲ ፀዓትን ምክልኻልን ዘተኮረ ስምምዓት ከም ዝተፈራረሙ ጸብጻባት የረድኦም። ኣብ መንጎ ጉረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎም። ዝተሓበረ ፓኪስታን ትማሊ 28 ሰነ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ብውሕዱ 37 ከም እተቐትሉ ድሕሪ ምቅልሑ እዮም። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉ ዝገለፀ መንግስቲ ኣፍጋኒስታን ምላሽ ክህበሉ ምዃኑ የጠንቀቕ ስለ ዘሎ ብኸፊሉ ሃዲኡ ክፀንሐ ወተሃድራዊ ወጥሪ ክልቲአን ሃገራት መሊሱ ከይዓርቅ ተሰጊኡሎም። መንግስቲ ኣፍጋኒስታን ኩሎም ግዳያት ሰላማውያን ሰባት ምዃኖም ክገልፅ እንከሎም፣ ፓኪስታን ግና ሽበራውያን ዕጡቋት ምዃኖም እያ ሓቢራ ዘላ። ፓኪስታንን ኣፍጋኒስታንን ኣብ መንጎአን ዘሎ ወጥሪ ንምህዳእ ስምምዕ ምቁራጽ ተኽሲ ክገብራ እኳ እንተተሰማምዓ ብተደጋጋሚ ክትጥስሖ ምፅናሐን ጸብጻባት የረድኦም። ክልቲአን ሃገራት ካብ ፈነማ 2026 ብዘካይድኦ ምልዋጥ መጥቃዕትታት ልዕሊ 600 ሰባት ከም እተቐትሉ እዩ ዝግለጽ ዘሎም።
ኣብ ስዑድ ዓረብ ብ28 ሰነ ብዘጋጠመ ሓደጋ ምውዳቕ ሄሊኮፕተር ብምልኦም 14 ተሳፈርቲ ሞይቶም እታ ወንነት ኩባንያ ነዳዲ ኣራምኮ

ፅቡቅ ዝኾነት ሄሊኮፕተር ኣብ ውሽጣዊ በረራ እንከላ ዛጊድ ጠንቆ ብዘይተነፀረ ምኽንያት እያ ነቲ ሓደጋ ከም እተቃልዐት ተገሊፆም። ጠንቅቲ ኣብ ምዕራቃዊ ሸነኽ ስዑድያ ዓረብ ዘጋጠመ ሓደጋ ንምንፃር መርመራ ይካየድ ኣሎም። እዚ ከምዚ ኢሉ እንከሎ ኣብ ተመሳሳሊ ዕለት ኣብ ፈረንሳ ብዘጋጠመ ሓደጋ ምውዳቕ ንእሽቶ ነፋሪት 11 ተሳፈርታ ከም ዝመቱ እውን ተቃሊሖም። እታ ነፋሪት ኣብ ሰሜናዊ ምብራቅ ፈረንሳ ጠንቁ ብዘይተነፀረ ምክንያት ከም ዝወደቐት እዩ ዝቃላሕ ዘሎም። ዜና ንምዝዛም ቀንዲ ነጥብታት ደግመልኩም። ኣብ ዝተፈላለዩ ሃገራት ዝነብሩ ዜጋታት ንመሰሰኒ ማዕቅን ሕድሪ ሰማታትን ምንባይ ስድራ ስዋኣትን ገንዘባዊ ወፍያታት ገይሮም። ኣብ ከተማ ክረና ማኣዲ ትምህርቲ ዝፅምበሩ ኣእምራውን ምዕባላውን ስንኩላን ቁፅሮም እናወሰኸ መምፅኡ ተሓቢሮም። ኣብ ዓዲ ኳላ ተምሃሮ ካልኣይ ደረጃ ብሞያውያን ሕርሻ እናተመርሑ ወፈራታት ምዕቃብ ማይን ሓመድን ኣሰላሲሎም። ሃገራት ምዕራብ ኣብ ሩስያ ውሽጣዊ ዕግርግር ክፈጥራ ይፍትና ከም ዘለዋ ፕሬዚደንት ፑቲን ወቒሶም። ቻይና ኣብ ምውሓስ ትእላውነትን ግዝኣታዊ ሓድነትን ቤላሩስ ዘለዋ ደገፋ ነፂራ። ኣውስትራልያን ሪፓብሊክ ቫንዋቱን ኣብ ፀጥታን ወፍረን ዘተኮረ ውዕላት ተፈራሪመን። ነስ ሰዓት ዝተዳለወ ዜና ተዛዚሙ ኣሎ። ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ዛዕባ ሎሚ ኣሴር ሰለሞን ምህሮ ንምንታይ ዝብላ ኣርስቲ ኣልዒላ ትርከብ። ውሉድ ካብ ወለዱ ብኩሉ መዳይ ዝሓሸን ዝማዕበለን ክኸውን ሕጊ ተፈጥሮ እዩ። ከመይሲ ወለዲ ዘለዎም ፍልጠትን ተመክሮን ካብ ወለዶምን ቅድሚኦም ዝነበሩ ወለዶታትን ዝወረስዎ እዩ። ኣብ ርእሲኡ ድማ ናቶም ተመክሮን ፍልጠትን ወሲኾም ናባኻ የሰጋግርዎ፣ ንስኻ ድማ ናትካ ትውስኸሉ። ስለዚ ብፍልጠትን ዓቕምን ካብ ወለድኻ ዝሓሽካን ዝማዕበልካን ምዃን ከም ባህርያዊ ሕጊ ክውሰድ ዝከኣል እዩ። ካብቲ ወለዱ ዘቕሰምዎ ፍልጠትን ናይ ምግባር ዓቕምን ንላዕሊ ክኸይድ ዘይከኣለ ውሉድ እምበኣር ገስጋስ ይኮነን፣ ጉዕዞ ሕብረተሰብ እውን ከምኡ እዩ። ሓድሽ ወለዶ ካብቲ ቅድሚኡ ዝነበረ ወለዶ ናይ ግድን ዝሓሸን ዝማዕበለን ክኸውን ኣለዎ። እንተዘይኮይኑ ምዕባለ የለን። ስለዚ ድማ እዩ ብመንገዲ ትምህርቲ ምስግጋር ሞያን ተመክሮን ታሪክን ኣዝዩ ኣገዳሲ ዝኸውን ሓሳብ መርሓ ግብሪ ወዲ ሰብ እዩ። ዕላማ ትምህርቲ ድማ ብቐንዱ ናይ ምሕሳብ ክእለትካ ምሕያል፣ ከም ውፅኢቱ ድማ ልዑል ናይ ምግባር ዓቕሚ ምጥራይ እዩ። ኣብዚ ብዕምቆት ክንግንዘቦ ዘለና ሓደ መንእሰይ ቋንቋ፣ ሕሳብ፣ ጂኦግራፍ፣ ስነ ፍልጠት፣ ታሪክን ካልእን ስለ ዝተምሃረ ኩሉ ነገር ፈሊጡ ወይ ናይ ምሕሳብን ምግባርን ዓቕሙ ወኒኑ ማለት ኣይኮነን። ኣብ ኣብያተ ትምህርቲ ዝውሃብ

መሰረታዊ ፍልጠት ከመበገሲ ኣዝዩ ኣገዳሲ እኳ እንተኾነ ናይ ገዛ ርእስኻ ዓቕምን ፍልጠትን ከተማዕበል ዝድረኽ እንተዘይኮይኑ ብዙሕ ትርጉም ኣይህልዎን። ከም ተቐዲሙ ዝተገልጸ ኣብ ክፍሊ እትቐስሞ ትምህርቲ ቅድሚኻ ዝነበሩ ሰባት ተመራሚሮም ዝበጽሕዎ ፍልጠትን ውህሉል ተመክሮን እዩ። ሰባት ተመራሚሮም ዝበጽሕዎ ርኽበት ወይ ፍልጠት

ክሓስብን ክመራመርን ጸዓት ዘስንቆ ምዝኸውን እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ተኽለ መንግስቱ መሰላትን ግቡኣትን ሃገራት ኣብ ዝተፈላለዩ ግዛኣታዊ ማያት ዳሲስሎ ኩሎም ማያዊ ኣካላት ካብ መበገሲ መስመር መለክዒ ዝርግሐ ግዛኣታዊ ማያዊ ኣካል ማለት ቤዝላይን ንኣንፈት ንቑፅ መሬት ናይታ ወናኒት ሃገር ዝርከቡ ማያዊ ኣካል ውሽጣዊ ማያዊ ኣካል ተባሂሎም ይጽውዑ። ብመሰረት ሕጊ ባሕሪ ወናኒት ሃገር ናይ ክሊ ኣየር ማያዊ ባይታውን ትሕተ ባይታውን ሕጋዊ ልዑላውነትን ደረት ኣልቦ ስልጣንን ኣለዋ። ዘይከም ናይቲ ልዑላዊ ግዛኣታዊ ማያዊ ክፋል ማለት ቴሪቶርያል ዋተር ንመራኽብ ናይ ካልኦት ሃገራት ዝህቦ ድሩት ዘይተጸባኢ ናይ ምሕላፍ ፍቓድ ኣብዚ ውሽጣዊ ልዑላዊ ግዛኣታዊ ማያዊ ኣካል ዝኾነ ይኹን ናይ ምሕላፍ ፍቓድ ኣይፍቀድን። ልዑላዊ ማያዊ ግዛኣት ማለት ቴሪቶርያል ሲ ብመሰረት ኣብ 1982 ብዛዕባ ሕጊ ባሕሪ ኣመልኪቱ ዝተቓንዐ ዋዕላ ውድብ ሕቡራት ሃገራት ዘሕለፎ ድንጋገ ልዑላዊ ማያዊ ግዝኣት ዝበሃል ክፋል ማያዊ ኣካል ካብ መበገሲ መስመር ማለት ቤዝላይን ናይታ ወናኒት ሃገር 12 ናውቲካል ማይል ናብ ኣንፈት ውሽጢ ባሕሪ ይዘርጋሕ። ኣብዚ ማያዊ ክፋል እታ ወናኒት ሃገር ናይ ክሊ ኣየር ማይ ባይታውን ትሕተ ባይታውን ጸጋታት ሕጋዊ ልዑላውነትን ደረት ኣልቦ ስልጣንን ኣለዋ ተጠቂሱ። ኣብርሃም ዮሃንስ ወዲ ዕቋር መበቆል ሰማእቲ ብዝብል ኣርእስቲ ንዘለዋ ዛሕሊ ንምምስካር ታባ ወኪ ዝተባህለት ቦታ ካብ መበገሲ ስፍራና ንሓደ ሰዓት ተጓዒዝና በፃሕናያ። ታሪክ ንምፅዋይ ምሳና ዝተጓዓዘ ኣያና እቲ ዝረኣየኩም ታባ መግዛእቲ ይበሃል። ካብ ትሩባ ጀሪካን ኣብ ዝባንካ ተሰኪምካ ንሰዓታት ተጓዒዝካ ኣብ ድፋዕካ ክትበፅሐ ኣለካ። ጀሪካን ተሰኪሙ ናብዚ ታባ ዝድይብ ዝነበረ ብጻይ ዓቕሉ ፅብብ ምስ በሎ እዚ ቃልሲ ይኮነን መግዛእት እዩ ምስ በለ እዚ ቦታ ታባ መግዛእቲ ተባሂሉ በለና። ሰብ ንምረት መሊኹ ናብ ዓወት ክግስግስ ደረስ ዘይብሉ ምፅማም ዕለታዊ ናብርኡ ክገብሮ ኣለዎ። ተቓለስቲ ሓርነት ነቲ ኣብ ዝባኖም ዝፅሒ ዝነበረ ኣእላፍ ኣፅዋራት ኣብቲ ምፍጣርካ ዘፅልእ ስፍራ ጎቦ ፍሒቖም መፅለሊ ክሰርሕሉ ሃንቀውታ ህዝቢ ናብ ምዕራፍ ከብፅሑ መትከላዊ ተልእኮ ተሓንጊጦም ንባህሪ መሊኾም ተኣምር ኣንቃዕሪራ እትጥምቶ ምፅማም ወኒኖም። ምፅማም ብልቢ ምፅማም ብግብሪ ይርከቦ። ብጋዜጠኛ ምሎ ብርሃን ሃብተ ገብርኤል እትዳሎ ዓምዲ ልቦናን ፍልስፍናን ፅፈት ስራሕ መበል ረብዓይ ክፋል ቀሪባላ። ምድንጓይ ማለት ፕሮክራስቲኔሽን ቀንዲ ጸላእ ፅፈት ስራሕ እዩ። ጽቡቕ ስራሕ ምዕማም ዘሸቕለካ እንተደ ኮይኑ ፍጹም ዕዮ ንኽተበርክት ሕጊ ክትብል እንተደ ኮይንካ ወይ ዋሕዲ ድርኺት ዘሳፅየካ እንተደ ኮይኑ ኣብ ስራሕካ ምድንጓያት ምፍጣሩ ኣይተርፍን እዩ። ካብ ምድንጓያት ክትገላገል እንተደ ደሊኻ ቅድም ቀዳድም ህዱእ ኣከባቢ ስራሕ ክትፈጥር ይግባእ። ቦታ ስራሕ ህዱእ እንተዳ ኮይኑ ሰራሕተኛታት ኣድህቦኦም ንኽዕብዩ ኣመናዊ ዝሕግዞም። ኣብ እዋን ስራሕ ሙዚቃ ብዓውታ ዝውላዕ እንተዳ ኮይኑ ኣብ እዋን ስራሕ ናይ ፅሬት ስራሕ ዝሰላሰል እንተዳ ኮይኑ እዚኦም ንፍርያምነትካ ኣብ ምንካይ ቀሊል ዘይኮነ ትራ ክህልዎም ይኽእል እዩ። ሙዚቃ ምስማዕ ይኹን ዕዮ ፅሬት ምስልሳል እኮ ዝፀልኡ ኣይኮኑን። ኣበይን መዓስን ክንጥቀመሎም ከም ዘለና ኣብ ምፍላጥ ግዳ ከቶ ሰናፋት ክንከውን ኣይግባአን። ብሱራፊኤል ተስፋ ብሮ ካብ እትዳሎ ዓምዲ ዳይሪ ባዕለይ እንክምሓር ወጊድ ንፍርሒ ሰላ ምፅሓፍ ቁንንቲ ጋመ ዝብሉ ዛዕባታት ዳይሪ ንረክብ። ብኣብርሃም ዮሃንስ ወዲ ዕቋር ኣብ ዝተዳለወ ዓምዲ ስፖርት ቅድድም ብሽክለታ ሻምፒዮን ኤርትራ 2026 ከረን ቅድድም ብሽክለታ ናይ ዋንጫ ሰማእታት ተዛዚሙ ማእከል ኩዕሶ መርበብ ብምክንያት መዓልቲ ሰማእታት ዝብል ሓበሬታ ይፀንሐና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ዓብደላ መሓመድ ዓሊ መዓልም ኣብ ዓምዲ ደልኣባብ ካልኣይ ክፋል ዛንታ ዓላለይ ሓምባሬ ቀሪባላ። ሪፖርታጅ 20 ሰነ መዓልቲ ሰማእታት ኣብ ዞባታት ቀሪብሎ። ሃገር ኣብ ዝኽረሓበን ህዝብን መንግስትን ኤርትራ ለቦዋ ሰማእታቱ ኣብ ምትግባር መብፅዕኡ ዘሕድሰላ መዓልቲ ምዃና ተገሊጹ። ሃገር ኣብ ዝኽረሓበን ጸብጻብ 20 ሰነ መዓልቲ ሰማእታት ቀሪብሎ። ስእላዊ መግለጺ ወግዓዊ ዝኽሪ 20 ሰነ መዓልቲ ሰማእታት ብደረጃ ሃገር ስእሊ ተኣዛዝ ኣብርሃ፣ ኣኽሊሉ ዘርእስጊ፣ ክብሮም ፀሃየ፣ ኣብርሃም በየነ፣ ዲዛይን ተኣዛዝ ኣብርሃ።

ኣብ ዓምዲ ሸባብ ነጃት ዑስማን ተረመንእስያት ኣብ ምንፅብራቅ ገፀ ባህሪ ኣብ ትሕቲ ዝብል ምስ ተወሳኢት መንእሰይ ጀሲራ ሓሰን ዝተኸየደ ርክብ ሰፊሩ ኣሎ። ኣብ ዓምዲ ፈን ዋዓዳት ፀብጻብ ስእላዊ ኤግዚቢሽን ግብዕታት ስርዓታት ኢትዮጵያ ቀሪቡ ኣሎ። ብተወሳኺ እሊ ምድር እትብል ግጥሚ ስውእ ሙሳ መሓመድ ኣድም ወዲ መንደር ቀሪባ ኣላ። ዶክተር ሳልሕ ማሕሙድ መስዋእቲ ንስለ ህዝብን ሃገርን ዝብል ፅሑፍ ኣስፊሩ ኣሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ጋዜጠኛ ሃብቶም ተስፋ ሚካኤል ዘዳለዎ ሪፖርታጅ 20 ሰነ መዓልቲ ዝኽሪ ሰማታት ቀሪቡሎ። ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ኤርትራ ዝርከብ ዕቁር ዓቕሚ ሕርሻዊ ልምዓት ዳሲሳላ። ኪዳነ ሽሞንዲ ኣብ ዓምዲ ካልቸራል ኤንድ ኣርትስ ረቂቕ ጥበብ ኤርትራውያን ደቂ ኣንስትዮ ሓሊፍዎ ዝስራሕ ባህላዊ መሶብ ዘላሊ ትሕዝቶ ኣቕሪቡሎ። ኣብ ዓምዲ ኦፒንየን ኣብ ሂወትካ እተውርሶ እንታይ እዩ ዝብል ዛዕባ ብኣጋጣሚ 20 ሰነ መዓልቲ ዝኽሪ ሓበን ሰፊሩሎ። መዓልቲ ናፅነት ዋጋ ናፅነትን መብፅዓን ብኪዳነ ማርያም ፈዳይ ዝተዳለወ ጽሑፍ ቀሪብሎ። ኣብ ዓምዲ ኪዩንኤ ጋዜጠኛ ሚካል ተኽሎም ንስነ ጥበባዊት ሓጃይት መንዳል ዘላለ ትሕዝቶ ኣስፊራላ። ሓፂር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳነሽ በርሀ። እልፊ ኣእላፍ ጀጋኑ ሓርበኛታት ካብ ዘፍረያ ኣዴታት ኤርትራ ሓንቲ ዝኾና ወይዘሮ ኣዳነሽ በርሀ ብ22 ሰነ 2026 ዓሪፈንስ ነቲ ኣብ እዋን ሓርነታዊ ቃልሲ ዘሕለፍኦ ከቢድ ህይወትን ከርሲ ማህፀነን ንሃገር ዝገበሮ ኣበርክቶን ብልዑል ክብሪ እናዘከርና ብሓበን ኣፋኒናየን። ወይዘሮ ኣዳነሽ ካብ ኣቦአን ኣቶ በርሀ ወልደ ሃዋርያትን ኣዲኤን ወይዘሮ መድህን ስእሉ ዓስቡን ኣብ 1929 ኣብ ኣስመራ ተወሊደን። ዕድመአን ንትምህርቲ ምስ ኣኸለ ኣብ ስኳላ ቪቶሪዮ ኣስመራ መባእታት ትምህርቲ ተማሂረን። በቲ ሽዑ ዝነበረ ባህሊ ሕብረተሰብ ከዓ ገና ጓል 9 ዓመት ህፃንን ከለዋ ምስ ኣቶ ኣፈወርቂ ኣብርሃም ቃል ኪዳን ኣሲረን። ክሳብ ግዜ ግርዝውና ኣብ ትሕቲ ክንክን ወለደን ድሕሪ ምፅናሕ ድማ ሓዳረን ወፅን ኣብ 15 ዓመት ዕድሚኤን በኽሪ ውላደን ተበኪረን። ፈራይት ሓርበኛታት ኣደይ ኣዳነሽ በርሀ ካብ ንእስነተን ኣዝየን መስተውዓሊት፣ ዓቃል፣ ፀዋር፣ ለዋህ ብዝኾነ ፀገም ዘይደሃላ ትስፉብትን ዕትብትን ኣደ ምንባረን ፈለጥተን ይመስክሩ። ቆልዑ እናዕበያ ንባዕለን ዝተፈላለየ ሙያታት ማለት ኣሰራርሓ መግቢ፣ ኢደ ጥበብ፣ ስፌትን ካልእን እናተማህራ ደቀን ብግቡእ ተማሂሮም ኣብ ዝብፃሕ ክበፅሑለን እናተመንያ ኣብነታውያን ውሉዳት ዘፍረያ ኣደ ድማ የን። ወይዘሮ ኣዳነሽ ኣብ ውሽጢ 42 ዓመታት 14 ውሉዳት ፈሬን 9 ካብ ደቀን ኣብ ቃልስን ናፅነት ዝፀንበራን 2 ካብኣቶም ስውኣት ዝወፈያን ኣደ ስሙያት ሓርበኛታት እየን። ሓደ ካብዞም ሓርበኛታት ተጋዳላይ ኢሳያስ ኣፈወርቂ እዩ። ኩልና ከም እንፈልጦ ካብዛ ሓርበኛዊት ስድራ ዝፈረየ ተጋዳላይ ኢሳያስ ኣፈወርቂ ገና ወዲ 20 ዓመት እንከሎ ናይ ዩኒቨርሲቲ ትምህርቱ ኣቋሪፁ ኣብ 1966 ናብ ሰውራ ተፀንቢሩ። ተጋዳላይ ኢሳያስ ኣብቲ ን30 ዓመታት ዝተኻየደ መሪር ፖለቲካውን ዕጥቃውን ቃልሲ ንናፅነት ብብቑዕ ኣመራርሕኡ ነቲ ኣይከኣልን እዩ ዝተባህለ ገድሊ ንናፅነት መሪሑ ኤርትራ ልዑላዊት ሃገር ንክትከውን ወሳኒ ግደ ዝተፃወተ፣ ድሕሪ ናፅነት እውን ንኩሉ ተፃብኦታት ዓበይቲ ሓይልታት ብምብዳህ ህዝቢ ኤርትራ ልዑላውነቱ ዓቂቡ ከቢሩን ተሓፊሩን ንክነብር ብመሪሕነቱ ዘኽኣለ ካብ ከርሲ ማህፀን ኣደይ ኣዳነሽ ንህዝቢ ኤርትራ ዝተዓደለ ብሉፅ ህያብ እዩ። ኣደይ ኣዳነሽ ወላዲት ሓርበኛታት ኣውራ ድማ ወላዲት ስሙይ ተጋዳላይ ኢሳያስ ኣፈወርቂ ብምዃነን ኣብ እዋን ሓርነታዊ ቃልሲ ንህይወተን ህይወት በዓል ቤተንን ደቀንን ኣብ ስግኣት ዘወድቕ ብዙሕ ጸገማትን ኣጨነቐ እዋንን ኣሕሊፈን እየን። በቲ ዝነበረ ሃዋህ ኣብ ኣስመራ ክነብራ ስለ ዘይከኣላ ድማ ኣብ 1978 ኣብ እዋን እስትራቴጂያዊ ምዝላቕ ብሜዳ ኣቢለን ገለ ካብ ደቀን ደቂ ደቀንን ሒዘን ንስደት ናብ ኣሜሪካ ምርሐን። ኤርትራ ብቃልሲ ሓርበኛታት ደቀንን ኩሎም ጀጋኑ ኤርትራውያን ናፅነት ምስተ

ወናጸፈት ድማ ናብ ሃገረን ተመሊሰን። ኣድያ ዳነሽ ነዊሕ ናይ ሓርበኛነት ታሪክ ዝነበሮም ክቡር በዓል ቤተ ነፍሲ ሄር ኣቶ ኣፈወርቂ ኣብርሃም ኣብ 1993 እኳ እንተተፈልይዎን ብደቀንን ደቂ ደቂቕንን ማሚቐን ጸማ ድኻመን ሕጉስ ህይወት ድሕሪ ምሕላፍ ዕድመ ጸጊበን ኣብ መበል 97 ዕድሚአን ካብዚ ዓለም ብሞት ተፈልየን። ብ24 ሰነ 2026 ድማ ውላደን ፕሬዚደንት ሃገር ኤርትራ ኢሳያስ ኣፈወርቂ ካልኦት ደቀንን ስድራ ቤተንን ደቂ ዓድን ሰበ ስልጣን መንግስትን ግንባርን መራሕቲ ሃይማኖትን ፈተውትን ኣብ ዝተረኽብሉ ኣብ መካነ መቓብር ጸሎት ብኽብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሰን። ወኪል ኣገልግሎት ዜና ኤርትራ ዮናታን ኣዕብዮ ምስ ሰኣላይ ሰሚር ኣሕመድ ንዘዳለዎ ሪፖርታጅ ስላዊ ምርኢት ፖሊስ ኤርትራ ኣብ ጎደና ሓርነት ቀሪቡ ኣሎ። ብጋዜጠኛ ተስፊት ሓጎስ ኣብ እትዳሎ ዓምዲ ቁጠባን ዋኒነን 10 ናይ መወዳእታን ክፋል ቻይና ካብ ፍወሳ ብንውፂ ከመይ ኣምለጠት ቀሪባኣላ። ኣብ ዓምዲ ሸባብ ምርያም ዮሴፍ ማሕላና ስጋ ስዋኣት ኣብ ትሕቲ ዝብል ቃል ምዕባር ኣብ ሕብረተሰብ ኤርትራ ነውር እዩ ቃሉ ንዝዓፀፈን ማሕላ ንዝጸለመን ዝግስፅን ዝፅይንን ሕብረተሰብ ድማ እዩ ኣዕብዩና ክብርታትና ድማ ተወራርስቲ እዮም። ኣብ ታሪክና ማሕላን ቃልን ኪንዮ ብዘረባ ብግብሪ ብደም ዋጋ ክኽፈሉ ድማ ርኢና መስዋእቲ ዝበሃል ካልእ መዳርግቲ ዘይብሉ ዋጋ ነቲ ግብሪ ቃል ነቲ ቃል ድማ ግብሪ እናሰነየ ድማ ንዘመናት ዘይጥለም ስለዚ ሃገር ዝተኣትወ ማሕላ ኣሎና። ጋዜጠኛ ዮሴፍ ሃይለማርያም ኣብ ዓንዲ ስድራ ቤት መዕለፊ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርዳእ ምስ ተገብረ ብዕለት 2 ሰነ 2026 መራሕቲ ሃይማኖት ዓበይቲ ዓድን ወከልቲ ዓድን ኩሉ ስድራ ቤትን ኣብ ዝተረኽብሉ ኣብ መንጎዞም 2 ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈጺሙ። ኣብቲ ናይ ዕርቂ ዕለት ፍጻመ ሓደጋ ኣቶ ገብሪ ህይወት ጸጋይ ቤተሰቡ ኣምርሒዩ ኣብ ቅድሚ ስድራ ቤት ነፍሲሄር ፊልሞን ኣሚነ ከተማ ቀሪቡ። ነቲ ናይ ዕርቂ መደብ ብጸሎት ዝኸፈቱ ቀሺ በየነ ቀሺ ተኽለ ድማ ተቋጺሮም ምርኻቦም ንፈጣሪ ድሕሪ መምስጋን ስድራ ቤት መዋቲ ነታ ኣብ ምድሪ ኾነ ኣብ ሰማይ መለክዕ ዘይብላ ምሕረት ምምራጾም መርአያ እምነቶምን ብሃገር ደረጃ ዝግለጽ ኣብነታዊ ቅዱስ ተግበሮምን ምዃኑ ሓቢሮም። ኣብ ዓምዲ ቃል ምሕተት ጋዜጠኛ ዓንዶም ግርማይ ወደረስ ምስ ቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ናይ ዝተኻየደ ርክብ ካልኣይ ክፋል ኣቕሪቡሎ። 20 ሰነ ዝኽሪ ሰማታት ኣብ ዝተፈላለዩ ሃገራት ብዝርከብ ማሕበረኩም ኤርትራውያን ተዘኪራው ዒላ። ብጋዜጠኛ ኣስማ ዓብደላ ሳልሕ ኣብ እትዳሎ ዓምዲ ሜን ሁናዊ ህናክ ፓትሪክ ፕሪት ዝተባህለ ተምሃራይ ካብ 270 ኮሌጃት ኣብተን 264 ተቐባልነት ከም ዝረኽበ ተገሊጹ። ኣብ ደቡብ ኮርያ ዋጋ ምረቕ ስጋ ናይ ከልቢ ብዕፅፊ ከም ዝነሃረ ተሓቢሩ። ተመራመርቲ ኣብ ኒው ጊኒ ብእግሩ ዝንቀሳቐስ ሓድሽ ዓሌት ዓሳ ነባሪ ከም ዝረኸቡ ኣፍሊጦም። ክለብ ሃገሩ ንምድጋፍ ካብ ኣርጀንቲና ናብ ኣሜሪካ ብብሽክለታ ዝጓዓዝ ዘሎ መንእሰይ ኣቐልቦ ማሕበራዊ ማዕከናት ስሒቡ። ጋዜጠኛ ሃጅር ሓመድ ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ኣቕሪባኣላ። ብጋዜጠኛ ሱሌማን ኣሕመድ ኣብ ዝዳሎ ዓምዲ ጥዕና ዮጋ ሽምግልና ምስ ጥዕና ዝብል ትሕዝቶ ቀሪቡ። 21 ሰነ ኣህጉራዊ መዓልቲ ዮጋ እዩ ሎም ዓመት ዮጋ ሽምግልና ምስ ጥዕና ብዝብል ቴማ ንመበል 12 ግዜኡ ተዘኪሩ። ዮጋ ብዕድመ ይኹን ምንነት ብእምነት ይኹን ዓሌት ከምኡውን ናይ ስንክልና ኣፈላላይ ዘይፈጥር ዓይነት ምውስዋስ ኣካላት እዩ። ብስትንፋስ ትዛረቦ ብልብኻ ትርድኦ ብመንፈስካ እትተግብሮ ኣህጉራዊ ቋንቋ ብምዃኑ ብዓለም ደረጃ ሓያሎ ሰዓብቲ እናረኸበ ይመጽእ ኣሎ። ዮጋ ኣካላዊ ኣእምሮኣውን መንፈሳውን ልምምዳት ዝሓቆፈ ልዕሊ 5,000 ዓመት ዕድመ ዘለዎ ንፈለማ እዋን ኣብ ሃገረ ህንዲ ዝተኣታተወ ልምምድ እዩ። ኣብዚ ግዜ እዚ ንኣካላዊ ኣቃውማ ወይ ድማ ኣሰናስ ንምቁፅጻር ስርዓት ስንፋስ ማለት ፕራናያማ ከምኡውን ንምሕያልን ምምሕያሽን ምትዕጻፍ ኣካላት ንምእላይን ምንካይን ወጥሪ ንምሕያል መላእ ጥዕና ኣጠቓሊሉ ዝካየድ ኩለንትናዊ ምውስዋስ ኣካላት ኮይኑ ይርከብ። ብሚርያም ኣብርሃም ኣብ ዝዳሎ ዓምዲ ትንታነ ዜና ኣብዚ እዋን እዚ ኣሜሪካን ኢራንን ስምምዕ ሰላም ኢራን ኣሜሪካ ይዕወዶ ይኸውን ኣብ ሓደ ተስፉ ናይ ሰላም መድረኽን ዝርከባ ዘለዋ
ክልቲኤን ሃገራት ብመንጎኛነት ቀጠርን ፓኪስታንን ተሓጊዘን ኣብ ሓደ ኣተባብዓ ዝኾነ ምዕባለ

ዝበጽሐ ብዙሓት ተንተንቲ ፖለቲካ ዓለምና ይገልጽ ኣለዉ። ኣሜሪካ ነቲ ኣብ ልዕሊ ኢራን ዓወት ከየመዝገበት ትርሕርሖ ዘይትመስል ዝነበረት ኩናት ኣብዚ ሕጂ እዋን ናብ ጣውላ ኣቕሪባ ኣብ መደምደምታ ንምብፅሑ ክትፅዕር ኢና ንዕዘባ ዘለና። ከም ዝፍለጥ እቲ ንኣሜሪካ ብቢልዮናት ዶላር ዝግመት ክሳራ ዘውረደላ ኩናት ንኢራን ከም ሓንቲ ተፈራሒት ሃገር ንክትቁፀርን ኣብ ዓለም እውን ሓይላ ንኽተመስክርን ኣኽኢልዋ እዩ። ብካልእ ወገን እቲ ኣብ ልዕሊኣ ብእስራኤልን ኣሜሪካን ዝተወልዐ ኩናት ብሳላ ኣዝዩ ዝተረቓቐ ሜላኣን ፍሉይ ቅዲ ኩናታን ኣቐዲማ ክትረኽቦም ዘይከኣለት ድሌታታ ንኽትረክብ ዘኽኣላዩ ዝመስል ተጠቒሱ። ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ ዘቕረቦ ሪፖርታጅ ዑደት ኣባላት ባይቶ ዞባ ማእከል ናብ ዲጋ ቶከር ይጸንሐና። ብ23 ሰነ ኣባላት ባይቶ ዞባ ማእከል ናብቲ ኣብእኑ ዞባ ስረጭቓ ተደኪኑ ዝርከብ ሓድሽ መመጨው ማዕከን ዲጋ ቶከር ዑደት ኣካይዶም ንህንፃዊ ስራሕቱ ድማ ተዘዋዊሮም ተዓዚቦም። እቶም ኣባላት ኣብቲ ቦታ ተዋፊሮም ንዝሃንፁ ዘለዉ ኣባላት ፕሮጀክት ዓድህሎን ሓይልታት ምክልኻልን ናይ ምስሕ እንግዶትን ምዝርጋዓን መደብ ብምውዳብ ዕውት ንጥፈት ኣካይዶም። እቶም ዑደተኛታት ፈለማ ከም ምምሕዳር ከባቢ ዳዕሮ ነቲ 4.5 ዝንውሓቱ ብማእከል ጎቦታት ተጠዋብዩ ናብቲ ዲጋ ዘእቱ ሓድሽ ናይ ሓመድ ፅርግያን 12 ሜትሮ ዝንውሓቱ ዓብ ቢንቶን ብኣንክሮ ተዘዋዊሮም ተዓዚቦም። ብድሕሪ እዚ ኣባላት ባይቶ ዞባ ማእከል ነቲ ኣብ ምዝዛም በፂሑ ዘሎ ህንፀት ሓድሽ መመንጨዊ ማዕከን ዲጋ ተኮርን ትሕተ ባይታዊ ማዩን ብደቂቕ ተዓዚቦምን ብኽኢላታት ድማ መብርሂ ተዋሂብዎምን። ኣብቲ ኣጋጣሚ ንብዙሓት ኣባላት ባይቶ ዞባ ማእከል ፀገም ማይ ንምፍታሕ ኣብ ዝሰላሰል ዘሎ ልምዓታዊ መደባት ዲጋ ቶኮር እንታይ ከም ዝተዓዘቡ ኣብ ዝተወከስናሉ ሰራዊትናን ፕሮጀክት ዓድሃሎን ተዋሂዱ ማይን ፀባን ብምዃን ኣብዚ ሃገር ንዝፍፀም ዘሎ ቅያን ተኣምራትን ናይ ልምዓት መደባት መጊሶም ሽሻዮም ሒዞም ናብቶም ንመሬት ከም ድሌቶም ዝኸሓሕሉ ጀጋኑ ህንፀት ምምፅሖም ኩርዓት ከም ዝስምዖም ብምሕባር ነቶም ኣብዚ ስራሕ ዝቃለሱ ዘለዉ ሰራዊት ልምዓት ምትብባዕን ኣጆኹም ምባልን ዓብ ስንቂ ምዃኑ ገሊፆም። ብሽሞንዲ ዕባ ሚካኤል ኣብ ዝዳሎ ዓምዲ ማደር ጀጋኑ ግፍዒ 3 ዓድታት ደቂ ድግና ቀሪባ ኣላ። ሰራዊት ጸላኢ ህዝቢ ምብስባስ ብጉላ ስለ ዝጀመረ ነበርቲ ተርኣምንን ተኸታን ሃዲሞም ነብሶም ከድሕኑ ንእሽጡ ዕድል ረኺቦም እዮም። እንተኾነ እቲ ኩሉ ጓሳን ሓረስታይን ንምዕራብ ገጹ በሪሩ ምስ ወፀ ብዙሕ ምጉሱ ቓል ኣጋጢምዎ። ኣብ ዓድታት ወረዳ ጉሕጫዓ፣ ወረዳ ኣፈልባን፣ ከባቢታት ዓረዛን ፋሕ ብምባል ክሳብ ወፍሪ ጸላኢ ደው ዝብል ኣብ ቤተ ዘመድ ተዓቒብዩ ቐኒዩ። እተን ዝተፈናቐላ ስድረቤታት ካብ ገዛውተን ክብገሳን ከለዋ ብሃንደበት በሪረን ኣእጋረን ብዝመርሐን ስለ ዝወፃ ኣደ ህፃናት ደቂ ሒዛ በይና ጓሳ በይኑ ኣቦ ኩነታትን ደሃይን ዓዲ ክገብር ካብ ከባቢ ዓዲ ከይረሓቐ ወሰን ወሰን ዕንክሊል ክብል ንሓድሕደን ፋሕፋሕ ኢለን ተፈላለየን ቀንያ። ግን እዘን ዝተጠቕሳ ከባቢታትን ከመን ዝኣመሰላ ካልኦት ወረዳታትን ነቲ ኣብተን 3 ዓድታት ዘጋጠመ ድንገት በቲ ንሰማይ ዝዓረገ ብርቱዕ ትኪ ቀልጢፉ ወረ በፂሕወን ስለ ዝፅንሐ ነቲ ካብ ጉላ ተኸታን ተርኣምነን ዝተፈናቐለ ህዝቢ ዓቕመን ዘፍቅዶ ኩሉ ደገፍ ገይረናሉ። እተን ዝተፈናቐላ ስድራቤታት ንዓድታተን ክምልሳ ኣብ ዝወሰናሉ ዳሕራይ ግዜ እውን ጸላኢ ካብ ድባርዋ ተበጊሱ ብዓዲ በዝሓንስ ኣቢሉ ናብ ዘመር ወፊሩ ኣንጻር ተገደልቲ ውግእ ስለ ዝኸፈተ ተወሳኺ ስጋኣት ፈጢሩ ነይሩ። ምክንያቱ ኣብቲ ናብ ከባቢ ዘመር ዝገበረ ወፍሩን 20 ገዛውቲ ብሓዊ ሃሚኸዩ። ካብኡ እውን ጥሪት እንስሳታትን ስለ ዝዘረፈን ንብረት ስለ ዘዕንወን ካብኡ ዝተፈናቐለ ህዝቢ ምስ ነበርቲ ዓድታት ተኸታን ከባቢኣን ካብቲ ዝተዓቐባሉ ዓድታት ናብ ዓድታተን ክምለሳ ውሕስነት ኣይነበረንን። ብዛዕባአን ዝጠበቕ መንግስቲ ተሳይኑ ክሳብ ኣብ ቆላ ሰራይ ፋሕ ስለ ዝበላ ንኸቢድ ጸገም ተቓሊዐን። መብራህቶም ገብሪ ህይወት ህዝባዊ ርክባት ሚኒስትር ሕርሻ ዘዋጋሽ ባርካ ዘዳለዎ ሳልሳይ ክፋል ካብ ደብሪ ናብ ገድሊ ቀሪባ ኣላ። ዝመርሐና ሰብ ኣይነበረን፣ ባዕልና ንባዕልና ኢና ንውሃድ ዝነበርና። ኣብ ዝኸድናዮ ኣብ ከምዚ ቦታ ተረኸቡ ዝብል ጥረ መልእኽቲ ጥራዩ ኣብ በቦትኡ ብዝፀንሑና ተጋደልቲ ዝንገረና ነይሩ። ብዝኾነ ጉዕዞና ከምዚ ኮይኑ ኣብ ሓላይ ምስ በፅሕና እውን ካብን ናብን ነይርዎ እዩ። ኣብ መወዳእታ ከዓ ተጋደልቲ ተጋደሎ ሓርነት ኤርትራ ብሩባ ሓዳስ ገይሮም ሒዞምና ሳሕላ ምርሑ። ካብ ብዙሕ ቦታታት ዝተኣኻኸብና 180 ናባፅሕ መንእስያት ነበርና። ጉዕዞ ተተሓሒዝናዮ ወንን ስነትን ድማ ኣሎ። ሓያል ሃሩር ዝነበሮ ኣዝዩ ፅንኩር ጉዕዞ እዩ ዝነበረ። ነዊሕ ናይ እግሪ ጉዕዞ ጥሜት ፅምአን ድኻመን ዝተሓዋወሶ

ነታት በዲና ኸኣ ድሕሪ ሓያሎ መዓልትታት ኣብ ሳሕል በፂሕና ኣብ ዓራግ ድማ ኣቲና ኣብኡ ዓሪፍና ኣብ ዓራግ ከም እንዕለም ተገሊጹና ግቡእ ተዕሊም ወሲድና ኸኣ ተወዚዕና ኣነ ካብቶም ኮማንዶ ክዕለሙ ዝተመርፁ ተዓለምቲ ሓደ ኮይነ ንኣዋርሒ ዝቐጸለ ኮማንዶ ሰልጢና ኸኣ ተዓሊምና ወዳና ድሕሪኡ ኣብ መሰርዕ ተጋድሎ ሓርነት ኤርትራ ተወዚዕና ኣብ ተዋጋኣ ሰራዊት ኣሃዱ ሓይሊ 171 ካልኣይ ጋንታ ቀዳማይ መሰርዕ ማለት መስርዕ ወዲ ሃይለ ተመዲበ ድማ ቃልሰይ ፈሊመዮ ኣብ ጉዕዞ ቃልሲ ኣብ ዝበዝሐ ኣካይዳታት መሪሕነት ውድብ ተጋድሎ ሓርነት ኤርትራ ፀገማት ከም ዘሎ እናተሰወጠና መፅዩ ነፍሲ ወከፍ ተገዳላይ ሃገሩ ሓራ ከውፅእ ህዝቡ ካብ መግዛእታ ውጭ ኮና ከገላግልዩ በረኻ ወፅዩ ብሓቂ ተገዳላይ ንጹህ እዩ ምስ ሃገራዊ ስምዒቱ ዘይሳነን ናይ ቃልሱ ወኒ ዝፈታተንን ኣካይዳታት ናይቲ ውድብ ኣይቅበሎን ነይሩ ኣብ ዓምዲ ንቑሕ ደመና ምስ ሰብ ከልኻ ፅምዋ ኣብ ትሕቲ ዝብል ምስጢር ነካፍሎ ንመን ኣሉታዊ ሳዕብን ፅምዋ ካብ ፅምዋ ንምግልጋል ፅምዋን ባሕታውነትን ተዳሲሶም ይርከቡ ፅምዋ ኣብ ዝተፈላለየ ባህሊ ወይ ሕብረተሰብ ዝተፈላለየ ትርጉምን ፅልዋዩ ዘለዎ ኣብ ምብረቓዊ ዓለም በይንኻ ናይ ምዃንን ምስትንታንን ባህሊ ስለ ዘሎ ፅምዋ ዝተፈለየ ትርጉምን ፅልዋን እዩ ዘለዎ ኣብ ሕብረተሰብና እውን በይንኻ ኾንካ ናይ ምሕሳብን ግልል ኢልካ ናይ ምስትንታንን ባህልን ልምድን ስለ ዘሎ ፅምዋ ኣይንፀለአን ኢና ፅምዋ ኣብ ምዕረባዊ ወይ ንዕኡ ዝመሳሰል ባህሊ ዘለዎ ሕብረተሰብ ብሕትውና እዩ ዝበሃል በይንኻ ኾንካ ብዛዕባ ሕሉፍ ሂወትካ መጻኢኻ ምስ ተፈጥሮ ዘሎካ ርክብ ምስ ኣእምሮኻ ዘሎካ ምውሃድን ካልእን እተሰላሰለሉ እዋንካ እዩ እዚ ናይ ባሕታውነት ግዜን ቦታን ፈሊኻ ዝግበር ንጥፈት እዩ ኣእምሮና ብዝተፈላለየ ኩነታት ፀቕጢ ምስ ዝበዝሖ ትርጉም ሂወት ምስ ዝደናገረና ካብቲ ክነብረሉ ዝሓሰብና መትክላትን ውጥናትን ተፈንቲትና ምስ ንፀንሕ ወዘተ ናብ መስመርና ክንምለስ ዝሕግዝ መስርሕ እዩ ሰላም ኣእምሮ ካብ ዘዕብዩ ፍቱን መገድታት እውን እዩ ይኹን እምበር ትርጉሙን ኣገዳስነቱን ተረዲእካ ምስ ዘይትግበር እዚ ንብሎ ዘለና ጥቕሚ ክንረኽቦ ኣይንኽእል ኢና ይርከቦ ኣብ ዓምዲ ሰምራ ጅህድ ድሕነት መግቢ ንምሕላው ዘኽእሉ ሜላታት ቀዳማይ ክፋል ትሕዝቶ ይፀንሓና ኣብ ዓምዲ ወቕፋ ፈንያ ህቡባት ስነ ጥበባውያን ኣብ ዓውዶም ዘረጋግፅዎ ዓወታትን ተዳሲሱ ይርከብ ብጋዜጠኛ ማሕሙድ ዓብደላ ብኪፉ ሓብ ዝዳሎ ኣብ ዓምዲ ሸባብያት ትሕዝቶ ዝኽረሓበን ይፀንሓና ብሱራፊኤል ተስፋብሮኽ ዝዳሎ ኣብ ዓምዲ ኩርናዕ ተምሃሮ ምህዞ ናይ ዘውትር ትመጓዓዝቲ ደቂ ሰብ ነብሰ ምፍላጥ ቅድሚ ሰባ ምውራድና ዝብሉ ዛዕባታት ከምኡ ድማ ጥቕሲ ዝሰሙን እዚ ቀሪቦም ይፀንሑና ኣብ ዓምዲ ፍረ ፃዕሪ ንልምዓት ተምሪ ኣብ ሃገርና ብዝምልከት ኣብ ሚኒስትሪ ሕርሻ ወሃሃዲ ፕሮጀክት ልምዓት ተምሪ ኣቶ ሙሴ ፍቓዱ ዝሃቦ ሓበሬታ ቀሪቡሎ ኣብ ዓምዲ ሸባብ ንስ ዓምዲ ሕቶ ሸባብ ብቁጥዐ ኣምዑት ወይ ማዓናጡ ዝሰቐ ሓታቲ ካብ ዝጅምረኒ ከባቢ 3 ዓመት ኣቢሉ ይኸውን እዩ ኣብ ዝኾነ ቦታ ይኹን ገዛ ኸይደ ንኽምገብ ኣዝየ ሽገር ብዝብል ንዘቕርቦ ብኣመኻሪ ኣብ ገለ ሰባት ኣብ ፀባ ዝርከብ ፍራክቶስ ዝተባህለ ትሕዝቶ ብመዓናጥኦም ተመፅኡ ክሓልፍ ስለ ዘይክእል ፀባ ኣብ ዝሰትኢሉ ውፃኣት ይርአ ኣብ ስጋ እውን እንተኾነ ግሉተን ዝተባህለ ፕሮቲን ብመዓናጡ ተመፅኡ ክሓልፍ ስለ ዘይክእል ውፃኣት ከስዕበሎም ይርአ ስለዚ ብልክዕ ናይ ምሕቃቕ መግቢ ፀገም ድዩ ኣይኮነን ብሰሞያ ጥራዩ ክረጋገፀልና ዝኽእል ኣብዚ ሓፈሻዊ ሓበሬታ ዳ እምበር ጥልቕ ኢልና ክንዛረብ ስለ ዘይንኽእል ሕጂ እውን እንተኾነ ዳንኤል ኣብ ሓደ ሆስፒታል ብምኻድ ግቦ ምክትታል ክትገብረ ዝመኽረካ ምክንያቱ ትካላት ጥዕና ምቅያር ከም ሓድሽ ስለ እትርአ ፀገምካ ብቐሊሉ ንኽፍወስ ከሸግር ይኽእል እዩ ኣብ ሓንቲ ትካል ጥዕና ምስ እትኸይድ ግና ኣቐዲሙ ዝረኣየካ ሓኪም እኳ እንተዘይረኸብካዮ ሕሉፍ ታሪክ ኣብ ካርድ ስለ ዝፅሓፍ እቲ ቐፂሉ ዝርእካ ሓኪም ካብኡ ተበጊሱ ክቐፅል ይኽእል ዘድሊ መርመራታት ብምግባር ድማ ንዝለዓለ ሆስፒታል ምኻድ ከም ዘድሊ እውን ክሕልፈካ ይኽእል ዝርከቦ ምኽርታት ተለጊሱሉኣሎ ብያቆብ መርሃዊ ጃካብ ዝዳሎ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕፃዕቲ ንልቦና ግቡእ ኣጠቓቕማ ሞባይል ተምሃሮ ከምኡ ድማ ዕላል ክልተ ኣሕዋት ይፀንሐና ኣብ ዓምዲ ደቂ ኣንስትዮ ምስ መምህር ሮዚና ምሕረታብ ቂላ ስነ መግቢ ዝተኻየደ ቃለ ምሕተት ሰፊሩኣሎ ኣብ ዓምዲ ሚን ሁና ውሕናክ ግብፃዊ መራሒ ታክሲ ብሓጎስ ዓወት ሃገራዊት ጋንታ ኩዕሶ እግሪ ግብፂ ተፈንጭሑ ታክሲ ምስ ተሰፈርታ ገዲፍዋ ምውፁ ኣብ ማሕበራዊ ሜድያ ኣቐልቦ ስሒቡ ኣገራሚ ስነ ስርዓት ጥምቀት ኣብ ህንዲ
اب سمانتات عدم زركب 177 كيلومتر اب ساعة فتنة مكينة كمرح تتحيزو.

ከተማ ኡትኬጃቪክ ናይ ኣላስካ ን84 መዓልታት ተኸታታሊ መዓልቲ ብዘይለይቲ ትሕልፈሉ ወቕቲ ከም ዝኣተዋ ተሓቢሩ። ኣብ ኦምዶርማን ሱዳን ሞይቱ ተቐቢሩ ድሕሪ 2 መዓልቲ ንገዝኡ ከም ዝተመልሰ ተሓቢሩ። ኣብ ዓምዲ ዝርዓ ወቕቲ ዛድ ኣብ ዝሓለፉ 35 ዓመታት ኣብ ጽላት ሕርሻ ዝመፁ ምዕባለታት መበል ሳልሳይ ክፋል ቀሪባኣላ። ኣብ ዓምዲ ውሓታል ጥፍል ንስነ ስርዓት ምዕፃው መዋእለ ህፃናት መካነ ገነት ዝምልከት ትሕዝቶ ይፀንሓና። ኣብ ዓምዲ ኣልስርዋል ባሕርያ ኣብ ታሪክ ሕጊ ባሕሪ ዝመፁ ምዕበለታት ተዳሲሶም ይፀንሑና። ብጋዜጠኛ ሃዋ ሱሌማን ኣብ እትዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጥቀስ ትሕዝቶታት ተሰፊሮም ኣለዉ። ኣብ ዓምዲ ኦፒንየን ኣምባሳደር ኤርትራ ኣብ ቀጠር ዓሊ ኢብራሂም ኣሕመድ ኢትዮጵያ ናብ ኩናት ክትኣቱ ዘገድዳ ደጋዊ ኩነት ከምዘየለ ባዕላ ብዝፈጠረቱ ዓዘቕቲ ትሰቐ ዘላ ሃገሩ ምዃና ዘመልክት ጽሑፍ ይጸንሐና። እዚ ጽሑፍን ነቲ ሰበስልጣን ኢትዮጵያ ሬድዋን ሑሴንን ጌታቸው ረዳን ንምድንጋር ዘገውሕዎ ወረታት ኣመልኪቱ ዝተጻሕፈ እዩ። ኣብ ዓምዲ ስፖትላይት ኣብ ዲያስፖራ ዝነበሩ ኤርትራውያን ምስ ሃገሮም ዘለዎም ፍሉይ ምትእሳር ዝገልጽ ትሕዝቶ ንረክብ። ኪዳነ ሽሞንዲ ኣብ ዘዳለዎ ዓምዲ ኪዩንኤ ምስ ኪኢላ ስነ መድሃኒት ኑሩ ዓብዱ ዘላለ ትሕዝቶ ይጸንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

0: ተበግሶ ብንእሾ ምስ ጀመረ ብዙሓት ዝስዕብዎ ብድልየትካ እተዓሞ ሰናይ ተግባር እዩ። ኣብ ጉዕዘ ህይወትና ብዙሓት ወለንታውያን ሰባት ከም እንዕዘብ ዘማታ ኣይኮነን። ወለንታዊ ምዃን ንሕብረተሰብ እትኽእሎን ኣቕምኻን ብምብርካት ተዘካሪ ወይ ውፅኢታዊ ዝኾነ ነገር ምፍራይ ወይ ምዕማም ማለት እዩ። ንሎም እምበኣር ናብ ንእዘቦ ዓረዛ ብምንቅስቓስ ጎድኒ ጎድኒ ትምህርታዊ ንጥፈታቱ ሓምላይ ክለብ ብምምስራት ኣብ ዝኸደ ቤት ትምህርቲ ኣብ ምግራብ ኣግራብ ምስ ዝነጥፍ መምህር ከነላለየኩም ኢና ሰናይ ምክትታል።
1: ብዙሓት ስታይ ንደሎ ዲፓርትመንታት ማለት እዩ ሕሳብ ሕጂ እዚያ ቁፅሪ ማለት እዩ ሳይነስ እውን ኣለና ንፅሬቱ ነዚ ቤት ትምህርቲ ትከታተል ሕሳብ ከ ነቶም ተምሃሮ ትከታተል ቋንቋ እውን ኣለና ሓምላይ ክለብ ማ ሕጂ ንሒዝና ዘለና ማለት እዩ ብከምዚ ኢና ሕጂናትና ሓምላይ ክለብ እያ።
0: መምህር መድሃኒ ተስፋ ይበሃል። ኣብ ንኡዘባ ዓረዛ ተወሊዱ ኣብኡ ድማ ዓብዩ ኣብቲ ንኡዘባ ድማ ትምህርቱ ተኸታቲሉ ብድሕርዚ ናብታ ብመዲና መንእስያት እትፍለጥ ሰባዊ ብምውራድ ወተሃደራውን ኣካዳማውን ስልጠና ወሰደ። ካብዚ ቐፂሉ ናይ ስነ መምህርና ስልጠና ብምውሳድ ካብ 2011 ስጋብ ሕጂ ኣብ ንኡዘባ ዓረዛ ኣብ ምምሃርን ምስምሃርን ይነጥፍ ኣሎ። ኣብ ዝተመደቦ ቤት ትምህርቲ ድማ ጎኒ ጎኒ እቲ ናይ ምምሃርን ምስምሃርን ዕይኡ ናይ ምግራብ ንጥፈታት እውን ዘካይድ መምህር ድማ እዩ።
1: ንኣብነት ሕጂ ኣብ ኩለን ቤት ትምህርትታት በፂሐን ዘለኹ ማለት እዩ። ንኣብነት ኣድራኣባ ኣደቕመሾ ማይ ድማ ኣብዚ ብባህረ እየ።

0: تخلي يفوتي ولا مالسي في الليل لي جن ابتن بيت مرتاد دو دخل كونكا كم زناي كلب حمله كلب زمو دغنا نيرو مالتي ولا ني حمله كلب تواصا صور غدا تدرو نجي كوكا صورن كله بتبقى انا دوكا صور معناته لو ما عتما كسته الى تخلي سبحان الله حمت مولو اتخانا هنك حتى مع انت زيرس نمحرر وزي دغيت اجي غزي اي حلفول لي مالتي اجي بخومي كسب اجي سنه حجون قوم يوصلوا الله مالتي تي مغراب مالتي اجي تي مغراب حدا كاو تروحبو نغرات نمصاي ندحر طميت كايو زون كن طوسم سنحني نعمت لا غحفلنا بزي نقاصلينا حوي بغات تقبلهم زولو تو مغرابي አቆየ አግራብ ሁሉ ነው ስለዚህ ባህሪ ማለት እቲ ፎርና ይገርም ስለዚህ ባህሪ
1: በተወሰኺ አብዚ ሕጂ ዝሰርሐሉ ዘለበ ትምርቱን ጎን ጎኒ አካዳሚውን ፈታቱ አካይድ ስራሕ ናይታ ብሓምላይ ክለብ እትፍለጥ ጉጅለ ብምዃን ኣርኣያ ክኾኑ ዝኽእሉ ጉዱሳት ተምሃሮ ኣብ ጎኑ ምግባርዩ ኣብ ምግራብ ዝነጥፍ ዘሎ
0: ፀኒሕዎ እዩ ፀኒሕና እዩ ማለት እዩ ኣብቲ ፀንሐ ኢና ንሕና ንመቕፅሎ ዘለና እዚ ዓበይቲ ግራፍ ዘሎ ሕጂ ኣብ ቀደም ተተኺሉ ፀንሐ እዩ ማለት እዩ ገና እውን እዚ ሕጂ ኮፍ ኢልና ዘለና ቤት ትምህርቲ ንቤት ትምህርቲ ተባሂሉ ተኣል እምበር ነይርዎ እዩ ቤት ግራፍ ዝተተኸለ ማለት እዩ ሕጂ ኣነ ከማይ ድማ ናብዚ ከብ ዝቕየር 30 ዓመት ሒዘ ዘለኹ 30 ዓመት ክሕዝ ከለኹ መጀመርያ ምስኣተኹ እዚ ንሪኦ ዘለና ጎይሶ ዘይትን ፓፓዮ ቡን እውን ተኺልና ዘለና ወላ ሓንቲ ነገር ኣይነበሮን መጀመርያ ቅርፂ ከነትሕዞ ኢልና ቅርፂ እያ ትሒዝኒያ
1: ጥቕሚ ገረብ ኣቕሊልካ ዝረአ ከም ዘይኮነ መቸም ዝዝንጉዖ ዘሎ ኣይመስለንን እዛ ሓምላይ ክለብከ ዕላማ ናይ ዝምግራብ ብኸመያ ትሪኦን ትርድኦን
0: ብቶም ቆልዑ ማለት እዩ ሓደ እቶም ቆልዑ ፍቕሪ ስራሕ ንክዕድሩ ምስቶም ቆልዑ ንዋስኦም ነርና ካልኣይ እቲ ቤት ትምህርቲ እውን ፅቡቕ ቅርፂ ዘለዎ ኮይኑ ፅቡቕ ኣግራብ ዘለዎ ፅሩይ ኣየርና ስነፋስካ ምስቲ ዕለታዊ ዝውሃብ ትምህርቲ እውን እንዳቀናበርካ ትምህረሉ ኣገባብ ንክፍጠር ኢልና ኢና ጀሚር ናይ ሓፈሻዊ ማለት እዩ እ ገና ኣብ ብግጋስ ኢና ዘለና ማለት እዩ ዋላ ሕጂ
1: ገረብ ምትካል ጥራሕ ኣኻላ ኣይኮነን ዝበለ መምህር መድሃኔ እንታይ ደኣ ካብ ዓይነት ሓመድ ኩነታት ኣየር ድኽዒ ወዘተ ጀሚርካ እቶም ንዕብቲ ወሰንቲ ዝኾኑ ባእታታት ብምምላእ እስካብ መወዳእታ ክትካ ንኾነ ኣለካ
0: ሕጂ ሓፈሻዊ ነዚ ተክልቲ እዩ ከምኡ ጌርና ክንቃለሶ ከለና ብዓቕምና ነዳልዎ ነቲ ጉሓፍ ወይ ናይቲ ገረብ ሕምሻሽ ጎፅለ መፅሊ ንእክበሉ ጉድጓድ ኣለና ኣብኡ ጌርና ማይነስቲ ኢና ናብ ከምዚ ኮምፖስ ዓይነት ቀይር ኣለና ማለት እዩ ካልእ ኣብቲ ገዛውቲ ከይድና እውን እንስሳታት ዘለዎ ገዛ ከይድና እውን እቲ ዝተባላለዐ ሓመድ ርኢና እውን ኣምፂና ንገብረሉ ኢና ማለት እዩ ሕጂ ዝያዳ እሱ ይኸዮ ሰጉሞ ማለት እዩ ሓደ ምስቲ ቦታ እኳ ንኹም ኣይሆ በካ ነቲ ቦታ ተሪሪ ትቃሎሶ ኢኻ መጀመርያ መነንኪኖ ፍራዛ ጌርካ ዕንቆት ኢኻ ትኩዕት ማለት እዩ ምእንቲ ሰራውር ክሰድድ ሽዑ ዋላኻ እዚ ድኩዒ ባህርያዊ ድኩዒ ማለት እዩ እንዳተጠቀምካ ሽዑ ትመሎ ሽዑ ተክልን ትኽልሉ ብከምዚ ኢና ንከይድ ዘለና ማለት እዩ
1: ሞያውነት ኣብ ኣድማዕነት ወሳኒ ምዃኑ ዝኣመነ መምህር መድሃኔ ምስ ዝምልከቶም ኣካላት ሚኒስትሪ ሕርሻ ብምምኽኻር እውን ኣብ ዕብቱ ሓጋዚ ዝኾኑ ተወሳኺ ሓሳብ ከም ዝርክብ እዩ ወሲኹ ዘረድእ
0: እ እንታይ ኢና ንገብር ንሕና መጀመርያ ተተኺሎም ፀንሕና ንኣሽተ ገራብ ከምቲ ዘለዎ ንቆፅ ኢሎም ማለት እዩ ብድሕሪ ግን እንታይ ከ ርባሓና ይኽእል ኢልና ምስ እንዳ ሕርሻ ማለት እዩ ተወኪስና ገለ ሓሳባት ካብ ዳሕርሻ ዝወሰድ ናይ ሓሳብ ጌርና ኢና ነበግሶ ማለት እዩ ብድሕሪኡ ተጠለብ እውን ንኣብነት ካሜሮን ትርድ ባህል ኣለና ኣብዚ ነቲ ተሪር መሬት ክፀወሮ ይኽእል እዩ ፅቡቅ ክዓቢርኩም ይኽእል ኢሎም ብጠለብ ናቶም ዝመፀ ማለት እዩ ንስኻ ፅቡቅ ወፂ ኣሎ እምበር ቅድሚኡ ብዙሕ ኣትክልቲ ሓሪርና እዩ ብሰንክልቲ መሬት መሬት እውን ዝፀባኣና ማለት እዩ ካውሒ ስለ ዝኾነ ከምዚ መፃወቲ ኩዕሶ ዝዓለ ዘሎ ሪኢኹም ኣሎ ከምኡ ቁርብ ተኽዒት ከያስ ኣዋይ ኣቱን ሕጂ ንሰራውር ንክሰደድ ከዓ ቁሩብ ትኩዕቶ ትቃለሶ ቁሩብ ስ

ባዓት ከዓ ይሓርር ማለት እዩ። ብዝኾነ ግን ኣብኡ እንተ ኪስና ዘምፃ ናይ ገረብ እዚ ካብ ሄሮንትንምናለና ሕጂ ፅቡቅ ደረጃ ኣሎ ዓመት ሒዙ ዓመት ይገርዶ ኣሎ ጅንዳሪና ፅቡቅ ወፅ ምለሱ ስም ውፅኢታዊ ረኪብናለና ኣለና ማለት እዩ። ሓፈሻዊ ግን ንሕና ክንተክል ደሊና ዘለና እቲ ባህርያዊ ኣግራብ ንብሎ ከም በዓል

0: ኣነ ኣብዚ ቤት ትምህርቲ ብዘይካቶም ልሙዳት ኣግራብ ንመፅለሊ ክኾኑ ዝኽእሉ ብዙሓት ተወሳኽቲ ዓሌታት ኣግራብ ከም ዝተኽሉን ገና እውን ኣብ ምትካል ከም ዝርከቡን እዩ ዘብርህ።
1: ሓፈሻዊ ቶም ኣግራብ 260 ገረብ እዮም ዘለዉና። ካብዞም 260 20 ሓሪሮምና ማለት እዩ። እቶም ዓይነት ኣግራብ ጭጎኖ፣ ኒም ከረን፣ ኣውሌዕ እዚኦም ካሜሮ ንትሪ ከዓ ንሪኦም ዘለና ማለት እዩ። ካሜሮ ንትሪ ሕጂ ዕሪ ገረብ ዝኾ ዘይኮነስ ቁሩብ ወፂኡ ማዕርቕ መስተሰብ ኮይኑ ድሙቕ ፅላል ዘለዎ እዩ ማለት እዩ። እዚ ዝያዳ ነዘን ህዝቢ ክእከበለን ዝኽእል ስተች ኢና ንዕአን ዝያዳ ተጥቂምናለን ዘለና ሰብ ምፅ ኢሉስ ፅላል ክረክብ ካልእ እዞም ናእሹ ሓደ ኣታዊታት እንዳገበሩ ካልኣይ ከዓ ግርማ ናይቲ ቤት ትምህርቲ በቲ ሓደ ከዓ ፅላል ክኾኑ ና ኢልና እውን እዞም ፓፓዮ፣ ዘይቱን፣ ቡን፣ ጎይሶ ተኺልና ኣሎም ኣለና ማለት እዩ። ሓፈሻዊ ከዓ በተዓቅሞም ድማ ቁርብነት ቤት ትምህርቲ ኣታዊታት ማ ይገብሩ።
0: መምህር መድሃኔ ነዚ ቦሎንቲኡ ዘካይዶ ዘሎ ናይ ምግራም ንጥፈታት ምስቲ ናይ ምምሃርን ምስትምሃርን ዕይኡ ተደማሚሩ ህርኩታትን ናይ ስራሕ ባህግን ድሌትን ዘለዎም ተምሃሮ ኣብ ምፍራይ እውን ቀሊል ኣስተዋፅኦ ኣይኮነን ዘለዎ።
1: ኣብ ስራሕ ክጎበት ልካ ብላ ሓንቲ ዝፀግም ነገር የለን። ንኣብነት ኣነ ሕጂ ቅድሚ 720 ናክላስ ንጅምር 610 ክኾን ከሎ ኣነ ሕጂ ስራሕ ኣቋሪፀ ናብ ኣንፈት ናቆተብ ይትገብር ቅድሚ ሰዓ 6 ዝመፅእ ማለት እዩ። ቅድሚ ሰዓ 6 ይመፅእ በቶም ቀዲሞም ዝመፁ ተምሃሮ ጌርና ከዓ ንኣልዮም ማለት እዩ። እጅቶም ቆልዑ ንበዓሎቶም ፍቕሪ ይሕድረሎ ከይመፃ ከልካ ሰብቲ ኣፍ ደገ ይፀንሑካ መምህር ኣነ ናይ ከስቲ መምህር ኣነ ክስክስ ይብሉካ ማለት እዩ። ሕጂ ስኻ እቲ ቅድም በዕልካ ናይና ንኣልዮ ነበርና ዞም መምሃራን ማለት እዩ። ሕጂ ዳርጋቶም ቆልዑስ ዋላ ንሓንሳብ ስ ኣብ ክላስ እዳሃለዎ ከሎ መምህር ኣነ ናይ ከስቲ ዳሕራ ይብሉካ እቲ ናቱ ክሳይሲ ፅቡቅ ፍቅሪ ይገብረሎም ኣሎ ማለት እዩ። ሕ ኩላትና ተሓጋጊዝና ኢና ንጥቀመሉ ወይ ኩላትና ተሓጋጊዝና ኢና ንሰርሖ ማለት እዩ። ሕጂ ኣባላት ኣለውኒ ሓምላይ ክለብ ማለት እዩ። ንሳቶም ከዓ ከመይ ሓሳብ ኢልና እውን ተዋሂድና ኢና ንተጉብሮት ጉዳይ ማለት እዩ።
0: ወለንታዊ ምዃን ውሕዳት ዝውንንዎ ህርኩትነት ወይ ዓቕመይ ዘፍቅዶ ክገብር እየ ዝብል ባህሊ ስራሕ ምውናን እዩ። ብወለንታኻ እተፍርዮም ነገራት ኣብ መዓላ ምስ ዝውዕለልካ ድማ ዕላማኻን ድኻምካን ፍረ ረኺብካሉ ኣለኻ ማለት እዩ። መምህር መድሃኔ እውን ኪኖቲ መሰረታዊ ጥቕሚ ገረብ ተምሃሮ ብቐሊሉ ዝመሃሩሉ ኣገባብ ምጥጣሕ እውን ቀዳማይ ዕላምኦም ምዃኑ እዩ ዝዛረብ።
1: ዕላምኡ ተምሃሮ ኣብ ክላስ ሓፈሻዊ ሕጂ መበገሲ ንተምሃሮ እንዲ ረብዓታት ኣብ ክላስ ብክልሲ ሓሳብ ዝተምሃርዎ ኣውፂኻ ኣውኢኻ ተሪኦም ባዕላቶም እዮም ድዋስእዎ ማለት እዩ። እቲ ገረብ ካብ ፈልሲ ተኺሉ ተኺልካ ንክሳብ ዝዓቢ ማይን ድኽዑን ክገብሩ ከለዉ ካብኻ ሓበሬታ ሕጂ ካብቲ መፅሓፍ ዳርጋ ብዙሕ በዓሎም ዝገብርዎ ስለ ዘለዉ ኣይትብኒኻ ማለት እዩ። ንኩሉ ክፋላት ነቲ ተኽሊ ክውክለልካ ዝኽእል ሲ ብዓብኡ ተቐሪብልና ኣሎ ማለት እዩ። ብዓብኡ እውን ካብ ሕርሻ ብዙሕ እቶት ክትረክብ ትኽእል ምዃንካ እውን እዚ ጎይሶ ንስታይ ንብሎ ዘለና እውን የርእየና ኣለው። ድሮ ሕጂ ክንቁንጥቦ ጀሚርና ቀንቲምና የለና ማለት እዩ። በቃ ክቁንጥቡ እውን ንባዕሎም ነቲ ደዕበይዎ ክቁንጥቦ ከምዚ ፍረሪኢና ክብሉ እውን ህንጠይ ስለ ዝኾነ ኮልኣ ይቀዳዶም ባሃል ንዕስኩም ኣኩፋት ሓጉዝ እንታይ ልካ ኩሎም እዮም ንመፅኻ ምክንያቱ እቲ ክስታይ ስለ ዝኾነ ማለት እዩ። ሕጂ ሓፈሻዊ ትዕላምኡ ፍቕሪ ናይቲ ኣትክልቲ ሓዲሮም ተንቆልዑ ፅባሕ ንጎም ሰዕበይ እውን ኣብ ሕርሻ ዘለዎም ዝንባደታት ካብ ሕጂ ሒዝቦ ስለ ዘሎ ፅቡቅ ሓሳብ ሒዞም ክዓብዩ ዝብል ርድኢት እዩ ዘለና ማለት እዩ። ብዓብዩ ካ ዝተፈላለዩ ዓይነት ኣትክልቲ ስለ ዘለዉና ካብቶም ዝተፈላለዩ ዓይነት ኣትክልቲ ዝተፈላለየ ዕንባባታት ኣሎ ክፈላት ኣሎ ብእውን እንዳተምሃሩ ይዓብዩ ዝብል ሓሳብ ኢና ሕና ነበግሶ።
0: መምህር መድሃኔ ብዘይካ ምስሳን እቲ ዝተኽሎ ዓዲኣትዩ ዘለ ገረብ ኣብቶም ተምሃሮ ኣንጊሶሞ ዘለዉ ባህሊ ስራሕ ኣብ ሓድሕዶም ዘለዎም ፍቕርን ሰኒትን ኣብ መንፈሶም ሰሪፁ ዘሎ ናይ ክገብር እየ ዝብል ሓቦ ኒሒን እውን ተወሳኺ ምህርቲ እዛ ክለብ እዩ።
1: እወ ሕጂ ብዛዕባ እዚ ምግራብ ብፍላይ ኣብዚ ቤት ትምህርትና ማለት እዩ ኩሉ ግዜ ብዘይ ገረብ ሂወት የለን ማለት እንዲ ምክንያቱ ሓመድ ኣይቀምኒ እዩ እቲ ንሕና ንስቶም ፍሶ ፅሩ ኣየር እውን

0: ኣብኡ ምስ ተመርኮሰ እዩ ንሶም ክህልዉ እተኮይኖም ንሕና ክንህሉ እተኮይናስ እቶም ኣግራብ ኳ ክህልዉ እዩ ዘለዉ እጂ ኣብ ክላስ ኮፍ ኢሎም ክምሃሩ ከለዉ ፅሩይ ኣየር የስተንፍሱ ኣብኡም ተፀጊዑ ዘሎ እቲ ገረብ ማለት እዩ ስለዝኾነ ሓፈሻዊ ኣብ ዝኸድክዎ ትካላት እጂ ንኣብነት ኣድራባ ከለኹ ነርን ተኽሊ ባዕሊ ርእሰ ስታይ ዝተወገዝኮ ንኣብነት ንቤት ትምህርቲ ዓዲ ሕሳእ ተባሂሉ ተጠልዩ ብዝነበረ ገረብ ናርጋ 25-30 ይኸውን ኣውሪደ ነረና እውን ኣድራባ ከለኹ ሓንቲ ገረብ ዝበሃል ኣይነብረን ኣብ ዳሲና ንምህር ነርና ካብዚ ወሲደ ተኺለ ብስመይ ወፅን ሕጂ ኣዳኺ እዩ ሕጂ ኣብቲ ዝኸድካዮ ቦታ እንድሕሪ ገረብ ናይ ምትካል ልምዲ ኣለካ ኮይኑ ነቲ መፃኢ ወለዶ ተውሕሶ ኣለካ ማለት እዩ ባሂልዎም ደቀና ደቂ ደቀና ባሂልዎም ክምሃሩ ፅባሕ ንጎ እቲ ድምሃርዎ ኣብ ክላስ እውን ብቐታ ብቀረባ ረቕ ከይከዱ ከፅንዕዎ ስለዚ ዝኾነ ሰብ ማለት እዩ ተኽሊ ናይ ምትካል ፍቕሪ ክሓድሮ ትራሕ ዘሎ ማለት እዩ ብዓብዪ እኳ ዞም ተምሃሮና ዳርጋ 900ታዊት ፍቕሪ ተኽሊ ኣለዎም እየ ዝብል እጂ ንክርኢኒ ከለዉ ንዓይ ንዓይ መምህር ይብሉኒ ካብቶም ካልእ መምህራን ሕጂ ንዓይ ዝያዳ ነቲ ተኽሊ ምስይ ኮይኖም ክዋስኡ ባህ ይብሎም ማለት እዩ እንጂ ፍቕሪ ኣትክልቲ ዘለዎ ዜጋ ሒዝና ክንዓቢ እተኮይንና ፍቕሪ ናይ ኣትክልቲ ከዓ ክንሪኦም ክክእል ኣለና ማለት እየ ምስ ኣትክልቲ ዘለና ፍቕሪ
1: ጥቕሚ ገረብ ኣብ ደቂ ሰባትን እንስሳታትን ኣዝዩ ኣገዳሲ እዩ ገረብ ምትካልን ምክትታልን ድማ ተበግሶ ድኣምበር ብዙሕ ሰዓብ ቦጋተቶ ዘየድልዮ ዝቐለለ ነገር እዩ መምህር መድሃኒ እውን ኣብ መወዳእታ ነዚ ብምርዳእ ኩሉ ሰብ ገረብ ክተክልን ክከናኸንን ካብ ተፀባዕቲ ነገራት ክከላኸልን ከም ዘለዎ እዩ መልእኽቱ ዘመሓላልፍ
0: ኣነ እኳ ሓ መጀመርያ እቲ ከመይ ኢድኩም ኣኽቢርኩም ከምዚ ምክያድኩም እንዳመስጎን ክንዴ ሓፈሻዊ ግን እቲ ክበሃል ዘለዎ ክብሎ ዝኽእል ኣነ ዝኾነ ሰብ እንተወሓደ ሓንቲ ተኽሊ ብዋንነት ናቱ እንድሕር ክተክል ከናኸለንን ክከናኸንን ከኢሉ እሱ ትዛዕበየ ዝበለፀ ዝብል ማለት እዩ ግድና ቤት ትምህርቲ ጥራሕ ዘይኮነ ኣነ ትካል ስለ ዘሎ ኮይነ ትካል እየ እምበር ግድና ቤት ትምህርቲ ጥራሕ ዘይኮነስ ዋላ ኣብ ገዛኻ ድዩ ዋላ ኣብ ገለሲ እንተወሓደት ሓንቲ ተኽሊ ክትዕቢ ክትክእል ኣለካ ዝብርድኢት የለለኒ ምክንያቱ ዓፀፈታ ረብሓ ትረክበሉ ስለ ዝበዝሕ

0: ሰላምታና ተቐበሉ ፈንወይ ኤሪ ቲቪ ኣብ ብምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 29 ሰነ ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም መበል 16 ሻምፒዮን ቅድድም ብሽክሌታ ኤርትራ 226 ብዓወት ተቐዳዳማይ ሚልክያስ ማእከል ተዛፂሙ ኣብ ከተማ ከረ ንግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቀሪቡ ኣብ ንኡስ ዞባ ጊንዳ ኣብ ሕጋዊ ንጥፈታት ንግዲ ዘተኮረ ርክብ ምስ ወነንቲ ውሃብቲ ኣገልግሎት ትካላት ተኻይዱ ኢራንን ዒራቅን ኣብ ምውሓሰ ዞባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን ደቡብ ኮርያን ጃፓንን ወተሃድራውን ፀጥታውን ዝምድንእን ከደንፍዓት ተሰማሚዐን ኣብ መንጎ ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎም ዝርዝር ዜና ብ25 ሰነ ብናይ ደቂ ኣንስትዮ ውድድር ዝፈለመ ውድድራት ሻምፒዮን ቅድድም ብሽክለታ ኤርትራ 226 ትማሊ ብዝተካየደ ናይ ኤሊትን ትሕቲ 23 ዓመትን ውድድር ደቂ ተባዕትዮ ብዓወት ተቐዳዳማይ ሚልክያስ ማእከል ተዛዚሙ ጋዜጠኛ ሚካኤል ሓድጉ ብመልክዕ ጸብጸብ ዘዳልዎ ትሕዝቶ ስዒቡ ክቐርብ እዩ
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቐኒአ መበል 16 ሻምፒዮን ቅድም ብሽክለታ ኤርትራ 226 ሰንበት 28 ሰነ ኣብ ኣስመራ ብዝተኻየደ ውድድር ተዛዚሞም ተቐዳድምቲ ኤሊትን ትሕቲ 23 ዓመትን ደቂ ተባዕትዮ ብሓባር ኣብ ዘካየድዎ 183.6 ኪሎ ሜትር ዝሸፈነ ውድድር ተቐዳድማ እንግሊዛዊቲ ክለብ ኢኒዮስ ሚልክያስ ማእከለ ኣብ ሰዓት 41.9 ኪሎ ሜትር እናተሓንበበ ንውድድሩ ብ4 ሰዓታትን 16 ደቓይቕን 29 ካይታትን ብምዛም ዘውድዓ ወደፊ እዩ ተቐዳዳማይ ሚልክያስ ፀወታ ክዛዘም ኣስታ 30 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ እዩ ብዘይተቓጻጺ ነዚ ዓብዪ ዓወት እዚ በቒዑ ኣብዚ ምድብ ተቐዳዳማይ ክለብ ኣስታና ሄኖክ ምሉ ብርሃን 2 ደቕን 33 ካይትን ድሒሩ ካልኣይ ተቐዳዳማይ ሙቪ ስታር ናታንኤል ተስፋፂን ድማ ካብ ሄኖክ ብ5 ካይታ ድሒሩ 3ሳይ ተርታ ብምሓዝ ኣብ ፖዲዮም ደይቦም ሚልክያስ ማእከለ በዚ ሎሚ ዘመዝገቦ ዓወት ኣብ ናይ ትሕቲ 23 ዓመት ምድብ እውን ሻምፒዮን ብምዃን ድርብ ዓወት ኣመዝጊብሎ ንፍታሌም ኤፍሬምን ናታን ተስፋኣለምን ካብ ክለብ ደንድን ድማ ካልኣይን ሳልሳይን ደረጃ ብምሓዝ ንሽልማት በቒዖም እዚ ከምዚ ኢሉ እንከሎ ካብ ተቐዳደምቲ ጁኒዮር ኣባል ክለብ ደንድን ዮናታን ቴድሮስ ብቕፅበታ

0: ውድድር ቀዳማይ ኮይኑ ክዕወት እንከሎ ካልኣይ ኢዮቤድ ኤፍሬም ካብ ክለብ ደንደን ሳርሳይ ካብ ዊልያም ዘርኢት ካብ ክለብ ኣስፔኮ ብምዃን ተሸሊሞም ኣቐዲሙ ብ25 ሰነ ኣብ ከባቢ ማይ ድምነት ኣብ ዝተኻየደ ናይ ኤሊ ደቂ ኣንስትዮ ውድድር ኣባል ክለብ ደቡብ ሱዛና ፍሳሐ ሻምፒዮን ኤርትራ 226 ብምዃን ተዓዊታ ኣብ መወዳእታ ንዑታት መዳልያታትን ገንዘባዊ ሽልማትን ተዓዲሉ
1: ኣብ ከተማ ከረን ብምክንያት 20 ሰነ ብፖሊስ ኤርትራ ዝተዳለወ ንዘስካሕካሕ ግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቀሪቡ ወኪል ኤሪና ተስፋንክኤል ገብሬስ ብመልክዕ ፀብጻብ ዘዳለወ ትሕዝተሎ ሲዕቡ ክቐርብ እዩ
2: ኣብ ከተማ ከረን ንግፍዕታት መግዛእታዊ ስርዓታት ኢትዮጵያ ብልዕሊ ህዝቢ ኤርትራ በቲ ሓደ ዋጋ ናጥነት ክሳብ ክንደይ ረዚን ምዃኑ ድማ በቲ ካልእ ዘጉልሕ ስእላዊ ምርኢት ብ27-28 ሰነ ንህዝቢ ቀሪቡ ብርክት ዝበሉ ካብቶም ካብ ሰነዳት ፀላኢ ዝተረኽቡን ብምክንያት 20 ሰነ መዓልቲ ሰማታት ኤርትራ ብፖሊስ ኤርትራ ዘቕረቡን ስእልታት ኣብ 1960ታትን ኣብ 1970ታትን ኣብ ማእከል ከተማ ከረናይ ዝተፈፀመ ባርባራዊ ግፍዕታት ኮይኖም እቲ ምርኢት ኣብ ቦታ ፍፃሚ ምቕራቡ ረዚን መልእኽቲ ከም ዘመሓላለፈ ተገሊጹ ኣዛዚ ፖሊስ ዞባ ዓንሰባ ኮርኔል ልብሱ ተስፋ ሚካኤል ኣብ ዝሃቦ ቃል እቲ ምርኢት ንገለ ካብቲ ብገዛእቲ ሓይልታት ኣብ ልዕሊ ህዝብና ዝተፈፀመ ዘስካሕክሕ ክፍዕታት ብጭቡጥ ዘርኢ ብምዃኑ ኣብ ምስግጋር ታሪክ ናብ ሓደስቲ ወለዶታት ግደ ከም ዘለዎ ኣሚቱ ውፃእ መዓትን ናይ ዓይኒ መሰኻኽርን ኣብ ዝሃቦ ሓበሬታ ፀላኢ ቃልቲ ህዝቢ ኤርትራ ንምቕፃይ ከቢድ ግፍዕታት ከም ዝፈፀመ እንተኾነ እዚ ንህዝቢ መሊሱ ከም ዝሕርንን ምስ ሰውርኡ ዝነበሮ ርክብ ከም ዘደልድልን ከም ዝገበረ ገሊፆም እቲ ምርኢት ናፅነት ብከቢድ ዋጋ ከም ዝመጠ ዘነፅር ምዃኑ ብምሕባር ድማ ክድፋኣሉ ተላብዮም መንስያት ብወገኖም እቲ ምርኢት ነቲ ብታሪክ ጥራይ ዝፈልጥዎ ዝነብሩ ግፍዕታት ገዛእቲ ብስእሊ ምቕራቡ ብዝቐለለ ንምርድኡ ዝሕግዝ ሓይሊ ከም ዝነበሩ ብምጥቃስ ንመንእስያት ብፍላይ ዝያደ ሓላፍነት ከም ዘሰክም ኣገንዚቦም እቲ ስእላዊ ምርኢት ኣቐዲሙ ብምክንያት 20 ሰነ ኣብ ማእከል ኣስመራ ቀሪቡ ምንባሩ ዝዝከር እዩ ገዛእቲ ስርዓታት ኢትዮጵያ ህዝቢ ኤርትራ ንምርዓት ካብ 1964 ክሳብ 1976 ኣብ ዝተፈላለየ ዓውደ ኩናት ናይ ዝተሰውኡ ተጋደልቲ ሬሳታት ኣብ ማእከል ከተማ ከረን ይስቀልን ይስጣሕን ከም ዝነበረ ዝዝከር እዩ
1: ኣብ ሎዞብ ኣጌንዳ ኣብ ሕጋዊ ንጥፈታት ንግድን ግቡእ ኣጠቃቅማ ፍቓድ ዋኒንን ዘተኮረ ርክብ ብ25 ሰነ ምስ ወነንቲ ትካላት ዋሃብቲ ኣገልግሎት ተኻይዱ ሓላፊት ጨንፈር ንግዲ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ መስዑዳ ሕመድ ኣብ ዝሃበቶ መግለፂ ነጋዶ ብመምርሒታት ንግዲ ተማእዚዞም ምዝነጥፉ ካብ ዘየድሊ መቕፃዕትን ክሳራታትን ከም ዝድሕኑ ብምጥቃስ ዘይምሕዳስ ፍቓድ ዋኒን ብዘይ ፍቓድ ዋኒን ኣብ ንግዳዊ ንጥፈት ምውሳእ ከምኡውን ኣብ ዘይተፈቐደልካ ንጥፈት ምንጣፍ ብሕጊ ከም ሕትት ገሊፃ ሓላፊት ጨንፈር ምስና ኣቶ ዳዊት እምባይ ብግድኡ ህንፃዊ ንዋት ዘፍርያ ትካላት ሕጋዊ መስርሕ ክኽተላ ኣብያተ ሕብስቲ ድማ ብቑዕን ፅፉፍን ቀረብ ከዳልዋ ብምዝኽኻር ቤት ፅሕፈት ሕግን ስርዓትን ምስ ምምሕዳር ንኡ ዞባ ብምትሕብባር ግቡእ ምክትታል ክገብርን ካብ ሕጊ ወፃኢ ንዝነጥፉ ስጉምቲ ክውሰደሎምን ከም ዝግባእ ኣነፂሩ ተሳተፍቲ ኣብ መወዳእታ ታሪፍ ሃለኽቲ ዕቱብ ምቁፅፃር ክግበረሉ ነጋዶ ብጅምላን ንፅልን ኣብ ዝሽየጥ ሃለኽቲ ነገራት ሕጋዊ ኣገባብ ክኽተሉ ፅሬት ከባቢ ብግቡእ ክዕቅቡ ከምኡውን ኣብያተ ሕብስቲ እኹልን ዝተማልአን ጥረ ነገራት ዝረኽባሉ ባይታ ክናደ ዝብል ርእቶታት ኣቕሪቦም ሓላፊት ጨንፈር ንግዲ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ መስዑድ ኣሕመድ ምስ ወነንቲ ትካላት ዋሃብቲ ኣገልግሎት ሓውሲ ከተማ ጋሕቴ ላይ እውን ተመሳሳሊ ርክብ ከም ዘካየደት ወኪል ኤሪና ሓቢሩ ኣብ ከተማ ከረን ንቕሓት ሕብረተሰብ እናበረኸ ብምምፅኡ ናብ ማኣዲ ትምህርቲ ክፅምበሩ ዝሓቱ ኣእምራውን ምዕበላውን ስንኩልና ቁፅሮም ይዛይድ ስለ ዘሎ ፅበትን ዋሕድን ኣብያተ ትምህርቲ ዕቱብ ኣቐልቦ ክወሃቦ ተሓቲቱ ዳይረክተር ቤት ትምህርቲ ኣእምራውን ምዕበላውን ስንኩላን ኣብ ከተማ ከረን መምህር ዓልያ ዓብደልቃድር ንኤሪና ዝሃቦ ሓበሬታ ኣቕሚ ናይዛ ቤት ትምህርቲ ውሱን ስለ ዝኾነ ተወሰኽቲ ኣብያተ ትምህርቲ ክኽፈታተላ ብያ እዛ ኣብ ኣካደሚያዊ ዓመት 212 213 ኣገልግሎት ጀመረት ቤር ትምህርቲ ሎሚ ዓመት ን46 ተምሃሮ ኣገልግሎት ክትህብ ምፅናሐ ብምሕባር ምስ ዝረአ ዘሎ ናይ ምምሃር ድሌት ተወሳኺ ክፍልታት ክስራሕ ምስ መሻርክቲ ኣካላት ብምትሕብባር ዝተኻየደ ፃዕሪ ንፀንሐ ፃዕቂ ብመጠኑ ዘቃልል ከም ዝኸውን ኣሚታ መምህር ዓልያ ኣብ መወዳእታ ንስንኩላን ቆልዑ ምምሃር ልዑል ተገዳስነት ድሌት ተበላሕነትን ዓቕልን ከም ዝሓትት ብምጥቃስ ኣብዚ ንዝሳተፉ ዘለዎ መምሃራን ሞጊሳ ኣብ ከተማ ከረን ምስ ኣእምራውን ምዕበላውን ስንክልና ዝነብሩ 380 ኣባላት ማሕበር ከም ዘለዉ ዝፍለጥ እዩ ኣብ ንቕሶ

ፎርቶ ሳዋ ብምትሕብባር ፖሊስን ህዝብን ካልኦት መሻርክቲ ኣካላትን ዝተካየደ ፃዕሪ ኣብ ምክልኻል ገበናትን በደላትን እወታዊ ውፅኢት ከም እተረኽቦ ተገሊጹ። ኣዛዚ መደበር ፖሊስ ፎርቶ ሳዋ ሰርጀንት ኢብራሂም ዑመር ብ24 ሰነ ኣብ ምምሕዳር ከተማ ከባቢ ስካንትራምፕ ኣብ ዝሃቦ ሓበሬታ ኣብ ቀዳማይ 40 ዓመት ተርእዮ ገበናትን በደላትን ሳዕቢናቶምን ንምግታእ ኣብ ምብራህ ንቕሓት ዘተኮረ ዕማማት ከም እተኻየደ ብምጥቃስ ከም ውፅኢቱ እቲ ተርእዮ እናንቆልቆለ ይመፅእ ከም ዘሎ ሓቢሩ። ገበናት ከይተፈፀሙ ክትከላኸሎም ከም ዝቐልል ዝጠቐሰ ሰርጀንት ኢብራሂም ጎኒ ጎኒ እቲ ኣብ ህዝብን ተምሃሮን ብፖሊስ ዝካየድ ኣስተምህሮታት ገበናትን በደላትን ዝፅየን ክብርታት ሕብረተሰብ ክዕቀብን ናብ መንእሰያት ክመሓላለፍን ኣዘኻኺሩ። ተሳተፍቲ ኣብ መወዳእታ ኣፍልጦም ኣብ ሕጊ ዘዕቢ ኣስተምህሮታት ብቐፃልነት ክካየድ ህዝቢ ተጠቃሚ ትካላት ማሕበራዊ ኣገልግሎት ክኸውን ምጥርናፍ ዓድታት ክድፍኣሉ ሃሳይ ልምድታት ዝፍፅሙ ኣካላት ኣራም ስጉምቲ ክውሰደሎም ሰላምን ፀጥታን ንክወሓስ ድማ ህዝቢ ኣብ ጎኒ ፖሊስ ብምዃን ኣበርክትኡ ክዕዝዝ ዝብል ርእቶታት ኣቕሪቦም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊም ዓድም ኣብ ዜናታት ወፃኢ ኢራንን ዒራቅን ኣብ ምውሓስ ዞባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን። ሚኒስትራት ጉዳያት ወፃኢ ክልቲኤን ሃገራት ትማሊ 28 ሰነ ኣብ ከተማ ባቅዳድ ኣብ ዘካየድዎ ዝርርብ ሃገራቶም ምትሕጋዘን ዝሕይላሉ እዋን ሕጂ ምዃኑ ብምጥቃስ ስሩዕ ናይ ምምኽኻር መደባት ክህልወን ተሰማሚዖም። ሚኒስትር ጉዳያት ወፃኢ ኢራቅ ፋኣድ ሑሴን ኣብ ዝሃቦ መግለፂ ኣብ ማእከላይ ምብራቅ ተፈጢሩ ዘሎ ዘይርጉእ ኩነታት ንመላእ እቲ ዞባ ኣብ ፀጥታዊ ሓደጋ እትይዎ ከም ዘሎ ብምጥቃስ ሃገሩ ብሰላም ንምዕራፍ ተራእ ክትፃወት ድልውቲ ከም ዘላ ረዲዩ። ኣሜሪካ ኣብ ኢራን ወሲናቶ ዘላ እገዳ ከተልዕሎ፣ ኢራን ድማ ንመፃወቦ ሆርሞዝ ንንግዳውያን መራኽብ ክፉት ክትገብሮ ሚኒስትር ጉዳያት ወፃኢ ፋኣድ ሑሴን ፀዊዖም። ሚኒስትር ጉዳያት ወፃኢ ኢራን ዓባስ ዒራጅ ብወገኑ ሃገሩ ተኸሲቱ ዘሎ ወጥሪ ብዘተ ክዓርፍ ድሌትን ቅርብነትን ከም ዘለዋ ብምጥቃስ ኣሜሪካ ተኽታኺ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ኣተሓሳሲቡ። ደቡብ ኮርያን ጃፓንን ወታደራውን ፀጥታውን ዝምድንአን ከደንፍዓ ተሰማሚዐን። እቲ ስምምዕ ሚኒስትራት ምክልኻል ክልቲኤን ሃገራት ብ28 ሰነ ኣብ ከተማ ሶል ደቡብ ኮርያ ብዘካየድዎ ዝርርብ ተበፂሑ። ከም ኣካል እቲ ስምምዕ ደቡብ ኮርያን ጃፓንን ሓበራዊ ወታደራዊ ልምምድ ከስፍሓን ፀጥታዊ ሓበሬታ ክለዋወጣን ምዃንን ተፈሊጡ። ብዘይካዚ ኒክለሳዊ መደባት ሰሜን ኮርያ ንምብዳህ ክተሓባበራ ምዃንን ኣብቲ ርክብ ኣፍሊጠን። እዚ ከምዚ ንከሎ ዞባዊ ፀጥታ ንምውሓስ ምስ ኣሜሪካ ዘለወን ፀጥታውን ወታደራውን ምትሕባር ከም ዘስፍሓ ሓቢረ። መራሕቲ ደቡብ ኮርያን ጃፓንን ኣብ ፈለማ 2026 ኣብ ዘካየድዎ ዝርርብ ኣብ ዲፕሎማሲ ፀዓትን ምክልኻልን ዘተኮረ ስምምዓት ከም እተፈራረሙ ፀብጻባት የረዱ። ኣብ መንጎ ጎረባብቲ ሃገራት ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎም። እዚ ዝተሓበረ ፓኪስታን ትማሊ 28 ሰነ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ብውሕዱ 30 ሰባት ከም እተቐትሉ ድሕሪ ምቀልሕ እዮም። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉ ዝገለፀ መንግስቲ ኣፍጋኒስታን ምላሽ ክህበሉ ምዃኑ የጠንቅቕ ስለ ዘሎ ብኸፊል ሃድዩ ዝፀንሐ ወታደራዊ ወጥሪ ክልቲኤን ሃገራት መሊሱ ክዓርግ ተሰጊየሎም። መንግስቲ ኣፍጋኒስታን ኩሎም ግዳያት ሰላማውያን ሰባት ምዃኖም ክገልፅ ከሎ፣ ፓኪስታን ግና ሽበራውያን ዕጡቓት ምዃኖም እያ ሓቢራ ዘላ። ፓኪስታንን ኣፍጋኒስታንን ኣብ መንጎኦን ዘለዉ ወጥሪ ንምህዳእ ስምምዕ ምቁራፅ ተኽሲ ክገብራ እኳ እንተተሰማምዓ ተደጋጋሚ ክትሕስኦ ምፅናሕን ፀብጻባት የረዱ። ክልቲኤን ሃገራት ካብ ፈለማ 2026 ብዘካየድኦ ምልውዋጥ መጥቃዕታት ልዕሊ 600 ሰባት ከም እተቐትሉ እዩ ዝግለጽ። ኣብ ስዑድ ዓረብ ብ28 ሰነ ብዘጋጠመ ሓደጋ ምውዳቕ ሄሊኮፕተር ብምልኦም 14 ተሳፈርታ ሞይቶም። እታ ዋንነት ኩባንያ ነዳዲ ኣሮምክ ዝኾነት ሄሊኮፕተር ኣብ ውሽጣዊ በረራን ከላ ዛጊት ጠንቁ ብዘይተነፀረ ምክንያት ነቲ ሓደጋ ከም እተቓልሕ ተገሊጹ። ጠንቅቲ ኣብ ምብራቃዊ ሸነኽ ስዑድ ዓረብ ዘጋጠመ ሓደጋ ንምንጻር ምርመራ ይካየዳሎ። እዚ ከምዚ ንከሎ ኣብ ተመሳሳሊ ዕለት ኣብ ፈረንሳ ብዘጋጠመ ሓደጋ ምውዳቕ ንእሽተይ ነፋሪት 11 ተሳፈርታ ከም ዝሞቱ ተቓሊሑ። እታ ነፋሪት ኣብ ሰሜናዊ ምብራቅ ፈረንሳ ጠንቁ ብዘይተነፀረ ምክንያት ከም ዝወደቐት እዩ ዝቃላሕ ዘሎ። ሩስያን ህዝባዊት ሪፐብሊክ ቻይናን ኣብ ምብራቃዊ ባሕሪ ቻይና ሓበራዊ ልምምድ ሓይሊ ኣየር

ተኻይደን ዕላማቲ ብ23 ሰነ ዝተኻየደ ልምምድ ዓሚ ሓይሊ ኣየረን ምምዛንን ዞባዊ ፀጥታን ምውሓስን ምዃኑ ፍሊጠን ኣብዚ ንመበል 11 ግዜ ዝተኻየደ ስሩዕ ልምምድ ብርክተ ዝበላ ስትራቴጂካውያን ነፈርቲ ከም እተሳተፋ ሚኒስትርታት ምክልኻል ክልቲአን ሃገራት ሓቢሮም እቲ ሓበራዊ ልምምድ ንፀጥታ ካልኦ

ክመጽእ ዝኽእል ጸጥታዊ ስግኣት ንምምካት ሓጋዚ ምዃኑ ፕረዚደንት ፊንላንድ ኣሌክሳንደር ስታፍ ገሊጹ። እቲ ውሳነ ካብ ፈለማ ዝመጽእ ወርሒ ሓምለ ክትግበር ከም ጅምር ብምጥቃስ ድማ ካልኦት ኣባላት ኖርዲክ ተመሳሳሊ ስጉምቲ ክወስዳ ጸዊዑ። ፊንላንድ ወሰድቶ ስጉምቲ ቀጥታዊ ስግኣት ከም ዝፈጥረላ ዝጠቐሰት ሩስያ መልሰ ግብሪ ከም እትህበሉ ኣጠንቂቓ ኣላ። ሩስያ ጎረባብታ ዝኾነ ሃገራት ኖርዲክን ባልቲክን ኣብ ግዝኣተን ኒክለሳዊ ኣጽዋር ከዋድዳ ምስ ዘፍቅዳ ኣብ ልዕሊኡን ስጉምቲ ክትወስድ ከም እትኽእል ክትእምት ምጽንሓት ዝዝከር እዩ። ሩስያን ፊንላንድን ዘራኸበን ልዕሊ 1300 ኪሎ ሜትር መሬታዊ ዶብ ከም ዘለወን ይጥቀስ። ዜና ንምዝዛም ኣርስቲ ዜና ክንደቅም። መበል 16 ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ብዓወት ተቀዳዳማይ ሚልኪያስ ማእከለ ተዛዚሙ። ኣብ ከተማ ከረ ንግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቀሪቡ። ኣብ ኖ ዘባጊንዳ ኣብ ሕጋዊ ንጥፈታት ንግዲ ዘተኮረ ርክብ ምስ ወነንቲ ወሃብቲ ኣገልግሎት ትካላት ተኻይዱ። ኢራንን ዒራቅን ኣብ ምውሓስ ዘባዊ ፀጥታ ንግድን ፀዓትን ብሓባር ክሰርሓ ምዃነን ሓቢረን። ደቡብ ኮርያን ጃፓንን ወታደራውን ፀጥታውን ዝምድነአን ከደንፍዓ ተሰማሚዐን። ኣብ መንጎ ፓኪስታንን ኣፍጋኒስታንን ሓድሽ ውግእ ክውላዕ ከም ዝኽእል ይቃልሓሎ። ሓፈሻዊ ናይ ሰዓት ዜና ብዝተዛዚምሎ ምስ ተርፊ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: ሰላም ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ንኣባላት ሓይልታት ምክልኻል ኤርትራ ስልጠና ዳንነት ኩዕሶ ሰኪዐ ተዋሂቡ። መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ምስ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ብምትሕባር ንምብኣታ ድያኑ ኩዕሶ ሰኪዔት ስልጠና ሂቦም። ኣብዚ ን10 መዓልትታት ዝተዋህበ ስልጠና ካብ ሓይልታት ምክልኻል ኤርትራ ዝተዋፅኡ 10 ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ተሳቲፎም። እቲ ስልጠና ብክልሲ ሓሳብን ግብርን ከምኡ ውን ተንቀሳቐስ ስእሊ ተሰኒዩ ነይሩ። ነዚ ስልጠና ዝሃቡ ኣብ ሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ዋና ፀሓፊ ኢንስትራክተር ዮናስ ነጋሽን ኢንተርናሽናል ዳኛ ኩዕሶ ሰኪዔት ኣቶ ሙሴ ሚካኤልን ተዋሂቦም። ኣብ መምረቕታ ስነ ስርዓት ሓላፊ ንኡስ ጨንፈር ምምዕባል ዓቕሚ ሰብ መኮንን ሓበሬታን ጎስጓስን ኣቶ መሓሪ ኢሳ ኣብ ዘስምዑ ቓል ንተመረቕቲ እንቋ ሓጐሶኩም ድሕሪ ምባል ከም ወትሩ ዝወሰድኩምዎ ስልጠና ኣብ ተግባር ብምውዓል ንዝጸንሐ ዋሕደ ድያኑ ኩዕሶ ሰኪዔት ምልኣተ ክትፈጥሩሉ እናተላበኹ ንሃገራዊ ፌደሬሽን ኩዕሶ ሰኪዔት ኤርትራ ምስ መምሃራን ብስም መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ኣመስጊኑ። ወኪል ተመረቕቲ ኣቶ ዳዊት ሽሻይ ኣብ ዝስምዑ ቓል ኣብ ዝቐነየ ስልጠና ንዝወሃቦም መምህራን ኣካየትን ብዘርኣይዎ ልዑል ኣበርክቶን ተወፋይነትን ብስም ተመረቕቲ እናመስገንኩ ንዝተዋህበ ስልጠና ኣብ ተግባር ከነውዕሎ ኢና ብምባል ቃላት እዮም። ኣብ መወዳእታ ሰልጠንቲ ስራለወሎም ሰርቲፊኬት ካብ ኢድ ግዜያዊ ሓላፊ መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ፍሳሄ ተኽላይ ቀይ ሽብርን ሓላፊ ጨንፈር ስፖርት መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ተስፋዝጊ ሃብታይን ተቐቢሎም።
1: ግጥማት ዋንጫ ዓለም ትማል ሰንበት ወጋሕታ ብዝተኻየዱ ግጥማት ናይ ምድብ ግጥማቱ ዛዚሙ።
0: ካብ ኣባላት ምድብ 11 ኣቐዲማ ምሕላፋ ዘረጋገፀት ብሊዮኔል ሜሲ ትቕለስ ኣርጀንቲና ኣንጻር ጆርዳን ኣብ ዘካየደቱ ግጥም 3-1 ተዓዊታ። ኣርጀንቲና ቅድሚ ዕረፍቲ ካብ ጂቫኒ ሎሶልሲዮ ካብ ላውታሮ ማርቲነዝ ብመንገዲ ፍጹም ቅላዕ ብዘመዝገበተን 2 ሸቶታት እያ ንዕረፍቲ 2 ባዶ መሪሓ ውፅያ። ንቐዳሚት ሸቶ ኣርጀንቲና ዘመዝገበ ጂቫኒ ሎሶልሲዮ ድሕርቲ ኣብ ዋንጫ ዓለም 2010 ኣብ ልዕሊ ግሪክ ኣብ ፋልማይ ፀወቱ ሸቶ ዘመዝገበ ማርቲን ፓሌርሞ ስዒቡ

ኣብ ፋልማ ይፀወቱ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣርጀንቲናዊ ተፀወታይ ኮይኑ ንኻሊት ሸቶ ዘመዝገበ ላውታሮ ማርቲነስ ድማ ካብ 9 ግጥማቱ ናይ ዝውድድር ፋልሚት ሸቱ ብምዝጋብ ፀሞ ልጓሙ ናይ ዋንጫ ዓለም ግጥማት ፈቲሑ ድምር ኣህጉራዊ ሸቶታቱ ድማ ናብ 38 ክብምባል ራብዓይ ናይ ኩሉ ግዜ ዝለዓለ ኣመዝጋብ ሸቶ ኣርጀንቲና ንምዃን ክኢሉ ድሕረፍቲ ጆርዳን ኣብ ምብል 55 ደቂ ሙሳ ኣልታማሪ ብዝቆፀረላ ሸቶ ናብ ፀወታ ክትምለስ እኳ እንተፈተነት ኣብ መበል 60 ደቂ ካብ ወንበር ተላዒሉ ናብ ሜዳ ዝኣተወ ሊዮኔል ሜሲ ኣብ መበል 80 ደቂ ብመንገዲ ነፃ ቅላዕ ብዘመዝገባ ሸቶ ኣርጀንቲና ኣብ ልዕሊ ጆርዳን 3-1 ብምዕዋት ናይ ምድብ ግጥማታ ብናይ 100-ሚታዊት ዓወት ፈፂማቶም። ኣብ ዝሓለፉ መዓልትታት መበል 39 ዓመቱ ዘኽበረ ሊዮኔል ሜሲ ድምር ናይ ዝካየድ ዘሎ ዋንጫ ዓለም ዘመዝገቦም ሸቶታቱ ናብ 6 ከበርኾን ከሎ ድምር ኣብ ኩሎም ውድድራት ዋንጫ ዓለም ዘመዝገቦ ሸቶ ድማ ናብ 19 ኣደይቡ። ሊዮኔል ሜሲ ኣብ 7 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ምምዝጋቡ ስዒቡ ናይ ፈለማ ነዚ ክብሪ ዝተላበሰ ተፀወታይ ኮይኑ ኣርጀንቲና ኣብ ውድድራት ዋንጫ ዓለም ኣንጻር ናይ ኤሲ ሃገራት ኣብ ዘካየደቶም 7 ግጥማት ኣብቶም 6 ክትዕወትን ከላ ኣብ 2022 ጥራያ ብስዑድ ዓረብ ተረቲዓ። ኣብዛ ግጥመ ብል 17 ናይ ዋንጫ ዓለም ግጥሙ ዘካየደ ኒኮላስ ኦታሜንዲ ብኦስካር ሮጌሪ ተታሒዙ ንዝነበረ ክብረ ወሰን ብሓንቲ በሊፁ ኣብ ዋንጫ ዓለም ዝበዝሐ ግጥማት ዘካየደ ኣርጀንቲናዊ ተኸላኸላይ ኮይኑ ኣርጀንቲና ኣብ ዝቕፅል ዙርያ ኣንጻርታ ታሪክ ኣብ ምስራሕ ዘላ ኣፍሪቃዊት ሃገር ኬፕ ቨርደ ክትገጥም እያ። ኣባላት ናይ ዝምድብ ኣልጀርያ ኣንጻር ኦስትሪያ ኣብ ዘካየደው ግጥም ማዕረ 3-3 ብምፍላይ ክልቲአን ኣርጀንቲና ተኸቲለን ናብ ዝቕፅል ዙርያ ናይ ዝውድድር ሓሊፈን። ብወገን ኣልጀርያ ሪያድ ማሕረዝ 2 ሸቶታት፣ ቤልጋሪ ድማ 1 ሸቶ ከምዝግብ እንከሎ ብወገን ኦስትሪያ ድማ ኣርናቶቪች ሳቪዘርን ካላዲዚችን 3 ሸቶታት ኣመዝጊቦም። ኣብዛ ግጥም 37 ዓመትን 70 መዓልታትን እናሃለወም ንቐዳሜት ሸቶ ኦስትሪያ ዘመዝገበ ኣርናቶቪች ብሚካኤል ኮንሰል ተታሒዙ ንዝፀንሐ ክብረ ወሰን ሴሩ ብዕድመ ዝዓበየተ ፀወታይ ኦስትሪያ ኣብ ታሪክ ዋንጫ ዓለም ኮይኑ ንቐዳሜት ሸቶ ኣልጀርያ ዘመዝገበ ቤልጋሪ ድማ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ኣልጀርያ ኣብ ውድድራት ዋንጫ ዓለም ኮይኑ ናይ ፈለማ ናይ ዋንጫ ዓለም ሸቶታቱ ዘመዝገበ ሪያድ ማሕረዝ ንሳላሕ ዓሳር ስዒቡ ኣብ ሓደ ግጥም 2 ሸቶታት ዋንጫ ዓለም ዘመዝገበ ተፃወታይ ኣልጀርያ ኮይኑ ኣብ ዝቕፅል ዙርያ ኦስትሪያ ኣንጻር ስጳኛ ክትገጽም ከላ ኣልጀርያ ድማ ኣንጻር ስዊዘርላንድ ፀወታ ከተካይድ እያ። ኣባላት ምድብ 12 ኮሎምቢያን ፖርቹጋልን ካብ ምድበን ቀዳሚ ኩንካናይ ምሕላፍ ርክበን ሸቶ ከይተመዝገቦ ባዶ ባዶ ተዛዚሙ። ኣብዛ ግጥም ማዕረ ምውፃእ ንምድባ መሪሓ ክትሓልፍ ዝኽእላ ዝነበረ ኮሎምቢያ ብተደጋጋሚ ክተካይዶ ዘምሰየት ፈተነታት ብሓላው ሉዳት ፖርቹጋል ዲያጎ ኮስታ ብምድሓኖም ካብዚ ግጥም 3 ነጥቢ ሒዛ ብዘይምውፃእ ዘይዕድለኛ ጋንታ ይገብራ። ኮሎምቢያ ኣብ ቀዳመይቲ ደቂቕ ጥራይ ብዘካየደተን 2 ፈተነታት ኣብ 21 ክፍለ ዘመን እተን ዝቐልጠፋ ፈተነታት እዩ። ቅድሚ ዕረፍቲ ኮሎምቢያ 12 ፈተነታት እያ ኣንጻር ፖርቹጋል ኣካይዳ። እዚ ቁፅሪ እዚ ፖርቹጋል ኣብ ዝሓለፉ 2 ናይ ምድብ ግጥማታ ብሓፈሻ ዝረኣየቶ ኣንጻራ ዝተካየደ ፈተነታት እዩ። ኣብዛ ግጥም ብ25 ናይ ዋንጫ ዓለም ፀወቱ ዘካየደ ሮናልዶ 35 ግዜ ኩዕሶ ክትንክፍ እንከሎ 2 ግዜ ድማ ፈተነ ካይዶ። ኣጥቃዓይ ኮሎምቢያ ጄምስ ሮድሪገዝ መበል 11 ግጥሙ ናይ ዝውድድር ብምክያዱ ዝበዝሐ ግጥማት ናይ ዝውድድር ዘካየደ ኮሎምቢያዊ ተፃወታይ ኮይኑ ብሓፈሻ ኣብዛ ግጥም ኮሎምቢያ 1.3 ትኽእሎ ምምዝጋብ ዝነበረን 6 ዕላመን ዝወቕዓ 24 ፈተነ ከተካይድ ከላ ፖርቹጋል ድማ ብ7 ተኽእሎ ምምዝጋብ ሸቶ ዝነበረን 2 ዕላመን ዝሓለዋ 13 ፈተነታት ኣካይዳ። በዚ መሰረት ካብ ዝምድብ ቀዳመይት ኮይና ዝሓለፈት ኮሎምቢያ ኣብ ዝቕፅል ዙርያ ኣንጻር ኣፍሪቃዊት ሃገር ጋና ክትገጽም ከላ ኣሰራሒዛ ዝሓለፈት ፖርቹጋል ድማ ኣንጻር ክሮኤሽያ ክትጻወት እያ። ኣባላት ናይ ዝምድብ ዲሞክራስያዊት ሪፓብሊክ ኮንጎ ኣንጻር ኡዝበኪስታን ኣብ ዘካየደው ግጥም ኮንጎ ካብ ዩኣን ዊስታ 2 ሸቶታት ካብ ማያለ ድማ 1 ሸቶ ብምዝጋብ ኣብ ልዕልታ ቀዲማ ብመንገዲ ሸሞረዶቭ ምሪሕነት ዝሓዘት ኡዝበኪስታን 3-1 ተዓዊታ ንኮሎምቢያን ፖርቹጋልን ስዒባ ናብ ዝቕፅል መድረኽ ናይ ዝውድድር ሓሊፋ። ድሕሪ 52 ዓመታት ናብ ዝውድድር ዝተመልሰት ኮንጎ ናይ መጀመርያ ዓወታ ኣብ ዝውድድር ኣብ ርእሲ ምምዝጋባ ኣብ ታሪኻ ንፈለማ ግዜ ካብ ምድባ ሓሊፋ ኣብ ዙር 32 ክትፀወት እያ። ኣብ ግጥም ኣንጻር ፖርቹጋል 1 ሸቶ ኣመዝጊቡ ዝነበረን ኣብዛ ግጥም ድማ 2 ሸቶ ዘመዝገበ ዩኣን ዊሳ ኣመዝጊቦም ዘሎ 3 ሸቶታት ምስ ኣጥቃዓይ ሞሮኮ ኢስማኤል ሳይባርን ኣጥቃዓይ ሴኔጋል ኢስማኤል ያሳርን ብምዕራይ ኣብዚ ውድድር ዝበዝሐ ሸቶታት ምስ ዘመዝገቡ ኣፍሪቃውያን ተፃወቲ ተሰሪዑ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዝቕፅል ናይ ዙር 32 ፀወታ ኣንጻር

0: እንግሊዝ ክትረኸብ እያ።
1: ግጥማት ዋንጫ ዓለም ትማል ምሸት ብናይ ዙር 32 ግጥማቱ ቀጺሉ ካናዳ እታ ናይ ፈለማ ናብ ዝቕጽል ዙርያ ዝሰገረት ሃገር ኮይና
0: ካብ ምድብ 2 ንስዊዘርላንድ ተኸቲላ ዝሓለፈት ካናዳ ኣንጻርታ ካብ ምድብ 1 ሳልሳይ ተረታ ሒዛ ዝሓለፈት ደቡብ ኣፍሪቃን ገጺመን ከምኤን ጋሪት ሃገር መጠን ንኹሎም ናይ ምድብ ግጥማታ ኣብ ሃገራ ዘካየደት ካናዳ ካብ ምድብ ካልኣይ ተረታ ሒዛ ድሕሪ ምሕላፋ ግን ናብ ሕቡራት መንግስታት ኣሜሪካ ተጓዒዛ ግጥማታ ከተካይደ ተቐሲባ ደቡብ ኣፍሪ ቃን ካናዳን ናይ ፈለማ ናይ ዙር 32 ግጥማት ዋንጫ ዓለሜን ኣካይደን ግጥም ናይ ዘን 2 ጋንታታት ክሳብ ምድብ 9 ደቂቕ ብዘይሸቶ ዝተጓዕዘ ኮይኑ ኣብ ዝተዋህበን ተወሳኺ ደቂቕ ድማ ካናዳ ኣብ መበል 92 ደቂቕ ብመንገዲ ዌስታኪዮ ብዘቁጠረላ ሸቶ ንደቡብ ኣፍሪቃ ኣንበርኪኻ ከም እንደገና ኣብ ታሪኻ ንፈለማ ግዜ ናብ ዙር 16 ግጥማት ዋንጫ ዓለም ሰጊራ ንመዕወቲት ሸቶ ካናዳ ዘመዝገበ ዌስታኪዮ ድማ ብሉፅ ተፃዋታይ ናይ ዝግጥም ተሰይሙ ኣብ ሜጀር ሊግ ሶከር ኣሜሪካ ብልቓሕ ማልያ ሎስ ኣንጀለስ ኤፍሲ ለቢሱ ኣብ ምፅዋት ዝርከብ ሓላው ውዳት ካናዳ ዊልያምስ ኣብ ዘግጥም 77 ኩዓሳውሱ ብምቕባሉ ቁፅርታት ዋንጫ ዓለም ካብ 1977 ክቕምር ካብ ዝጅምር ዝበዝ

0: ናትራን ይኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸታተልትና ንሕጂ ድማ ንኡስ መደብና ዝዋርድ ካሜራ ተቓሪባ ዘላ። ሎሚ ዝዋርድ ካሜራና ኣብ ዝሓለፈ ሰሙን ኣብ ኣላን ስፋንስ ተኣንጊዱ ዝቐነ ኢንን ኣውት ኢን ክለርስ ዝተሰሚየ ብዘኬርያ ዑመር ብኣርቲስት ዘኬርያ ዑመር ዝተኣንገደ ቅብኣ ምርኢት ናይ ቅብኣት ንዕዘብ ኢና። እንታይ ይመስል ትሕስኡ ብሓባር ንከታተል። ናብቲ ትሕሶ ከስክረኩም እየ። ሰናይ ምክትታል ኣርቲስት ዘኬርያ የቐኒልና መጀመርያ ካብ ዝብቃዓካኸ ካብቲ ዝሓለፈ ናብ ሎሚ ዳርጋ ንውሕ ዝበለ ግዜ ፀኒሕና ኣለና እሞ ጓዓብቃዓካ ክንደይ ግዜ ወሲድልካ ይኸውን? እንታይ ትሕዝተሎ ኣብዚ ሎሚ ቀሪቡ ዘሎ ስእልታትካ ብሓፈሹ ክንዕለል ኢና።
1: ቅድሚኡ ዝነበሩ ሲሪየስ ናይ ከለር ኤክስፐሪመንት ዝገብረን ናተን ኤክስቴንሽን ናተን መቐፀልታ እዩ። እዚ ተታሒዙ ዝመፅእ ነገር እዩ። ተቆሪጩ ዝመፅእ ገለ ነገር ሲ የብሉ እትን ዝነበራ ትራንስክሪፕሽንስ ኢን ከለርስ ብሕብርታት ሲ ምዝንታዊ ዓይነት ዝብላ ሲሪየስ እየን ነረን። ክልተ ሲሪየስ ነረን ቅድሚኡ ዝነበራ እውን ካልእ ዓይነት ተመሳሰልቲ ነገር ነረ። እዚን ከዓ ኢን ኤንድ ኣውት ኢን ከለርስ ሕጂ ከም እያ ትኸውን ብሕብሪ ምእታውን ምእታውን ዓይነት እያ
0: ሕጂእወ
1: ሕጂ እሱ ማለት ከዓ እቲ ዝሰርሖ ፊዚካል ዝኾነ ስራሕ ኣብ ናይ ውሽጢ ንጥፈት ኣክቲቪቲ ኣብ ኢንዶር ውሽጢ ገዛ ወይ ኣብ ገሌ ነገር ውሽጢ እቲ ካልእ ከዓ ናይ ደገ ላንድስኬፕ ክኸውን ይኽእል ሲስኬፕ ገለ መሪ ዝኸውን ነገር ኣሎ ፊዚካሊ ከምኡ ዓይነት ብኣካል ዝጭበጥ ነገር ትስራሕ ማለት እዩ። ኣደ ሴም ታይም ኣብቲ ፕሮሰስ ከዓ ክትሰርሖ ከለካ ሕቲ ንሕብርታት ድርብራብ ሕብርታት ከጠቐምጥ ቴክስቸር ክትፈጥር ህርፋፈ ክትፈጥር ገሊ ትገብሮ ነገር ኣሎ ኣብኡ ከም ሜዲቴሽን ነገራት ንኣኻ ዝፍጠር ኣሎ ኣብቲ ፕሮሰስ እንዳሰራካ ከለካ ዝፍጠር ነገር ኣሎ እሱ ሒዙካ ዝኸይድ ነገር ኣሎ ሽዑ ወይ ገለ ድምፂ ሰሚዕካ ድያ ወይ ገለ ነገር ኮንካ ከዓ ትምለስ ኣቶ ድሕሪ ዝተወሰነ ግዜ እሱ ሓደ ምእታውን ምውፅኣን ስለ ዝነበረ እታ ኢን ኤንድ ኣውት ኢን ከለርስ ትብል ቴማ ነዘን ኤግዚቢሽን ጠርኒፋ ብኸም እያ መፅያ ማለት እዩ።
0: ገሊኡ እዞም ስእልታትካ ኣብ ስቱድዮ ካኸንካ ምሰራሕካዮ ናብዚ ኣብ መንደቕ ተዘርጊሖ ምትሪኦም ከለካ ፍሉይነት ትፈጢርልካ ወይ ሓዲሶ ምካዱ
1: ኣፍኮርስ እንታይ ይኸውን ቦታ ብርሃን ሙድ ናትካ ሙድ ደለኻዮ ኩነታት ይፈላለዩ ቦታ ክትቅይር ገለ መለ ክመፅሰሉ ኣብ ከምዚ ገፊሕ ቦታ ኣብ ንእሽተይ ፅበብ ዝበለ ቦታ ኮንካ ክትሰርሖ ከለካ እቲ ዲስታንስ ቀሪብካ ምክንያቱም እቲ ፔንቲንግ ንኣይ ባይ ዴፊኒሽን ክኸውን ዘለዎ ፖቲክ ክኸውን እንተኮይኑ ግጥማዊ ዓይነት ትሕዝቶ ንክህልዎ እንተኮይኑ ሲ ምስ ሙድ ናይቲ ሰብ ክኸይድ ክኽእል ኣለዎ ትከለር እንታይ ክኸውን ኣለዎ ኣብ ዝተወሰነ ናይ ብርሃን

0: መጠን ክትሪኦ ከለካ ድረአካ ዲቴልስ ክህሉ ይኽእል እዩ። ታሪክካ ዝነበርካ ዲቴል ከዓ ብዝተወሰነ ኣጋጣሚ ጠፊያ ካልእ ዓይነት ነገር ክትርኢ ትኽእል። ሕጂ እንታይ ይኸውን እቲ ፍሬም ኣብ ቅድሚካ ኣሎ ንጎ መፂ ካሪካዮ ኣለካ ዝረአኻዮ ወይ ዘስተማቐርካዮ ነገር ይህሉ ኣብ ካልእ ኩነታት ክትመፅእ ከላ ካልእ ዓይነት ነገር ትህሉ እወ ኮንታክት ይገብረካ። ሓደ ፒክቶርያል ነገር ኮይኑ ብንቕፁ ሓደ ስእሊስ እቲ ናትካ ናይ ክራፍትማንሽፕ ስኪል ጥራይ ዝርአየሉ ክሊርሊ ዝቕመጥ ነገር ዘይኮነ ሲ ከምኡ ዓይነት ነገር ክኸውን ከሎ ፖቲክ ይኸውን ነቲ ዝኾነ ሰብ ዘይኮነ ሲ ወላ ንኣኻ ውን ኣብ ዝተፈላለዩ ኣጋጣሚ ክትሪኦ ከላ ሲ ሓድሽ ነገር እንዳረኻ ትኸይድ ዊችዝ በተን ዘለዋ መስመራትካ ከለራትካ ገለ መለሲ እተን ስፔስ ኣለዋ ፖዚቲቭ ስፔስ ነጋቲቭ ስፔስ ትብሉ እቲ ኦብጀክት ናይቲ ነገር ዝህበካ ቅርፅን ናቱ ነጋቲቭ ከዓ ቅርፂ ዝህበካ ነገራት ኣሎ። ንዕአን ናይ ምርኣይ ነገራትካ ከዓ ንኣኻ ውን ይሕድሰካ እዩ ብኸምኡ እንዳሓሰብካ ግዜ ወሲድካ ክትሰርሖ ከለካ ማለት እዩ። ሰው እዚአን ጠቅላላ ስራሕ እጂ ንኣብነት ካብተን ቅድሚ 2 ዓመት ዝነበረ ተጀሚረን ዝተረፋ ስራሕ ኣለዋ ኣብዚ መፅአን ል ናይ 2 ዓመትን ገለ መሊን ኮሌክሽን እዩ ማለት እዩ። እዚ
1: እዘናይ ሎም ዘለዋ ስራሓት በብናተን ዝተፈላለዩ ኣርስትን ቴማ ንሪኢ ኣለና ና ገሊኡ ፅርግያ ኣብ ሰንበት ፅርግያ ዝብላ ኣለዎ ገሊኡ መዓል ሳዕስዒት ገሊኡ ካልእ ፅምብል ዝገልፅ ኣለዎ ሞ ከምኡ መግበሪ ኢካ ዕላማ ኣለካ ድዩ ነናቱ እዚኣ ከምዚኣ እዚኣ ከምዚኣ ደ ይባሃልካ ኣብ ሓደ ግሩፕ ምቕማጥ ካብ ሓደ ጉጅለ
0: ሕጂ ንኣብነት ናይ ሰንበት መንገዲ ዝብል ኣለዋ ሲሪየስ ኣለዋ እተን ተከታታልቲ ስራሓት ኣለዎ ናይ ሰንበት መንገዲ ሕጂ ከተማ ሰንበት ገፊሕ ኮይኑ ይስማዕካ እቲ ጎድናታት ናይ ከተማ ዝገፍሐ ኮይኑ ይረአካ እቲ ንጥፈት ኣክቲቪቲ ገለመሊ ኩሉስ ኣብ ዕረፍቲ ኣብ ከምዚ ንጎኒ ዝደቀሰ ዓይነት ነገር ምስሊ ስምዒት ይፈጥረልካ እሞ እቲ ስምዒት ዝፈጠረለ እዩ ናይ ሰንበት ጎዳና ዝብላ ሲርየስ ኣዝየ ንሑዳት ሰባት ዝንቀሳቀሰሉ ኣብቲ ታትፈልጣ መንገዲ ሲ ኣብ ካልእ መዓልቲ ሰኒሶሉስ ተቀዳሚ ተፀበካ መንገዲ ሲ ሰንበት ገፊሕ ኮይኑ ይስማዕካ እቲ ከባቢካ ይገፍሓካ ሕጂ እሱ ዝፈጠረለይ ምስቲ ከባቢ ዘለዩ ኣታችመንት ዝፈጠረለይ ነገር እዩ ናይ ሰንበት ጎዳና ዘለ በዚ ኣለዋ ንአን በዚ ዘላ ድሕሪክ ዘለዎ ገለ መለስ እሱ ንዕኡ ንዑ ንምምፃእ እዩ
1: ዘይ መዓልቲ ሳዕስዒት ዝብላ ዘለዋ እንተ ንምላፅን መፅአን ኦን ደ ባስ ዝብላላ በዚ ኣብ ኣቶብስ እነስተመቐሮ ሃዋህ ይመስለኒ ኮይኑ ኮፊ ሃውስ ዝመስል ኣሎ ናይ ቡን ሴረሞኒ ዲካ ትገለ ዘለካ ናይ ቡን ፅምብል ወላ እንታይ ምላፅ ዚኣት
0: ያ ሕጂ እቲ እዚ ኣብ ዘሎ ናይ ኮፊ ናይ ቡን ገዛ ናይ ቡን ዝሸጣ ኣንስቲ ናይ ጀበና ቅርፂ ንዕኡ ንምግላፅ እዩ እቲ ንጥፈት ደሴምታይ እቲ ሕብረተሰብ ዘለዎ እቲ ናይ መነባበሩ ኩነታት እቲ ንመነባበሩ ዝግበር ቃልሲ ወዘተ ወዘተ ነገራት ምሻ ኣሎ እሰን ትርእን እሞ ሽዑ ሳ ከዓ ብከለር ብፎርም በተን ደልዋ ናይ ቅብኣ ቅርፂ ዘትሕዙ ባእታታት ንአአን ምስቲ ዘለዎ ሪያሊቲ ክውንነት ሲ ነዘን ባእታታት ኣቲኻ ሲ ትፍትኖ ነገር እዩ ትሰርሖ ነገር እዩ ኣብዚ መስመር ከለር እቲ ሓርፋፈ ናይቲ ካንቫስ ዝፈጥሮ ነገራት ኣሎ ሕጂ ብከምኡ መንገዲ ዝተፈተኑ ስራሓት እየን ማለት እየን።
1: እዚኣ ኣብ ንደባስ ኢልካያ ዘለካ ነቲ ኣብ ኣቶብ ዝፍጠሩ ዝምድናታት ከተማዊ ዝፍጠሩ ሌላታት ንምግላፅ ዶ ትኸውን ሓሲብከ
0: እዚኖን ካብቲ ናይ ቀደም ዝነበራ ሲርየስ እዮም ተሓሳብካ ሲርየስ ኣለዎ ናቱ ተከታታልነት ኣለዎ ተሓሳብ ሓደ ሓሳብ ይወልድ ተሓሳብ ሓሳብ ይወልድ ቅድሚ ክንደይ ዓመት ዝነበረ ነምበር ፎር ትብል ናይ ቁፅሪ 4 ኣውቶቡስ ሲርየስ ነይሩኒ ሕጂ ናቱ መቐፀልታ ያዝያ ሕጂ ኣብ ባስ ዘሎ ናይ ሰባት ምድግጋፍ እቲ ምድግጋፍ በቲ ስፔስ በቲ ቦታ ፅበት ዘሎ ምድግጋፍ ካልእ ፊሊንግ ዝፈጥረልካ ነገር ኣሎ እቲ ናይ ባሃቂ ምድግጋፍ ኣሎ ምሽ ኣብ ማሕበራዊ ጉዳይ ገለመሊ ሕጂ እሱ ኣብታ ውሽጢ ፀኒሑኒ ንኡ ንምኡ ንምግላፅ እዩ እቲ ርእሲ ከምዚ ከምዚ ዝተደጋጊፉ ገለመሊ ዘለዎ ነገራት እዩ ታሲት
1: ወላ እውን ዝበልከ ምስዘይ ትፈልጦ ሰብ ኢኻ ሓዊ ሓፍቲ ኮንካ ተወረሙ ለሰብ ሙላ ታኪርማታ ብሓንሰብ ተፀኒሕካ
0: እዚ በኣስ እንተጋጢሙካ ኣማንሽ ትግርም ኢኻ ሓነዚ ሓፂር ወሪዱ ዝኸዳ ገለ እዚ እታ ኮይኑ በኣስ ገሊ ትብለ
1: ዓቕሰብ ትፍትን ኮይኑ ኢሉ ትስማዓካ

0: بابا توس ده لك عقلي ده لك يمر دا
1: اكزاكتلي
0: سمعني صفو دانسينج داي انت اللي مغلاتي خازن بزح زبلا حر عين على السيك ينزل لك انت انت قلت ازلوا مع التسع سعيد
1: يا ابزلوا مع التسع سعيد مساء ساعه እንቅስቃሴ ይምሽ ምስዕሳ ቃል ብቃል ውስጥ ኢልካ ምስዕሳ ዘይኮነ ሲ ሰባት ኣካላዊ ምንቅስቃስ ኣብ ዝገበረሉ ግዜ ሲ እቲ ዝስምዖም ዝነበረ ሙድ ይቕየር እዩ ከምኡ ዓይነት ስለዝተመከርኩለየ ዝኾነ ኣጋጣሚ ሶ እቲ ምንቅስቃስ ክህልወካ ከሎ ዝኾነ ምንቅስቃስ ኤሮቢክስ ወይ ዝኾነ ዳንስ ክትንቀሳቀስ ከላ ዝነበርካዮ ሙድ ኮምፕሊትሊ እዩ ዝቕየር ሕጂ መበገሰይ ሓሳብ ስ እያ ነ ብዘን ናይ ዳንሲንግ ሲሪየስ ዝኾነ ነገር ክፍትን ኢለ ኢሚድየትሊ ፈቲን እየ ዝተወሰነ ሲሪየስ ኣብ ዝሓለፈ ኤግዚቢሽን ዝነበረ የን ናቱ መቐፅልታ ካብኡ ዝተረፋ የን እዚአ ሕጂ ሓደ እቲ ከምዚ ሓኪም ዶ ዝንብሎ ሓካሚ ዓይነት ነገር ኣለዎ ኣካላዊ ምንቅስቃስ ፈዋሲ ነገር ኣለዎ ሕጂ ንዕኡ በተን ኣነ ኩሉ ግዜ ዝፍትነን ዘለኹ መስመር ቴክስቸር ናይ ከለር ኮምፖዚሽን ሃርሞኒ ክህልዎ ከለር እንታይ እዩ ንዕኡ ብምሉኡ ስለዝፍትኖ ፍትኖ ብለከሎ ዝሰርሖ ስለ ዘለኹ ከዓ ነተን ነገራት ኣብ ከምዚ ምፅአን ከምቲ ኣንቶ እዩ ዝበልኩ ከዓ ዲስታንስ ክትህብ ክትቀርብ ከለካ ዘሎ ፊሊንግ ዝተወሰነ ናይ ብርሃን መጠን ዘለዎ ገለ መለሲ ክትሪኦ ከላ ሪፍሌክሽን ናይቲ ኮፍ ዝበልዎ ናይቶም ሰባት ፅላሎት ዘለዎ ፅላሎቱ ኣብ ገለ ቦታ ይጠፍእ ይመፅእ ገለ እሱታት ገለ መለስ ኣብዚ ተሰሪሑ ኣሎ ኣብቴን ካልኦት እውን ከምኡ ዓይነት ነገር ኣለዎ ማለት እዩ ንኸምኡን ምስራሕ እዩ
0: ግድም ትሽዓተ ብሄራት ንበለን ኣይኮነን ንስኸን ባዕልካ ክትሰርሐን ከለኻሲ መፂ ኢልካ ሓደ ሓሳብ ኣብ ርእስካ ሰሪሕካ እዩ ክትሪአ ከለካ ንስኸን ባዕልኻስ ካልእ ትርጉም ትህበን ኣለካ ካብ
1: ስራሕካ ሙድካ ማለት እዩ እ ኣብዚ እቲ ገጻት ናይ ንእሽተይ ቆልዓ ዝመስል ናይ ሰብኣይ ሰበይቲ ወይ ተፈላለየ ዓይነት ሙድ ዘለዎ ኤክስፐሪመንት ገይርዮ ኣብ ሓደ ቦርድ ሶ ተቆራሪፀን ነዚ ዓይነት ከምዚ ዴኮሬቲቭ ዝኾነ ግን ኣብዚ ዘሎ ሕብሪ እንተሪእከዮ ሲ ኢትስኖት ከምዚ እንታይ ሽሙ ኣይኮነን ውዑይ ኮይኑ ዝድጉሓካ ክስታይ ዝገብረካ ዘይኮነስ ህድኣት ዝፈጥረልካ ምሻሎ ርግእ ዘብለካ ዓይነት እቲ ቀይሕ ሕብሪ ሲ ዝወረደ እዩ ምስቲ ሰማያዊ ከምዚ ፐሪሽያን ብሉ ዝበሃል ኣሎ ምሽ እዚአን ሕ ከምኡ ዓይነት እቲ ቀይሕካ ዝደኸመ ዕብሪ እስን ክልተን ብሓንሳብ ክኾና ከለዋ ሲ ሃርሞናይ ይፈጥራ የን ማለት እዩ እዋ ሕጂ ኣብ ናይ ከለር ቲዮሪ ሰለስተ ነገራት ኣለዋ ክኾና ደለዋ ነገራት ማለት እዩ ብዛዕባ ሕጂ እታ ቀዳማይቲ ከለር ሃርሞኒ እዩ እቲ ካልኣይ ከለር ኮንትራስት እዩ ሳልሳይ ከዓ እቲ ቴምፕሬቸር ናይ ሕብሪ እዩ ሕጂ እዚአን ነገራት ሲ ኣብ ሓደ ፍሬም ተዋሂደን እንተዘይመፃእቲ ስራሕ ይርበሽ እዩ ሕጂ ከለር ሃርሞኒ ክህልዎ ከሎ ሲ እተን ከለራት ሲ ውህደት ናይ ተን ከለራት ከመይ መፂሉ ከለር ኮንትራስት ክህልዎ ከሎ ከዓ ዎርም ኤንድ ኩል ከለር ዝበሃለትን ውዑይን ዝሕሉን ከለር ሲ ከመይ ተመጣጢነን ሲ መፅአን ኣለዋ ማለት እዩ እተን ከለር ቴምፕሬቸር ንብረን ከሎ ናይተን ከለር ኢንቴንሲቲ ምውዓይን ምዝሓልን ንአን ከዓ ከመይ ገይሩ ተዋሂዱ ኣብዚ መፂሉ ንዕኡ ሲ ሰለስትኡ ነገራት ሲ ዘማልአ ነገር እየ ክፍትና ዝሰርሐኣነ ሕጂ ሰለስትኡ ሕተን ሕብርታት ዲሰንት ይኸውን ንዓይንኻ ብስነስርዓት ብዘለ መንገዲ ይመፅእ ማለት ትከለር ዘይርብሽ
0: ሕጂ
1: ከም ምውካል ዘይኮነ ሲ እቲ ንነብሮ ናብራ ዘለናዮ ከባቢ ንዕኡ እንተዘይሰራሕኩ ይሕሱ ኣለኹ ማለት እዩ እንታይ ክሰርሐ እዮ ነቲ ዘለኹ ዝሪኦ ዝሓልፎ ዝስማዓኒ ነገራት እንዳሰራሕኩ ክከይድ ኣለኒ እጂ ዝኾነ ገጣማይ ወይ ፅሑፍ ዝፅሕፍ ሰብሲ ካብ ከባቢኡ ወፃኢ ክሰርሕ ኣይክእልን እዩ ቃል ብቃሉ ከማን ካብቲ ከባቢኡ ከማን እንተውፅኢካዮ ከምዚ ናይ ተዓሳ ካብ ማይ ምሰውፃኸ ዓይነት ነገር እዩ ዝኾን እዚ እተን ድርአን ዘለኹ ኣብ ዝተፈላለየ መንገዲ ኮርነራት ገለ መለ ዝርአ ዘሎ ናይ መንገዲ ይበዛሕ ኣሎ መስሊ ከምኡ ዶ በዚሑ ወላታ እቲ ከዓ ዘ ዎል ዝብል ኣሎ መንዳቕ ማለት እዩ መንዳቕናስ እንታይ ይመስል እዚ ካብቲ ኩሉ ዝገርመኒ መንዳቕ በቲ ናይ ኖቲስ ቦርድት ገለ መለ ዘሎ ዝበዝሐ ግዜ ኖቲስ ቦርድ ገለ እንተሪኸ ምልክታ ዝጥቀዓሉ ሕብሪ ተለኪዩ ናይ ቅድሚ

0: ክንደይ ዓመት ሕብረትን ቦርድ ክቅየር ከሎ ትሪዮ ገለ መለሲ እሱስ ኮነ ኢሎም ዘይኮነ ሲ ብኣጋጣሚ ስተን ከለራት ሲ ብብርሃን ፀሓይ ምሕራር ድዩ ገለ ሲ ተዋሂደን እንድልዋ ዝተፈላለያ ከለራት ሕጂ ንዕኡ እስከ ኢሌ ተሽሙ ዝገበር ኮነን ግን ኣብ ዘ ሴም ታይም ገለ ፓተርንስ ኢሜጅ ገለመል የለዎ ሓደ ስርዓት ክሕዝ ስለ ዘሎ ሓደ ቅርፀ ክሕዝ ስለ ዘለዎ ከምኡ ዓይነት ነገር ኣለዎ።
1: ስለዚ ካብዚ እንታይ ክርዳእ ኣኺኢላ ካብዛ ናይዛ ወል ዝገለፅካ ሲ ዝኾነ ነገር ክትዕዘብ ከለካ እቲ ዝኾነ ሓላፍ መገዲ ክዕዘቦ ከሎን ሓደ በዓል ሞያ ብፍላይ ድማ ቀዋይ ክዕዘቦ ክንስ ነንበይሉ ምስሊ እዩ ዝፈጥር ማለት እዩ። ኣነ ነዞም ኖቲስ ቦርድ ወያ ዝኾነ ምልክታ ድዮ ሓበታ ዝጥቃዓሎም ብከምዚ መልክዕ ኣይምጠምት ክኾነ
0: ከምታ ወርሒ ማለት እዮም። ሕጂ ወርሒ ሲ ድምቕ ኢላ ክትወፅእ ከለካ ሲ ዋው ገለ ትግረምሽ እቲ ናይ ምግራም ነገርና ኮዩ ሕጂ ናይ ምግራም ነገርናስ ወይ ዝለዓለ ይኸውን ወይ ዝተሓተ ይኸውን ወይ ዘየለ ከዓ ይኸውን ሕጂ እንተዘየለ ሓደጋ እዚ ሕጂ ክህልወካ ከሎ እቲ ሂወትካ ሲ ወላ ብዙሕ መሰናክል ይሃለወካ ሲ ተረጋገአ ነገር ክህልወካ ይኽእል እዩ ማለት እዩ። ወርሒ ሙሉእ ወርሒ እንተሪኢካያ ሲ ክልተ ደቀ ድዩ ንዓሰርተ ደቀ ታ ተፈጥሮ ሲ ተድነቓ ትግረም ትሕጉስ ምስ ወርሒ ዝፅዋት ደመና ትርኢ ገለ ስምዒት ፈጢርካ ኣለካ ስምዒትካ ኣብ ኣካላትካ ዝፈጥሮ ነገራት ከእንታይ እዩ ነዚ ነገራት ኣለዋ።
1: ኣብዚኣ ሓንቲ ክፍሊ ዘለዋ ስእልታት እንታይ ዓይነት ትሕዝቶ ዘለዋ
0: ኣብቴን ዘለዋ ከምዚ ገሊአን ሓደሽቲ ሕጂ ዝጀመር ኮን ዓይነት ናይ ሲስኬፕ ገምገም ባሕሪ ናይ ባሕሪ መልክዕ ናይ ባሕሪ ኣሎ ኣብ ክልተ ገለ ሰለስተ ዝኾነ ከዓ ናይ ካልእ ንጥፈታት ካልእ ኣክቲቪቲ ገለ መለ ዘርኢ ኣሎ። ቅድሚ ከለር መስመር እዩ ዝመፅእ መስመር ሕጂ መስመር ክስታይ ኣሎ ምሽ ብዙሕ ፍልስፍናዊ ነገር ኣለዎ መስለኒ መስመር ከይረኽብ ክዳ ክሰኸይ ዋቴቨር ኣብ ሂወት ሲ ሓደ ሰብሲ መስመር ካ እንተረኺብካስ ናይ ሚዛን ጉዳይ እዩ ዝመፅእ ማለት እዩ። ሕጂ ናይ ሚዛን ጉዳይ እንተመፅኡ ተረጋገአ ነገር ኣሎ ማለት እዩ። ሶ ሓደ ነገር ዝበሰለ ማቹር ዝኾነ ነገር ኣሎ ማለት እዩ። ሶ ናይ ሓደ ስእሊ ነገር ዝጅምር ካብ መስመራት እዩ መስመር ድሮዊንግ ኣሎ ሽዑ ምስ ቀፂሉ ከዓ ዝመፅእ ናይ ከለር ነገር ኣሎ ሕብሪ ንብሎ ነገር ኤሌክትሮማግኔቲክ ራዲሽን ብናይ ኤሌክትሮ ናይ ማግኔቲክ ፎርም ኦፍ ኤሌክትሮማግኔቲክ ራዲሽን ኣማ ብኡ ምክንያት ብምግባር ኣብ ዓይንናን ኣብ ሃንጎልና ዝፍጠር እዩ ከለር። ሕጂ ከለር ክንሪኦ እንተኮይና እወ ሕብሪ ክንሪኢ እንተኮይና ኣብ ዓይንና ብዘሎ ዋህዮታት ነናትና ስለ ዝፈላለ ከከም ደረጃ ዕድመ ከከም ጥዕናና ዋቴቨር ንሪኦ ሕብሪ ሲ ሓደ ኣይኮነን እዚ ቀይሕ ሕብሪ ንዓይ ዝሪኦ ኣለኹ ናይ ቀይሕ ምኳን ንዓ ቀይሕ ናይ ምኳን ኣቶቡስቶ ቀይሕ ናይ ምኳን ነገሩ ዝተፈላለየ እዩ። ስለዚ ሕብሪ ንኩላትና ሓደ ዓይነት ጠባይ ክህልዎ ኣይክእልን እዩ ግን ሓደ ተመሳሳሊ ዝኾነ ግን ስምዒት ኣብ ኣካላትና ወይ ኣብ ውሽጠና ዝፈጥሮ ነገር ኣሎ። እዚ ማለት ሕጂ ሓደ ከለር ሲ ካብቲ ዝበልኩ ከ ዓይነት ነገር መፅኡ ሲ እቲ ዝተሓተ 300 ገሌን ናኖሜተር እዩ ዝብሎ እሱ ክሳብ ዝለዓለ 740 ይመስለኒ ናይ ቀይሕ ዌቭ ሌንግዝ ኣለዎ። ሕጂ ኣብዚ ዓይነት ኩነታት ከለር ሰባት ከመይ ገይሮም ነዚ ሕጂ ዲስታንስ ሬድ ከለር ካብ ርሑቕ ንሪኦ ካሞፍላጅ ገለ መለ ኣይትጥቀምን እያ ምሽ ኣብ ዝኾነ ቦታ ትመሳሰል እንተደሊካ ሲ ቀይሕ ከለር ኣይትጥቀምን እያ። ንምንታይ ቀይሕ ከለር ኣይጥቀመ እዩ ሰብ ቀይሕ ከለር በርቲዑ ዝረአ ምሽ ካብ ርሑቕ ይረአ ዝለዓለ ዌቭ ሌንግ ስለ ዘለዎ ሕጂ ከምኡ ስለ ዘለዎ እተን ካልኦት ከለራት ከዓ ነናተን ዓይነት ሬንጅ ስለ ዘለዎን ኣብዘን ዝበልኩ ዓይነት ሬንጅ ተፈላለዩ ብዙሓት ከለርስ ኣለዉ። እዘን ብዙሓት ከለርስ ከዓ ኣብ ሙድ ናትካ ናትና ኣብ ስምዒትና ኣብቲ ዘለናዮ ወይ ዝዓበናዮ ከባቢን እምነትን ባህልን ከዓ ምስኡ ከዓ ተታሒዙ ዝፍጠር ነገር ኣሎ። ኣብ ከባቢና ክብለክ ከለዉ ናበ ከለር ኣብ ከባቢና እንታይ ዓይነት ከለር ብብዝሒ ንርኢ ኣብ ባህርያትና ሱ ዝፈጥሮ ነገራት ከእንታይ ይመስል ገፊሕ እዩ። ንሳይንቲስት ይኹን ወላ ንፍልስፍና ዝገብሩ ሰባት እዮም ነቶም ኣርቲስት ስቲል ከምዚ ምናልባት ነቶም ፊዚክስ ቅሩብ ክስታይ ይገብሮም ይኸውን እምበር ኣብቲ ካልእ ግን ስቲል ኣካታይ ዓይነት እዩ። ምክንያቱም ወላ ብባህልና እውን ዝተፈላለየ ባህሊ ዘሎ ሕብረተሰብ ዝተፈላለየ ዓይነት ናይ ከለራት ተረጓጎማ ክህልዎ ይኽእል እዩ። ኣብ ገለገለ ሃገራት ፃዕዳ ሕብሪ ይፍራሕ እዩ። ናይ ሞት፣ ናይ መልኣከ ሞት፣ ናይ ገለመልአ ገለ መግለፂ ክኸውን ይኽእል እዩ። ኣብ ገለ ሕብረተሰብ ከዓ ፃዕዳ ሕብሪ ንፅህና፣ ናይ ፅሬት፣ ናይ ፅቡእ ነገር መግለፂ ክኸውን ይኽእል እዩ። ቀይሕ ሕብሪ ውዑይ ምስ ምዃኑ ናይ ሓደጋ ምልክት ገለመልአ ኮይኑ ይስማዓካ እዩ። ብገሊ ኣጋጣሚ እቲ ሬድ ካርፔት ይግበር፣ እቲ ልዕልና ክብረት፣ እቲ ሎያሊቲ ዝበሃል ነገር ንምግላፅ ከዓ ቀይሕ ካርፔት ገለ ትጥቀም። ሕጂ ዝተፈላለየ ነገራት ኣለዉ፣ ግን ንዕኡ ንፋለጠሉ እምበር ስ ንፈላለዩ ከለር ብዙሕ ትርጉም ኣለዎ፣ ገፊሕ እዩ።
1: ኣገዳስነቶም ክሕብታት ኣብ ሂወትና ከመይ ይመስሉ? ሓደ ወ ሓንቲ ካልእ ሕብርታት ዘይዝተማቕር ወይ ዘይዕዘብ ሰብን መዓልታዊ ሂወቱ ብሕብርታት ዝተኸበን
0: ገለገለ ንኣብነት ቤት ትምህርቲ ዝገብሮ ከለርስ ትርጉም ዘለዎ ክኸውን ኣለዎ ንተምሃሮ እንታይ ዓይነት ነገር ክህልዎም ይኽእል እዩ። ኣብ ሕክምና ዘሎ ከለር እንታይ ዓይነት እዩ? ሓካይም እንታይ ይኽደኑ? ገለስበጣም ሳይንቲፊክ እዩ። እቲ ዝፈጥረልና ምስ ረኣናዮ ዝፈጥረልና ስምዒት ስለ ዝኾነ ማለት እዩ። ሕጂ ንዑ እዩ መስለኒ እቲ ሕብረተሰብ ትሰርሖ ትሰርሖ ኢኻ ተሰሪሑ ዝመፅሙት ናይ ከለር ሓሳባት ሽዑ እቲ ሰብ ይለማመዶ ኣብ ስሚዒቱ ዝፈጥረሉ ነገራት ከዓ ክህሉ ይኽእል እዩ።
1: ኣብነት ከም ዝበልከ ኣብ ሕክምናታት መብዛሕትኡ ግዜ ንዕዘቦ ሕብሪ ስስ ድበለ ቀጠልያ ፍኩስ ዝበለ ቀጠልያ ሕብሪ ኣሎ። ንኣብ ባዕሎም ሓካዮም ዝለብስዎ ብፍላይ ኣብ ክፍሊ መጥባሕቲ ኣትዮም ዝለብስዎ ስስ ድበለ ቀጠልያ
0: ትሪንኩሊቲ ይፈጥረልካ። ህድኣት ርግኣት ዝፈጥር ከለር ኣለዎ እጂ ኮነ ተባሂሉ ዝተገብረ እዩ። እሱ ተሓሲብሉ ብዕላማ ዝግበር ነገር እዩ። ተምሃሮ ቀይሕ ከለር ጥራይ ክትኸድኖም እንትኾንካ ክላስሩም እንታይ ከመይ ክኾን እዩ? ምክንያቱም ቀይሕ ከለር ሲ ኣነቃቃሒ ዓይነት ሙድ ኣለዎ። ከምቲ ኣንቶ እዩ ዝነግሮ ዝተዝተሓተ ክስተ እዩ። ዌቭለንግ ዘለዋ ከለር ቫዮሌት እንታይ ወይናይ እሳ ሕጂ ዝተሓተ ዌቭለንግ ዘለዋ ከለር እያ። እሳ ኣብ ነዊሕ ግዜ ኣብ ሓንቲ ሩም ለኽልኪ ኣብኣ ነዊሕ ኮፍ እንተልክሲ ናይ ዲፕሬሽን ናይ ክፀቕጠካ ዝኽእል ዓይነት ነገር ኣለዎ። ሶ ከለር ሙድ ዝፈጥሮ ነገር ኣሎ፣ ስፔስ ይፈጥር እዩ። ኣብ ፃዕዳ ሩምካ ሰለስተ ብክልተ እንተኮይና ፃዕዳ ሕብሪ እንተለኸያ ሲ ትግዝገፊሕ ኮይኑ ይስማዓካ። ካልእ ሄቪ ከለር እንተለኺኸ ከተፅብቦ ትኽእል እያ። ፊዚካሊ እዚ ኩሉ ነገር ቦቱ ተቐይሩ ኣይኮነን። 4 ስኩዌር ሜትር ሲ ተፈላለየ ከለር ለኺኸያ ሲ እቲ ትፈጥሮ ነገር ኣብ ሓንጎልካ እምበር እታ ኣቕና ሲ እሳ እያ ኣይትቕየርን እኮ እያ። ስለዚ እቲ ናይ ከለር ሓይሊ ብብዙሕ ነገር ኤክስፐሪመንት ትገብሮ ትኽእል ኢኻ ማለት እዩ።

0: ኣነ ከም ኣርቲስት እንታይ ስከ ከምዚ ኣርት ምምልላ እዩ ምትሕብባ ኣይኮነን ሕጂ ካብ ዘካርያ ኣነ ኩሉ ግዜ ዝመሃሮ ነገር ከም መምህረይ መጠን ግሉፅነት ኣለዎ እዘን ናይ እዚኣ ናይ ሕጂ ኤግዚቢሽን ናይ ዘካርያ ካብተን ናይ ቅድሚ ሕጂ ቁሩብ ፍልይ ዝበለ ነገር ኣለዎን ተመሳሳልነት ከዓ ዘለዎን ኣለዋ ሕጂ ካብቲ ናይ ቅድሚ ሕጂ ፍልይ ዘብሎ ነገር ወይ ሞራ ሕጂ እቲ ዘስተመቐርክዎ ናይ ከለር ሰልእቲ ናይ ምምራፅ ሕብርታት መረፃ ሕብርታት ዝተጠቐመሉ ዋላ ውን እቲ ኣቃወማ ወይ እቲ ኮምፖዚሽን መብዛሕትአን ከምዚ ንጎን ዝተዘርግሐ ነገራት ገለ ዘለዋ ንሰን ከምዚ ዝያዳ ከስተማቕረን ዝኽኣልኩ ዓይነት ስራሕን ኣብ ገለገለ ከዓ ከምዚ ሕልፍሕልፍ ኢሉ ከምዚ ንኣነባብራ ገለ ሕብረተሰብ ናይ ኤርትራ ገለ ዘለዎን ቅብኣታት ከዓ ኣለዋ እሰን ከዓ ከምኡ ዝያዳ ከስተማቕረን ክኢለ ማለት እዩ ግን ብዝተፈለየ መልክዕ ኣቀራርባ እየን ቀሪበን ኤግዛክትሊ ከምቲ ናይ ሪያሊዝም ስእሊ ገለ ኣይኮናን ግን ከምዝኾና የረዳእካ እዩ ኣብ ሓደ ግዜ ከዓ ሓደ ዘመናዊ ዓይነት ኣሰራርሓ ወይ ዘመናዊ ቅዲ ከም ዘለዎ ከዓ ይርዳእካ እዩ ሕጂ ቀሊል ነገር መስል ንክትሪዮ ግን ዕምቆት ከዓ ትረክበሉ ኣብ ገለ ይኣቱ ኣብ ገለ ከዓ ዝወፅእ ዓይነት ነገራት ኣስተውዒለ ማለት እዩ
1: ዋ ከምኡ ብኣርቲ እዩ ንታሽ ንትኾን ዝነቓቕሕ ብኣርቲስት ማለት እዩ ሕጂ ኣነ ብነፍሰይ ካብዚ ብዙሕ ነገር ኢካ ትምሃር ሓደ ንክትሰርሕ የነቓቕሓካ እዩ ሓደ ኣርት ኤግዚቢሽን ክመፅእ ከሎ ንበዝሕ ኣርቲስት ክለ እትነቓቕሕ ኢኻ ማለት እዩ እንታይ ኣለ ከባቢኻ እንታይ ስራሕ ኣለዎ ስኻ ክኒ ክስርሕ ኣለካ ምስኡ ተመክሮታት ላወጢ ኢኻ እቲ ናይ ኤግዚቢሽን ባይታሲ ንኹም ፈጥረልካ እዩ ማለት እዩ ብድሕሪ እቲ ኤግዚቢሽን እውን እቲ ከም ኣርቲስት ተኣኪምና ዲስካሽን ወይ ከምዚ ክሪቲክ ንብሎ ዲስካሽን ነገር ንገብር ኢና እሱ ንባዕል ኣሎ ካልኣይ ኩላት ካቶም ኣርቲስት እውን ኣብታ ኢቨንት ብሰሙኑ ስለ ትራኸብ ብዙሕ ተመክሮታት ገለ ብሞባይል እዩ ዝመፅእ ገለ ለውጥታት ኣሎ ማለት እዩ እቲ ኣርቲስት ዝሰርሖ ፀንሐን እስኻ ዝሰርሖ ፀንሐ ካብ ገዛ ስትድዮ እውን መራኸቢ ኮይኑካ ዲስካስ ትገብር ማለት እዩ ብዓብዪ ከዓ ዝበልኩ ኸ ኢንስፓይሬሽን ንኾነካ እዩ ወላ ቀደም መንእስያት ከለና ንጅምር ከለና ገለ ዕብይ ድብሉ ኣርቲስት ክገብሩ ከለዉ ድሕርቲ ኤግዚቢሽን ከድካ ካንቫስ ናይ ምዝርጋሕ ሕብሪ ገለገት ርካ ንምሸቱ ማለት እዩ ናይ ምስራሕ ልምዛት ነርና ነወላ ንባዕለይ እዚ ሕጂ ካብቲ ዝዓበየ ናይ ምንቕቃሕ ዝገብረልካ እዩ ሕጂ እዚ ኣብቶም ንኣሹት ከዓ ዝያዳ ከምኡ ይፈጥር ማለት እዩ ብዙሓት ከምዚ ምስራእ እዩ ድሕር ፅቡቕ ኤግዚቢሽን ኮይኑ ፅባሒቱ ስእሊ ጀሚርና ካንቫስ ገቲርና ሕብሪ ሃበና ዝብሉ ሰባት መንእስያት ብዙሕ ኢካ ሰምዕዎ እዚ ንባዕሉ ሓደ ኢንካሬጅመንት እዩ ማለት ሓደ ብልጫ ናይቲ ኤግዚቢሽን ምግባር እዩ ድሕር ኤግዚቢሽን ጠፊእ ካብ መጠንቲ ኣርቲስት ከዓ ይጠፍእ እቲ ኮንዲሽን ጠፍእ ስራሕ ኣሎ ናይ ስራሕና ኣሎ ናይ ትፈልጥኒ ኣብዚ ግን ብዙሕ ነገር ኢኻ ትርኢ ማለት
2: ኣብ ገፃ ዘለዎ መደባት ካበልክመ ይመስሉ ካብቲ ዝሓለፈ ተበጊዝካ ኣብ ሎም ንህለ ቀፂልካ የብለካ ኣብ ዝመፅ እውን ብዙሕ መደባት ሒዝካ ኣለካ ኢሉ ይሓስብ ሞ እንታይ ዓይነት መደባት ንክንፅበ ገፃ ኣሎ
3: ኣይዶኖ ክሰርሒ

0: ከበኩም ተዓዘብትና ቴሌፎን መፅያትና ኣላ ሄሎ ሄሎ
1: ሄሎ ሄሎ ድባይዋ
0: ሄሎ ድባይዋ መርሓባ መን ክብል?
1: ኣነ ሳብሪ መሓመድ ይበሃል ካብ ቃኞ ማዓስከር ደንደን።
0: ሕራይ ከመይ ውዒልክ ሳብሪነይ?
1: ተማም ማሻላ
0: አልሓምዱላ ሓቢብቲ ኣና ትፈضሊ።
1: ሓራይ መጀመርታ ከመስግና ዘሊ ካብ ልቢ ዘፍቅራን ዝፈትዋን ወላዲተይ ንግስቲ ፀጋይ
0: ሕራይ
1: ከምኡ እውን ወላዲአይ መሓመድ ዓብደልቃድር
0: ተማም
1: ንሓትነይ ፋኑስ ፀጋይ ኣብ ቃኛው ትርገብ ምስ ደቃ ከምኡ ምስ በዓል ቤታ
0: ሕራይ
1: ንሓትነይ ተኾምብያ ትርከብ ገነት ፀጋይ ምስቲ ብእምነት ወዳን ምስ በዓል ቤታን
0: ሕራይ
1: ንኣኮይ ሳህለ ፀጋይ ሓፂና ዝርከብ ምስ በዓልቲ ቤቱን ምስ ደቁን
0: ተማም
1: ንኣኮታተይ ክልተ ጁባ ዝርከቡ ተመዝገን ፀጋይ ከምኡውን ተስፋኣለን ፀጋይ
0: ሕራይ
1: ንሓወቦይ ሙሳ ዓብደልቃድር
0: ተማም
1: ከምኡ ውን ንኣሞይ ከዲጃ ዓብደልቃድርን ፋርና ዓብደልቃድርን ብኮ ዝርከባ
0: ሕራይ
1: ከምኡ ውን ንሸክና ብኮ ዝርከብ
0: ተማም
1: ንሸሪፍ ሓወይ ከምኡ ውን ንማሓሙድ ሓወቦይ
0: ተማም
1: ንኩሎም
0: ሕራይ ሳብሪና
1: ንሓወቦይ መሓሙድ
0: ሕራይ
1: ንኣኮይ መሓሪ ምስ ሓዉ ሰኪኤ
0: ተማም
1: ንቃኘው ንኩሎ ንመሓስየ በቁርበት ዝርከባ
0: ሕራይ
1: ከምኡ እውን ኣብ ቃኘው ማዓስከር ደንደን ዝርከባ
0: ተማም
1: ንጎረቤትና ገብሪኤላ ምስ በዓል ቤታ የማነ
0: ተማም
1: ምስ ደቃ ሓሬናይን ምስ ወዳ ዳዊትን
0: ሕራይ
1: ምስ ሓፍታ መቀረትን ከምኡ እውን ንባባ ወዲ ባይረ
0: ሕራይ ሕራይ
1: ኣብ ቁርደት ምህረኒ ነበረ መምህረ ኣብ ሽዶብ
0: ዮናስ
1: ምስ ሽሻይ በዓልቲ ቤቱ ከምኡ እውን ምስ ኣዛሄር ወዱ
0: ሕራይ
1: ንኩሎም ስንኩላን ኣብ ማዓስከር ደንደን ዝርከቡ ኣቦታተይ ከምኡውን ንኩለን ስንኩላን ኣብ ቃኘው ዝርከባ ኣዴታተይ
0: ሕራይ
1: ንምክልኻል ሓይልታት
0: ሕራይ
1: ኣብ ውሽን ኣብ ደገን ዝርከቡ ኤርትራውያን
0: ሕራይ
1: ከምኡ ውን ነቲ ርሱቕ ንዕምበር ርእሱ ንዘይፍለጦ ክቡር ፕሬዚደንት ኢትያስ ኣፈወርቂ
0: ተማም
1: ንኩሉ ማዓስከር ንደ ንዓኽካ ሓይልተይ ነቲ ዘራኸበንኻ
0: ሽኩራን ኩሎም
1: ሰምዑሎም ቀደሳይዳኻ ሽኩረን ክብሎም ፈቱ
0: ሕራይ ሽኩረን ሓቢብቲ ኣነ ኩሎም ሰምዑ ከለዉ ይቐኒየልና ሳብሪና
1: ዓፍዋን
0: መርሓባ ሓቢቢ ቻው ሕራይ እምበኣር ዝኸበርኩም ተዓዘብትና ቴሌፎን ደላትና የመሲሉ ንፀኒሑ የብልናን ግን ምስለኒ ከሳብ ቴሌፎናትኩም ዝመፀና ናብዛ ቐፂላ ትስዕብ ደርፊ ይኸብለኩም ደርፊ ብቋንቋ ትግራይ ናይ ድምፃዊ መንእሰይ ካልድ እያ ክትከውን ማለት እዩ ሓቢርና ክንሰምዓይና የብዶ ናሕና ክሽፋ ስልቕና እሳደር ሙሻሂዲን እቕን የብልኸት ትግራይ ልልፈና ንሻብ ካልድ ከሉና ንስማሓ ማዕባድ ወሓንርጃዕ በርዱ ከልኩም መዓና

0: ካብ ድምፃዊት ሰናይት ኣሚነ ናብ ቴሌፎናትኩም ዝሃበርኩም ተዓዘብትና ቴሌፎን መፅያትና ኣለ። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ሄሎ ሓይስቲ ከመይ ትኾኒ?
0: ፅቡቅ አልሓምዱላ። መን ክብል?
1: ሰናይት በሃል። ሰናይት ተስፋ ሚካኤል።
0: ሕራይ ከመይ ውዒልክ ሰናይት?
1: ገቢር መስገን ድሓኒና።
0: ፅቡቅ ሓቢብቲ ኣና። ትፈደሊ ቀፅሊ።
1: ሰላምታ ካብፅሕ ንወላዲተይ ኣቑባ ያሬድ።
0: ሕራይ
1: ንበዓል ቤተይ ኣይናለም ገብሪ ዮሃንስ።
0: ተማም።
1: ከምኡውን እምባደርሆ ትርከብ ሓማተይ ስልናስ ምሕረት ኣብ።
0: ሕራይ
1: ግን ንመሓዝተይ ኣብ ደቢ ዝረከባ ፀጋ ፅጌላ ኑራ።
0: ተማም።
1: እግን ንኣሕዋተይ ኣማኒኤል ተስፋ ሚካኤል፣ ዘራይ ተስፋ ሚካኤል።
0: ሕራይ
1: እግን ስዊዘ ዝርከቡ ኣሕዋተይ ማለት እዩ ግርማይ ገብሪ ዮሃንስ፣ ሄኖክ ገብሪ ዮሃንስ፣ ዳህላክ ገብሪ ዮሃንስ፣ እንድ ሳሚ ገብሪ ዮሃንስ።
0: ሕራይ
1: እግን ንመላ ህዝቢ ኤርትራን ክፍልታት
0: ሓይልታት ምክልኻል ኤርትራ
1: ንኩሎም ካልእ ከዓ ንሓትነይ ነጪ ያሬድ ዶጥዕና ህባ
0: ሕራይ
1: መነይ
0: ተማም ሕራይ
1: እግን ንዓኸ እውን
0: ይቀኒየለይ
1: ዩ ሶ ማች ይቀኒየለይ
0: ይቀኒየልና። ሽኩረን ሰናይት ብጣዕሚ እየ ደመስግነክ። መርሓባ ሓራይ ባር ዝሃበርኩም ተዓዘብትና። ሕጂ እውን ካብ ሃገርና ኤርትራ ውፅእ ኢልና ናይ እንግሊሽ ደርፊ ናቅሪብና ዘለና ማለት እዩ። ሓቢርና ክንሰማዓ ኢና ክንምለሰኩም ኢና። ምሳና ፅንሑ።

ኢሳያስ የማነ ጎይቶኦም፣ ኤርምያስ ጎይቶኦም፣ ከምኡውን መትከል መሓሪ፣ ቴክኒሽያናት ድምፂ ድማ ኢለን ተስፋይ ምስ ዮናታን ኣላይ፣ ሜክ ኣፕ ኣሚራ መሓመድ ኢብራሂም፣ ኣልባሳት ድማ ሳሊና ፀሓየ፣ ከምኡውን ኣዋሃሃቲ መደባትና ኣዋሃሃዲ መደባት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ፣ ከምኡውን ኣዋሃሃዲ ስቱድዮ ተኪኤ መኮነን ፃዕዲ ብምዃኑ እዮም ኣብዚኣ ምሳይ ውዒሎም ዘለዉ። ንኩሎም የመስግኖም። ከምኡውን ንኩላትኩም ኣብዛ መደብ እዚኣት ዝተሳተፍኩም ተሳትፎኩም ኣይፈለየና እንዳበልኩ ኣዝዩ ኣመስግኖኩም ፈቱ። ኣብ ዝመፅእ ዘሎ መደባት ክሳብ ንረሃብ ሰላም ወሰናይ ዘለዎ ቅንያት ክኾነልና ንምነ ሳደ ሙሻሂዲን ወሰልና ኢላ ንሃየት ሓልቀትና ልልዮም ምን በርናምጅኩም በርናምጅ ኣልኡ ደባይዋ ኢላ ጀዲድ ልቕያ ቢኩም እንሻ ላ ንትመና ለኩም ኩለ ኣፍራሕ ወሰዓደ ወስሓ ወሰላም እንሻ ላ ወሰላሙ ዓለይኩም ወረሕመቱላህ።

0: ካብ ሕጂ እኒኤው እስኻትኩን ስርዓት ይኹን ምስ ጓልኪ ኣልጋስ ወልዳ ፒኤል እልፋ ወልደላ ሰበል ይጎ ዓዳ ጣራ ክርስትያን ካብዛ መዓልቲ እዚኣ ናምን ተወልደ ብርሃን ዓድናምን
1: ሕብረተሰብ ኤርትራ መግዛእቲ ንምርሓቕ ህበብ ዝኽእሎ ተቓሊስ እዩ። ኣብ ዓድታት ይኹን ኣብ ከተማታት ዝነብር ዝነበረ ሰብ ብምስጢር ይወደብ ኣይወደብ ብዘየገድስ ብስድራ ደረጃ ይኹን ብውልቂ ዓብዪ ዕማም ይዓምም ነይሩ እዩ። ጽላት መግዛእቲ ስለ ዝነበሮ ይጐስጐስ ኣይጐስጐስ ቀዳማይ ስርሑ ጸላኢ ምልጋስ እዩ። እቲ ብስሩዕ ዝተወደበ ድማ ብዓብዩ ብዕላማ ይነጥፍ። ነባሪት ሰንበል ኣደይ እልፋ ወልደ ስላሴ ባሊጎ ሓንቲ ካብተን ንጡፋት ተሓባበርቲ ዝነበራ የን።
0: ጉልበተይ ከይበቕኩ ብርከይ እውን ብዒደ ከይበልኩ ንሃገረይ ኣገልግል ነይረ። ናይ ስሳታት ተምፃኩልካ ነዊሕ እዩ ርሑቕ እዩ። ኣብዛ ሰቐብ 77 ግና ስጋዕ ኣቐዘይፀበኒ ስጋዕ ንሞት ተሓቲተ። ስለምንታይ ንሃገረይ ንዓኹም ንደቀይ ከዓ ንነብሰይ ሕልናኻ ደርኸካ እዩ።
1: ኣብቲ ግዜ ካብ ኣስመራ ብሰንበልን ዳዕሮ ጳውሎስን ኣቢሎም ብዙሓት እዮም ናብ ታሓየን ህዝባዊ ሓይልታትን ዝስለፉ ነይሮም።
0: ሞፅኒ መቸም ኣደ ስደረያነ ድመፀ ተጋዳላይ ንመፀ ቆልዓ ኣሓብእ እሕፍብ ኣብዚ
2: ኣብ ሰንበል
0: ኣብዚ ወይ እመፁኒ ክተሰደስተ ኮይኑ መፁ ድኦም ትደፋእ ልመይ ድማ ስልዕ ብኮኑ እዛ ገዛ ኣሓብኦም ቀትሪ ኣሓብኦም ሞ ኣብ ሓሰር ነይርና ብውሽጢ ቀትሪ ሓቢዐ እዮም ምሸት ክድቁሱ ግዜ ተረኸብኩ ከዓ ኣውፅኦም። እዚ ክገብር ከለኹ ሓንቲ መዓት ፀገም ረኺበ ይፈልጥን ኩሎም ኣት በፂሕና ውሉኒ ንጉሆ ንጉሃ ፍተሽ ፈተሻ ካ እዚኦም ከዓ ምምሕዳር ፈትሽዋ ተባሂሉ ዓልኩሰ ይብሎም እኒ እንታይ ኢለዮም ኣብዚ ለዉ ሰምዑ ኣለዉ ሕጂ ፈትሽዋ ተባሂሉ ኣንጊሆም መፅኦም ኳሕኳሕ ኣብሉ እንተኾንኩም ኣቶም እንዳወሻል ደርፊ እየ ፈትናስከ ዋ እንታይ ደሊኹም

0: ዋ ፈንጅለ ኢሎም ናብ ዝገዛ ሄ ፍንጀረኩም ዳ ኢለዮም ዋ ወይ
1: እንዳቦይ ወልዶ ሩፋኤል ብስድራ ደረጃ እዮም ዝሰርሑ ነይሮም። ወይዘሮ እልፋን በዓል ቤተንን ኣልጋነሽ ጓሎም ተመሃራይ መስፍን ከይተረፈውን ኣብቲ መስርሕ ተሳተፈ።
0: መስፍን ወደይ ተመሃራይ እዩ 11 ንጎም ጊኦም መፅኦም ኣትምሳ የይ ክፈትና እዞም ላዕሎም ጦርኒ እዞም ተከላፎም ኮማንዲስ ነበሩ መፁ እተው ይሂ ኣበሎ ቲ ወንበደ መስፍን ዋ መስፍን ዳ ወንበደ ድዩ ዝቆልዓ ኣነ እዛ መፅሓፍ ኣቐምጥ ኣብል ኣነ መስፍን እናደሊና ዋ ኣነ መስፍን ዶኩም ኣለኹ እስ መስፍን መስፍን መስፍን ወንበዴ እዚ መስፍን እዚ ወደይ ሓር እንደላልብልዎ ኮማንዲስ እቱ ኢሉ ዋና ወንበዴ ዋና ወንበዴ መጥፎ መጥፎ ዋና ኣታ ተማሃራይ እንዲ ዋና ወንበዴ መፅሄት ንካምቦ እንዳእተወ መፅሄት ንበዓል ዘርኣይ ዶ ንበዓል ክስተዶ ንበዓል ክስተዶ መፅሄት ሂብዎም እዩ
2: ከምኡ ሰርሕ ነይሩ ድዩ
3: ኣደ
0: ወዲዳ መፅሄት ሂብዎም እዩ እዚ ቆልዓ ወይ እንዳልኩ ከይ ተኣሲሩ እሲ ደሞ እቶም ምስኡ ዝተኣስሩ ደቂ ገዛውትና ሓደ ኣብርሃም ኣሰረስተይ ሓደ ተኪኤ ዓንደ ሓደ ሰሎሞን ዮሃንስ ሓደ የማነ ተኸስተ ወዲ ዕንዳይ እዚኦም ብሓንሳ ተኣሲሮም እዚኦም ከዓ እዚኦም ከዓ እሱ ድመርሖም ነበረ ፀላ ዘይገብሮ ነገር የለን
4: ዳታት ቀጣን መጓዓዝያ ኣገት መደበር
1: ንተመሃራይ መስፍን ወሰድዎ መጀመርታ ፈርቶ እንደገና ግቢ ኣተውዎ ምስ ብፆቱ ድማ ተቐጥቀጠ። ኣብ ምርምራ ብዝተረኽበ ጭብጢ ኸዓ ንሞት ተፈርደ። ሳላገለ ወገናት ግን ነገራት ቁሩብ ተቀያየረ።
0: መስፍን ወደር ፍኤል ንሞት ተፈሪዱ ንሞት ኢሎሞ ዛንዳ ኺዳ መረት ከይደፋፋው ሓደ እንድዕሉ ምፅ ኢሉ ንሕና ኣብ በረኻ ኣለና ምስኦም ከዓ ኣለና ኣጅኺትብከይ ኣይ እዚ ገይሮሞ ዘለዉ ከዓ ድሓን ሓደ ኣፅ ኢሎም መስም ወደር ፍኤል ንፅቡሒቱ ንግሆ ኮበርቲ ሓጀ ከይደ ካብ ሞት ምሕረት ዝብል ከዓ ረኺበ ሃይለ ኣምላኽ ጌታ ሰሚዕኒ በኺየ ካብ ሞት ምሕረት ግና ንሰንበል ቤት ፍርዲ ፅባሕ ክሓልፍ እንድዩ ናብ ቤት ፍርዲ ምፅ ሕራይ ቤት ፍርዲ ከይድና መስም ወደር ፍኤል ካብ ሞት ምሕረት ጌሮም ልካዮም ሓሙሽተ ዓመት ማእሰርቲ ካብኡ ድማ ሓሙሽተ ዓመት ምስ ወዳእካ ኣብ ደሳ ኣዲስ ኣበባ ኣለም ባቃ ክትከይድ ኢኻ ዝብል ፍርዲ ተፈሪዱ ነቲኦም ድማ 3 ዓመት

0: ድሓን እንኳዕ ዳ ካብታ ሞት ወፀ እምበር ድሓን ካብዛ ምቕጥቃጥካ እንኳዕ ወፀ ኣምላኽ ፈር ዘኢለ ንፅብሒቱ ንሰንበል ሕሊፎ ሞ ኣብ ሰንበል ንፅኦም እተምሳይ ነበራ ዴታቶም ንዕነበላ ኣብ ፍርዲ በፂሖም ኣለው ኢሎም ና ሞንዓና ኢለየን ምሳይ ቀሪበን ደቀን ደልየን ዝተቐፂፁ ሻብያ ኣውፅያቶ ኣሕዋት ውፅኦም ሞ
1: መስፍንን ብፆቱን ዕድል ገይሮም ካብ ቤት ማእሰርቲ ሰንበል ኣብቲ ኣብ 1977 ዝተገብረ ስርሒት ወፁ። ስድራ ቤት እንዳቦይ ወልዶ ርፋኤል በዚ ኣይተዳህሉን። ብፍላይ ወይዘሮ እልፋን ኣልጋነሽ ጓለንን ስርሐን ቀጽላም
0: መሓሙድ መሓመድ ሰራሕተኛ እንዳሜለቲ ሰርሕ ዳሓር ፈስወኒ ዳገዛ መፅእ ጋዳዳ እየ ሰርሕ ከ እንዳ መሄደቲ ሂቶ ማሕሙድ ዘልኮ ድሓን ደለኺ ወይ ድሓን ኣለኹ እሞ ንዓበድእቶ ሕራይካኣቱ እንድ ጦርካሉ ኣፍ ደገ ሰላም በሎ በል ሰላም ሰላም ኢልዎም ሓወይ ኳዩ ካብ ኣዲስ ኣበባ መፅኡ ወርቂ ስኒ ኣለዎ ከኩንዳ ክንዳኹም እዩ ዝኾኑ ፍሽኽ ፍሽኽ እንዳለ መቸ መፃእካ እብልዎ ሕጂ ካብ ኣየር ወሪደ ክዳውንቲ ንገለ መድዮም ናሕማሒ ኢሉ ካብ ኣየር ወሪደ ወድማ መች መፁ እወ ሃር ብንቆል የሎም ኣብቲ ኣብተ ገ ገይረ ኣንባባ ገይረ
1: ምስጢራዊት ቓላሳይ ማሕሙድ መልእኽቲ ንኸብፅሕ ኩነታት ክፈልጥ እዩ ናብ ሰንበል ተንቀሳቒሱ ካብ ሕክምና ዝወፀ ናብ ሜዳ ዝኸይድ ንብረት ኣዳልዩ ነበረ። እዚ ብኸመይ ናብ ወይዘሮ እልፋ ክበፅሕ ከም ዝኽእል ድማ ዘተ እዩ።
0: እሞ ምንታይ ጌርካ ተምፅአኻ ታክሲ ገይረ እምበር ኣብተ ደገ ኮለኻ ቢቢቢቢ መብል ወይ ሓወይ መፅኡ ክብሎም እንዴ ንሓር ትከይድ ከለካ ከዓ ተለካ ፅቡቅ ቁሩብ ገንዘብ ዝርዝር ዘይብለ ኮይነ ኢልካ ኣሃቦ ቢቢቢቢ ከምሳ ድበረ ከይዱ ቢቢቢምፅ ወማመንች መፅኡ እወ መፅኡ እውይ ተቐበልዎ በርባሳ ተቐበልዎ ባ በርባሳ ሽትምሃራይ እሺ ብረቱ ኣቐምፅ ኣቢል ምነታደ ሂቡ ዘኽዘኹ እንዳደ ነቲ ቑሑት ተሰኪሞ ሞ ኣብዛ ገዛ እትዮመን
2: መድሃኒት
0: ኣብዛ ገዛ እትዮሞ ሕጂ ዳ እሞ ሕጂ ተዓዊተ ኢሉኒ ንኣስከ ክትወስደኻ ግዜ ተረኸብኩ ወይ በለስካህራይ ድሓን እንኳዕ ዳ ካብታ ከተማሲ ኣብ ገዝአን እንኳዕ ተኸውን ሕራይ ሓፈእቲክማቢና እዚኣ መሊኣ ከምዚኣ ኢላ እንታይ ድኣዩ ርብዲ ብርዲ ብርዲ ለይቲ ኮበርታ ምናምን ደቀይ ንኣሕዋተይ ነቶም ጦር ሰዲ ተቐቢሎም ንብረት ናእትዮም ዋይ ሶ ኢሎም መቸም ሓንሳ እንድሕር ኣሚኖም ከዓ እንጣጢኦ ጎዳ ኣሎም ገለ መለ ገብረሎም ኣቀባጥር ኣምኑን ከዓ
2: ካብዚ ኸ ድሓር ብኸመይወፅ
0: ኣብዚ ንዲ ብዛ ፍዘ ገዛ ማዕፀይ
2: ብኸመይ ወፅኢ ድሓር ድሓር ብኸመይ ወፅኢት መድሃኒት ካብዚ ካብዚ ገዛ
0: ኣበይ ክወፅእ ዛ ፅናሕ ንዶ ካበይ ክወፅእ በየን ክወፅእ
1: ብርክት ዝበለ ንብረት ሕክምና ኣብ ገዛ እንዳቦይ ወልዶ ርፋኤል ኣተወ ኣብቲ ግዜ ድማ ኣብ ዝበዝሕ ከተማ ኣስመራ ጽዑጽዑ ፈታሽ ተጀመረ። ሰንበል እውን ተፈተሸት። ኣብ ጥቓ እንዳቦይ ወልዶ ርፋኤል ገዛ ወተሃድራት ኣምሓራ ስለ ዝነበሩ ግን ወተሃድራት እንከለዉስ ኣይድፈርን እዩ ብዝብል መረዳእታ ፈተሽቲ ንውሽጢ ገዛ ያተውን። ይኹን እምበር ኣብቲ ስድራ ግን ዓብዪ ጸቕጢ ፈጠረ። ብለይቲ ኣብ ውሽጢ ኢኻንሸሎ ጐኒ ገዛ መሬት ፍሒሮም ከዓ ቀበርዎም።
0: እዘን ሓመድ ደግዲግና ከምዛ ደየላ ልቕልቕ ኣቢለ ኣብታ ልዕሊኣ ምራኽ ነርነት ምራኽ ኣሲረ ዮ ኣብታ ልዕሊኣ እቶም ሰሪሐ ብንኦም ወፅእ ኣሎ ውብተን ሰሪሐ ኣብ ሰለስተ መዓልቶም መፅኦም በፍኣትዮምኒ ስልለት ወይ መንደ ኢኻ ገፍ እኒአኖ ዋ እንታይ ኣለኩም ለብዙ ንእንቲ ወንበዴ ውሸታም ወረ ኣለዎ ኣትዮም ሃሰሳሰስ ኢሉ ከም ገይሩ ነቲ እምኒ ኳሕ ኣብዳም ገይሩ እዚ ጉድስትም ዝወተትኸውን ገመለኝ እምኒ ኮይኑ ትምኢዱ ኣንጢንዎ ናብ መፅኡ ንኩሉ እንዳሓርጫ የድፍ እንዳሓደ የድፍ ሃሰሶ ኢሉ በዚኣ ካ ወፅእዮም ኣይረኸቡን።
1: ብድሕሪ እዚ መሓሙድ ተታሕዘ ኣብ ቤት ማእሰርቲ ኣትዩ ከዓ ተቐጥቀጠ ምስ መነመን ይራኸብ ከም ዝነበረ እውን ተሓተተም።
0: ድሓር እዮብ ኣሎ ኣብ ኣሜሪካ ኣሎ ወደይ ሰራሕተኛ መለቲ እንዳ መልፊ ይሰርሕ ነዲኻ ኢሎሞ ተጋደልቲ ማሕሙድ ንገዛኹም ከየረክብ ክብል ኣብታ ማእከል ናይ ግቢ ብስወርቲ ኣሎ ነጢሩ ወፅኡ እንዳመንደ እንዳምለብ ባር ኣቲ ፀኒሑ ነጊሮምሉ ኣብኣ ንዓኹም ኮ ንዓነ ምራሕ እንዳረኸምጥዎ ከለዉ ወዲ ስወርቲ ሎ ዘንዲ ተሓዲጉ ዘሊል ክወፅእ ኣብኣ ከሎ ኣታ ፊት ናይ ግቢ ሂወቱ ንዓይ ከደሀን ክብል ሂወቱ ሂቡ ኣይወለደ ኣይተወልደ ህፃን ክንዳኹም ዝኸውኑ ከምዚኣ ከምዚኣ ይድብል ኣብ ሰዊት ዕድሚኡ መፅኢ ዝወደይ ማሕቡት ፈሰዊ እዩ ንብረት ኣሎም ዝገዛ የለን ወላ ሓንቲ እየ ወደይ ኣሎ ኣይተጋዘልቲ እንድ መፅኦም ክነዲኻሲ ከይጠፍዐ ብገልእትኣብ ገልእት ዮ በላ ኣታ የለን ኣታ ዘጥፈና ሰበይቲ የለን የለን የለን ኣመበደይታ እዩ ንሽተ እንድዩ እንተሓዝቦ ዝወለ ገዛናኸ ይብል።
1: ወይዘሮ ኣልፋ ብሞት ማሕሙድ መሓመድ ጓህያ እቲ መድሃኒት ብኸመይ ክወፅእ ከም ዝኽእል ድማ ሓሰባ ኣጋጣሚታት ዝፈጥሮ ዕድላት እናቋመታን ከለዋ
0: ሰብኣይ በዚኣ ሃልስ እንጨይቲ ፅዒኑስ ኸይድ እታ ሰብኣይ ንዓሞ ናበይኻ ንፅላለይ በይኒኻ ትኸይድ በዝ ገይረ ዓዱምሳ ገይረ ወይ ንዓ ይህከ ኣሎ ንዓሞ በጃኻ መርዓ ኣለኒ እሞ ኣቑሑት ስለ ዝኸበደኒ ሒዝካ ዶ ክከይድ ኢኻ ሓሙሽተ ቅዲ ሽክበካየ ሕራይ በል ሕጂ ኣነ ክሽኮሞ እየ ንስኻ ገነፍታ ፅንሓኒ እኒው በቲኣ እንዳርፊአ ንብለሎ በታሕቲ ኣብ ፅናሕ ኮይዳኣት ጉፅዒኑ ምዛ ጓለይ ተሸኪምና ሰብኣይባ ፀኒሕና በል እንታይ ጠሩ ምስኣኒ ኣረቂ ዘይቲ እሞ ከይስበረካ ዝወደይ ኣብ ሕምብርቲ እቱ ብዘለና እዞም ኩሎም ተጋደልቲ መሊኦም ማታ ገዛ ኣብቲ እንዳዛኛ በይን መፅኢክን ብሰንበል እዚ ኩሉ ንብረት በይን ኣትኹን ከ ከምዚገይረ ናይ መሓሙድ መሓመድ እዩሞ ሕድር ከይፀልም ነዚኣ ዒትን እዛ ፍየር እዚኣ ክትጠፍእ ንስኻ ጠፍ እንዲዩ ፍየር እንዲስስ።
1: ኣብ 1976 ኣብ ከተማ ኣስመራ ሓደ ዓብዪ ፍጻመ ኣጋጠመ ቅትለት ከኖልየል ብሹ ቀታሊት ምስ ተሰወረት ድሕሪ ተሰርሒት ዝነበረ ተራ ናይ ወይዘሮ ኣልፋ
0: ለቲና ጓልዓዶም ነገር ኣባር ሊሊ በቲ ባር ሊሊ ምንየወፁ መጃሕጃሕ ጥምት ኣብቲ ነዳድ ዘለዎ ናብኡ ካብኡ ትመፀኒ እንዳ በኸየት እንዳ ነብአት ትመፅእ ዋ ኣታኹንኪ እብላ እባበይ እንዳቦዮም ደርፊኤል ኣበላ ኣልፋ ትብለኒ ኣዲ ኣልፋ ኣንዋሌ ማኪና ካ ኣላታ ፀቃዳ ክንዲካልዓያ ትኸውን ንዓ ክደልየ ተረንክትረኺ ካብ ገመፅኢ ክተልኳ ኣነ ጉድየ ረኺበይ

0: ሕጂ ክውፅኒ ዋኣበይ ነብያት መብራህቱ ፈልጥያ ዶ ወርያ እምበረ ፈልጣን ንቡሹ ቀምፂላ ተሃዲራ ሕጂ መሓዛ ይክሞቶ ደምፂ እያ ኢሎምኒ ሕጂ መፅኦም ከምዚ ኣብ ከምዚ ድመሰለት እድፋ ወዲ ህላሰል ክሒድ ሞ ከተጥፋ ኣክያን ዳቐረቕውለስ ቆልዑ ተፋንያ ተባሂሉ እንድዩ ዋይ በሊ ንዕሞ ሓቂ ክዲኽል ይብላ ኣነ ኣመንኩ ክንዳኣለኹ ሓብቲ ክንዴ ኣደም ነገር ጓልቀሽ ጓልቀሽ ወልደ ገብርኤል ዶ ጓልቀሽ ሳይዶ ኣሓ እንድኾነ ኮይኑ ኣምላኽ ኣሎ በሊ ኣይትብከይ እሞ ንዕና ኣብዛ እንዳኸዳ ምህረት እውፅውዕ እንድዮም ዘለ ኣትን ዓልመንዮም ዘድሕርያም ይፅዮም ዘለዉ ኣይኮነን ሰብቲ ቐንፂኢሉሲ ብፅሩሑ ጎይና ኣለዉ ርኡ ክለዉ ዘድሕርኺ ኣበይ ከም ደእትኺ ንዓይንታይ ከም ዝገብር ኣበይ ንዛረብኩም ዘለና ምሳና ኣለዉ ንዕናይ ጥራሂ ኣብዛ እንዳኸዳ ምህረት ሰለስተ ሻዕ ዜርና እያ ንዕበለ ሕጂ ንዕናይ እዞም ደቀ ይርኢኽዮም ዶ ወ ፆሞም እዮም ገዲፎዮም ዘለኹ ዳሃር ከይድና እውይ ትመልስኒ እወ መልሰኪ ገዛ ከሞ ንዕናይ ኣብቲ መገዲ ተዝኢል እንታይ ኣትኒ ገዲሕነካ ኣምላኽ ንድሰደልካ ኣቲ ጥንስ ዲኸ ይብላ ጥንስ ኣይኮንኩን ሓሚመ ኣቕሚብ ከም ዘይ ደሎ እሞ በዲ ኣነ እንዳጣስ ምኸለክ ዶ ወለኒ ናይ ሰለስተ ውስንቲ ኳላ ብምልእታ ሓሪእተለክ ዶ ኣለን ወይ በዲ እታ ገዛ ኩማ ክተርእኒ ኢኺ እስ ክትኽል ክብታ ገዛ ክትኣትዉ ኢኺ ኣርኢድ ኣነ ተንግፅ ኣቢለ ሓሪቅ እዘን ጠስ ምስስክም ኣቢለ ኣይ ሓረስቲ እንዲኽ ክብደኪ እየ ክሕርሳ መፅአ ክብል እየ ኣለዉ እንዲው እንዲ ምባር ሰትዩ እስተዩ
1: ወይዘሮ ኣልፋ ተሓናጊጠን ናብ ትለቲና ትስርሓሉ ባርከዳ ካብ ዓዲ ጓለን ክሕርሳ ከም ዝመጻየን መሲለን ሓደ ወተሃደር ድማ ንለቲና ናብ ክፍለ ሃገር ክወስዳ ይዳሎ ነበረ ወይዘሮ ኣልፋ እውን ምስኦም ከዳም
0: ኣታ ብሓንዳ ሓዲርካ ኣስቅፅ እንደ ሃገርካ ዝወደ ኣስቅፅ ኣማርኛ ኮይነ ክእሎ ኮይነ ትም ዋይ ጠላይተ ተቐቢለ እዝጊኦ ማሕረና ክርስቶስ ምእንተ ማርያ ማሕረና ክርስቶስ ምእንተ ምክየ እዞም ኩሎም መልእኽ ዝፀውዐ እዮም ተደፊአ ዕጅብ ከይሮ ምእንተ ገብርኤል ማሕረ ገብርኤል ናት ዋይ ገብርኤል ቅልብናት ገብርኤል ቅልብናት ኣዎ ተስይ ስ ኣልዕልዮ ንፀላኽ ልብሶ ዝግበር ተኸደኖ ወደ ተኸዲነዮ ኣምሓራ ኮይኑ ዝፀንሐ ትግራዋይ ኮይኑ ተኸዲነዮ ሰድያ ኣባ ሰድያ ኮፍ ኢለ እተን ሰዳ ኣብ ኣብታ ቦርታ ዝነበረ ከም ገይራ እናታ ንች ሰው ኮ ገደደት ከመይ ጌራ እሳይ ኮነትን መናጢስ ኣንቺ መናጢስ እሞ ኣነሲ ሎሙየ መፅአ ካሕርሳየ መፅአ ቆልዓ ኣለዋ ኣብ ከብዳ እርግዝናት እንታይ እዩ ትደደም ዘኮ ፈልጥ እየ ኣስማኣኩ እንታይ ይብላ ኣሎ ብላ ኣሎ ጥንስ ድያ ብላ ኣሎ እወ ሕጂ እንደ ካሕርሳ መፅአ መቼ ትወልድ ወይ እንዲ ኣምላኽ ዝወለዳ ኣምላኽ ዝበላ ሴትና ወንደ ትወልድ ዋይ ኣምላኽ ዳሃባ ኣምላኽ ዳሃባ ዝወደይ ኣምላኽ ዳሃባ ጎንፎ ተብልዐኒ እንታይ ድብል ደሎ ጋዓደ ተብልና ዋይ ሕጂ ግዒ ተምፃልካ ሕጂ ወንካ ንዓናይ ምሳና ንዒ ውፅኢ ኣትዎም በደ ኣሳሲሉ ውፅኡ ኣምላኽ እንዲ ከውፅእ ኣምላኽ እንዲ ውፅኡ ገብርኤል ብስራታዊ ወፂኢና ካብ ችግር ወፂኢና ገብኣ መሊሸያ ትኽለ

0: ንገዛይ
1: ሓደ ግዜ ብሄል ወዲ ተኽሉ በዓል ቁሸትን ተስፉ ቀሺ ወልደ ስላሴ በዓል ፃዕዳ እምባን ናብ ቤተን መፁ። ክብሮም ግደን ክብሮም ዕቁባ ስላሰን ዝበሃሉ ዳህያጥፊኦም ዝነበሩ ናብ ኤክስፖ ከኣትዉ ከም ዝተረእዩ ሓበርወን። ንኽብሮም ግደ ይፈልጦ እየን። ኣበይ ናይ ኣንፈት ከም ዘለዉ እንተፈሊጦም ዕድል እንተረኸቡ ከውፅእዎም ይኡቲ ሓሳብ
0: ማዩ ዘይበሃል ማይ ጢቕ እብል ለይትን ቀትርን በርቅኻ ማሕ ማሕ ማሕ ማሕ ብል ከይደቆስካ ሓዲረ እዩ ኣደይ ትቅሲ ኢለን ዘንቋል እንታይ ክድቅሳ እንታይ ደቅስ ሰሚዐ እሞ ኣሰይ ለደቂ ኣይፈልጥን ከይደ ትኺለ እንዳ ሓዳስ ዝብሎ እታን እንዳ ባኒ ናብኡ ዘሎ ከፍቲ እንዳስተይ ኣሎ ዝሕጊ ባስተ ገለ መለስ ይወጥሉ ኣቱም እንዳ ብዮ ደፊኤል ሓዳስ ዝብላ በዓልቲ ድኳንያ ትዕድጉልና ነርኩም ሎምሲ እንታይ ዳ ጠፊኢኩም ካብ ሶ እንዳምፅኡ ኮኑ ከመይ ለኸ ብላ ድሓና ኣላ እንታይ ዳ ኮንክን ቆልዓ እንዲ ተኣሲርኒ ኣበይ እንትኢ ኣብዚ ኦኪስቦ ምናልባሽ ሲነየ እሞ ኣብዚ ኦኪስቦ ተሎ ካትት ዝሕተ ተረኸብኩ ወይ መቸም ኣነ ብዛ ድኳነይ ከለኹ ኣርባዕተ ዓበይቲ ሰባት ኣብ ክልተ ብ ክልተ ገይሮሞም ክልተ ቆልዑ ኣትዮም ኣለዉ መዓስ ትማል ንግሆ።
1: ብከምዚ እሱራት ናብ ኤክስፖ ከም ዝኣተዉ ኣረጋገፃ። ብድሕሪ እዚ ኣበይ ናይ ኣንፈት ከም ዘለዉ ንምርኣይ ከ ምስታ በዓልቲ ድኳን ዘተያ። እታ በዓልቲ ድኳን ድማ ምስ ሓንቲ ናይ ፅሬት ትሰርሕ ሰበይቲ ኣረኸበተን። እታ ናይ ፅሬት ሰበይቲ ከዓ እቶም እሱራት ብየናይ ኣንፈት ከም ዘለዉ ሓበሬታ ሃበት። ኣጋጣሚ ካልአይታ ስለ ዘብኮረት ወይዘሮ እልፋ ልብሲ ናይታ ሰራሕተኛ ፅሬት ለቢሰን መኾስተራ ሒዘን ምሳኣኸኣትዋ እውን ተሰማምዓ
0: ከይደ ደኒነ እንዳኮስተርኩ ስኮባ ገይረ ከምዚኣ እንዳግበርኩ ፅግዕ ኢላ ከምዚኣ ኢለ ወረቐት ክቦም ኢለ ነረ ንእሽተይ ነራ ነዛ ወረት ኣብዛ ኢደ ጀረ ክብሮም ግደ ማባ ስላሴ ኣለና ኣለና ኣለና ከይዳ ኮስተርኩ ኣቢለ ምስኣ ይ ኣደይ ረኸብክዮን ርኢ የለን ኣይረኸብክዎን ኣይረኸብክዎን እዛ ጓደይ ኣብኡ መለዉ ተኣሲሮም ጋሲ ጋሲ ኣብኡ ጋሲ በት ዘለዎሲ በት ኮይኖምሲ ጋሲ ጫፍ እዮም ጫፍ ጫፍ ምስተን በለስ ንኢድየማን ንሳቶም ምስመፅ ከለካ ብሰንበድ ንኢድየማን ንፀጋም ከኣታ ማዓስከር ከኣነ ሳቶም እኳ በት ዘለዉ ተኣሚቑ ኮንቲነር ከዓ በታሓት ኣለዉ።
1: ወይዘሮ እልፋ ሓበሬታ ኣብፅሓ ግን ሽዑ ናይ ምሸት ከዓ ድምፂ ተኽሲ ስለ ዝሰምዓ ከየውፅእዎም ቀዲሞም ረሽኖሞም ከይኮኑ ተጠራጠራ።
0: ምድሪ ንፅቢሒቱ ፅሒ ምሰለለይ ብድድ ኢለ ብቐዳመይቲ ምእንቲ ክሪኦም ኣብዛ ኦቶው ዝተሰቂለ እታ ቀዳመይቲ ብማዕዶ ትርኢላካ ይብሉኒ ከምዚኣ ጌረ ዛ ማዕፆ ናይ ስታይ ከፊተ ከምዚኣ ደ ተፀጊአ ከምዚኣ ኢለ ሪኦም ነታ ጉድጓ ተዋዕተት ንኣ ርኢ ኣ እንዳሪኢኹ ከልኩምፊልሲ ኦቲ ሓመድ ተኸሚሩ ነበረ ጠፊኡ ጠፊኡ ኣብኡትዮሞም ኣነ ብኣብኡትዮሞም እየ ድብል እንድሕር ዘይወሰድዎም ኮይኖም ኣብ ኣለዉ እየ ድብል ኦታ ስሒት ዓባይ ደም ተለኽያ እታ ሓንቲ ዓባይ ስሒት ከዓ ኣብ ኮፍ ኢላ ክተ ዓበይቲ ስሒት ኣለኸ ክንትኸላ ዝኸውን ሕጊ ተደልዒሎሞ
2: ከምዚ ለኣኹኺ ድሃይ ፍለጥ ዝበለኹ መፂኦም ክዶ ይመፁን
0: መፂኦም ንባ መፂኦምኒ ኣብ ኣለዉ ኢለዮም ተስፉ ተስፉ ወድቀሽል ደላሰ መፂኢኒ ኣብ ኣለዉ ኢለ እዮም ግዜ ይረኸቡ ንኾኑ በየ ከኣትዉ

0: ወይዘሮ አልፋ ትብዓት ዝነበረን ውፊት የን ነረን ተዛሪበንን ለሚነንን ዘስማዓ ናይ ምምስሳል ክእለት ዝነበረን ሕያወይትን ጽበቕትን ኣደየ ዝተፈላለየ ነገር ከጋጥመን ከሎ ድማ ብጥበብ ይወፅኦ ነበራ።
1: ጦር ኣብ ኦሮታ ጸንሓኒ ኣይፈልጠኒ ጥየቐኒ ኣንሰትየኒ ንስቲ ንመን ናይ ወይ ዋ ታልካኒ ጥየቐለኒ በዝሉ ወታደራት እዚ ኩሉ ሰብ እንታይ ክገብራ ኢሉ ከምዚያ ኢሉ ወይለየኸ ሕጂ እንታሃደንኩ በዛ ሽጉጥ ገይርቆ የለኒ እዩ ኣብዚ ወታደራት ተኸይደ ከዓ ኩሎም ሓደ እዮም እንታይ ግበር ኣነ ደረጎጥኳ ርገፂ ትክክልትና ድወቅኳ ርገፂ ከምዚ ኢሉ ፅውይ እብል ንኣና ሞተ ኣድጊ ከይድና ኣምላኽ ኣሎ ጥውይ ናብታ ኣጅብ ጥውይ ኣቢሉ እታ ሓንቲ ማዕፆ ተዘበጣ ኣብያቶ እታ ሓንቲ ማዕፆ ተዘበጣ ኣብያቶ ሳልተይ ተኸፊታ ኣሉ
0: እቲ ወተሃደር ኣብታ ዝተኸፍተት ንእሽቶ ክፍሊ እያ ኣተወን ኣብ ኣኽፀንሓ ሓቢሩ ነታ ማዕፁ ከየግጠማ ንግዳ ሞፀ ኣብኡ ኣብ ምግብና ትሰርሕ ሰበይቲ እናኣተዋን ከለዋ ትከታተለ ነበረት ቅልቅል ኢላ ምስ ኣዘራረበተን እቲ ዘጋጠመን ሓበርኣ ብድሕርዚ እታ ሰራሕተኛ ሰበይቲ ካብኡ ንኽወፃ ኣማኸረተን
1: ንዕነ በላ ኣነ እንድያ ደቑርሶ ኮርዮየ ከዘናጉዐ ክሪኦም ቀድም ከይዳ እንዳጉዐ ትርኢ ትበለ እልፋ እልፋ ንዕነ ኮይዱ ላዕሊ ላዕሊ ዶ ይብሎ ላዕሊ ዶ ገልጠምጦም ይብል ኣሎ ስልጣንያ ብቲ ኣላ ታረኛ መሲል ምዘን ሕጂ ድወጣ ዘለዋ ታረኛታት ምስአንታት ስልጣንያ ሒዝክን ቁሊሕ ከይበልክን ኪዳ ሞ ምስተንዲ ፍርማ ከዓ ፈርማ ትውደለ ፈልጠክኒ መኒ ከይብ ኣይብለክን እዩ ተቀያይሮም እዮም ምስአንታት ስልጣንያ ሕየ መሰሲለ ወፅኤ ወፃኩ ትኽደ ሽዋቴ ብሽቅ ጌረ ናይ ኣርባዕተ ብሰንበልከ ይረኽበኒ ኣርባዕተ ተሰቂለ ብጎዳይፍ ጌረን ገዛያት እየ ኣምላኽ መስጊነ ንፅቡሒስ እንተኸትክወን ኣት ኣውዒልከና ንበር ተ ኣምላኽ ይውዒልኩን ኣየባድ ገበረ እንታይ ኣንሰይትዮ ኣንሰይትዮ ኣበለኺ ማዕጦ ተሰሩ ኣርማድዮ ተሰሩ ዓረት ተሰሩ ኩሉ ቁስ ተሰሩ ኣንሰይትዮ ኒኒ ድራረይኒ ኒ ምን ናድሊ ኒኒ ድራረይ ክብል ውዒሉ ኢሎን ፍቕፍ ኢሎን ሰቃ ኒኒኒ ኒ ኒ ድራረይ ድራረይ ካልኒዮ ኒ ምን ናድልን ንንንኒ ኣቑሑት ኩሉ ተሰሩ ኣነ ከዓ ምፅኢለስ ንጉሆስ ወይ ከይኣቲነት ገዛና ዘርኮ ኣስክጥ ጥረግ ጥረግ ኢልን ኣታ ኣድጊ ኣይረኸብካያ ንበል ከይተዓወስኩ ውዒለ ይፈልጥ ኒየዲኻ እድርባ ከይደ ባርባሮ ከይደ ደናጉል ከይደ እግሪ እግሮም እንታይ ልካ ቁፅልፀብ እንታይ ልካ ክእሰር
0: ኣብዚ ግዜ እዚ ጓል 86 ዓመት ኮይነን ዘለዋ ኣደ ኢልፋ ኣብ ዝኾነ ስርሒት ሎሚ ብህይወት ዘየላ ኣልጋነሽ ጓልን ትሕግዘን ከም ዝነበረት እየን ዘዕልላ። ኣብ ኤርትራ ሳላ ውህደት ሓፋሽን ውድብን ኩሉ ነገር ተሰጊሩ ተበግሶን ተወፋይነትን ውልቀ ሰባትን ጉጅለን ትርጉም ፈጢሩ ዝፀዓረ ስለ ዝዕወት ከዓ እቲ ጻማ እንሆ ሎሚ ታሪክ ኮይኑ ይዕለለሉ።

0: መብፆት ናይ ሎሚ ትምህርትና መቐፀልታ ናይቲ ሓፈሻዊ ፖለቲካዊ ትምህርትን ተጋደልቲ ዝብል ናይ ዛ ቀያሕ መፅሓፍ ድግማ ይኸው ኣብዝ ሓለፈ እንታይ ኢና ተማሂርና ነርና እስከ መሓመድ
1: ኣነ ሓፍዘ የበልኩ
0: ኣብ ካልእ ርእስና ክንከይድ እምበር ህዝቢ ኤርትራ ብደርባዊ ትሕዝቶ ገባሮ ሓረስቶት ሰበክሳግም ሸቃሎን ንኡስ ብርጅዋን ማእኸላይ ብርጅዋን ዝቆመ ህዝቢ እዩ ዝምድና ህዝቢ ኤርትራ ኸ ኣብ ወለዶ ወይ ኣብ ዓሌት ምፅብጻብ ዘይኮነ ኣብቲ መሰረታዊ ኢኮኖምያዊ ታሪክ ዝተነጥቀኝ ካብቲ ትማሊ ዝተምሃርናይ ሕቶ ኣቕርበልኩም እስከ ፖለቲካ እንታይ ማለት እዩ
2: ፖለቲካ ደኣ ናይ ዝኾነ ይኹን መንግስቲ ወይ ድማ ውድብ ውሽጣዊ ትሕዝቶ ቅርፅን ዕላማን ዝገልጽ
0: ዕላማና ኸ እንታይ እዩ
3: ብወፃኢ ዘይዕደል ምዕቡልዝለዋገርምፃእን ማሕበራዊ ፍትሒ ምንጋስን
2: ኣነስ ፍልይ ድበለይ ዝሕቶዩ ውሕጅ መረብን ውሕጅ ባርካንሲ ኣብ ክንዲ ሓመድናን ማዕድናትናን ሒዞም ተርቲሮም ንሱዳን ዝኸዱ ከምዚ ናይ መኒኻ ትብሎ ናይ ተሰነ ሓፅቢ እንዳገበርካ እንተዝዕገት ችላ ክንደይ ክንደይ ክንደይ ቦታታት ምለምዐ
1: እዚኣ ትብላ ዘለኻ ድሕርና ፅነት ኣብታ ናምፃ ሃገር እትትግበር እያ ወላሂ ከዓ ክትከውን እያ እቶም ዝተረፉ ክገብርዋ እዮም
0: ብልክዕ ክትከውን እያ ናፅነት ብናይ ህይወት ዋጋ ዝርከብ ፍረፃዕሪ ህዝቢ ኤርትራ ስለ ዝኾነ እቲ ድሕሪ ናፅነት ዝቆወን መንግስቲ ነቲ ብደም ዝተተኽለ ናፅነት ንህዝቢ ዝውክልን ንረብሑኡ ዝሰርሐን ክኸውን ናይ ግድን እዩ
2: ዲሞክራሲ ክኸውን ማለት እዩ
0: ዲሞክራሲ እንታይ ማለት እዩ
2: ዲሞክራሲ ደኣ ዲሞ ህዝቢ ማለት እዩ ክራሲ ምምሕዳር እዩ ኣጠቓልል ኣቢልካ ሕጂ ዲሞክራሲ ማለት ህዝባዊ ምምሕዳር እዩ
0: ፅቡቅ ውድብና ኸ እንታይ ዓይነት ውድብ እዩ
2: ውድብና ደኣ ሃገራዊ ዲሞክራስያዊ ውድብ እዩ
0: ውድብና ንኩሎም ሰውራውያንን ሃገራውያንን ዜጋታት ኤርትራ ጠርኒፉ ናይ ኤርትራ ናፅነት ንምጭባጥ ዝስለፍ ስለ ዝኾነ ሃገራዊ ውድብ እዩ ትሕዝኑ ዘለኹም ዝኾነ እቲ ትምህርቲ ኣንውሕልኩም ደ ሰዓትና እውን ዳኣኸለ ስለ ዝኾነ ዳርጋና ምውዳእና እዩ
4: ኣብዚኣ ሕቶላትኒ
0: ሕረይ ወይኒ እዚ ሕቶ ኸ ግን ኣባላት እዮም ክምልስዎ
4: ኣብታ መጻኢቲ ኤርትራ ክንገብሮም ዘለና እንታይ እዩ
0: እስከ ደንበላስ
2: ፅቡቅ ሓዝበሊ መጋበርያ ከይንኸውን ነቲ ብዝተራቐቐ ኣገባብ ዝእትዎ ናይ ሃይማኖትን መስተን ሓሸሽን መንእስያትና ክጥንቀቕሉ ምምካር ብዓብዪ እውን መንእስያትና ምምሃር ኣኸለ
0: ፅቡቕ ደንበላስ ኣብዚ መፅ ዘሎ እውን እዚ ትምህርቲ ብሰፊሑ ክንሕዞ ኢና እዛ ሒዘያ ዘለኹ መፅሓፍ ፅቡቕ ገይርኩም ኣንብዋ በቢፅምዲ ኮይንኩም በቢዝጥዕመኩም ሓዝዎ ኩሉ ሰብ በቢመዓልቱ ኣብዛ ዘለኹዋ ኮይኑ ክምህር እዩ ስለዚ ፅቡቕ ጌርኩም ፀሚኡኩም ክትሕዝዋ ኸዓ ናትኩም እዩ
1: እሞ ብደርፊ ዶ ክንሕዞ
0: ተደለኹም ብደርፊ ተደለኹም ብግጥሚ ተደለኹም ብኣውሎን ማሰን ብዝጠዓመኩም ጥራይ ሒዝዎ
1: ወላሂ ብግጥሚ ፅብቕቲ እብሕላትማ ግሩምቱ

0: ሓደ ሰውራዊ ሰልፊ ንጭኩን ህዝቢ ብዝግባእ መሪሑ ካብ ባዕዳዊ መግዛእትን ምዝመዛን ርእሰ ማላውን መታን ከውፅኦ ሓደ ካብቲ ክኽተሎ ዘለዉ ሰውራዊ መትከል ጸላእቱ ካብ ፈተው ትመሚ ምፍላጥ እዩ።
1: ሳሕ
2: ሸቃሎን ሓርስቶትን ዓንዲ ሕቆ ሰውራና እዮም። ሰውራውያን ምሁራት ንኣሽቱ ሸቃጦ ተምሃሮን መምሃራንን ኣብ ኣብያተ ቤት ጽሕፈት ዝሰርሑ ሰራሕተኛታትን ከምኡ እውን ንናጽነት ኤርትራ ዝጽዕር ብርጅዋ እውን ፈተውትና እዮም።
0: መስፍናዊ ባህሊ ነቲ ሃካይ ምርጣጥ መሳፍንቲ ኣመስጊኑ ሓጺን ንዝቕጥቅጡ ጠበብቲ ወርቅን ብሩን ንዝሰርሑ ኣንጠረኛ ክዳን ንዝኣልሙ ኣለምቲ እናበለ ዘቋናጽብ ብጾታውን ዓሌታውን ኣለዎ ዝኣምን ድሑር ልምዲ ስለ ዘዘውትር ድማ ንነጽጎን ንኹንኖም
2: ንደቂ ኣንስትዮ ጐደሎ ኸም መመላእታ ዝቖጽር ርእሰ መላዊ ባህሊ ከም ጊላ ዝጸቅጥ መቑሕ መስፍናዊ ስርዓት ደርዒምና ነተን ፍርቂ ቝጽሪ ህዝቢ ዝኾነ ኣባላት ሕብረተሰብ ነፍስና ንኸብረሉን ንሕብረተሰብ ሞያ ነፍርየሉን ስርዓት ክንምስርት ይጻዕርና።
3: ራይ ብጾት ሞ ቀዳሜየት ሕቶና ዓወትና ኸ ስለምንታይ ናይ ግድን ዝኸውን እስካ ሃፀይ
0: ንናይ ሓፋሽ ረብሓ ዘሕሉ ንሓፋሽ ህዝቢ ኣንቂሑን ዓጢቑን ዘሳትፍ ስለ ዝኾነ
3: ከምቲ ዝበልካዮ ቅንዕና ዘይብሉ ሓይሊ ሽሕ እኳ ብርቱዑ እንተኾነ ኣንጻር ሓደ ዕጡቕ ህዝቢ ገጢሙ ግን ብዘሐፍር ኣዋድቓ ከም ዝሰዕር ፍሉጥ እዩ። ርዳእኩም ደሎ ትሕዝዎ ደለኹም እየ መሓመድ
4: ወላይ ንቋፅር ኣለና
3: ምቑፃር ጥራይ መሓመድ ጽቡቕ ጌርካ ካቋፅር በልሕቶ ክንቅጽል ኣብ ሰውራና ክውገዱ ዘለዎም ጠባያት ኣየኖት እዮም?
2: ኣብዚኣ ሞ ኣብዚኣ
3: ሕራይ ወይኒ
2: ናይ ውልቂ ካርእቶ ልዕሊ ኩሉ ምግባር ኣይፍቀድን እዩ ክውገድ ዘለዎ ባህሪ እውን እዩ። ናይ ሓባር ረብሓ ዘለዎ ምሕሳብ ጥራይ ዘድልየና
3: ገሬኸ
5: ጌጋ ከም ዝገበርካ እናፈለጥካ ዘይምእራም
6: ንሰብ ብድሕሪኡ ምሕማይ እዚ ዘይሰውራዊ እዩ ንሰብ ኣብ ቅድሚኡ ምዝራ
5: ኣብኣኹም ላኣሉ ጌጋ እናረእኻ ትምባል እዙ ጸረ ሰውራ እዩ። ተወሳኺ እውን መድገጺኻን መደብካን ከይፈለጥካ ፍርቂ ልቢ ምዃን እዚ እውን ዘይቅቡል ባህር እዩ።
3: ጽቡቕ ዝኾነ መልሲ እዩ መሓመድ ከ እስከ ገለበለና
4: መርገጺኻ ፍሉጥ ክኸውን ኣለዎ ላንጋ ላንጋ ምዃን ላኪን ሰውራ ኣይፈትዋን እዩ።
3: ላንጋ ላንጋ ዳ መን ከፈትዎ መሓመድ ጽቡቕ ኢኻ ትቋጽር ዘለኻ በሉ ናብታ ነቐፌታን ርእሰ ነቐፌታን ትብል ከዓ ክንከይድ
4: መርሓባ እዚኣ ሳሙና እያ ከይረሳዕክዋ ወይኒ ትምህርትና ኣጽኒዑ ከለዉ ንዓኻ ይርድእካን እዩ ርእሰ ኣድጊ ኢላትኒ ነይራ
3: ሓሳብ ሓሳብ
4: ኣነ ላኪን ኣጽኒዐ ይርድአኒ ኣሎ ንብጻይካ ምንኣስ ዘይሰውራዊ ባህር እዩ ወኣነ ሒዘያ ጸኒሐ
7: ንስኪ መሓመድ ኣብዚኣ ኩሩምቲ ሂስክያ ጸኒሕኪ እዚኣ ዘይሰውራዊትያ ታረምላ
3: ድሓን ድሓን እቲ ርእቶን ነቕፌታን ኣብቲ ናይ ረብዑ ኹነላ
4: ወደ ካል ኣሎ
3: ንሱ ድሓን ንረብዒ ሒዝካያ ጽናሕ ሕጂ ናብ ትምህርትና ንመለስ ነቐፌታን ርእሰ ነቐፌታን ብዘይብኡ ክንውዕልን ክንስጉምን ዘይንኽእል ዕለታዊ ሕብስቲ ሰውራና እዩ። እዚ ነቐፌታን ርእሰ ነቐፌታን ውሽጣዊ ግርጭታትና ንፈትሓሉ እዩ። ስለዚ ነቐፌታን ርእሰ ነቐፌታን ቤናይ ኣገባብ ክምራሕ ኣለዎ።
5: ጽቡቕ ንእነቕፎ ርግጸናታት ምዃንና ምፍላጥ ዘይምሕሳውን ዘይምግናን ከዓ
6: ክትነቅፍ ከለኻ ኸ ወጋዒ ቓላትን ኣሽሙርን ዘይምጥቃም ሓደ ንብጻይካ ክድህልን ክትህድድን ከዓ ደይምሕሳብ
2: ንዝቐርበልካ ነቐፌታ ብሰውራዊ መንፈስ ምቕባል ተነቒፈ ኢልካ ኸዓ ዘይምኹራይ
3: ተወሳኺ ኸዓ ዝኾነ ነቐፌታ መእረምታ ምስ ተገብረሉ ዘይምድጋሙ። በሉ ናይ ሎሚ ትምህርትና ኸዓ ኣብዚ ይኣኽለና መጽናዕቲ ኸዓ ይትሕመቑ ነንሕድሕድኩም ከዓ ተረዳዱ ኮይሶም ዶ
8: ኣራይ ግ
2: ኮይሶም

ተተላለ ከም ዓይን መርት ተጠረ ኣዙ ተብሎ

0: ናባኹም እቲ ጉዳይ።
1: ንሕና ተምሃሮ ማሕበራዊ ስነ ፍልጠት ናይ ኮሌጅ ዓዲ ቀይሕና ሓደ መፅናዕታዊ ፅሑፍ ነዳሉ ስለ ዘለና ክትሕግዘና ይመምፂኢና።
2: እወ እዚ ነካይዶ ዘለና መፅናዕቲ ብዛዕባ ታሪክ ናይ ሃገርና ዝምልከት እዩ።
0: እቲ ዝፈልጦ ከካፍለኩም ፍቓደኛ እየ። ታሪክናን ታሪክ ከባቢናን ካብ ጥንቲ ትሒዙ ሰፊሕ ኣገዳስነት ዘለዎ እዩ። ካብ ናይ ግብፂ ፒራሚድ ክሳብ ናይ ቋሓይቶ ቅርስታት ጥንታዊ ምዕባለ ከባቢና ኮይኑ ዝበዝሕቲ ጥንታዊ ታሪክ ዘይተሰነደ ብኣፈ ታሪክ ዝንገር እዩ።
1: እወ ሕጂ ንሱ ከይሰፍሓና እቲ ታሪክ ኣፅባ ኣቢልና ክንሕዞ እዚ ናይ ሕጂ መፅናዕታዊ ፅሑፍ ክንዳልዎ ደልና ብዛዕባ ሰውራ ኤርትራ እዩ። ብፍላይ ከዓ ብዛዕባ ሻዕብያ።
0: ናይ ሻዕብያ እንተምፂ ኽሲ ሻዕብያ ኣብነት ክብረትን ናፅነትን ናይ ኣፍሪቃ እዩ። ንዕላል ክኾነና እቲ ህቡብ ተመራመር ታሪኽ ፖለቲከኛን ጋዜጠኛን መሓዛ ቓልሲ ህዝቢ ኤረትራ ታንዛናዊ ነፍሴር ዓብዱራሕማን መሓመድ ባቡ ቅድሚ ናፅነት ኣብ መፋርቅ ሰማንያታት ኣብቲ ህዝባዊ ግንባር ትቋፃፀሮ ዝነበረ ሓራ ቦታታት መጻኢት ኣፍሪቃ ኣብ ሜዳ ኤረትራ ብዓይነይ ርኢ እያ ክብል ምስክርነቱ ሂቡ ነይሩ።
2: ሰውራ ኤርትራ ግን ንብዙሓት ይደኒቑ።
1: እዚ ከዓ ክትፀሓፍን ክስነድን ዘለዎ ኣገዳሲ ታሪክ እዩ።
2: ኣብዚያ ግና ንሓንቲ ሕቶላትኒ ኣብነት ክብረትን ናፅነትን ናይ ኣፍሪቃ ክበሃል ከሎ እንታይ ማለት እዩ?
0: ሓያሉ ሃገራት ኣፍሪቃ ናፅነተን ካብ ዝጎናፀፋ ልዕሊ ፍርቂ ዘበን ሓሊፉ እኳ እንተሎ ብዘይካ ሰንደቕ ዕላማ ምንብልባል ንዜጋታትን ካብቲ ከርፋሕ ናይ እዋን መግዛእቲ ናብራ ዝሓይሽ ጥዑም ህይወት ኣብ ምርጋፅ ኣይተዓወታን።
1: ዘይምዕወትየን ጠንቅስ እንታይ እዩ? ንሕና ኸ ብኸመይ ኢና ካብ እንፍለ?
0: ሻዕብያ ምእንቲ ግዜያዊ ጥቕምን ፍታሕን ሃገራዊ ዕላሙን ፖለቲካዊ ናፅነቱን ክሸየጥ ቅሩብ ኣይኮነን። ብዛዕባ ሻዕብያ ሰፊሕ እቲ ዛዕባ
1: እዚ መፅናዕትና ተክሮ ገይሩሉ ዘሎ እውን ብዛዕባ ሻዕብያ እዩ።
2: ዝገርመኒ ነገር ግን ሻዕብያ ምንታይ ፍሉይነቱ?
0: ሻዕብያ ፍሉይነቱ እዩ ፍሉይነቱ። ሻዕብያ ሓሳብ እዩ። ሻዕብያ ዝና እዩ። ሻዕብያ ህያው እዩ። ሻዕብያ ተስፋ እዩ። ሻዕብያ ዓቕሊ እዩ። ኰታ ሻዕብያ ዘይተበጽሐ ምስጢር እዩ።
2: ዋው ሻዕብያ
0: ንሰውራ ኤረትራ ካብ ዘዕወተ ቐንዲ ረቓሒ እቲ ሻዕብያ ዝፈጠሮ ስነ ሓሳብን ኣብ ልዕሊ ጸጋ ሰቡ ዝገበሮ ወፍርን እዩ።
1: ኣብ ገለገለ መጽሕፍቲ ከም ዘንበብክዎ እውን እቲ ስነ ሓሳብ ኣዝዩ ሓያል እዩ። ንወዲ ሰብ ፈንጢሑ ዝሰርሕ ክልሳ ሓሳብን ተግባርን ምዃኑ እዩ ተረዲእኒ።
0: ሰብ ብጥበብ ምህርቲ ብመሻበብ ድዮም ዝብልዎ ኣቦታት ነቲ ሓሳስባ ኩሉ ተጋዳላይ ኣብ ሓደ ደረጃ ዘምፆ ክንብሎ ንኽእል ኢና። እቲ መሪሕነት ርእሲ ናይቲ ሰውራ እዩ ነይሩ። ሓይልናቱ ዩ ንኹሉ እንቂሑ ወዲቡ ዕጢቑ ብቑዑ ሰብ ሰሪሑ።
2: ግንዚ ናፅነት ከም ትመፅእ ክሳብ ክንደይ ይተኣማመን ነይሩ?
0: ናፅነት ከም ትመፅእ ርጉፅ እዩ ነይሩ። ናፅነትና ዓለምለኻዊ ኣፍልጦ ንኽህልዎ ኣብ ሕዳር 1980 እዩ ናይ ረፈረንደም እማመ ቕሪቡ።
1: ዋ ናፅነት ትምፃእ ኣይትምፃእ ከየረጋገፀ
0: ርጉፅ ነይሩ። ይንዋሕ ሕፀት ጥርጥር ኣይነበሮን። ኩሉ ተጋዳላይ ህይወቱ ኸፊሉ ብድሕሪኡን ዝመፁ ዜጋታት ናፅነት ክረኽቡ ዕላምኡ
2: እንታይ ዘተኣማምኖ ጭቡጥ ነገር ስለ ዝነበረ እዩ?
0: ጭቡጥ ዕላማ ነይርዎ። ገለ የውሃት ንዓና ንህዝባዊ ግንባር ከፈራርሁና ፍትኑ እሞ ዘይምፍርሃና ግን ተመሊሱ ንገዛእ ርእሶም የፍርሆም። ፋሽስታዊ ስርዓት ኢትዮጵያ ምሳና ክዋጋእ ከሎ ንዓና ጥፊኡ ብሰላም ክነብር እዩ ነይሩ መደቡ። ተጋዳላይ ግን ንሱ ተሰብዩ ንብፀቱ ናፅነት ንምርካብ እዩ። እቲ ቕልስ ከለገና ተሳዕረ ቕልስ እዩ ነይሩ።
1: ናይ ብሓቂ ዝገርም እዩ።
0: ንዕላል ክኾነና መሪሕነት ካብ ማእክልነት ብርጌድን ላዕሊ ኣብ ዓንበርበብ ኣኼባ ገይርልና ነይሩ። ኣብቲ ኣኼባ እንታይ ተባሂሉ መስለኩም?
1: እዚኣ ተገድሰና ርእስትያ።
0: ናፅነት ክትመፅያ ኢልኩም ሓሲብኩም ትፈልጡ ዶ? ዋላስ ጠላዕ ኸም ተበላዕኹም ምሉእ ዕድሜኹም ኣብ ሰሓል ክትነብሪኹም ነፍስኹም እሚንኩም ኣብለና
2: እሞ ንስኹም ከዳ እንታይ ይበልኩም?
0: ዝተፈላለየ ስምዒት ነይርና ኸውን ይኽእል እዩ። ግና መልስና ከይተጸበየ ናፅነት ክትመፅእ ምዃና እንተ ኣሚንኩም ብኸመይ ከም ትመፅእ ክትሓስቡ ኢኹም። ናፅነት ክትመፅእ ኢልካ እንተ ዘይኣሚንካ ግን ብኸመይ ክትመፅእ ክትበላሓት እውን ኣይትኽእልን ኢኻ። ስለዚ ናፅነት ከም ትመፅእ እመኑ። ሽዑ ኸመይ ኢላ ከም ትመፅእ ክንሰርሕ ኢና። ታናፅነት ከዓ ክትመፅእ ኢልና መሪሕነት
1: ካብ መሰረቱ ግን ንነዊሕ ዝጥምት ኣማቱ ዝኾነ ውድብ ሓይሊ መሪሕነት እውን ኣዝዩ ዘደንቕካ።
2: ኣነ ግን ሓደ ዘደንቕኒ ነገር ኣሎ። ብዛዕባ ምዝላቕ ብዙሕ ግዜ ዝረብ እቲ ምዝላቕ ሲ ከመይ ከመይ ነይሩ ማለት እዩ?
0: ምስጢር ዓወት ቃል ስና ምዝላቕ እዩ። ምዝላቕ ክትሪኦ ከለኻ ነቲ ኣብ ኣፍ ህፌት ናፅነት በፂሑ ዝነበረ ቃል ስና ምልቃቅ ሒዝከያ ዝነበርካ ቦታታት ንዓወት ትጋማጎሞ ዝነበርካ ንድሕሪት ምምላስ እዩ።
2: ብክንደይ ቃልሲ ዝትረኽበ ዓወት እሞ ከዓ ካብ ኣፋፌት ኣስመራ ንበረኻ ክትምለስ ከመይ ጌርካ ዝትቕበሎ?
0: ጥመተ ናይቲ ውድብ ዝድነቕ እዩ ነይሩ። ሽዑት እተወሰነ ውሳነ እምነትን ንፍረትን ተሓወሶ ሓይሊ መሪሕነት ዘመስከረ ደፋር ውሳነ እዩ ነይሩ።
1: ኩሉ ተጋዳላይ ከኸመይ ተቐቢልዎ ነቲ ውሳነ?
0: ሓቂ ሓይሽ ኣብ ሓያሎ ብፆት ናይ ተስፋ ምፍራቕ ስምዒታት ይረአ ነይሩ ኸውን እዩ። ግን እቲ ብቲ እዋን እትተወስደ ናይ ምንቕሓ መደባት ንኹሉ ተጋዳላይ ኣብ ሓደ ንቕዓት ጠማሪ እዩ ነይሩ። ኣብቲ እዋን እቲ ክልተ ስጉምቲ ንድሕሪት ሓደ ስጉምቲ ንቕድሚት እንዳበልካ ዩ ምዝላዕ ተኸይዱ። ብሕፅር ዝበለ ኣዝሊቕና ኣብ ሰሓል ሓይልና ዓቂምና ብተረጋጋሚ ወራራት ኣፍሺልና ሓይልና ደሊምና ናብ መጥቃዕቲ ኣቲና። ምዝላቕ ክበሃል ከሎ ንዅሎም ዝሒሮም ዝመፁ ምሕባለታት ዝገዛእ ዓብዪ ስትራተጂ እዩ። ንበይኑ ዓብዪ ስርሒ ስለ ዝኾነ ኻልእ እዋን ስፊሕና ክነቕልለሉ ኢና።
1: ካብ ኣፍ ደቂ ዓወት ንኣማኢት ኪሎ ሜትራት ንድሕሪት ተመሊስካ ንዝመፀካ ሓይሊ ጸላኢ እናጨራርምካ ብምድኻም ተመሊስካ ኸዓ ሓይልኻ ሓይልካ ክትምለስ ኣዝዩ በዳሂ እዩ። ነዚ ጽኑዕን በሊሕን መሪሕነት እዩ ዝገብሮ። ምስጢር ዓወትና ምዝላቕ ክትብል እውን ሓቅኻ ኢኻ።
0: ህዝባዊ ሰራዊት ላዕለዋይ ኢሉ ምስ ሓዘ ኣሜሪካ ዶ ካርተር ዶ ዝበሃሉ ነገራት ኣብ ፖለቲካ መድረኽና ተቐልቂሎም ነይሮም።
2: እንታ ክገብሩ?
1: እዚ ድኣ ፍሉጡን ድዩ ከም ቀደሞም
0: ኣሜሪካ ንደርጊን ምድሓን ንዓና ኸዓ መጻዋድያ ንምእታው ዘተ ሰላም ዝብል መዝሙር ኣምፅያ። ሓቂ ሓይሽ ኣብቲ እዋን እቲ ንሕና ከም ተጋደልቲ ብዘይ ኩናት ድዮም ክወፁ ብኹናት ድቲ ዝተረፈ ሓፂር ጉዕዞ ክንዛዝሞ ርዳእና ይነበረን።
2: እሞ እንታይ ዳኣ ተገብረ?
0: እዚ ሽርሕ እዚ እውን ብሓያል ፖለቲካዊ ብስለት መሪሕነት በርዒኑ እታ በሪሃት ንረኣየና ዝነበረት ናፅነት ብቕልፅምና ብኢድናት ኢና። እዚ ኩሉ ዝገበረ መሪሕነት ወዲ ክንደይ ዕድበ ንዝብል ሓታት እንተተረኺቡ ኣብ ንኡስ ዕድሚኡ ናይ መንእሰይ ዕድመ ኣብ ዝነበረሉ እዩ።
2: መንእሰይ ክበሃል ከሎ ዳ ክንዳና ማለት ድዩ?
0: ኣብ ዘለኹም ዕድመይ ተተግቢሩ።
1: ምስጢር ኩሉ ዓወታትኩም ግን እንታይ እዩ?
0: እቲ ቕኑዑን ብስሉን መሪሕነት ቅንዲ ረቋሒ ዓወት እዩ።
1: ከምዚ ትብለና ዘለኻ ብቕዓት መሪሕነት ኣብ ሓርነታዊ ቓልስና ብብርቱዕ ተመክሮ ተረጋጊጹ እዩ።
0: ብርግጽ ተረጋጊጹ እዩ። ውሱን ሃገራዊ ዓቕምና ሳላብቖ መሪሕነት ናብዘይ ጻዕድ ሓይሊ ስለ ዝተቐየረ ስጥመት ተጋዳላይን ሓፋሽ ህዝብን ተሓዊስዎ ተዓዊትና።

0: ድሕሪ ናፅነት ከ ኸመይ ነበረ?
1: ድሕሪ ናፅነት እውን ነቲ ብኩናት ተዳሃ ክቁጠብ ሃገርና ክነሕዊ ካብ ሓመኩሽቲ ናይ ኩናት ዘበገስናዮ መስርሒ ህንፀት ኣብ ውሽጢ ሒደት ዓመታት ተመዝገበ ዘስጋስ ንኽኢላታት ስነ ቁጠባ ዘለንፀወ ብርቂ ተርእየ እዩ።
2: እዚ ትብለና ዘለኻ እውን ሓይሊ መሪሕነት ይመስለኒ።
1: እንታይ ይመስለኒ ዳ እዩ እምበሪ ብድሕሪኡ ዝመፅ ሓያል ናይ ወራር ተፃብኦ እውን ብቕዓትና ዘመስከርናሉ እዩ። ንመሪሕነት ዕላማ ዝገበረ ናይ ምብትታን ውዲት ከሎ ገና ብርዒን እዩ። ከም ተምሃሮ ማሕበራዊ ስነ ፍልጠት መጠን ክትፈልጥዎ ዘለኩም ጉዳይ እዩ።
0: ብዛዕባ እንታይ ጉዳይ?
2: ኣበይ ዲኻ ፀኒሕካ? እዚ ናይ ወራርን ውዲታቱን
1: ብይን ኮሚሽን ዶብ እውን ሓይሊ መሪሕነትና ዝተረጋገጸሉ ፍጻሜ እዩ። ኣብቲ ብይን ብመገዛእታዊ ዶብ ክንዳነ እማመ ቐሪቡ ብመገዛእታዊ ውዕል 1992 1998 ከዓ ተበይኑ። ብሓደ ወንጭፍ ክልተ ዕፍ ከም ዝበሃል በቲ ተገብረ ብይን መሬትና ረኺብና ዶባትና ካብ ጫፍ ንጫፍ ሓንፂፅና ሃገርና ካብተን ኣብ ዓለም ዝነፀረ ዶባት ዘለዎን ሃገራት ኮይና።
2: ዋው ብልሕሲ ንዂሉ እዩ ጠቓሚ።
1: በሊሕ ኣእምሮ ዋላ ምስ ሞተ እዩ ኣብ መቓብር ኮይኑ ዝመ

0: ቀሊል ኣብነት ናይ ዓለምና ከም በዓል ዲሞክራሲ ዲሞክራሲ ዝፈጠሩ ሰባት ቀደም እዮም ሞይቶም እቲ ናቶም ስነ ሓሳብ ግን ንዓለምና መርሓ ኣሎ
1: ኣብዚ ናይ መኸተ እዋን ከባ ከመይ ነበረ
0: ኣብዚ ናይ መኸተ ዘመንና እውን ብዕፅዋን ብኽባን ብዝተፈላለዩ እገዳታትን ብምግላል መሪሕነት ንምርማስ እዩ ተሃቂኑ ዘገርም እዩ ወዲ ድሙ ዘይገድፍ ግብረ እሙድ እዩ ዝበሃል ንዓሰርተታት ዓመታት ተኸርዲንካ መሊስካ መንጉድካ ክትወፅእ መዓንቀፍ ዝተገብረ እምኒ ናብ መንጠሪ ትቕይሮ ማለተይሲ ዝዓመምናዮ ናይ ልምዓት ስራሓት ምስ ክብደት ናይቲ ዝገጠመና ብድሆ ብምምዝዛን ብስነ ቁጠባዊ ትንታነታት ፈጺምካ ክግመት ዘይከኣል እዩ ነዚ ቕያዚ ዝፈጠረ እውን ቁንዑን ብስሉን መሪሕነት እዩ
2: ምዝ ትዕለና ዘለኻ ብምትሓዝ ኣርማና ገመል እንድያ ናይ ኣርማና ምስሊ እውን ኣብ መሪሕነትና ብልክዕ ይረአየካ ድሓቂ
0: ገመል ምስ መሪሕነትና ጽቡቕ ምምሳል እዩ ዘለዎ ገመል ጸዋር እዩ ንነዊሕ መዓልትታት ብዘይ መግብን ማይን ብጽንዓት ዝጸንሕ ገመል ኣብ ከውታ ጸልማት ማእዝኑ ይጥፍእን እዩ ፈጺሙ እውን ኣይፈርህን እዩ ገመል ዝኾነ እንስሳ ይደፍሮን እዩ ገመል ኣብ ነፍሱ እዩ ዝኣምን ገመል ንፉዕ ሓላዊ ነፍሲ እዩ ገመል ጥበበኛ እዩ ገመል ቅልባዕባዕ ይብልን እዩ እቲ ኸልቢ ነብሕ ንሱ ግን ጉዕዞ ቕጽል ከም ዝበሃል እዚ ኸዓ ባህለ ህዝባዊ ግንባር እዩ
2: ሕላገት ናይ ዝዂሉ ዓወታት ግን እንታይ እዩ
0: ዘይከምቲ ልሙድ ናይ ኣሰራርሓ ፕሮቶኮል ዝበዝሐ ጊዜ ኣብ ታሕቲ እናወረደ ምስ ተግበርቲ ኣካላት ነፍሱ እናወፈየ ስለ ዝሳተፍ እቲ ቐንዲ ኸዓ ረብሓ ህዝብን ሃገርን ቅድሚ ውልቃዊ ረብሓ ስለ ዘቐድም እዩ እዚ ኸዓ ኣብ ፍሉይ ኩንነት ናይዚ ሃገር ተኾትኪሱ ዝዓበየ ጸጋ እዩ
1: እዚ ፍሉይ ትዕድልቲ ናይ መሪሕነት እዩ ኣብ መንእሰያት ተወሪሱ ዶኹም
0: ኣብዚ ሃገር ናይ ዕድመ ፍልሊ እምበር ናይ መትከል ፍልሊ የለን እቲ መትከላዊ ትሕሶ ናይ መሪሕነት ብልክዕ ተወሪሱ ኢለ ክምስክር ይኽእል እየ ኣብ ኤረትራ ጅግና እምበር ጅግንነት ኣይቅበርን እዩ መሪሕነት ኤረትራ ስነ ሓሳቡ ተዋራራሲ እዩ
1: ናይ ብሓቂ
0: ኩሉ ሰብ መራሒ እዩ መሪሕነት ካብ ዝለዓለ ክሳብ ዝነእሰ ኣዘዝቲ ዘጠቓልል
2: ናይ ብሓቂ ደስ ዘብል ውሽጢኻ ሓበን ዝመሊ እዩ
0: ገና እዚ ሕጂ ንሪኦ ዘለና ምግምጣል ናይ ዲፕሎማሲ ዓለምና እውን ውፅኢት ናይቲ ምፅማምን ኣብ መትከል ተረኣየ ጽንዕነትን ዝመጸ እዩ ሕጂ እውን እዚ ተፈጢሩ ዘሎ ኸዛንየና ይብሉ ውሕስነት ሰላምና ብምኸተይ ዝረጋገጽ
1: ጽቡቕ
0: ምንጋስ ማሕበራዊ ፍትሕ እውን ካብቶም ቀንዲ ዓበይቲ ዕማማትና እዩ ዝኾነ ህዝቢ ኣብ ኤረትራ ጠሚኽ ይሓድር ብማሕበራዊ ኣገልግሎት ከይሽገር ካብቶም ቀንዲ ዕማማት ጌርና ንስራሓሉ እዩ
2: ጽቡቕ እዩ ኣብ ቃሩራ ዘሎ ቆልዓን ኣብ እስመራ ዘሎ ቆልዓን ሓደ ዓይነት ማሕበራዊ ፍትሒ ንምርካብ ብጣዕሚ ጽቡቕ እዩ
1: ወዲ ቃሩራ ምስ ወዲ እስመራ ወዲ መንደፈራ ምስ ወዲ መንሱራ ወዲ ደብሓ ምስ ወዲ ዓረዛ ወዲ ቆሓይን ምስ ወዲ ኸረን ወዲ ሽዕብ ምስ ወዲ ዓሰብ ሓደ ዓይነት ዕድል ሓደ ዓይነት መሰል ማለት እዩ
0: ልክዕ መሪሕነት ኤረትራ ጸላዊ ዝኾነ መሪሕነት እዩ
2: እምበረ መጠን ጸላዊ እዩ